0: ኣዝዩ ሕጉሰት እዩ።
1: ብጣዕሚ ፅቡቅ። ናይ ሎሚ ትምህርትና እምበኣር ብዛዕባ ታሪክና ንዳህስስ ዝብል ምዕራፍ ሓደ ኣይ ረብዓይ ክፍል ማሕበራዊ ትምህርቲ ማለት እዩ። እስኪ ሰሚራ ወላ ቢላል ብዛዕባ ቀደም ምሻሎ ወይ ኣቦታትኩም ወይ ኣባሓጎታትኩም ወይ ዓባያትኩም ገለ ዘዕለለኹም ገለ ክትብልና ትኽእሉ ዶ?
2: እወ መምህር ሰምዐ ይፈልጥ እየ። ኣባሓጎይ ኩሉ ግዜ ፅንጡዋ ይነግረኒ እዩ።
1: ፅቡቅ። እስኪ ገለ በልና እንታይ እስ ካብተን ዝነገረክ ፅንፅዋት እስ ሓንቲ እስከ ንገርና።
2: ሓደ መዓልቲ ወኻረን ሓደ ዝብአን ብሓባርካ ንከይዶም ብክንደይ ፃሪ ንሓደ ኣድግበርካም ዝሓዝዎ ወያ ዝብኢ ስለ ዝደኸመ ንወኻርያ እቲ ስጋ ማዕር ጌርክ ምቐልና ምስ በላ ወኸርያ ድማ ሰሲዓ ነታል ብበላዕታ ሸዓያ ዝብኢ ሆይ ወኸርያ እታ ልቢ ኣበይ ኣላ ኢሉ ሓትታ ወኸርያ ጎራሕ ድማ ከምዚ ክትብል መለሰትሉ ኣንታ እያ ዝብኢ ዓሻ ክብልኻስ ሓቆም እዮም እሂ እንተብላ ዝብኢ እዛ ኣትግበርካ ልቢ እንተ ዝህልዎ ዶ ንበይ ናበርካ ፀሒሕና ምስበለቶ ዝብኢ ዓሻ ከይበሃል ሓቂኺ ኢሉ ኣሚኖ።
1: ብጣዕሚ ፍዕቲ ሰሚራ ሜካይሮ ሃራይ ቢላልከ ብወገንካ ክንስኻ እንታይ ክትብለና ትኽእል?
0: እወ ዓባየ ብዛዕባ ጅግነት ኣባሓጎይ ኩሉ ግዜ ኣትዕለ ኣባሓጎይ ኣዝዩ ሓያል እዩ ነይሩ ብ97 ኣንፃር ባዕደ ወይ ገዝአት ንክቃለስ ናብ በረኻ ወፅ እዩ ክሳብ 97 ኣንፃር ሰዓት ንጉስ ሃይለ ስላሴ ምስ ምፅት ኮይኑ ተቃሊሱ ብድሕሪኡ ስርዓት ንጉስ ሃይለ ስላሴ ተእልዩ ካልእ ደርግ ዝበሃል ብኮነሬል መንግስቱ ሃይለማርያም ዝምራሕ ስርዓት መፅዩ ኣባ እቲ ቃልሲ ኣንፃር ደርጊ ከዓ መሊሱ እቲ ቃልሲ ህዝቢ ኤርትራ ቀፂሉ ኣባሓጎይ ምስቶም ጀጋኑ ተጋደልቲ ብፀቱ ብጅግንነት እናተዋግኦ ከሎም ብ1978 ኣብ በለዛ ብከቢድ ተሃሪሙ መምህር ሽዑ ከማነይን ዞ ሓያላት ሃገራት ኢትዮጵያ ሓግዞማ ተጋደልቲ እሞ እንታይ እዮም ገይሮም?
1: እወ ዝወደይ ሕጂኡ ከለኹም ንኣፍልጠኹም ክኾነኩም ተጋደልቲ ፍቲ ግዜ እቲ እስትራቴጂካዊ ምዝላቅ እዮም ገይሮም። ሕጂ ኣብኡ ከለና እውን ንእሽተይ ትንክፍ ከነብሎ ነቲ ታሪክ ብሞስኮ ቴሌቭዥን ትከታተሉና ዘለኹም ድማ ምስ ማርና ምስ መምሃራንኩም ክትህልዉ ትኽእሉ ወላ እውን ምስ ወለድኩም ክትኮኑ ትኽእሉ እሶም ኣስፋሕ ኣቢሎም ገልፅልኩም እዮም። ንሕና ግን ምዛ ዘላትና ቅሩብ ግዜ ንእሽተይ ትንክፍ ከነብላ ኢና እንታ ታሪክ እስትራቴጂካዊ ምዝላቅ ክንብል ከለና ተጋደልቲ ኣብቲ 1978 ማለት እዩ እዚ ኩሉ ከበሳታት ከይዶም ነይሮም ቀሪቦም ናፅነት ክትመስስ ቀሪባ ነራ። ድሕሪኡ ደርጊ ጠፋእኹ ኢሉ ሓገዝ ከዓ ሓቲቱ ሓገዝ ካብ ምን ረኪቡ ትፈልጦ ዮም ተሃገር ኣይፈለጥኩማ ንምሽ ተሃገር ሶቪየት ሕብረት ትበሃል ዝነበረት ናይ ሽዑ ሓያል ዝነበረት ሃገር እንድያ ንሳ መዓት ኣፅዋር ንደርጊ ዕጢቃቶ ደርጊ ከዓኒ ሰራዊት ኣብዚሑ ኣፅዋር ወሲኹ መሊሰን ከዓ ከም በዓል ኪባ ዳኣመሰለ ሃገራት መሊሰን ከዓ ሓገዝ ወሲኽና ኣሉ። እዚ ኩሉ ሰራዊት ንተጋደልትና ነቶማያታትና ብሓጎታትናን ክቆትሎም ኢሉ ምስ መፀ ኩሉ ግዜ እስትራቴጂካዊ ምዝላቅ ዝበሃል ሓደ ሜላ እዩ ነቲ ዝመፀካ ዘሎ ፀላኢ ኣብ ዝጥዕመካ ቦታ ኮንካ ምስዓሩ ማለት እዩ። እቶም ተጋደልቲ ክንድናቶም ሓይሊ ይነበሮምን ብኣፅዋር ማለት እዩ። ስለዚ ንዑኡ ንክገብሩ ከዓኒ ንድሕሪት ክምለሱ ነይሮ ንድሕሪት ናበይ ተመሊሶም ናብ ሳሕል ተመሊሶም ብፉዕ ቢላ ሕጂ ክትቅፅል ትኽእል ኢኻ።
0: እወ ድሓር ግና ብሓጎይ ሓዊ ናብ ብፀቱ ተመሊሱ ድሓር ተጋዲሎም ድሓር ሽዑ ናፅነት መፅያ
1: ራቡ ንፉዕ ቢላል ሕጂ ከዓ እንታይ ኢና ክንምሃር? ፍልሊ ኣብ መንጎ ታሪክን ፅንፅዋይን ዘሎ ኢና ክንምሃር። ብሞስኮ ቴሌቭዥን ትከታተሉና ዘለኹም ተምሃሮ ረብዓይ ክፍሊ ምስ ወለድኹም ወይ ምስ መምሃራንኩም ስለ ዘለኹም ኣብ መንጎ ፅንፅዋይን ታሪክን ዘሎ ፍልልያት ኣስፋሕ ኣቢሎም ምስም ክገልፅልኩም እዮም። ንሕና ከዓኒ ኣብዛ መደብና ከዓ ምስኦም ዲስካስ እናገበርና ከዓ ገለ መመላእታ ክንውስኸልኩም ኢና። ሕጂ ታሪክ ክንብል ከለና ልክዕ ከምዚ ቢላል ሕጂ ክዕለና ፀንሐ ማለት እዩ ኣብ ሓቀኛ ዝተሞርከሰ ቀደም ዝተፈፀመ እዩ። እዚ እንታይ ኢልና ንፅውዖ? ታሪክ ኢልና ንፅውዖ መወኮሲ ዝኾነና ማለት እዩ። ገለ ክፋል ናይ ታሪክ ከዓኒ እንታይ ኣለና? ኣፈ ታሪክ ዝበሃል ኣለና። ኣፈ ታሪክ ከዓ እንታይ ብኣፍ ድዕለል ማለት እዩ። ካብታ ሽማ ንክዳ ኣፈ ታሪክ ትብላላ ካብታ ሽማ ንድሕር ከድኒኣ ብኣፍ ዝንገረና ወይ ዝዝንተወልና ቢላል መን ነገራቶ ንቢላል ንቢላል ዓባይ ነገራቶ ቢላል ከዓ ንዓና ነገርና እዚ እንታይ ኢልና ንፅውዖ ኣለኩም ኣለው ኣፈ ታሪክ ኢልና ንፅውዖ ማለት እዩ። ስለዚ ኣብ ሓቀኛ ዝተመርኮሶ ኮይኑ ኣብ ሕሉፍ ዘጋጠመ እንታይ ኢልና ንፅውዖ ነዚ ታሪክ ኢልና ንፅውዖ ማለት እዩ።

0: ፅውፅዋይ ከዳ እንታይ ማለት እዩ ክንብልና ፅውፅዋይ ከዓኒ ሓቅነት ደይብሉ ግን ከዓ መሃር ዝኾነ መልእኽቲ ዘለዎ እንታይ ኢልና ንፅዋዕ ነዚካ ፅንፅዋይ ንኣብነት ሰሚራ ዝነገረትና ብሓጓኣ ዝነገራ እንታይ ኢላ ግና ፅንፅዋይ ነገራትና ኣብታ ፅንፅዋይ ግን ዓይነይቲ ወኻርያ ዓይናይ ስብ እዩ ኣብ ናይ ቦታ እዮም በሊዕ ሞ ዓይነይ ኣድግበረካ እዩ ክንፈልጦ ንኽእል ዲና ክሕብረና ይክእልኒ ስለዚ እዚ ሓቅነት ዘለዎ ኣይኮነን ግን ትምህርቲ ሓዘል እዩ ካብኡ እንታይ ተማሂርና ብዛዕባ ዓሽነት ናይ ዝብ ተማሂርና ብዛዕባ ጉርሒ ናይ ወኻርያ ከዓ ብጌርና ተማሂርና ማለት እዩ
1: መምህር ቃል ታሪክ ብቃል ብከመይ ይመሓላለፍ
0: ሕጂ ንፉዓት ተምሃሮ ሰለስተ ኣገባባት ምትሕላፍ ናይ ታሪክ ኣለና እቲ ቀዳማይ ከምዚ ክምንፅናሕና እቲ ብኣፍ ድዝንቶ ማለት እዩ እሱ እንታይ ኢልና ንፅዑ ኣፈ ታሪክ ኢልና ንፅዑ ማለት እዩ እዚ ተቀዳማይ እዩ ካብ ወለዶ ናብ ወለዶ ከዓኒ እንዳተዘንትዎ ይመሓላለፍ ማለት እዩ ዓባዩ ንቢላል ናብ ቢላል ሒፋቶ ቢላል ዓብዩ ቆልዑ ምስ ወለደ ከዓ ቢላል ከዓ ናብ ደቁ ክሕልፎ ዩ ማለት እዩ ከምኡ እዳለ ዝኸይድ እዚ ተቀዳማይ ኣገባቢ ኣፋዊ ታሪክ ንብሎ ማለት እዩ ወይ ኣፈ ታሪክ ኢልና ንፅውዖ ማለት እዩ እቲ ካልኣይ ኣገባብ ከዓኒ ብፅሑፍ ዘቕርብ ማለት እዩ ብፅሑፍ ዘቕርብ ንኣብነት እዛ መፅሓፍ እዚኣ ዘርአ ኤርትራውያን ኮማንዶ ትብል መፅሓፍ እያ ኣብዚ እውን ዝተፈላለዩ መፅሓፍቲ ኣለውና ብበዓል ከም በዓል ሰሎሙን ድራር ኣለም ሰገድ ተስፋይ ገለ ዝተፅሓፉ ብዙሓት መፅሓፍቲ ኣለውና ኣብ ስክሪን ከነምፃልኩም ኢና ክትሪእዎ ንትኽእል እዮም ቶም መፅሓፍቲ ምናልባት ዘይትፈልጥዎ እንተሃሊኹም ማለት እዩ ብዝኾነ እዚ ከዓኒ ብፅሑፍ ዝፀንሓና ከዓኒ እዚ ከዓ ተካልኣይ ኣገባባ ተሓላልፋ ናይ ታሪክ እዩ ማለት እዩ እቲ ሳልሳይ ከዓኒ ቀደም እቶም ቅድም ዝነበሩ ኣብ ታሪክ ኣለው ንብሎም ዘለና ኣብ ታሪክ ዝነበሩ ሰባት ማለት እዩ እሶም ዝጥቀምሉ ዝነበሩ መሳርያ ማለት ናውቲ ሕርሻ ክኸውን ይኽእል ኣፅዋር ክኸውን ይኽእል መዋጊኦም ዝነበረ ወይ እውን ዝነብርሉ ዝነበሩ ኣባይቲ ክኸውን ይኽእል እዩ ነዚታት ብምፅናዕ ከዓኒ ከመይ ዓይነት ሂወት ሕልፉ ነይሮም ክንፈልጥ ንኽእል ኢና እዚ ከዓ ተሳልሳይ ኣገባብ ማለት እዩ ንኣብነት ሕጂ ብዓድና ንሕመፅና እስከ ቢላል ካሓተካ እስከ ታሪካውያን ቅርስታት እስከ ኣበይ ንረክብ
1: ነጠራ
0: ንፉዕ
1: ኣቕፋ
0: ብራቮ ዋ
1: ኣዱሊስ
0: ኣዱሊስ ኣንበሳ
1: ቡያ
0: ቡያ
1: ከስከሰ
0: ዋዋዋ ሞንዓይ ከዓ ተትርፉለ ድኹም ንፉዓት ተባሃሮ እዚኦም ገለ ክፋ ካብቶም ታሪካውያን ወይ ድማ ጥንታውያን ናይ ህዝቢ ኤርትራ መሰረት ዘለዎም እዩ ማለት እዩ ኣብዚኦም ከይድና ነቲው ዘሎ ኩሉ ናውቲ ክምሎ ፀናሕና ናይ ዝነብርሉ ኣባይቲ ኣሎ ናይ መመገቢኦም ዝነበረ መሳርሒታት ኣሎ ዓታሩ ክኸውን ይኽእል ዝዋግእሉ ዝነበሩ ኣፅዋራት ኣሎ ነዚ ኩሉ ብምፅናዕ እንታይ ንፈልጥ ማለት እዩ ከመይ ዓይነት ሕብረተሰብ ነሮም ኣብኡ ክንፈልጥ ንኽእል ኢና ማለት እዩ ብመስኮ ትከባተልና ዘለኹም ተማሃሮ ኣይፍለ ኣለኹም ዶምሳና ብጣዕሚ ፅቡቅ ሙሕጂ ነዚ ክንመሃሮ ፀናሕና ቁርብ ከዓ መሌስና ተረዲእና ኣሎ ተረዳእና ንመደራዕታ ክንስ ከሉ ኣነ ከዓ ንእሽተይ ናይ ዛህራ ምስድራ ቤታ ትጠቀስ ንእሽተይ ዛንታ ክምበልኩም እየ ኣለኹም ዶምሳይ ብሓባር ንከባተል ሓደ ስድራ ቤት ኢና ኣነ ኣባሓጎይ ዓባየይ ኣቦይን ኣደይን ኢና ኣደይ መርየም ትበሃል ኣቦይ ከዓ ዓሊ ኣባሓጎይ ሑሴን ክበሃል ከሎ ዓባየይ ከዓኒ ዘይነብ ይበሃላ ኣቦይ ከዲጃን ስራጅን ዝበሃሉ ኣሕዋት ኣለዎ ስለዚ ከዲጃ ኣሞይ ክትከውን ከላ ስራጅ ከዓኒ ሓወ ኣቦይ ክኸውን ኣሎ ማለት እዩ ሕጂ ኣብ ከረን ኢና ንነብር ዘለና ከረን ካብ ኣስመራ 91 ኪሎ ሜትር ርሒቓ ብወገን ሰሜናዊ ምዕራብ ትርከብ ሓንቲ ከተማታት ናይ ኤርትራ እያ ኣባሓጎይ ኣቦይ ከምኡውን ኣደይ ብዛዕባ ሂቦቶም ብዙሕ ግዜ ስለ ዝዕልሉና ስለዚ ከዓ ብዛዕባ ሕሉፍ ታሪኮ ፅቡቅ ገይሩ እየ ድፈለጥ እዚኣ ታ ንእሽተይ ዛንታ ሓረይ እዛ ዛንታ ክትሰምዑን ፅኒሕኩም ዶ ንፉዓት ብሞስኮ ቴሌቭዥን ትካባቶም ዘለኹም ረብዓይ ክፍሊ ድማ ነዚ ዛንታ ብግቡእ ከም ዝሰማዕኹን ርግፀኛ እየ ሕጂ ኣነ ንተምሃራይ ቢላልን ንሰሚራን ሕቶ ክሓቶም እዩ ኣብዛ ዛንታ ተመርኪሶ ማለት እዩ እዘን ዝሓቱ ሕቶታት ከዓ ንንስኹም ከዓ ብዘለኹም ኮንኩም ወይ ምስ ወለድኹም ወይ ምስ ማምሃራንኩም ወይ ከዓኒ ምስ ውፀትኩም ኮንኩም ነዚ ሕቶታት እዚ ብሓባር ኮንኩም ምሳና መልስዎም ናብ ሕቶታት ይከኣቱ ቢላል ብኣኻ ክጅምር እየ ንዛህራ ኣሞኣመን ትበሃል
1: ንዛህራ ኣሞኣመን ከዲጃ ትበሃል
0: ብራቮ ሰሚራ እጅኻ ናባኸ ካብታ ዛንታ ተመርኪስና ማለት እዩ ዛህራ ሓወ ብኣመን እዩ
1: ዛራ ሓወ ብኣ ስራጅ እዩ
0: ስራጅ ዋው ስራጅ መኒ ማለት ሕጂ ሓው ንመኒ
1: ሓውን ኣቶ ዓሊ
0: ንዓሊ ብራቮ ዓባያን ዛህራ መን ይበሃላ
1: ዓባያን ዛህራ ዘይነብ ይበሃላ
0: ንፉዕ

0: ከምቶም ሞስኮ ቴሌቭዥን ትከታተሉና ዘለኹም ነንሕድሕድኩም ፅማቅ ናይ ዝተምሃርናዮ ምስ ወለድኩም ምስ መምሃራንኩም ምስ ምፅኦትኩም ተዘራረቡ ንሕና ከዓኒ ንሕድና ንዛረብ ኢና ሰሚራ ብኣክሎ ክጅምር
1: ብቓል ካብ ወለሉና ወሎ ዝመሓለፍ ታሪክ ኣፈ ታሪክና ንሰሚዮ
2: ታሪክ ማለት ብዛዕባ ዝሓለፈ ምዕዋሌታትን ፍፃሜታትን እነመዝግበሉ ወይ እንፈልጠሉ ዓይነት ትምህርቲ እዩ
1: ዝኾነ እንሰምዖ ጥንፅዋይ ወይ ከዓ ዛንታ ታሪክ ማለት ኣይኮነን
2: ታሪክ ሓቀኛ ፍፃሜታት ነገራት እዩ ዘመልክት
1: ታሪክ ብፅሑፍ ክሰፍር ይኽእል
2: ታሪክ መግለፂ መንነትና እዩ
1: ስለዚ ታሪክና ከነመሓላልፍን ከነውርስን ይግባአና
0: ብጣዕሚ ንፋዓት ብሓባር ነጠቃዓሎም ኣለና ኣብ ኩልኹም ክኣስኹም ንነብስኹም ኣጣቑዑላ መደብና ብኣጋ ምውዳእና ኢና ስለዚ ንታሪክ ዝምልከት ብግቡእ ተረዳዲና ኣለና ማለት እዩ ሓንሰብ ኣለና ዶ መደብና እንዳወዳእና ኢና ክንፋነወኩም ኢና ድሕሪ እዩ ግን እዞም ክልተ ብፅትኩም ፍትዋት ተምሃሮኹምኹም ንታሪክ ትምልከት ሓንቲ ሓፃር ግጥሚ ክንህቦም ኢና ይብሉ ስለ ዘለዉ ኣነ ካብ መድረክ ምስ ወፃኹ ንስም ከዓ ክመፅኹም እዮም ዝክበርኩም ፍትዋት ተምሃሮ ናይ ሎ ማሕበራዊ ትምህርትና ናይ ረብዓይ ክፍሊ ምዕራፍ ሓደ ታሪክና እንዳሃሰ ዝብል መደብ ወዲእና ኣለና ኣብ ድመፅእ ብሓባር ንከታተል ንዝመፅእ ምዕራፍ ውን ክንቅፅል ኢና ቻው ንሕጂ ቻው ንበሎም ዶ ይፍዓል
1: ታሪክ
2: ሕሉፍ ክንሱ
1: ዘለኣለም ዝነብር
2: ንምዕባለ ፅባሕ
1: ዝተጋሕደ ምስጢር
2: ክልተ ገፃት ሂወት
1: ብማዕረ ዘጣምር
2: ንኽፉኡን ፅቡቕን
1: ብልክዕ ዘሰፈር
2: ሰነድ ወለዶታት
1: ሓባሪ ኣንፈታት
2: ናይ መፃኢ መሰረት
1: ታሪኽ ታሪኽ
2: መግለፂ መንነት

እዚ ሰላምታና ተቐበሉ ፈንውና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 9 መስከረም ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃንና ንምክታልኩም ብክብርና ዓደምና ብቐንዲ ርእሲ ዜና ንፍልም። ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክታ ኣውፅኡ። ፌደሬሽን ቅድድም ኣግማል ኣብ ምቁፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍሉጠን ምብራኽ ዓውደ ዘተ ወዲቦ። ኣብ ኣፍዓበትን ከባቢኣን ኣብ መደባት ልምዓትን ቀፃልነቱን ኣኼባታት ተኻይዶ። ኣሜሪካን ኢራንን ዘካየደኦ ምልውዋጥ መጥቃዕትታት ሎሚ 9 መስከረም ቀፂለንኦ። ኣሜሪካን ኮሎምቢያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን። ጀርመን ዩክሬን ፓትሪዮት ዝተሰሜ ስርዓተ ፀረ ሚሳይል ከም ትልእኸላ ኣፍሊጣ። ዝርዝር ዜና ባንኪ ኤርትራ ንሕጋጋት ምቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክታ ቁፅሪ 134/2026 ኣውፅኡ። እዚ ሎሚ 9 መስከረም ኣብ ጋዜጣ ኣዋጃት ኤርትራ ተሓቲሙ ዝወፀ ሕጋዊ ምልክታ 4

0: ኣንቀጻት ዝሓዘ ኮይኑ ምንቅስቓስ ባጢራ ናቕፋ ብመንክታት ብባንክታትን ፊናንሳዊ ትካላትን ክካየድ ስለ ዝግባእ ብውልቀ ሰብን ብሕታዊ ትካላትን ንዝተወሰነ ግዜ ክተሓዝ ንዝኽእል መጠን ጥረ ገንዘብ ዘነፅር እዩ በዚ መሰረት ዝኾነ ውልቀ ሰብ ልዕሊ 25,000 ናቕፋ ኣብ ደረጃ ሓ ዝተመደበ ብሕታዊ ትካል ልዕሊ 50,000 ናቕፋ ኣብ ደረጃ ለ ዝተመደበ ብሕታዊ ትካል ልዕሊ 100,000 ናቕፋ ኣብ ደረጃ ሀ ዝተመደበ ብሕታዊ ትካል ድማ ልዕሊ 150,000 ናቕፋ ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ኣብ ኢድ ክሕዝ ከም ዘይፍቀድ ተደንጊጉሎም ቅቡል ብዘይኮነ ምክንያት ልዕሊ እዚ ዝተጠቕሰ ፍቁድ መጠን ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ዝሓዘ ውልቀ ሰብ ይኹን ብሕታዊ ትካል ሕጋዊ ስጉምቲ ከም ዝውሰዶ እቲ ሕጋዊ ምልክታ ኣነፂሩሎ ናብ ካል ዜና ምስ ንሰግር ፌደሬሽን ቅድድም ኣግማል ኣብ ምቁፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍልጦ ንምብራኽ ዝዓለመ ዓውደ ዘተ ወዲቡ ብዛዕባ እዚ ዝተዳለወ ትሕዝተሎ ገረ መስቀል ገረ ዝግሄር ክቕርቦ እዩ
1: ሃገራዊ ፌደሬሽን ቅድድም ኣግማል ኤርትራ ምስ ኮሚሽን ባህልን ስፖርትን ሃገራዊ ኮሚቴ ምቁፅፃር ሓይሊ ዝህቦ መድሃኒታትን ብምትሕብባር ኣብ ምክልኻል ሃሳይነት ሓይሊ ዝህቡ መድሃኒታት ዘተኮረ ዓውሪ ዘተ ብ78 መስከረም ኣብ ኣስመራ ኣካይዱ ኣብቲ ላዕለዎት ሓለፍቲ ኮሚሽን ባህልን ስፖርትን ኣባላት ፈፃሚ ኣካል ሃገራዊ ፌደሬሽን ቅድድም ኣግማል ኤርትራ ከምኡ ውን ወከልቲ ፌደሬሽን ቅድድም ኣግማል ኣብ ዞባታት ዝተረኽብሉ ዓውዲ ዘተ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዑ ቃል እቲ ኣጋጣሚ ዓውዲ ስፖርት ቅድድም ኣግማል ካብ ተጠቃምነት ውጉዝ መድሃኒታት ስፖርት ማለት ዶፒን ናፃ ኮይኑ ዝምዕብለሉ ባይታ ንምጥጣሕ ኣገዳስን ሓጋዝን ምዃኑ ገሊጹ ክኢላ ምቁፅፃር ሓይሊ ዝህቡ መድሃኒታት ፋርማሲስት ኣስመሮ በራኺ ድማ ንታሪኻዊ ድሕረ ባይታ ሓይሊ ዝህቡ መድሃኒታት ስፖርት ሳዕቤናቶም ኣብ ተጠቀምቲ ዝርዝራዊ ምደባ ውጉዛት መድሃኒታት ከምኡ ውን ኣገባባት መርመራን ተራ ተወዳደርቲ ኣትሌታትን ዝመልከት ስንፍልጠታዊ ኣስተምህሮ ኣቕሪቦም ተሳተፍቲ ኣብ ዝሃቦ ርእቶ እቲ ዓውደ ዘተ ዕሙቕ ዝበለ ኣፍልጦ ክረኽቡ ከም ዝሓገዞም ብምጥቃስ ዝውደብ ውድድራት ቅድድም ኣግማል ካብ ተጠቃምነት ሓይሊ ዝህቡ መድሃኒታት ናፃ ክኸውንን ብቕዓት ንውድድር ዝቐርቡ ኣግማል ንምሕላውን ሓጋዚ እጃም ከም ዝህልዎ ገሊፆም ኣብ ኮሚሽን ባህልን ስፖርትን ሓላፊ ምሕዳርን ፋይናንስን ሌተናል ኮሎኔል ሳሙኤል ፀጋይ ንክኢለታትን ተሳተፍትን ድሕሪ ምምስጋን ሃገራዊ ፌደሬሽን ቅድድም ኣግባል ኣብ መፃኢ ምስ ሃገራውያንን ወፃእተኛታትን ናይ ስራሕ መሻርክቲ ብምውሃድ ተመሳሰልቲ ኣፍልጦ ዘዕብዩ መደባትን ምውዳብ ክሰርሕ ኣዘኻኺሩ እዚ ከምዚ ኢሉ እንከሎ ፌደሬሽን ቅድድም ኣግማል ኤርትራ ኣብ 2026 ንዝተዓመ መደባት ስራሕ ብምግምጋም ኣብ ውጥን ስራሕ 2027 ዘተየሉ ኣኼባ ብ8 መስከረም ኣካይዶ
0: ኣብ ኣፍዓበትን ከባቢኣን ገምጋም ትግባረ መደባት ልምዓት ብምክያድ ቀፃልነቱን ምርግጋት ዝዓለመ ኣኼባታት ተቓኒዖም እቲ ብኣመሓዳር ንኡዘባ ኣፍዓበት ኣቶ ኣሕመድ መሓመድ ኑር ረጀብን ብሓላፊ ኣገልግሎት ትምህርቲ ኣቶ ሙሳ ኣድምን ካብ 4 ክሳብ 6 መስከረም ዝተመርሐ ኣኼባታት ብቐንዱ ኣብ መደባት ምዕቃብ ማይን ሓመድን ቀረብ ኤሌክትሪክ ሲቲ ማሕበራዊ ኣገልግሎታት ከምኡ ውን ኩነታት ክራማትን ሕርሻን ዘተኮረ ነይሩ ኣዋህዲ መደብ ንኡስ ርቡሕ ቃፅዑ ሕርሻ ኣብቲ ንኡስ ዘባ ክኢላ ልምዓት በቕሊ ኣቶ ዓብዱራሕማን ያቆብ ኣብ ዝሃቦ መግለፂ ካብ 224 ጀመረ ትግባረ መደብ ንኡስ ርቡሕ ቃፅዑ ሕርሻ ካብ ንእሽቶ ቃፅዖ ብርኩት ምህርቲ ንምርካብ ዝዓለመ ሜላ ከም ዝኾነን ኣተባብዓ ኮይኑ ከም ትረኽበን ብምጥቃስ ኣብ ረብሓታቱ ዘተኮረ መግለፂ ሂቦም ኣብ ንኡ ዞባ ጊንዳዕ እትርከብ መደበር ፈልሲ ማያድክሞም ሎሚ ዓመት ዝሰላሰል መደባት ምግራብ ንምዕዋት እኹል ፈልስታት ኣዳልያ ምህለዋ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ኣማኒኤል ኪዳነ ሓቢሮም እቲ ፈልስታት ኣብቲ ዝድለ ደረጃ ንክበፅሕ ከከም ዓይነቱ ካብ ሓደ ወርሒ ክሳብ 4 ዋርሕ ከም ዝወስድ ብምግላፅ ምንቁልቋል ትሕዝቶ ትሕተ ባይታዊ ማይ ግን ነቲ ናይ ምድላው ፈልስታት ዓቕሚ ከም ዝደረቶ ኣረዲኡ ዝበዝሐ ዝዳሎ ፈልስታት ምስቲ ከባቢ ዝሰማዕ መበቀላዊ ከም ዝኾነ ብምጥቃስ ድማ እዚ ብቐንዱ ነቲ ሓደጋ ምፅናት ዘንፀላለዎም ዓይነታት ኣግራብ ንምትካ ዓብ ኣስተዋፅኦ ከም ዘለዎ ዛጊት ኣብ ኣብያተ ትምህርቲ ኣብያተ እምነት ትካላት መንግስትን ጎደናታትን ዝተተኽለ ከዓ ኣብ ፅቡቅ ደረጃ ከም ዝርከብ ገሊፆም ኣካይድ ስራሕ ናይታ መደበር ፈልሲ መንእሰይ ዮናስ ግርማ ይወገኑ ተራ ናይታ መደበር ኣብ ንጥፈታት ምግራብ ዓብዪ ከም ዝኾነ ብምሕባር ዜጋታት ንዝተኸልዎ ፈልስታት ጉቡእ ምክትታልን ክንክንን ክገብርሉ ተላብዩ ኣብ ንኡዘባ ባረንቱ እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ቢሻ ኣብ ሃገራዊ መልቀቕ ፈተና 12 ክፍሊ ማለት ማትሪክ ንዝተዓወቱ ተምሃሮኣ ሸሊማ ብ6ዱሽ መስከረም ኣብ ዝተኻየደ ስነ ስርዓት ካብ 3 ክሳብ 3.8 ዘመዝገቡ 11 ተምሃሮ ታብሌት ሙሉእ 4 ነጥቢ ዘምፅኡ 4 ተምሃሮ ድማ ላፕቶፕ ተሸሊሞም። ርእሲ መምህር ለገሰ ሓድሽ ኣብ ዝሃቦ መግለፂ ተረኺቡ ዘሎ ዓወት ውፅኢት ፃዕርን ተወፋይነትን ተምሃሮ መምህራንን ወለድን ከም ዝኾነ ብምብራህ ተምሃሮ ንናይ ኮሌጅ ትምህርቶም ምድለዋት ንክገብሩ ምስ መስርሕ ምምሃርን ምስትምሃርን ዘተኮረ ናይ ምኽርን ማዕዳን መደባት ከም ተሰርዓሎም ኣረዲኦም። ኣምሓዳር ንኡዞ ኣባረንቱ ኣቶ ተስፋ ኣለም ባህታ ኣብ ዘመሓላለፎ መልእኽቲ መንገዲ ትምህርቲ ነዊሕን ሓያልን ዓቕሊ ተወፋይነትን ዝሓትት ከም ዝኾነ ብምጥቃስ ተምሃሮ ኣመዝጊቦሞ ንዘሎ ውፅኢት ምዕቃብ ናብ ዝለዓለ ደረጃ ንክበፅሑ ክፅዕሩ ኣዘኻኺሮም። ፀሓፊ ህግደብ ዝባጋሽ ፓርካ ኣምባሳደር መሓመድ ዓሊ ጃብራን ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድን ብወገኖም ብሉፃት ንምትባዕ ዝግበር ፃዕሪ ብካልኦት ኣብያት ትምህርቲ እውን ክሰዓብን ቀፃልነቱ ክረጋገፅን ኣተሓሳሲቦም። ማእከላይን ካልኣይን ደረጃ ቤት ትምህርቲ ቢሻ ካብ 223 ክሳብ 226 ብድምር 176 ተምሃሮ ከም ዝሸለመት ሰነዳታ የነፅር። እስዕብ ዜና ወፃኢ እዩ። ምሳና ፅንሑ። ዜና ወፃኢ። ኣሜሪካን ኢራንን ዘካየዶ ምልዋጥ መጥቃዕትታት ናብ ሎሚ 9 መስከረም ኣብ ዘውግሒ ለይቲ ቀፂለንኦም። በዚ መሰረት ማእከላይ እዚ ኣሜሪካ ኣብ ልዕሊ 5 ናይ ነዳዲ መራኽብ ኢራን መጥቃዕቲ ከም ዘካየደ ክሕብር ከሎ ሓለዋ ሰውራ ኢራን ድማ ኣብ ልዕሊ 2 መራኽብ ኩናትን 8 ናይ ነዳዲ መራኽብን ኣሜሪካ ናይ መልሲ ግብር መጥቃዕቲ ከም ዝፈፀመ ገሊፁ። ብዘይካዚ ኣብ ዮርዳኖስ ኣብ ልዕሊ ዝርከብ ማዓስከር ኣሜሪካ ናይ ሚሳይል መጥቃዕቲ ከም ዘካየደ ሓለዋ ሰውራ ኢራን ኣፍሊጡሎም። ሓይሊ ኣየር ዮርዳኖስ ካብቲ ዝተተኮሰሉ 20 ሚሳይላት ኢራን ነቲ 18 ዕላምኡ ከይወቅዐ ከም ዘምከኖ ክሕብር እንከሎ ኢራን ግና ነቲ ዝድሊ ዕላማ ከም ዝሃረመ ኣረዲኣ። እዚ ብኸፊል ዓሪፉ ድሕሪ ምፅናሕ ዝቕፅል ዘሎ ምልውዋጥ መጥቃዕትታት ንፀጥታ ዞባ ማእከላይ ምብራቅ ብሓፈሻ ንፀጥታ መፀባቦ ሆርሙዝ ድማ ብፍላይ መሊሱ ኣኽሪርዎ ኣሎ። ከም ሳዕቢኑ ዋጋ ነዳዲ ብደረጃ ዓለም ንበርሚል ኣስታት 100 ዶላር ከም ዝበፅሐ ማዕከናት ዜና ኣቃሊሐን። ኣሜሪካን ኮሎምብያን ምምዕባል ቁጠባን ፀጥታን ኣብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምዕ ከም ተፈራረማ ሓቢረን። እቲ ስምዕ ፀሓፊ ጉዳያት ወፃ ኣሜሪካ ማርኮ ሩቢዮ ትማሊ 8 መስከረም ምስ ላዕለ ወሰን መዚ ኮሎምብያ ኣብ ዘካየዶ ርክብ እዩ ተበፂሖም። እዚ ኣብ ኮሎምብያ ዝተኸተመ ክልታዊ ውዕል ንምምዕባል ብርቂ ማዕድናት፣ ህንፀት፣ ንሰላማዊ መዓላ ዘገልግል ኒኮሎሳዊ ትካላት፣ ናፃ ንግድን ምቁውጣር ዘይሕጋዊ ምስጋር ዕፀፋረስን ዘጠቓለል ምዃኑ እውን ተገሊጹሎም። እቲ ናፃ ንግዳዊ ውዕል ንመጠን ቅረፅ ብልዕሊ 80 ሚእታዊት ዘጉድል ምዃኑ ኣብ ምብዕባል ንግዳዊ ዝምድና ክልትኤን ሃገራት እወታዊ ተራ ከም ዝህልዎ ይእመት። እዚ ከምዚ ኢሉ እንከሎ ኣሜሪካ ንኮሎምብያ ኣብ ፀጥታዊ መዳይ ዝውዕል 1 ቢልዮን ዶላር ደገፍ ክትገብረላ ምዃና ኣፍሊጣ። ጀርመን ንዩክሬን ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ብህፁፅ ከም ትልእኸላ ኣፍሊጣ። እዚ ብቐጥታ ካብ መኽዘን ኣፅዋራ ዝለኣኽ ዘመናዊ ፀረ ሚሳይል ነቲ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ መጥቃዕትታት ንምግታእ ሓጋዝ ምዃኑ ሚኒስተር ምክልኻል ጀርመን ቦሪስ ፔስትሪዮስ ገሊፆም። እቲ ፀረ ሚሳይል ኣብ ዝሓፀረ እዋን ናብ ዩክሬን ክበፅሕ ምዃኑ ዝገለፀ ሚኒስተር ፔስትሪዮስ ሃገሩ ተወሳኺ ድሮናትን ተተኮስትን ከም ትልእኸላ እውን ኣነፂሩሎም። ጀርመን ንዩክሬን ክትገብሮ ፅንሐት ወተሃደራዊ ደገፍ ብዓይነትን መጠንን ክብ ክተብሎ ምዃን እያ እትገልጽ። ድሕሪ 222 ኣስታት 58 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ንዩክሬን ዝለኣኸት ጀርመን በቲ መጠን ድሕሪ ኣሜሪካ ካልአይቲ ተሰሪዓላ። ኣሜሪካ ውሽጢ እዚ 4 ዓመታት ኒውክሌር ኣስታት 75 ቢልዮን ዶላር ወተሃደራውን ፀጥታውን ሓገዝ ከም ዝለኣኸተላዮም ፀብፀባት ዝጠቕሱ። 6 ሃገራት ኤውሮጳ ማለት ሽወደን፣ ፊንላንድ፣ ኖርዌይ፣ ደንማርክ፣ ፈረንሳን ኢጣልያን ከካየድ ወፅንሓ ብኤሌክትሮኒካዊ መሳርሒታት ዝተደገፈ መስርሕ ምምሃርን ምስትምሃርን ናብ ወረቐት ንምምላሱ ይሰርሓ ከም ዘለዋ ገሊፀን። እተን ሃገራት ነዚ ስጉምቲ ዝወስዳ ዘለዋ ብደገፍ ኤሌክትሮኒካዊ መሳርሒታት ክካየድ ፀንሐ መስርሕ ምምሃር ንብቕዓት ተምሃሮ ከም ዝነከዮ ድሕሪ ምግምጋሜን። ብተንቀሳቃሲ ቴሌፎናት፣ ታብለታትን ካልእ ኤሌክትሮኒካዊ መሳርሒታትን ዝሰላሰል መስርሕ ትምህርቲ ብፍላይ ንናይ ምፅሓፍ፣ ምንባብ፣ ምስካርን ምስትውዓለን ዓቕሚ ተምሃሮ ዘዳኽም ኮይኑ ከም ዝረኽቦ እየን ገሊፀን ዘለዋ። ተምሃሮ ብመንገዲ ኤሌክትሮኒካዊ መሳርሒታት ምስ ማሕበራዊ መራኸቢታትን ብቐረባ ክረኸቡ ስለ ዝኽእሉን ካብ ስሩዕ ትምህርቶም ከም ዝጥምዘዙ ዝለዓለ ተኽእሎ ከም ዘሎዮም ዝጥቀስ። ነቲ መደብ ንምትግባር ባጀት ሰሊዐን ተበጊሰን ምህላወን ዝፍለጥ ኮይኑ ኖርወይ ብዝወሰደቶ ስጉምቲ ዛጊት 96 ሚእታዊት ናይቲ ኣብ መባእታ ደረጃ ዝካየድ መስርሕ ትምህርቲ ብወረቐት ቀይራቶላ ብኤሌክትሮኒካዊ መሳርሒታት ዝካየድ መስርሕ ትምህርቲ ግቡእ ምክትታልን ምመያን ምስ ዘይግበረሉ ካብ ጥቕሙ ጉድኣቱ ከም ዝዓብዮም ክኢላታት ዝጠቕሱ ብሪጣንያ ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ዘይሕጋዊ ፖሊስታት ብምቋም ኣብ ልዕሊኣ እገዳ ከም ዝወሰነት ሓቢራ እቲ እገዳ ካብቲ እስራኤል ብዘይሕጋዊ መንገዲ ዜጋታት ኣስፊራትሉ ዘላ ምዕራባዊ ገማግም ናብ ሃገሩ ዝኣቱ ፍርያት ዝኽልክል ምዃኑ ሚኒስትር ጉዳያት ወፃኢ ብሪጣንያ ኤድ ሚሊባንድ ገሊፆም እቲ ስጉምቲ እስራኤል ኣብ ምዕራባዊ ገማግም ኣባይቲ ክትሃንፅ ዘኽእላ ገንዘባዊ ንዋታውን ክኢላውን ደገፍ ንዝገበሩ ውድባት ትካላትን ውልቀ ሰባትን ከም ዘጠቃልል ተሓቢሩ ብዘይካዚ ሃገሩ ንእስራኤል ክትገብሮ ንፅንሐት መሸጢ ኣፅዋር ከም ትድርቶ ሚኒስትር ሚሊባንድ ኣጠንቂቑ እስራኤል ኣብ ምዕራባዊ ግማግም ተሃንፆ ዘላ ዘይሕጋዊ ሰፈረታት ንኣህጉራዊ ሕጊ ፅሕስ ንፍታሕ ክልተን ሃገራትን ንህላወ ፍልስጥማውያንን ኣብ ሓደጋ ዝእቱን ምዃንያ ብሪጣንያ እትወቅስ እስራኤል ከም መልሲ ግብር ናይቲ ኣብ ልዕሊኣ ዝተወሰነ እገዳ ኣብ ከተማ ኢየሩሳሌም ንዝርከብ ቆንስል ብሪጣንያ ክትዓፅዎ ምዃና ሓቢራኣላ ብሪጣንያ ኣብ ዝሓለፈ ዓመት ንርእሰ መምሕዳር ፍልስጥኤም ከም ሃገር ኣፍልጦ ዝህብ ውሳነ ከም ዘሕለፈት ዝዝከር እዩ እዚ ከምዚ ኢሉ እንከሎ ፈረንሳ ካናዳ እስጳኛን ፖላንድን ዝርከብአን 11 ሃገራት ነቲ እስራኤል ኣብ ምዕራባዊ ግማግም ትኽተሎ ዘላ ፖሊሲ ብምቋም ኣብ ልዕሊኣ እገዳ ከፅድቃ ከም ዝኽእላ ኣሚተን ቀንዲ መሻርክቲ እስራኤል ዝኾነት ኣሜሪካ ነዚ ብሪጣንያ ዝወሰደቶ ስጉምቲ ተቃዊማቶላ እስራኤል ኣብ 1967 ብውግእ ኣብ ዝሓዘቶ ምዕረባዊ ግማግም ልዕሊ 700,000 ዜጋታት ኣስፊራ ምህላዋ እዩ ዝግለጽ ኣሜሪካ ካብ ካናዳ ክተእትዎ ፅንሐት ኣልኮላዊ መስተ ንዝርከቦ ሓያሉ ፍርያት ከም ተቋርጾ ፕረዚደንት ዶናልድ ትራምፕ ሓቢሩ እዚ ንእታው ሞተረ ብሽክለታታትን ፍርያት ፀባን ስጋን ዘጠቓልል ስጉምቲ ካብ መወዳእታ ናይ ዝወርሒ እዚ ኣብ ግብሪ ከም ዝውዕል ዝገለጸ ፕረዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲኦም ይኹን እምበር እዚ ሓድሽ ውሳነ ነቲ ኣብ መንጎ ኣሜሪካን ካናዳን ፀንሐ ንግዳዊ ዘይምቅዳው መሊሱ ከም ዘኽረሮ ብኣግኡ ይእመት ኣሎ ኣሜሪካ ኣገዳሲ ምስ ዝኸውን ኣብ ልዕሊ እቶ ፍርያት ካናዳ ተወሳኺ ናይ እገዳ ስጉምቲ ክትወስድ ከም ትኽእል እውን ኣንቢታ ኣላ ኣሜሪካ ኣብ ዝሓለፈ ወርሒ ናሓሰ ኣብ ልዕሊ ዝተወሰነ ፍርያት ካናዳ ናይ 50 ሚእታዊት ወሳኺ ቀረፅ ድሕሪ ምግባራ ካናዳ እውን ተማጣኒ ዝበለቶ ምላሽ ከም ዝሃበትሉ ዝዝከር እዩ ነቲ ዘይምቅዳው ብዘተ ንምዕራፍ ክካየድ ፅንሐ ዝርርብ ዛጊት እወታዊ ውፅኢት ክርከቦ ከም ዘይከኣለ እዩ ዝሕበር እዚ ተኸሲቱ ዘሎ ንግዳዊ ዘይምቅዳው ንቁጠባ ክልተን ሃገራት ባኣሎታ ክፀልዎ ከም ዝኽእል እዮም ክኢላታት ዝእምቶ ልዕሊ 700 ኣሜሪካን ካናዳን ኣብ ዝሓለፈ ዓመት ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዝገበራ ፀብፀባት የረድኡ መንግስቲ ሃንጋሪ 10 ዲፕሎማተኛታት ሩስያ ካብ ሃገሩ ክወፁ ትማሊ 8 መስከረም ኣዚዞም እቶም ዲፕሎማተኛታት ኣብ ዘይቅቡል ንጥፈታት ከም ተዋፈሩ ብምውቃስ እዩ መንግስቲ ሃንጋሪ ነቲ ስጉምቲ ከም ዝወሰደ ሓቢሩ ዘሎ ነቲ ስጉምቲ ዝኾነነ መንግስቲ ሩስያ ተሪር መልሲ ግብሪ ከም ዝህበሉ ኣጠንቂቕሎ እዚ ሓድሽ ምዕባላታት ንኩሉ መድያዊ ዝምድና ክልተን ሃገራት ባኣሎታ ክፀልዎ ከም ዝኽእል ሓያሎ ወገናት ይእምቱ ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ እትሽምቶ ሃንጋሪ ዝወሰደቶ ስጉምቲ ንዲፕሎማሳውን ቁጠባውን ዝምድና ክልተን ክሃስዮ እዩ ዝብል እምነት ከም ዘይብላ ሓቢራኣላ ዜናታት ንምዛም ኣርእስ ዜና ክደግመልኩም ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ መግለፂ ኣውፅኡ ፌደሬሽን ቅድ ማግማል ኣብ ምቁፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍልጦ ንምብራኽ ዓውደ ዘተ ወዲቡ ኣብ ኣፍዓበትን ከባቢኣን ኣብ መደባት ልምዓትን ቀፃልነቱን ኣኼባታት ተኻይዱ ኣሜሪካን ኢራንን ዘካየድኦ ምልውዋጥ ምጥቃዕታት ሎሚ 9 መስከረም ቀፂሎኖኦም ኣሜሪካን ኮሎምብያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን ጀርመን ዩክሬን ፓትሪዮት ዝተሰሜ ስርዓተ ጸረ ሚሳይል ከም ትልእኸላ ኣፍሊጣ

ሰላም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እ ኣብ ሰዓትና ተዳሊና ንርከብ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ከም ወትሩ ምሳና ሓቢርኩም ክትፀንሑ ዕድሜና እዩ። ኣብ ናይ ሎሚ ትሕዝቶ መደብ ዘለውና ንኡስ መደብ ዕላል ተመክሮ መቓልሕ መንእስያት ከምኡውን ተኸታታሊት ፊልም ትግረ ሕደጋት እዩ ክኸውን ሓደ ብሓደ ክነቕርበልኩም ኢና። ንስኹም ድማ ምክተልኩም ክሳብ ፍፃሚ ድምና ምሳና ክትሓብሮ ዕድሜና እዩ።

ባርከስ ዝኸበርኩም ተኸታተልትና ከም ፈላሚ ትሕዝቶ ቀሪብናልኩም ዘለና ተኸታታሊት ፊልሚ ትግረ ሕደጋት እያ ክትከውን መበል 17 ክፋላ ይስዕብ።

0: ሃጅር መኪነት ገንዳ ኣለይቱ በላ ንዳኣና ፖሊስ ሓዞ ክሉ ንባላ
1: ያ ክእሊ ሓሳብ ንምናይ ንምፃነ ጀማል ፖሊስ ንሓቀቢሎን ኩሉ ፈርታ ከምኒ
0: እንተ በዲር ፍርቱ ክቲ ሓሳብ ከምኡ ዶሎ ጃምዕ ተምር ሓሳብ ሓሳብ ብሎኒ ምድሮ ሓሳባትካ ጃምዕ ተምር ዋለይኩም ሰላም እኒ ውል ሓ ጀማል
2: ሳልማይ ንዓወል ታቡን ምስልና ስተ ብለጋ ሳሕማት ከፈተይካ
3: ላሎ ሽኩራ ሰላም ኣዛ ሰተይኮም ስለ ቤና ንቱም ስቶ ሰሚራ እንተሓደዶ ንምፅኢን ሓዘይ
0: ጣም ሓ ዘብና ምርቕስ ዘይበነ ዘርስ እሊ ገና ወላ ኣሕትረመና ያላ ጀልማ ስለ ተምር
3: ኣያ ጀማል
4: ላ ድሓንቲ ኣቦኪ ኣብ ሽርኪ ኣስ ግንዳዕ ብጉስ ለይኮ ከቡ ትግለስለ ክመፅኩ
5: ንድሓኒ ና ግልመ ግንዳዕ ገይስለ ምድየን ለገፅካ ክንከራስና ሕሳብ ንመስላ
4: ላ ድሓኒ ትሻቀሊኒ ሓሊ ማፅለምንሱ ዳን እጉልጉልሳለ መፀኩ ከቡት
5: ያኸረቢ ልግባእ ዲብካ ኣደንገፅካኒ
4: ላ ኣብ ሽርኪ ደንግፂኒ
5: ሓላስ የላ ክሰርሐካ
4: ላ ድሓን ድሓን ኣነ ስራሕ ሓዘን ትሽቕልኩ ደይ ግዜ
5: ድሓን ንባሸን ተቀየርኮ መፅነ ሰራሕኮ
2: ዋኒ ክና ንእንታ ንወስግል እንዳ ይቀድር እዚ ሓልኦ ረዲ ብሓሰብኩ ውልሓለየኒ እንተ መስትቱ ደይ ነቀድር ወንሻለየኒ ተኸድለኒ ግብሳል ኩልናጃትሑ ዓቕዲ ትወልድ ይበሳል

ዝኸበርኩም ተኸታተልትና ምስታ ወትሮ ሰንበት ኣብ ሰዓት እዚ ቀሪባ ረቡዕ ድሕሪ ቀትሪ እትርገም ትሕዝቶ መደብ ማእገሪኹም ኣብ ምክትታል ዘለኹም ካብዚ ቀፂልና ንኡስ መደብ ዕላል ተመክሮ ኢና ክነቕርበልኩም። ኣብ ናይ ሎሚ ትሕዝቶ መደብና ድማ ናይ ዕድመ በዓል ፀጋ ዝኾኑ ኣቦ ኣብ ሕርሻዊ ንጥፈታት ብፍላይ ድማ ኣብ ጀራዲን ዝነጥፉ እዮም ክኾኑ ጋዜጠኛ ሓይላብ ኣሰፋው ናብቲ ዝነብርሉ ከባቢ ተንቀሳቂሱ ዘዳለዎ መደብ ናባኹም ክስዕብ እዩ ናብ ንኡስ መደብ ዕላል ተመክሮ።

0: ዝኸበርኩም ተኸታተልቲ መደብ ዕላል ተመክሮ ንሎሚ ምሳብ ቦይ ተኽላይ ሃይለ ኢና ከነዕልል። ወዲ ሰብ እተን ዘለዎ ዕድመ ብኸመይን ኣበይን እዩ ዘሕልፈን? ጽልዋ መድረኽ ኣብ ህይወት እንታይ ይመስል? ክሳብ ብህይወት ዘለኻ ኸ ዕዮኻ ብኸመይ ተሰላስል ዝብልን ካልእን ክንርኢ ኢና። ሓዩ በሪቑ ኣቦይ ተኽላይ ሃይለ ወዲ እምባዶር እዮም። ኣብኡ ተወሊዶም ኣብኡኸ ዓብዮም። ኣነ ወዲ ሓረስታየ ኣቦይ 40 ዓመት ምስ ገብረ ስለ ዝዓረፈ ብንእሰይ ወዲ 15 ዓመት እንከለኹ እየ ነገርና ኣብራ ፈሊጠ። ምሳድየና ኢና ዓቢና ስድራና ጽቡቕ መነባብሮ እዩ ነይርዎም። እናወደቕና እናተሰኣና ንነብር ነርና። ሕይወትኩም እዩ ነዚ። ካብ ስድራይ እናተረዳኽዎን እናተመከርክዎን ዝመጻኹ ናይ ስራሕ ውረደይብ ድሓር ኣብ ናብራይ እውን ኣይሓደሰንን። ድሕሪ ምባል
1: ኣብ ስራሕ ምስ ነበርኩ ብዛኣኳዘተ ኣነ 45 ቅርሺ እየ ዝበልዕ ንወርሒ ኣብ ስመራ።
0: ወዲ ክንደይ ዓመት ከለኹ ማለት እዩ?
1: ወዲ 20 ገለ ንኸውን ጎበዝ ተመሪዐ። ሕጂ ኣብኡ 20 ቅርሺ ንሸቃላይ 20 ቅርሺ ከዓ ንቐንጠ መንጢ ናብቲ ገዛ ይኽልል ኣለና። ንቐንጠ መንጢ 5 ቅርሺ ናብ ጅባይ ንሻህየይ ብኸምዚ ገይረ ይኸይድ ነይረ። ድሕሪ እዚ ኣብዚ መንጎ ኣነ ከምዚ ኩሚዘረ ገይረ ኩሚዘረ ኣብዚ ዓዲስ ኩሚዘረ ገይረ ንጉሆ ጀርጅን ወ ንጉሆ ኣብ ኣርፊዘ ስራሕ ወፍር። ሕጂ ከምዚ እንዳግበርኩ እቶም ብጨተ ሕጂ ግዜ እሕልፍ ኣሎ ኢሎም ሓስዮምለይ። ምስ ሓሰቡለይ ኣነ ንሰንበል ይቕይርንን እቲ ሓላፊ ምእንቲ ትኺሉ ተወፈረ ወይ ገለ ኢሉ ማለት መቕዛዕቲ እዩ። ሕራይለ ወርሒ ገይረብኣ ክሰርሕ ድሕሪ ወርሒ መፅአ ደመዘይ ቆሪጭዎ። ንምንታይ ደመዝ ቆሪጭካለይ? ኣየጉደልኩን ዋላ ደቂቕኹን ንድሕሪ ሕጂ መጠናቐቒ እብለኒ። ንድሕሪ ሕጂ ኢልካ ኣብዚ ድየ ዝነብር ኣብ ስራሕ እዚ ፈትየ ድየ ዘይከፊኡኒ እምበር ኣብዚ ኣንበር እዚ በላንኻ ሓሲበ ክነግረካ ኢለ ድሕሪ ሰሙን ኣብዞ በዕለ ሂበ እዮም። እዚ ክቦም ከለኹ ሕጂ ዓረብያ ኣብ ገዛ ገይረ ኣለኹ ደልዲል ኣለኹ።
0: ኣብ ሱሳታት ኣቦይ ተኽላይ ካብ ስራሕ ፋብሪካ ወፂኦም ናብቲ ዘዕበዮም ሕርሻ ንግድን ኣተዉ። ባሕርን ዝባንን እናበሉ ከዓ ቃልሲ ጀመሩ።
1: ህርኩት እየ ካብቶም ህርኩታት ሓደ እየ ኣነ ክብላ እኽእል ንነፍሰይ። ምክንያቱ ማሕረስ ከዓ ኣዝየ ሓረሳ እየ
0: ሕጂ
1: ኣብዛ ዓዲ ባሕሪ ኣብ ኩሉ እየ ዘይኸይድ። ሕጂ ባሕሪ ፅቡቕ ግራት ኣለኒ ፅዒረ ኣሉ ከዓ ኣዝዩ እቲ ከምዛ ካንሸሎ ብምልእታ ማለይ ኣትዋን እዩ ግራት እዩ ፍልይት እያ እወ ተኻቢባያ ቡን ተኺለ ወታ ማይ ከምዚ ገይራ ዘውር ብላዕሊ ምስ መጠት ከምዚ ኢላ ዘውር ከምዚ ፃዕራም እየ ብከምዚ ገይረ እቲ ቦታ ዓዲ ወጊ ኣበሃል
0: እዚ መንእሰይ ከለኹ ማለት እዩ
1: እወ መንእሰይ ከለኹ እዩ ወ መንእሰይ ከለኹ
2: ሓደ ጎቦ ከምዚ ጋዓ ዝመስል ቅርፁ ቀናታዊ ዛላ ብምድላው ካብ ማይ ዘሎ ቦታ ብመገዲ መስኖ መሪሖም ናይ ቡን ሕርሻ የዳሉ ከም ዝነበሩ እውን ፈሊጥ እያ። ስለዚ ኣብ ቤተ ክላይ ሃይለ ናይ ከምኡ ተመክሮ ዘሎዎ ሰብ እያ ኮፍ ዘይፈቱ ሓኮትኮት ባህላይ ምዃኖም ግን እቲ ድሕሪ ባይታ እውን ኣነ ረኺበ እየ
3: ሊቆ ክብላዕካ ብታይ ኣብ ግራት
0: መድረኽ እናተቀያየረ ከደ ኣብ 1974/75 ኣብቲ ግዜ ኣንድድን ሕረድን ዝነበረሉ እዋን ስድራ ቤታት ባሕሪ ወረዳ ንፉዑን ንጡፉን ኩሉ ግዜ ኣብ ቅድሚት ስለ ዝጸንሕ ኣቶ ተኽላይ ሃይለ እውን ኣብ ከባብያዊ ምቁፅጻር ሓያል ሰብ ኣይነበሩ። በዚ ምኽንያት ከዓ
1: እቲ ኩነታት መጀመርያ ዝነበረሉ ዝሃደምናሉ ካብ ገገ ክከብ ዓድና እዚ ፀላኢ ሰብ ምስ ገበረና ሓይልና ንባሕሪ ጥራይ ኮይኑ 76 ኣብ ባሕሪ ልጅና ተመሪጨ ልጅና ሲ ከምዚ ዳኛ ማለት እዩ ናይ ህዝባ ግንባር ነቲ ከባቢ እዛንዮ ከምዚ ኢለ ተመሪጨ ሓደ ዓመት ምስ ገበርኩ ሕጂ ድሕሪኡ ክልተ ምሳይ ገይሮምለይ ከባቢ ምዝርምባ ዝርሆ ምዝርምባ ዝርሆ ብምልእታ ሕጂ ክልተ ወሲኸምኒ ሰለስተ ኮይንና ንዳኒ ነርና ንዳኒ ጥራይ ዘይኮንና ንድኻታት ከዓ ንሕግዝ ነቲ ሓፋሽ ኣባራቢርና ድኻታት ከምዝሕረሱ ከምዝሕረሰሎም ንገብር ከምዚ እንዳልና ህዝባዊ ግንባር ዘለህና ንሰ

0: ርሕ ነርና
1: ካብ እምባሪና ጠቕሊልኩም ወሪድኩም ይኹም ንባሕሪ
0: ወሪድና ኢና ኮፍ ኢልና ኢና
1: ናብራ ኩሉ
0: ኩሉ ናብራ ኮፍ ኢሉ ሸቃላይ ሸቃሎ ክልተ ኣለውኒ ሃብታም ሓረስታ እየ ክልተ ሸቃሎ ማል ጥሪት ኣለውና ሰለስተሓ ኣርባዕተ ብዕራይ ክልተ ኣድጊ ሓደ በቕሊ
1: እንታይ እንታይ ይኹም ኣብ ባሕሪ ትዘሩ
0: ዕፉን ድንሽ ኢና ንዘር ዕፉን ድንሽ ኢና ንዘር
1: ቡን ገለኸ
0: ቡን ኣለና ቡን ተተኺሉ ኣሎ ቡን ኣለና ከምዚ ገበርና እንዳኸድና
2: ኩነታቶም ከምዚ እንከሎ ኣብ 1977 ኣብ ኩነታት ባፅዕን ካልእ ኣብ ከብኡ ዝኣመሰለን ድማ ከምቲ ሓጋገዝቲ ወሃብቲ ደገፍ ኮይኖም ኣበርከቱ ኣብ 1981 ከዓ ብረት ዓጠቑን ንኻልኦትውን ዓጠቑን ከም ህዝባዊ ምልሻ ተንቀሳቐሱ ብዞባዊ ደረጃ እውን ጥርንፋት ኮኑ ኣብ መንጎ ጸላእ ኮይኖም ከዓ ዘድሊ ደገፍ ይገብሩ
0: ንሕና ሓፋሽ ጌርና 10 ኣድጊ ንግንዳዕ ተይድና 10 ኣድጊ ንግንዳዕ ምስ ሰዝናዮም ጸላኢ ሒዝዎም እሳቶም ወፂኦም እቶም ሰባት ጸላኢ ሒዝዎም ጸላኢ
1: ወሲድዎም
0: ተመዱግ ተታሒዞም ሕጂ 10 ምዕልቲ ኸውን ኣብ ተኽሊ ተባህለት ቦታ ኣብ ልዕሊኣ ኣብኡ ዓሪድና ኣብኡ ጥሒና ንበልዕ ነርና ጥሒና ጥሒና ክብለኩም ከለኹ ሓፋሽ ወርዲ ኣለና ድኾነ ሓፋሽ ንጸላኢ ወረኸ ይሰደልና ወርዲ ኣለና ሰብ ክመፀና ኮሎ ሕጂ ሰብ መፂና ኣሎብል እቲ ወርድያ ኢድና ተሓፂምና ነቲ ክድንድን ኣቢልና ከምዘ ይጣሓና እናፃ ከምዚ ነርና ተባሃልናዮ ተልእኾታት ኢና ንገብር ተጠርኒፍና ኢና ሓይልታት ኮይንና ኢና ሰራዊትና ነርና ከምዚ ንተገፉ ገፊፍና ንፅርግያ ነስግር ነርና ንሓንቲ ሰባ ንወስድ ከባቢ ኸረ ንሓደ ግዜ ገፊፍና ኣሳጊድና ከም እንደገና መፂእና ኣብ ዝኾነ ዝተባሃልናዮ ሲ ኣብ ውግእ ኹን ንኣቲና
1: ንስኹም ምስ ሰራዊት ምስ ህዝቢ ኣብ ማእኸል ኮንኩም ዝተፈላለየ ነገራት ተራኽቡ ማለት እዩ
0: እቲ ቐንዲ ከዓ መን እዩ ንኹላህና ጠምረና ምምሕዳር ክሪንዳድ እያ
1: ኣብ ትሕቲ ሪንዳድ ይኹም
0: ይኹም ዋላ ዘባዊ ንኹን ዋላ ገለ ንኹን እሳያ ተማእኸሎ ኩሉ
2: ከምዚ እናበሉ ክሳብ 1988 ጸንሑ ካብዘይ ንድሓር ጸላኢ ስለ ዝተኸታተሎምን ንኻልእ ንጥፈታትን ሳሕል ወረዱ ድሕሪ 3 ዓመት ድማ ናጽነት ኣርከበ ብድሕሪ እዚ ናብራ ቀደም ቀጸለ ኣቶ ተኽላይ ሃይለ ኣብ ስራሕ ሕርሻን ጀርዲንዮም ተዋፊሮም ኣብ ምርባሕ ከብቲ እውን ኣተዉ ክሳብ 40 ጎባይ ከዓ ገበሩ እተን ዝነብራ ጎባይ ምስ ተሸጣ ኣነ እንደገና በቲ ሽያጥ ገይረ ኣብ ገዛይ ኣብዑር ከስብሕ ጀሚረ ሕርሻ ኸዓ ነይሩኒ ይብሉ
0: እዚኣ ብዓዴት ወሂብ እያ ብዓዲ ክወሃባ ከለኹ እታ ቐንዲ ኣብዚ ታሕትላ እዚኣ ወሰኽ እያ ብዛዕባ እዚ ኣትኪምኒ እዩ ከም ምጥካም ግን ኣነ ዘኺመ ክየልኩ እቲ ሓሳባተይ ክፍፅም ኢለ ምስ ሓሰብክዎ ህዝግ እብል ኣለኹ ስጋብ ሕጂ
1: ዝሓለፈ ናይ ነዊሕ ዓመታት ተመክሮ ይሓጊዝኩም
0: እወ እዩ እሱ ፀኒሒቡ ክገብር ባህላየ ሓደ ካብ ተምህርኩታት እየ ካብ ተኽሊ ዘለዎም ከምኡ ገሶ ዝተኸሉ ቅድሚ ሕጂ ካብኣቶም እዮም እዚኦም
1: እንታይ ኢኹም ትገብሩ
0: ሕጂ እታ ጉድጓድ ድኩዕታ ዶ ምስ ተኩዓተት ድኩዒ ይገብረላ ድኩዒ ይገብረላ ድሕሪኡ ነፍየ ከዓ እቲ ሓመድ ነፍየ እትዎ በቃ

0: ድሕሪኡ ድሕሪኡ ይሰቕላ ከምዚ እየ
1: ከም ዘዕለልኩምና ወዲ 91 ዓመት ኢኹም እዚ ከዓ ዓመትን መንፈቐን እንተገይሩ ብዙሕ ንጥፈታት ኢና ንርኢ ዘለና ብፍላይ ብፍላይ እቲ ዛላታት ጉልበት እዩ ዝወስድ ምዛ ዓቕሙኹም ከመይ
0: እወ ምዛ ዓቕመይ ዓቕመይ ከምዚ ሰንከልከል እየ ዝብል ዘለኹ እዛ ዓቕመይ ኣብ ስራሕ ምስ በልኩ እቲ ዝሰርሕ ልዕለይ ኣይሰርሕኒ እቲ ንእሽቶ ኣይሰርሕኒ ልዕለይ ሰርሕ እዩ ኣይብሎን እያ ነ ምክንያቱ ይዕዘብ እየ ኩሉ ርኢ እየ ማዕረይ እንተኾነ እዩ እምበር ኣይሓልፈኒኒ ስጋዕ ሕጂ
2: መፅዓኛ ክዘለዎ ተረበጊዑ
3: ወዲ 91 ዓመት ኣቦይ ተኽላይ ኣብዚ ግዜ እውን ኣይዕረፉን ከምዚ እንሪኦ ኣብ ስራሕ ጀርዲንዮም ዝነጥፉ ዘለዉ ኣብ ቤት ትምህርቲ ርእሲ ዓዲ እምባደርሆ ዝምህር መምህር ሚኪኤለ መንግስቱ ኣገዳስነት ናይዚ ስራሕ ተዓዚቡ ሓበሬታ ዝሃበ እዩ
4: ኣነ ኣብዚ ቤት ትምህርቲ ርእሲ ዓዲ እንዳምሃር ከለኹ ኣብ እምባደርሆ ማለት እዩ ንእግረ መገደይስ በዚ እያ ዝሓልፍ ሳይክል ገር ክሓልፍ ከለኹ ይርኦም ቀጻሊ ይኩዕቱ እቲ ዛላ ካብ ግዜ ናብ ግዜ እንዳወሰኸ እንዳበረኸ ክኸይዱ ይርኦም ናይ ዓይኒ ስእልካ መልሲ ይወስድ ኣሎ ዋ ድንን ኢሎም ዝሸምገሉ ከም ዝኾኑ ይረኣየካ ትቅርፂ ኣካላቶም ዋ እዞም ሰብኣይ ሓደ ግዜ ተዓዚበ ቀሪበ ክርዮ ብምባል እስከ ነቶም ዘለዉ ሓደሽቲ ወለዶሲ ካብዞ ዓብዪ በዓል ፀጋ ሰብኣይ እንታይ ትምህርቲ ይኹን መሓላልፍ ከቃል ሓሉም ክኽእል ኣለኒ ናብ ዝብል እቲ ሓሳብ ኣእምሮ ኩሉ ግዜ ተመላለስኒ ስለዚ ከምዛ ትሪእዎ ከ ሙሉእ ሄክታር ልዕሊ ከማን ብዙሕ ገስ እውን ተተኺሉ ኣሎ ኣድማዕ ዝኾነ ልምዓታዊ ንጥፈት ውን ይገብሩ ኣለዉ ከመ ቤተ ክላይ ሃይለ ካልኦት ሰባት እንተዝፍጠር ከ ክንደይ ኩን ማዕረግ ዝኸባቢ እዚ እቲ ኣነ ዝዕዘቦ ማለት እዩ
1: ባህሪ ድዩ ምንፍዓት ወይ ናይ ነዊሕ ዓመታት ልምዲ ክገብር እየ ናይ ምባል እንታይ እዩ እቲ ከምኡ ዝገብረኩም ውሽጡኹም
0: ልምዲ እዩ ኣነ ዝብሎ ልምዲ እዩ ልምዲ ኣለኒ ባህሪ ኣለኒ እዚ ተተሓሒዙ እዩ እምበር ዝግደኒ ሰብ የለኒ ብዛዕባ ስራሕ ባዕለየ ዝሰርሐ ናዓዩ ንደቀይ ኢለኸ እየ ኩሉ ግዜ ወዲ ሰብ ንደቀይ ዝብል እምበር ኣነ ፈልጠ ዓመታተይ ክብ ኢሉ እዩ ዘሎ ዝፅበየኒ ዘሎ ፈልጠ እየ ኣነ ክኸይድ እየ ክነብረሉ ይኮንኩን ነቶም ዘለዎ እዩ እዚ እዩ ሰብ ክሰርሕ ኣለዎ ክምህዝ ካኣለዎ ነቲ ዝሰርሖ ክምህዝ እንታይ እዩ ንዓይ ዝኾነኒ ከመይ እንተገበርክዩ ኢሉ ክምህዝ ምሂዙ ጉልበት ፍሲሱ ክኸይድ ኣለዎ ትብርኢ ዘለና ኮፍ ኢልካ ለሚንካ ዝኸውን ነገር የለን ክፅዕር ኣለዎ ክፅዕር ኣለዎ
4: እቲ ትዕዝብትናተይ ቀፃሊ ክሪኢ ከለኹ ካብ መጀመርያ ካብ ታሕቲ ማለት እዩ ብሒሖት ገርምም ጀሚሮም እቲ ፋልማይ መከባብያ ድሓር ግን ዛላ ብዛላ ዳጌት እንዳበርትዐ ካብ ወርሒ ናብ ወርሒ ሓደ ስቴፕ ትዕዘብ እንዳበረኽዎ እንዳበረኽዎ ከምዚ ንሪኦ ዘለና ሓደ ኣገዳሲ ውቁብ ዝኾነ ከባቢ ገረሞ ኣለዉ ኣብ ቀፃሊ ከንቲ ዓይነት ፍርያት እዮም ክገብርሉ ሲ ዝረአየካ ነገር እዩ ስለዚ ናይ ዕድሚ በዓል ፀጋ ክነሶም በቲ ሓደ ሳይድካ ብሕልነኻ ሲቕስቅሰካ ቀንዲ ቀንዲ እዚኣ ንዓይ ቀስቂሳን ልዕሊ ተሳዕ እዮም ክንዲዚኣ በርክቶ ክነድቁ ከለዉ ብጣዕሚ ባህ ዘብል ነገር እዩ መንእሰያትና ክንታይ ክገብርሎም ንዝልሕቶ ካብዚ ዓብዪ ትምህርቲ እዩ
3: እዚ ጀርዲን ካብ ዝጅመር ዓመትን መንፈቕን ገይሩ ኣሎ ኣብዚ ውሽጢ ዝተጠቕሰ ግዜ እዩ ከምዚ ዓይነት ምስሊ ሒዙ ዘሎ ዝኾነ ነገር ዘይነበሮ ልክዕ ከምቲ ኣብ ከባቢኡ ዘሎ እዩ ነይሩ መዓልታውና ስራሕና ግን ቀይርናዮ እዚ ዓመትን መንፈቕን ኣነ ካብዚ ተፈልየ ኣይፈልጥን እየ ሎሚ ንእሽቶ ፅባሕ ንእሽቶ እንተሰሪሕካ ዘይባዕሉ እዩ ዝኸይድ
0: ሰብ ጌሶ ሓደ ዓርኪ ኣሎ ጌሶ ዘለዎ ሰፊሒ ዘለዎ ኣሎ ሕጂ እሱ ክተኽሎ ከለካ እንታይ የድሊ ከመይዩ ኢለ ንዑ ሓቲተ እዚ ድኹዒ ተበላለዐ ዝኮዒ ብታሕቲ ግበረሉ እቲ ሓመዳ ውፅኢኻ ብታሕቲ ግበረሉ ድሕሪዩ ነቲ ሓመድ እውን ነፊኻ ተእትዎ ኢልኒ እዚ ካብኡ እየ ወሲዘ እየ ከምዚ ድሓር እቲ ተመክሮታት ናይ ስራሕ ከዓ ምሳና ምሳይ ስለ ዘሎ ዘፀግም ኣይኮነን
4: ኣብ ሓጎይ እንታይ ይብል ነይሮ ኣብ ሓጎይ ብንዳዲ ማለት እዩ ትምህርትስ ጥሑን ቀለብ ይብሉ ነይሩ ጥሑን ቀለብ ዘይቀላዕለ ኣብ ኣእምሮኻ ሰኪምካ እየ ትኸይድ ስለዚ ጉልበት ተመክሮ ስራሕ ጥሑን ቀለብ እዩ ትምህርቲ እውን ጥሑ ቀለብ ክልት እዩ
0: ትህጊት ከወግድ ኣለዎ ፍልጠት እንድሕሪ ዝኾነ ነገር ሒዝካዮ ፀኒሕኻ ኣብቲ ዝጋጠመካ ኣይፍለጥኒ ምሳኻ እዩ ዘሎ ሁርኩት ኮንካ ሰራሕተኛ ኮንካ ፀኒሕኻ እዚ ከምዚ ትኽእል መንደቕ ትኽእል ገለ ትኽእል ኩሉ ክትበልጥ ፍልጠት ፅቡቕ እዩ ንቕድሜኻ ዝፀናሓካ ስራሕ ሽዑኡ ፍልጠት ንድሕሪ ሒዝካ ፀኒሕኻ ኣብቲ ፍልጠትካ ምሳኻ ኣሎ
3: ኣነ ወዲ 91 ዓመት እየ እቲ ዘዕበየኒ ልምዲ ስራሕ እዩ ዘንቀሳቕሰኒ ዘሎ ንወዲ ሰብ ኮፍ ምባል እዩ ዘሕመሞ ዓቕመይ ከይሰራሕ ኹን ተውዒለ ፀላዕላዕ እዩ ዝብለኒ እዞም ስፖርት ኣዘውትሩ ዝብሉ ክኢላታት ሓቆም እዮም ንዓና ኸዓ እዚ ስራሕ ስፖርትና ንኣካላትና የጠንክሮ እዩ
0: መሳተይ ኣይሰርሑን እዮም ኣይሰርሑን እዮም ኣይሰርሑን ዛባት ኣበይ ገጦም ብምርኩስ እዮም ንኸዱ ዘለዉ ስለዚ ኣነ እቲ ስራሕ ጠቒምኒ እየ ዝብሎ ኣነ ኣዝዩ ኣብዙሖ ግዳ ኮይነ እየ ቁሉብ ንነብሰይ ፅርጥራ እምበር ጠቒምኒ እዩ
5: ክሳብቲ ሕጂ ኣብዚ ግዜ ሲ ዋላ ተመሰቱስ ብብዝሒ የለውን እሱ ዩ ዶልጋ ካብቶም ዕድሚ ዩ ሎ ኣብቲ ዕድመ ዘለውስ እሱ ዩ ዶሎ ንሕና ከማን ንሱ ከማን ብዓብኡ ነዚ ስራሕ ዝሰርሑ ዘሎ ሲ ንሕና ብዙሕ ኢና ካብኡ ክንምሃር ዘለና ንምሃር እውን ኣለና
1: እስከ ንእግሮ መንገዲኹምቲ ሰዓታት ስራሕ ማእሲኹም ትሰርሑ ኣብየናይ ግዜ ክንደይ ኣብ መዓልቲ ዝከዕሉና
0: ግርም ስጋዕ ሰዓት ሓደ ይሰርሕ ኣብዚኣ
1: ካብ ሰዓት ክንደይ
0: ካብ ሰዓት 8 ሒዘ ስጋዕ ሰዓት ሓደ ትስርሕ ዋላቶም ምሳይ ዘለዉ ዝሰርሑ ሽዑኡ ብሓንሳ ንፍደስ ከምዚ እያ ናይ ምሸት ኣነ ኣይወፍርኒ
4: እዚ ከዓ መስመር እዩ ኩሉ ሰብ በዚ ክሓልፍ ከሎሲ እዋ ከምዚ ከማይ እንተ ቃሊቦምስ ኣላግስ ኣቢሎም ክርእዎም ሞራል ክህብዎም ይግባእ እዩ ንኣብነት ሕጂ ሚኒስትሪ ሕርሻስ ሓደ መዓልቲ ኣላግስ ክብሎም ተስፋ ይገብር ኣነ ሕጂ ምክንያቱ እቲ መባእታዊ ዝበሃል ሓገዝ ኣፍራዛባ ድላ መለኪኖ ዛብኢና ንደፈ ዓረብያ የድሊ ስለዚ ንእግረ መገደካ እዚኣ ንሚኒስትሪ ሕርሻ መልእኽቲ ይመሓላል
2: ኣብ ዓውዱ ውዒሉ ንግእዛ ከኣቱ ኣብ ገበራ ኮይና ንኳኑ ሰበይቱ
3: ኣብዛ ንእሽቶ ቓጽዖ ኣሳት 600 ገረብ ገይሶ ተዘርኢ ኣሎ ጀርዲን ብባህርኡ ሞያዊ ኣፍሉጦ ይደሊ እዩ ዓይነት መሬት ዝጠልቦ ተኽሊ ዝረኣሉ ወቕቲ ዘድልዮ ዓቐን ማይን ድኹዕን ዘድልዮ መድሃኒትን ካልእን ኣቦይ ተኽላይ ሃይለ ኣብዚ ዓውዲ ኣፍልጦዎም ከምቲ ከዕልሉና ዝጸንሑ ካብ ተመክሮን ትዕዝብትን እዩ ኣብ ጉልበት ተምሃሮ ደቂ ወዶም እውን ይሕግዝዎም እዮም
5: ድመይ ዮና ፀሓይ ተኽላይ ሃይለ ይበሃል በታ እሱ ዝበለና መሰረት ኢና ንሰርሕ ንሱ እቲ ዝበዝሕ ስራሕ እኮ ንሱ ዝሰርሖ ተኾነ እቲ ዝበዝሕ ስራሕ ንሱ ንሰርሖ ንሕና ኸዓ ኣብቲ ክነድእ ከሎ ወይ ጉድጓት ክንካዕት ከሎና ዓቐና ገለ ነገረና በታ ዝበለና መሰረትካ ንሕና ንሰርሓ ማለት እዩ ሕጂ ፀዲቕ እንዲ ግዜ እዚ ፀዲቕ ንደሎ ኣብቲ ዘይፀደቐ ግዜ ከሎ ምዝ ንእሸሐወይ ማይ ነስትዮ ንኩስኩሶ ድኹዒ ገለ ምስ እንዳወሰኽና ገለ መለክሉ ስራሕ ሲ በብታራ ኢና ንገብሮም ማለት እዩ ብዝያዳ ካ እዞምና ኣሽሕዋተይ እንዲዮም ዝሰርሕዎ ኣነ ፍቲ ውትድርና ገለ እንደ ዘለኹ ኣብቲ ዓረፍቲ ዝመፃ ክሎ ግዜ እዩ ዝሰርሕ ዝያዳ ግን ሶም እዮም ብብዝሕ ዝሰርሕዎ ማለት እዩ እዛ ሞ ንዓና ክብል እዩ ን እታ ዕድመ ተሪፈኖ ደለዋ ሲ ውሕዳት እየን ንዓና ክብል እዩ ንሕና ሲ ድሕሪኡስ እንታይ ክንገብር ኣብ ምንታይ ኢና ዘለና ንዕና ክንቀሳቀሰና ክብል እዩ እምበር ንዑ ኮ ላሓንቲ ሕጂ ወዲኡ ዕድሚ እዩ ንዓና ክብል እዩ ዝፅዕር ዘሎ ክሳብዚ ግዜ እዚ ንዕርፍ

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪ ኹም ዘለኹም ካብ ዝቐፂልና ጋዜጠኛ እስጢፋኖስ ግርማይ ዘዳልዎ ክስዕብ እዩ ናብኡ ክሕልፈኩም።
1: ኣብ ዝሓለፈ ቀዳማይ ክፋል ኣብ 1977 ናብ መሳርዕ ህዝባዊ ግንባር ዝተፀንበረን 18 ግዜ ዝተወግአን ተጋደላይ ተወልደ መንግስት ኣብ ዕድመ ንእስነቱ ንምንባር ዝሓለፎም ጉድሆታትን ተመክሮኦምን ናብ ገድሊ ህዝቢ ኤርትራ ምስ ተሰለፈ እውን ዝሓለፎም ኩነታት በብመድረኹም ናባኹም ኣቢልና ነርና። ሎሚ ድማ ካልኣይ ክፋሉ ክስዕብ እዩ። ስናይ ምክትታል
2: ቀዳማይ ክፍሊ ምስ ተምሃርኮስ ካልኣይ ክፍሊ ነጢረ ሳልሳይ ተማሂረ ይሽምድዶ ነይረ ከምዚ ናይ መፅሓፍ ቅዱስ ነቲ መፅሓፍቲ ናይ ቤት ትምህርቲ ኣምሓራ ገፊፎም ሰሊ ተረኪቦም ልካ ልዕሊ 500 ይቀትልዎ ሰብ ነይሮም። ንሕና እንታይ ይገብር ነይረ ሸዓኒ ሰንደል ጫማ ገይረ ኣብቲ ሰንደል መስማር ገይረ የድወግኦ ነይረ በቢ 100 ገይረ ኣብ ጠይቂ ከዓ ትሰፊዮ ከማ እንዳገበርና ከማ እንዳገበርና ብዝኾነ ትህወትና ብከምዚ መሪሕናዮ ጠበንጃካ ዓጢቅካስ ከመይ ጌርካስ ንፀላኢኻስ ትሰጉግ ከኣኒ ኣብ ሓንጎለይ ተሳኢሉኒ 77 ናብ ህዝባዊ ግንባር ከይደ ሻድሻ ወራር ምስ ተወደአ ከኣኒ ድዘኽተምና ኣሎ እያ ክንሪኦም ፀናሕና ብፀት ዝሰኣና ኣሎ እዩ ለከ ሰውራስ የፋቅር እምበር ኣያማኑን ዝበልኩሉ ኣነ ሸዓ እያ ኣነ 18 ግዜ እየ ተወጊየ ጠቕላላ ኣብ ህዝባዊ ግንባር እቲ ሽዑ ዝነበረ ተጋዳላይ ንጹህ ተጋዳላይ ንጹህ ኣነ ክሓልፍ እስኻ ፅናሕ እስኻ ብላዕ እሞ እዚኣ ንእሽተይ ኣነ ድሓን ክፀኒሐ እስኻ ዛማ ቁርብ ማይ መስተየ ኣነ ድሓን ክፅመመ ሓቀኛ ፍቕሪ ሓቀኛ ሓልዮትካ እዩ ሓቀኛ ቃል ዓለም ደይብሉ ንይምሰል ከም ተዋስኦ እተሰርሐ ዘይኮነ ጦፍ ተኸይዱስ ንኽምለስ ህወኽ ተወጊ ተኸይዱስ ቀልጢፉ ንኽምለስ ህወኽ ንኽስዋ እኮ እዩ ድህወኽ እሱ ስለ ዝኾነ ከ እዩ ዝናፅነት መፅ
3: ንነባሪ ሰላም ዝቃለስ ገድሊ

0: ብሓይሊ በደኾ በደኾ ነዘመፀ ብእውነት ቀልፀመይነኹ
1: ተወልደ ቅድሚ ከቢድ መውጋእቲ ኣጋጢምዎ ካብ ድፍዓት ተዋጋእ ሰራዊት ዝእለ ኣብ ብዙሕ ውግኣት ክሳተፍ እንከሎ ተጋድላይ ዝነበሮ ተወፋይነት ብቓላት

0: መንጎ ሸገን ጸላይና አሕጅዋ ናይ ግድን ክትወፅእ ኣለዋ እታ ስትራቴጂት እያ ናይ ግድን ሳልሰይቲ በጠሎኒ ፈቲናታ ካልኣይቲ በጠሎኒ ፈቲናታ ንሕና እንዳሓደ ከዓ ድሓር ሳልሳይ መፂና ሕጂ ጭቡጥ ንክኾነልካ ብህልዋት ገይረ ክነግረካ እየ መዓልዲ ዝብሎ ከረን ኣሎ ሸዓ መራሓይሉ ዝኾነ ናይ እንዳ ሰለስተ ኮይኑ ኣብኣ እግራቱ እግሩ ተቆሪፁ በዓል ዓወር ድብሎም በዓል በርሀ ድባሉ ኣብኡ ዝተሰውየ ድነግረካ በቃ እታ ፅርግያ ሓንቲ እያ መገዳ ከምዚኣ ኢላ ሓንቲ መገዲ እያ መጨረሻ ንሕና እንዳሓደ ተኣትዋኹም ንበሃል ወልዳ ወተክል ሰንበት ይድበሃል መራሓይልና ነይሩ በል ተወልደ ከምዚ ብሉና ኣለዉ ሞኒ ሽዑ ጋንታ ሓየ ኣለኹ እሞ ተወልደ ብለኒ ንዓይ ሓምሻይ ርእስኻ ነዚኣ ምረፅ ሞሰብ ንኣትዋይና ኢሉኒ ኣብኡ ብፆትና እንዳ ክልተ እንዳ ሰለስተ ኣብኡ ተሰዊኦም ነቒፆም ኣለዉ ኣለዉ ህልዋት የድ ነገረካ ኣለኹ ተጋደልቲ ሽዑ ድዋጉ ነበሩ ነቒፆም ኣለዉ ክትቀብረሎም ዘይትኽእል ደረጃ በፂሕና እዋእወ ሓሙሽተ ሰብ ዕጃእኒ ሕራይ በሉ ኢልና ሽዑ እሞ ምረፅ ሰብ እዚኦም ካብዛ ሕዥም ዘለኹ ጋንታ ሕሸኒ ኢሉ ሓሙሽቶም እክባቢለ ቡምባን ሬድዮን ረድዮ ሃለው ተዋሂባት እንታን ክትበሃል ኣኪበ እዚኣ ወያብኣ ክንተርፍ ኢና ወያብኣ ክነውፆም ኢና ኢለ እዮም ሸዓኒ ርእስና ጠምጢምና ብጨርቂ ሰዓት ሓደ ናይ ቀትሪ ብበጠበጥ ብምንፋሓኹ ነቶም ብፆትና ስዋኣት ኣብቲ መገዲ ሎ ከምዚ ገርና እንዳገላሃና እቲ ዝነበረ ተጋዳላይ ፈልጡ እንዳገላሃና እንዳገላሃና ኢና ከይድና ተኩስ ከይበልክዎ ዝኾነ ተጋዳላይ ከይትኩስ ኢለ እዮም ሸዋኒ ሕራይ ተባሂልና ከምዚኣ ገርና ዋርድያ ወፅአን ኣለዉ ንዓና እንታይ ሓጊዙና ይብል ሕጂ ክሪኦ ከለኹ ሰዓት ሓደ ናይ ቀትሪ ደኺሞን ፈዚዞም ነይሮም እቶም ፀላእዮም ክኾኑ ይኽእል እዮም በታ ፀድፊ ጠልጠል እንዳለና በታ ንሳቶም ማይን ጌራን ዘእትውላ ብድሕሪት ኢና መፂና ሻ ድይብ ምስ በልና ብሽምጢ ብሓባር ሓሙሽተና ፍስስ ፀላእኻ ብጎኑን ብድሕሪ እንታ ኣቲኻዮ ንፀላእኻ ድሁል እዩ ነታ ቦታ ሓጅና ኣነ ከማ ረዲ ሃለው ከይከፈትኳ ደሲ ኣብቲ ተኽሲ መቂሩኒ ድሓር ክፍታ ቢለ ካርታ ካርታ ካርታ ሕጀያ ምሰልኮ ወልዳ ኳን ብጉያ መፅኡ ደርብሉ ንኸሶ በርከ ንሳ ተደ ሒሽካያ ንገልጠም ኪኑ ኢኻ ክትከይድ ነቲ ጀዛም ክትገድፎ ኢኻ ማለት እዩ ሒጅናያ ተኣህዱታት መፅኡ ቢተን ሰቂሎምላ ደሽኳ ሰቂሎምላ ካብኡ ጎልጎሉ ንመልመለት ኒነው ኢኻ ትኸይድ
1: ኣብ ጥሪ 977 ኣብ ፋሓብ ዝተኻየደ ቀዳማይ ጉባኤ ህዝባዊ ሓይልታት ከም መቐፀልታ ናይቲ እናዛየደ ዝኸይድ ዝነበረ ቁፅሪ ክልቲኡ ፆታ መርዓ ተጋደልቲ ዝድግፍ ውሳነ ጸደቐ ሕጊ መርዓ ውድብ ድማ ምስ መትከላት ውድብን ሰውራን ዝሳነ 32 ዓንቀጻት ሒዙ እዩ ተኣዊጆም ተወልደ ድማ ምስ ሓንቲ ብፀይቱ ዝምድና መስረተ ኣብ 984 ከዓ ዝምድንኦም ኣማእኽልዎም
0: 86 ከዓ 86 ተስፋ ይረዳእ ትበሃል ሓድሽ ዓዲ ጓል ዓንሰባ እያ በዓልቲ ቤተይ ዝምድና ዝገበርኩ ነይረ ህዝባዊ ግንባር 86 ከዓ መርዒኒ ክሹኸ ካብ ክሳትካ ትገብር ዓወት ንሓፋሽ እንዳልካ ኻ 18 ፅምዲ ብሓንሳ ተዓፂና ወዲእና መፂና ኣጋጣሚ ኮይኑ ከዓ 87 ከዓኒ 86 ተስፋ ይረዳእ በዓልቲ ቤተይ ከዓ ብመስዋእቲ ተፈልያትኒ ናይ መጨረሽታ ሓቂ ምዝራብ ምዝራብ ታሪክ ታሪክ እንዲኢትካ ታሪክ ኩሉ ግዜ ብሓቂ ኢኻ ተምፆ ተስፋ ዝቆረፅ ኩላ ያሽዑ ዝምድና ድበሃልሲ ኣየድልየኒኒ ኣነ ወይ ክስዋእ ኣለኒ ወይ ናፅነት ክርኢ ኣለኒ ኢለ ዝተዛረብ ኩላ ሸዓያ ነይራ
1: ኣብ ርእሲ ገድሊ ነገሮም ተወሳኽቲ ንጸላእ ትጋደሎ ምስ ስምዒታትካ ትጋደሎ እውን ቀሊል ኣይነበረን ምክንያቱ መርዓ ምስ ተቆፅረ ዝስዋእ መርዓዊ ወይ ድማ ትስዋእ መርዓት ክምርዓዊ ምስ ተበገሱ ምቅያር ኩነታት ዘጋጥሞም ወዘተ ዝኣመሰሉ ዛንታታት ኣብ ታሪክ ገድሊና ተወሪቖም ዝርከቡ ኦም መርዓ ኣብ ህዝባዊ ግንባር ብዙሓት ፅምዲ ኣብ ሓደ እዋን ብምግባር እዩ ዝካየድ ነይሮም ተወልደን ምስኡ ኣብ ገልጠ ምስ ተመርዓዉ 18 ፅምዲ መርዓውትን ሕፅነቶም ኣብ ዘዛርሩባኤ ምሕሊፎሞም ኣብኡ ይሕፀቡ ይበልዑ ይሰትዩ ናይ ሓባርቴ በሊዖም ድማ ይዘናግዑ ወዘተ ዝበፅሓካ ጋሻ ዘይብሉ ድሙቕ ሕፁነት ገድሊ እዩ ሕፁነትካ ውዲ ኣቢልካ ድማ ክልቲኻ ናብ ሰውራዊ ዕማምካ ትምለስ ናብ መስዋእትን ናብ መውጋእትን ከምዚ ናይ ተጋዳላይ ተወልደ ምስ ተመርዓዉ ካልኣይ ግዜ ገጾም ከይትረኣኣዩ ዝተሰውኡ ተጋደልቲ እውን ውሕዳት ኣይኮኑን ሽዑ ድቂ ዝሓዛ ተጋደልቲ መፃምተን ከይፈለጡ ዝተሰውኡ እውን ኣለዋ እቲ ሕብሪ ኣዝዩ ብዚሑም

0: ወልደ ኸኣ ነዚ ተጻዊሩ ኣብ ተዋጋእ ሰራዊት ተዋጊኡ እናዋግአ ምስ ብፀቱ ቃልሱ ቐጸለ። እንተኾነ ግን ተፈጥሮ ምስ ክልተ ኣእጋሩ ናጽነት ክርኢ ኣየፍቀረትሉን።
1: ናይቲ ውድብ መምርሒ ስለ ዝነበረት ባጻዕ ንኽትተሓስካ ተመዲቡ፣ ባጻዕ ኸዓ እቶም ኣብኡ ተመደቡ ኣሃዱ ጻውጡ ክግበረሎም ስለ ዘለዎም ንሕና ንሮራ መንሳዕ ኢና ንኸይድ። ካብ ሮራ መንሳዕ ምስ ከድና እንዳ 96 ቲ ቦታ ነይሩ። ኣጋጣሚ ኣነ ኣብ ዝባ ጉማር ብዙሕ ትምህርቲ እየ ተማሂረ፣ ወታደራዊ ስልቲ ማለት እየ፣ ካርታ ተማሂረዮ፣ ኮምፓስ ተማሂረዮ፣ ወታደራዊ ስልቲ ተማሂረዮ፣ ተስፊር ተማሂረዮ፣ ኣርቢጂ ተማሂረዮ። ተማሂረስ ንብርጌደ ድምህር ነይረ ኣነ ኣብቲ ሰራዊት ክንሰይሲ ኣፍ ዓበት እንዳተምሃርኩ ነቲ ብርጌድ ከዓ ንምህር ኣነ ወዲ ምዒቶ ወዲ ሰለባ ድበሃል ሰለስተና ዝነበርና ንምሃርሞ ንምህር ነቲ ብርጌድ በብታራ። እቲ ሰራዊት ከዓኒ ነቲ ሒዥዎ ደሎ መሳርሒ ብግቡእ ንክጥቀመሉ ሽዑ ረራ መንሳዕ ምስከድና ፈንጂታት ተዓፂ ዝፀንሐ ነታ ቦጠለና ኣነ ብዓለይ ፈንጂ ክውፃላው ዒለ ኣብታ ናይ ምሸት ጸልማት ክትከውን ከላ ግን ባክሌት ፈንጂ ረኺባትኒ ቁምጥ ቢላትኒ ዛእግሪ የዕርፍ በል ባቃ ዝበለትኒ መዓልቲ እዚኣ እያ።
0: ዓርቢ 24 ግንቦት 1991 ናጽነት ኤርትራ ኣብ ዝኾነሉ ተወልደ ገና ኣብ ከሰላ እዩ ነይሩ። ኣብቲ ሰፊሕ ጽምብል መዓልቲ ናጽነት ኣብ ቅድሚ ቤት ጽሕፈት ህዝባዊ ግንባር ኣብታ ኸተማ ክንዲ ሜዳ ኩዕሶ እግሪ ዳስ ተሰሪሑ ንመዓልታት ጓይላ ዝተተኽለሉን ወኒ ኤርትራዊ ብሓጐስ ተመሊኡ ምንባርን ይዝክር። ተወልደ እውን ከም ብፆቱ ብልዕል ወኒ ስዕስዕ ከም ዝነበረ ይገልጽ። ግን ከኣ ዝሓለፎም መድረኻትን ብፆቱን እናተረኣዮ ኣብ መንጎ ሓጐስን ትዝታን ኣተወም
1: ተሓጒሰ ምልስ ዘብለካ ግን ኣሎ ዋይ ዞም ብፆትናስ ተዝርእዎ ዝናጽነት ከዓ ትብል ናይ በይንኻም ረኣይሰ ኣኻሊ ይኮነን ግን እሶም ተደይክፈሉ ከዓኒ እዚ ኣይመፃናን ምክብለካ ኢለ ብዝኾነ ኮይኑ ግን ንሕና ሕጂ ኣነ ክብል ተረፍናቶም እንዴ ኣነ ክነ ክትጋደል ከለካ እኮ ክፀኒሐ ኢልካ ይትጋደልኒ ኢኻን ክስዋእ ኢልካ ኻት ትምፅናዕ ግን ዕዕጫኻ ተልዕል ገሊኡ ዓይኒ ይዓውር ገሊኡ እግሪ ቁረፅ ገሊኡ ኢዱ ቁረፅ ገሊኡ ሓንጎል ፈስስ ገሊኡ ፓራላይዝ ዝኸውን ገሊእ ገሊእ እዩ ዕጫና ልዕልና ሰኣቲና ሓደ ዋላ እንተተሰውቱ ዕላሞኦም እንኳዕ ፋሕፋሕ ይበለ ክንደይ ሰውራታት ዓለም እኮ ክንደይ ኣሰዊአን እኮ ፍረኸይገበራ ፋሕፋሕ ድብል ኣሎ ንሕና ግን ትፍረስ ተሓፊሱ ንሕና ነዞም መናእሰይ ደቅና ወሊድናስ ብዛዕባ ሃገሮም ከም ዝትዩ ኹማን ተበፂሕሉ ክስታ ይገብረካ እዩ ኩሉ ግዜ ግን እቶም መሳጉምቲ ምሳና ድኸዱ ነበሩ ምሳና ዘይረአዩ ኳ ከይመስለካ መቐረት ኣሎ ናይ ገዛ ነብሱ መቐረት ሰብ እኮ ኣብ ሲነማ ኣትዩ ደስተማቕር ንሲነማ ድዝኮሮ ክእሉ ይኽእል እዩ ኣብ ስፖርት ኣትዩ ናይ ስፖርት ዝኮረ ክሉ ኽእል እዩ ኣብ ባህሊ ኣትዩ ባህሊ ክዝኮረ ክእል ኣብ ቃልሲ ከዓኒ ምሳኻ ኣብ ውዑይን ዝሕሉን ዝኣቱ ዝነበር ዝዝከረካ ከኣሎ ኣይና ዝዝከረካ ድካ ኣነ ኮ ክፍጠር ተፈጢረ እንዲ ኣነ ተወልደ መንግስት ተፈጢረ ግን ናበይ እያ ተዓጫ በፂሓት ምስለካ ሃገር ምንዳይ ሃገር ምምፃእ ፀላኢ ምብራር ምስቶም ጀጋኑ ምስጓም ባንዴራ ምንብልባል ሃሪምናዮ ዶ እወ ከመይ ገርና ንዕቅባ ኸ ንሃና ጉዳይ ይኸውን ሕጂ እዚ የዕግበኒ ማለት እየ ኣብ ናይት ኔሽን ተንበልቢላ ባንዴራ ናትርያ ከለኻ ካቢነት ኔሽን ተቐንጢጣ ኢና ርኢናዮኩ ናብኣ ግን ተመሊሳ እቶም ጀጋኑ ይረኣዩኻ እንዲዮም እቲ መስዋእቶም ግን ፍረ ከም ዘለዎ ከዓ ይረኣየካ ማለት እዩ።
0: ድሕሪ ናጽነት ድማ ተወልደ ምስታ ኣብ 1990 ቅድሚ ሱዳን ምኻዱ ዝተዛመዳ ብፀይቱ ነቢያት ገብረ ትንሳኤ ዝመስረትዎ ዝምድና ኣብ 1992 ኣባረንቱ ወግዒ ኣልበስዎም። ሕጂ እውን ካብ መርዓ ገድሊ ዘይፍለ ብፆቶም ጥራይ ዝተሳተፍዎ ጸቢብ መርዓ ነበረ። ኣብ ባረንቱ ኣብ ዝነበረሉ ግዜ ድማ ተወልደ ኣካደምያዊ ትምህርቱ ቐጺሉ ካልኣይ ደረጃ ዛዘመ። ኣብ መልቅቐ ፈተና ማትሪክ እውን ተሳቲፉ መሕለፊ ነጥቢ ኣምፅኡ ነይሮም። ኮይኑ ግን ዋላ እኳ ክቱር ድሌት ንትምህርትን ተነበሮም ሕጅስ ደቀየ ኣለ እምበር ሓዳርን ቆልዑን ገዲፍካ ዶ ዩኒቨርሲቲ ይኽየድ እዩ ብምባል እቲ ናብ ዝለዓለ ደረጃ ትምህርቱ ክበጽሕ እሞ በጺሑ ድማ ጋውን ለቢሱ ክርእያ ዝደልያ ዝነበረ ነብሱ ኣብ ደቁ ክርእያ ብምትስፋው ቃልሱ ምስ ናብራ ቐጸለ። ዕድል ገይሩ ድማ ጓሉ ሃና ተወልደ ሎም ዓመት ኣብ ኮሌጅ ሕርሻ ሓመልማሎ ናታን ናይ ኣቦኣንጋውን ለቢሳ ብዲግሪ ዕለተ መመረቕቲ ኣጸምቢላ ምስ መንእስያት ኩትር ፍቕሪ ዘለዎን ኣብ ዝረኸቡ ኣጋጣሚ ተመክርኡን ኣባታዊ ምኽሩን እናለገሰ

0: ዝኸይድ ተወልደ ናብ መንእስያት ዘመሓላልፎ መልእኽቲ ኣለዎም።
1: መንእሰይ ከዓ ኣነ ተፃዋሪ ክኸውን ኣለዎ። ሽግርሲ ሎም መዓልቲ ሽግር እንድሕር መፅያትካ ኣብ ሎሚ ከተፅብባ ይብልካን። ሎሚ ካልእ መዓልቲ እያ፣ ፅባሕ ከዓ ካልእ መዓልቲ እያ፣ ድሕርያ ትመፅእ ካልእ መዓልቲ እያ፣ ካልእ ሕያ ትመፅእ፣ ካልእ ዕድላት ሕያ ትመፅእ። ሓደ ፅንዓት፣ ካልኣይ ተፃዋርነት፣ ሳልሳይ ሓቦ፣ ራብዓይ ኒሕ፣ ሓሙሻይ ምንባብ ምንባብ ምንባብ ዘንብብ ዕንብብ ኢሎሞ ምንባብ ታይ ሕግዘካ? ተመክሮ ዝሓለፈ ሽግራት ከመይ ከም ተሰግረ፣ ዝሓለፈ ሽግራት ብፅሑፍ ኢኻ ትረኽቦ፣ ብሲነማ ኢኻ ትረኽቦ። ተጋዳላይ ህዝባዊ ግንባር እኮ እዚ ኩሉ ደራፋይ፣ እዚ ኩሉ ደራሳይ፣ እዚ ኩሉ እዞም ደረፍቲ ናይዚ ናይ ህዝባዊ ግንባር ትርእይዎም ዘለኹም እቲ ጅግና ዝሰርሖ እዮም ዝሰርሕዎ ነይሮም። ባዕሎም ዘምፅዎ ከይኮኑን እቲ ጅግና ይስዋዕ፣ እቲ ጅግና ይጎይ፣ ጅግና ይጭፍጭፍ፣ ነዚ ድርሰትን ነዚ ቃናን ነዚ ተዋሰኦን ከዓ መፅእ። ሕጂ ስኻትኩም ከዓ ናትኩም ታሪክ ናይቲ መንእሰይ ታሪክ ናቱ ነታ ሽግር ሰጊሩስ ኣብቲ መፈፀምታ ሃገሩ ከመይ ገራ ትልምልመሉ፣ ሃገሩ ከመይ ገራ ሰቲ ትኾነሉ። እዚ መንእሰይ እዚ ከዓ ነቲ ሽግር ተፃዊሩ ንኩሉ ክሰጉሮ ምእንቲ መጀመርታ ክመሃር ኣለዎ፣ ክመራመር ኣለዎ፣ ክግደስ ኣለዎ። መብዛሕትኡ ግዜ እዚ ናይ ሚድያ ዓውሎማ ዝበሃል ዘሎ ከዳናጉሮ የብሉን። እዚ ሕጂ ንዕኡ ምስቲ ምድሩን ምስቲ ሃገሩን ዝኸይድ ንልምዓት ዳኣክል ንፅንዓት ዳኣክል ንውሕስነት ናይ ሃገሩ ውሕስነት ናይ ሃገርካ ከይገበርካስ ኣበይ ኮንካ ከሞ ክትነብር? ዋላ ሃፍትም ዋላ መሊዮነር ኣብል ብኣፍልጦ ክንከይድ ኣለና፣ ከነምሃር ኣለና፣ ከነንብብ ኣለና ማለት እየ። ካልኣይ ክንፀንዕ ኣለና። ሳልሳይ ሽግር ሓላፋይ ምዃኑ ክንፈልጦ ኣለና። እዚ ሕጂ እንታይ ኢልካ ነብስኻ ምርግጋ ኣድልየካ ርግእ ምባል ርግእ።
0: ተጋዳላይ ተወልደ መንግስት ታሪክ ክስነድ ኣለዎም። ብፍላይ ድማ ቃልሲ ህዝቢ ኤርትራ መዳል ክተኣልቦ ስለ ዝኾነ ዝፀሓፍካ ፅሒፍካ እውን ዝግለጽ ኣይኮነን። የግዳስ ኣነ ሓንቲ ንእሽተይ እጃመይ ከበርክት ስለ ዘለኒ ብምባል ዕንበባ በለስ ዝኣርእስታ ኣብ ዓለማውን ገድላውን ሂወቱ ዘተኮረት 194 ገጻት ዝሓዘት መፅሓፍ ኣሕትሙ ይርከብ። ተወልደ መፅሓፉ ባዕሉ ክፅሕፋ ዘይኮነስ ዛንቱኡ ነጊሩ ክኢላ ስነ ጽሑፍ ኤፍሬም ሃብተፅዮን ክፅሕፈሉ ምግባር እውን ዝያዳ ብልጭ እዩ ነይሮም።
1: ኣነ ሓደር ኣለኒ ሓደር ኣለኒ ዓንተ ወይ እንታይ ኢለካ ነይረ? ኣነ ተሪፈ ደለኹ ኣነ ዝግኒ ክበልዕ ኣነ ከብለጭልጭ ኣይኮነን ተሪፈ ደለኹ። ዕጫይ ኣልዒለስ ተቆሪፀ ተሪፈ ኣለኹ። ኣብ መንጎቶም ስዋእትን ኣብ መንጎቶም ህልዋትን ድንድል ኮይነስ ሓደ ንእሽተይ ብዓቕመይ ዘፍቅዶ መራኸቢ ድንድል ክገብር እየ እዚኣ መፅሓፍ ገይረ እያ። ሕጂ ዝንዛረበሉ ዘለና ብዝርዝር ኣብዝሎ ኣንቢቡ ሰብ ከማን ክሪኦ ፅንዓት ዝተሓልፈ ከማን ከስተማቕሮ ብኣፍናስ ኣብ ሚድያስ ኩል ተዛሪብካ ክወፅእ ስለ ዘይክእል እዚ ኣነ ምስቶም ክኢላታት ኮይነ የገረ እያ። መፅሓፍ ንክትሓትም ናይ ብሓቂ ብዙሕ ቻለንጅ ኣለዎ። ናይ ገንዘብ ሕቶ እዩ፣ ናይ ቁጠባ ሕቶ እዩ። ኣነ ግን ኩሉ ግዜ ነዚ ታሪክ ዝተረድዮም ዝሓገዙና ቁሩብ ተስፋ ዝሃቡና ሰባት ውን ኣለውና። ኣነ ነዚኣ ቀንዲ ዘተባብዑኒ ኣለዉ በዓል ቤና ሃይለማርያም በዓል ፍሳያ ተስፋንክኤል ኣቦ እምበር ዝያዳ ከዓ ኣብቲ ናይ ቁጠባ ህይወት ከምዚ መፅሓፍ ኮይና ንክትከይድ ካኒ ኣብ ካሊፎርኒያ ሳን ፍራንቺስኮ ከባቢኣ እንደሎ ሓፈሻዊ ኦክላንድ ኢሲሲ ዝበሃል ቦታ መዋእል ኢንጂነሪንግ ኮንስትራክሽን ዝበሃሉ ከዓ ብዝዓዲ ዘለዉ እዚኦም ኣነ ብገንዘብ ኣይምከኣልኮን ድኻ የ ሓቂ ዘረባ ተሓይሽ ካብ ኢደይ ናብ ኣፈ እየ ኣጆኻ ስለ ዝበሉኒ እዚኣቶም ግን እዚኦም ሕጂ ጥቀስኩዎም ነዛ መፅሓፍ እዚኣ ነዞም ታሪክ ናይ ጅግናን ውዕሎናን ተሰኒዳ ኣብ ኢድ ተመናእሰይ ወለዶ ክትበፅሕ ክኢላ ማለት እዩ። ኣነ ከዓ ከምዚ ሞራል ምስ ረኸብኩ ከዓ ብዓረብ እውን ኮይና ኣላ ብዓረብ እውን ኮይና ኣላ ብእንግሊሽ እውን ኮይና ኣላ ብኩሉ ቋንቋታት ታሪክና ክዝርጋሕ ኣለዎ ዓቕምና ዘፍቅዶ ማለት እዩ። በዚ ስቁ ኣይበልኩን ማለት እየ። ምትብባዕና እዚኣቶም እንታይ ገይርኒ ናብ እንግሊሽን ናብ ዓረብን ከዓ ከምዝኣቱ ገይርኒ ብፈረንሳዊን ክንትርጉማ ኢና ዝበለኒ እውን ኣሎ ብፈረንሳይ ተተርጉማ ታሪክና እዚ መፅሓፍ እዚ ታሪክ ተወልደ ኣይኮነን ታሪክ ህዝቢ ኤርትራ ታሪክ ጀጋኑ ታሪክ ተጋዳላይ ተወልደ ከመይ ጌርካ ሰኣለኒ ኣብ መንጎ ስዋትን ኣብ መንጎ ህለዋትን ዱንድል ኮይነ መራኸቢል ካጥራ ይርሳዓለኒ ንቕብል ኢለየ
0: ተጋዳላይ ተወልደ መንግስ ኣብዚ እዋን ኣቦ ሓሙሽተ ውሉዳት ኮይኑ ኣብ ሃገራዊ ማሕበር ስንኩላን ኩናት ኤርትራ ድማ ከም ሓላፊ ሓፈሻዊ ኣገልግሎት ኮይኑ ኣብታ ንናፅነት ዝተቓለሰላ ሃገሩ ህዝቡ ኣብ ምግልጋል ይርከብ።

ክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚምሎ ንስለ ምክተልኩም ኣዝና ንምስግን ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ንሓድገኩም ብወገና ምስ ኣባላት ስቱድዮ ብምዃን ሰላም መዓልቲ

28 ሚያዝያ 2004 ሰራሕተኛ

0: ኩነታት ሃገራዊ ማሕበር መድሕን ኤርትራ ብምኽንያት ስራሕ ካብ ኣስመራ ነቒሎም ከተማ ምፅዋዕ ብሰላም ኣተዉ። ተመሳሳሊ ጉዕዞ ክኾኑሎም ብምትስፋው ድማ ኣንፈቶም ናብ ከተማ ዓሰብ ብምግባር ጉዕዞኦም ቀጸሉ። መራሒ መኪና ሳልሳይ ራብዓይ ሓሙሻይ ማርሻ እናቀባበለ ተሓንበበ። ፍጥነት ተሽከርካሪት ድማ ዘየደ። ኣብ ከምዚ ፍጥነት እዚን ከለዉ ይምበኣር ዳሕራይ ጎማ ናይታ ተሽከርካሪት ተተኰሰ። መኪና ኣንፈታ ጥፍአት። መራሒ መኪና ኸዓ ንኽቈጻጸር ኣሸገረቶም። ከም ሳዕቤን ናይቲ ቁጥር ፍጥነት ድማ ብቕጽበት ከም ኩዕሶ ክትጋማጠል ጀመረት። ኩነታት እቲ ሓደጋን ምግምጠላን ርኢኻ ህይወት ሰብ ክድሕን ኢልካ ይትግምቶን። ግናኸ ወፂኦምስ ድሮ እውን ብዛዕባ ኣገዳስነት መቐነት ድሕነት ክምስክሩ በቂዖም ይርከቡም።
1: እቲ ሓደጋ ኣዝዩ ከቢድ እዩ። ምክንያቱ ክልተ ግዜ ከምዚ ኢላ ተጋማጢላ ትግምጠል ኮላ ሽዑ ቁርብ እምነታት ነይሩ እናጨበጣ እናጨበጣ እናጨበጣ ኢላ ታ ማኪና ከምዚያ ኢላ እተን ንሕና ዝወፃና ኣለን ብክንደይ ሓይሊ ኢና ወፂና ካብታ ማኪና በር ክትወፃ ክተመሊስካ ክትሪያ ከለካስ ከመይ ኢልና ኢና ወፂና ኢካ ትብል። ስለዚ ኣዝዩ ከቢድ ከቢድ ሓደጋ እዩ ነይሩ። ዕጅብ ዝጉዕዞ እዚ ብኸመይና ድሒልና እንድሕር ኢልና ግን እታ መቐነት ትበሃል ዘላ ኣብ ማኪና ትቕነታ ንሳያ ድሒናትና። ምክንያቱ ካብታ ዝነበርናዮ ቦታ ፈፂምና ክንለቀቕ ኣይከኣልና።
2: ንዓንዳ ከዕለካ ዚ ናይ እዚ ሕጂ 33 ሰብ ዝመትዎ ሽንድዋ መገዲ ኸረን ኣብቲ ቁልቁል ዘኒ እንዳ ማርያም ዳዕሪ ደነ ዝኸዳ ዝነበራ ዝርኢኻ 33 ስድራ ቤት ጠፋኣልዎ ብሓንሳ ካብ ወፃኢ ዝመፀሲ ምስአን ይኸይድ ነይሩ። ሕጂ ኣብታ ናይ ድሕሪት ዘላ ሰድያ እቲ ውትውል ከለካ ኒማ እንሻላ ካንውሒ ላስታት ገብራ በዚሕ ሰብ ይበላ ኣብኣ እዩ ነይሩ። ኣብኣ ኮይኑ ሕጂ ተናንስቲ ስዕሳዓ እልል ይብላ ፀወታ ስለ ዝነበራ ሞባይል ለ ዋላ መሳዕሊት ገለ ከምዚኣ ገይሩ እንዳሰኣለ ኸይድ ነይሩ። ንአ ሕጊዛ ማንኪና ምስቱ ናይ ደንደስ ናይቲ ፅርግያ ምስተጋጨወት ምስዘለለት ንሱ እንታይ ገይሩ ነዛ ሰዲያ ቅድሙ እነበረት ከምዚኣ ገይሩ ሕጂዋ ተኽስታይ ከዓ ከማ ኢላ ትሰራሕ ኣላታ ትቐዳሕ ኣላታ እንታይ እሽሙ እታ ማንኪና ትጋላበጣ ኣላ እታ ሞባይል ከዓ ድያ ሞባይል ለ ዋላ ካልእ መሳእሊ ነበረቶ ከዓ ትሰርሕ ኣላ። እዚ ሰብ እዚ ነዚኣ ክረቢ ኢሎም ስሓዝኳ ኢልኳ እዛ ማንኪና ከይዳ ታሕቲ ቁልዕ ፋሃሪማ መሊሻ ጥንቀላዕሸው ኢላ ምስ ዓለበት ተጋላቢጥና ከምዚ ኢልና ምስኣ ጥፋ ኢልን ንገለ ነዘ ነእደዋይ ሰደድክወን ነዛ ሰድያ ኣብ መጨረሻ ካልኣይ ክስተያ ምስ ወደቐት እታ ማንኪና ጠጠው ኢላ ነቲ ሰብ ኣራጊፋ ትኽሉ እዩ ኣነ ህወት ዘለና ሓደ ሰብ ጥራይ ተረኺበ ዝብል ሰብ ነይሩ ርአየ። ሕጂ ኖንሲት በልቲ ሒዙ ኢዱ ሒዙ ኸማን ዝደሓነሉ ግዜ ኣሎ ዋላ ናይቲ ኣቶ ውስተትርኢ እዚ ኩሉ ሰባት ፊያ ተንሰድያ ዋላ ሓንቲ ይኮናን ነይረን ኮፍ ኢለን

0: መቐነት ወንበር ወይ ድማ መቐነት ድሕነት ኣብ ተሽከርከርቲ ዝግጠም ካብቶም ዝዓበዩ ናይ ድሕነት ሜላታት እዩ። ኣብቲ ፈለማ ምፍራይ ተሽከርከርቲ ዝዓበየሉ ዝነበረ ግዜ ብሰንኪ ሓደጋታት ብዙሕ ህይወት ክሓልፍ ይረአ ነበረ። ክንዲዝኾነ ተመራምርቲ ድሕነት ህይወት ኣብ ምውሓስ ይሕግዝ እዩ ዝበልዎ ምርምራት ከካይዱ ጀመሩ። ኣብዚ መስርሕ ናይ ዝመፅናዕትታት እዚ ሓደጋታት ኣብ ዘጋጥመለን ተሽከርከርቲ ሓደ ፍሉይ ነገር ትዕዝብቲ ተወስደ። ኣብ እዋን ሓደጋ ኣብ ልዕሊ ተሽከርካሪት ከቢድ ዕንወት ወሪዱን ከብቅዕ ወንበር ናይተን መካይን ግና ብዙሕ ሓደጋ ከምዘይወርዶ ተዓዘቡ። ስለዚ ተሳፈርቲ ኣብ እዋን ሓደጋ ምዝ ወንበር ወይ ድማ ሰዲለ እንተደኣ ለጊቦም ዝሓሸ ናይ ድሕነት መንገዲ ከም ዘሎ በረሃሎም። ከም ውፅኢቱ ድማ ኣብ 1970 ኣውስትራላውያን ተመራምርቲ መቐነት ኣወናበር ክዕጥቑን ኣብቲ ሃገር ከም ሕጊ ግድነታዊ ምዕጣቕ መቐነት ክሰርሕሉን ጀመሩ። ብቕፅበት ከኣ ናብ ካልኦት ሃገራት እናተኣታተወን እናማዕበለን ክመጽእ ክኢሉ። ኣብ ሃገርና እውን እንተኾነ ኣገዳስነት መቐነት ብምርዳእ መንግስቲ ኤርትራ ዝኣክል መፅናዕትታት ብምግባር ኣብ 2007 ኣብ ኣዋጅ ትራፊክ ጸርግያ ቁፅሪ 154 እዝባር 2006 ግድነታዊ ምዝውታር መቐነት ድሕነት ኣብ ሕጋጋት ስፊሩ። መቐነት ድሕነት ኣብዚ ኣብ ዓለም ሓደጋታት ትራፊክ እናበኣሰ ዝመጸሉ ዘሎ ግዜ ካብ እዋን ናብ እዋን ብዙሕ መምሕያሻት እናተገብረሉ ዝቕፅል ዘሎ እዩ። ብጭቡጥ ድማ ንህይወት ተጋዳላይ ማርቆስ ስምባየን መሳርሕቱን ካልኦት ህዝብታትን ከም ቀንዲ ኣገባብ ድሕነት ኮይኑ ንረኽቦም።
1: መቐነት ድሕነት ብዙሕ ኣገዳስነት ኣለ። ሓደ ካብቲ ኣገዳስነትናቱ ተሳፈርቲ ርእሶም ይኹን ካልእ ኣካላቶም ምስቴርሶ ዳሽቦርድ ናይ ቅድሚት ብናሃርኣየ ላጋዕ እዩ። ምክንያቱ ሓንደበት ሓደጋ ምስ ጓነፈ እንድሕር ዳእሲት በልት ኣለዎ ኮይኑ

0: መቐነት ዓዲእካ መኪና ኣብ ንቡር ምንቅስቓስ ኣብ እትህልወሉ እዋን ኣካላትካ ክንቀሳቐስ ይኽእል እዩ። እታ መኪና ሓደጋ ይኹን ሃንደበታዊ ጠጠው ምባል ምስ ዘጋጥማ ግና መቐነት ወጢሩ ብምሕቋፍ ንተሳፈርቲ ካብታ ወንበሮም ከምዘይለቁ ይገብሮም። እዚ ድማ መቐነት ሓደ ኢመርጀንሲ ሎኪን ሪኣክተር ዝበሃል መሳርሒ ስለ ዘለዎ እዩ። እዚ ሜላ እዚ እምበኣር ነቲ ኣብ ግዜ ዘይንቡር ምንቅስቓስ ወይ ሓደጋ ዘጋጥም ናዕታ ብምቁፅፃር ሂወት ሰብ ዘድሕን
1: ኣብ ናእሽቱ ማካይና ብዝተረኣየ ብዝተገብረ መፅናዕቲ 45 ካብ 100 ካብ ሞት ናይ መድሓን ትኽእሉ ኣለዎ። 50 ካብ 100 ከ ካብ ማእከላይን ከቢድን ምቁሰልቲ ናይ መድሓን ክስተይ ኣለዎ። ኣብተን ማእከሎት ማካይን ከዓ ናይ ፅዕነት ማካይን 50 ካብ 100 ካብ ሞት ከድሐ ንኽእል፣ 65 ካብ 100 ካብ ማእከላይን ከቢድን ምቁሰልትን ከድሐ ንኽእል። ብቻርት እንድሕር ርኢናዮ ሕጂ እዚ 45 ካብ 100 ሲ እንድሕር ደኣ ከቢድ ሓደጋ ጓኒፉ እሞ መቐነት ድሕነት ዓጢቕካ ብጉቡእ ዓጢቕካ ተፀኒሕካ 45% ናይ መድሓን ትኽእሎ ኣለካ ማለት እዩ። ካብ መቑሰልቲ እውን 60% ኣዝአን ከዓ ተን ማእከሎት ናእሽቱ ማካይን ናይ ፅዕነት ትብለን እየን 65% ካብ ምውት ድሕን ካብኡ ንላዕሊ ከዓ ካብ መቑሰልቲ ትድሕን ማለት እዩ። ሕጂ እዚ ማዕርክ እንደይ ጠቐመኹ ምኳኑ ኣብቲ ክስታይ ብመፅናዕቲ ዝተረጋገፀ እዩ። ንኣብነት ኣብ ጃፓን ዝተካየደ መፅናዕቲ ንድሕር መፅና ካብ 1000 ተሳፈርቲ ሓደጋ ዘጓንፎም እቶም 933 ድሒኖም። ስለምንታይ መቐነት ስለ ዓጢቆም ዝነበሩ። ብደረጃ ዓለም ሕጂ ተበፂሑ ዘሎ ዳታ ካብቲ ሓደጋታት ተጓንፍ 31 ካብ 100 ብመቐነት ድሕነት ስለ ዝዓጠቁ ይድሕኑ ማለት እዩ። ሕጂ ማዕርክ እንደይ ጠቃሚ ብጭቁጥ ብግብሪ ወላ ኣብ ሃገርና እውን ተመሳሳሊ ድሓር ክንመፅ ንኽእል ኢና እቲ ኣገዳስነቱን ጥቕሙን ዝመስል

ኣብ ንጓዓዘሉ ግዜ ኣካላትና ሓደ ውሁድ ሓይሊ ይፈጥር። እዚ ሓይሊ እዚ ብመጠነ ዝምድና ማለት ሬሾ ናይ ክብደት ኣካላትናን መጠን ፍጥነት ናይታ ተሽከርካሪትን ዝውሰን ኮይኑ ብዝተዓጣፀፈ ይባዛሕ። ሓንቲ መኪና ኣብ ምንቅስቃስ

0: ኣስን ከላም ብቕድሚት ምስ እትጋጨው ጠጠው ንኽትብል 0.05 ወይ ድማ 0.2 ካልኢት ጥራይ ይወስጠላ። ኣብዚ ሓፂር ህሞት እዚ ድማ ክንቆፃፀሮ ዘይንኽእል ብርቱዕ ድፊኢት ይፍጠር። እዚ ማለት መልሰ ተግባር ናይቲ ድፊኢት ካብቲ ንቡር ሚዛን ናይቲ ሰብ ብ6 ወይ ድማ 7 ዕፅፊ ዛየደ ይኸውን። እዚ ሓይሊ እዙ ድማ ኣብ ግዜ ሓደጋ ነተሳፈርቲ ብብርቱዕ ሓይሊ ምስ ስቴርሶ ዳሽቦርድ ቬትሮን ካልእን ክላግዑን ሙሉእ ኣካላቶም ካብ መኪና ወፂኡ ንኽድርበን ዝገብር።
1: ሕጂ መቐነት ድሕነት ኣብዛ ስክሪን ንሪኣ ከም ዘለና መቐነት ድሕነት መዓል ክንደይ ረብሓሎ ንምርዳእ ኢሎም እዛ ስእሊ ደምፅዋሕ ሕጂ እንታይ ኣሱ ብምንታይ እዮም ዘዛምዶ ኣብ ሓደ 40 ሜትሮ ብራኸ ዘለዎ ደርቢ ካብኡ ማኪና ንድሕር ዳ ወዲኻ ከጓንፋ ዝኽእል ምጉዳእቲ ከቢድ እዩ። ብኡ መጠን እውን እንድሕር ዳኣ ልዕሊ 100 ኪሎ ሜትር ኣብ ሰዓት ትንህር ኣላ ኮይናኻ ልክዕ ከም 40 ሜትሮ ብራኸ ዘለዎ ዝወደቐ ከምኡ ዓይነት ከዓ ሓደጋ ጓንፋ ማለት እዩ። ካልእ መቐነት ወንበር መቐነት ድሕነት ምዝውታር ቁመና ኣካላትካ ኣብ ፅቡቅ ደረጃ እዩ። ምክንያቱ ፅቡቅ እንድሕር ተዓቲካ ሞት ጓዓዝ ኣለኻ ኣውቲስታ ክን ተሳፋሪ እቲ ቁመና ናቱ ኣብቲ ኣካላዊ ክስታይ ዝሓሸ ደረጃ ክኸይድ ክእል እዩ። ምክንያቱ ፍሬኖ ክሕዝ ድዩ ክዝውር ድዩ ከብል ድዩ ነቲ ነብሲ እውን ክስታያት ገብሮ ይሕግዞ እዩ። ካልእ እውን ድሕር መፂና ድኻም የቃልል እዩ። መፅናዕቲ ከምዝተረጋገፀ ብጃፓን ሴት ቤልት እንድሕር ተዓቲካ ትኸይድ ኣለካ ኮንካ እቲ ናይ ምስትንፋስን ትርክታ ዝበናከን ልክዕ ከም ኖርማል ብኣጋር ትንቀሳቀስ ዘሎ ብኣጋር ክትንቀሳቀስ ከለካ ሕጂ ኖርማል ስለትኸይድ እቲ ትርክታ ዝብናትካ ኹን እቲ ናይ ምስትንፋስ ናትካ ስርዓተ ምስትንፋስ ኖርማል እዩ። እንድሕር ድኣ ከዓ መቐነት ማኪና ብግቡእ መራሕ ማኪና ኹን ተሳፋራይ እንድሕር ዳዓጢቕሙ ከዓ እቲ ስርዓተ ምስትንፋስ ናቶምን ትርክታ ኣለብዎም ናቶምን እንታይ ዝኸውን ኖርማል ልክዕ ክንብኣጋር ትንቀሳቀስ ዘለካ። ስለዚ ድኻም በዚ መሰረት ነዊሕ እንድሕር ከይድካ ነፍሲ ወከፍ እንተ ትፍትና እዚኣ ፅቡቅ እዩ። ዋላ ባፅሕ ከይድ ዋላ ገለ ከይድ እ ከምዚ ጉምባውዶ ገለዶ ገሎ ስለሱ ድዕክበልካ እቲ ድኻም እውን የቃልል እዩ ማለት እዩ። ካልእ እቲ ምዕጣብ ናቕፋ የቁጥብ ዝበልናዮ ወፃኢታት እዩ። ንኣብነት ሓደጋ ምስ ዘጓንፍ እሞ ንሰንኪ መቐነት ድሕነት ዘይ ምዕጣብ እቲ ሰብ ጉድኣት ምስ ዝወርዶ እቲ ሰብ ከዓ ኣላይ ስድራ እንተኮይኑ መንእሰይ እንተኮይኑ ሞተሞይቱ ማዕር ክንደይ ጉድኣት ኣብታ ፋሚሊ ክንዝበፅሕ ውዲ እዩ። እሱ ጥራይ ዘይኮነ ብሰንኪ መቐነት ድሕነት ዘይምዕጣቅ ሓደጋ ኣጓኒፎ ኣብ ሆስፒታል ምስ ከደቡ ዳርጋ ካብ መፅናዕቲ ዝተረጋገፀ 50-100 ወፃኢታት ይዛይድ እጂ ነቲ ሃገራዊ ወፃኢታት ብሕክምና ዝኸይድ እውን ይዛይዶ ማለት እዩ። ካልእ ንቆልዑ ኣርኣያ ምኳን እጂ እንታይ እዮም ዝብሉ እቶም ናይ ዝኽኢላታት ኣብቲ ንቆልዑ ንድሕር ዘይተዓጠቕ ኮንካስ ነቶም ቆልዑ ናይ ጥፍኣት መልእኽቲ ኢካ ትሕልፈሎም ዘለካ ብመፅናዕቲ ከም ትረጋገፀ ኸማ ወለዶም እንድሕር ዘይዓጥቁ ኮይኖም 70-100 ናይቶም ቆልዑ ኣይዓጥቁን እዮም። ስለዚ ቆልዑ ንክዓጥቁ እስኻ ኣርኣያ ኮንካ ክትዓጥቅ ክትክእል ኣለካ።

0: ንህፃናት ይኹን ቆልዑት ዘገልግል ፍሉይ ምቕነት ኣሎ። ኣብ ዝኾነ ጉዕዞ ድማ ተቐኒቶሞ ክጓዓዙ ይግባእ። እንተኾነ ግና ብዙሕ ግዜ ዓበይቲ ምቕነት ገይሮም ክጓዓዙ ከለዉ ነቶም ቆልዑ ግና ሓቒፎሞም ክጓዓዙ ንርኢ። እዚ ድማ ኣብ ግዜ ሓደጋ ነቶም ህፃናት ዝያዳ ግዳይ ንክኾኑ ዘቃልዕ። ኣብ ህፃናትን ቆልዑን ናይ 20 ወይ 30 ኪሎ ሜትር ኣብ ሰዓት መጠን ፍጥነት እውን ከቢድ ሓደጋ ከስዕበሎም ስለ ዝኽእል ክንጥንቅቐሎም ይግባእ። ብዘይካዚ ቆልዑት ብቕድሚት ተሓቒፎም ክኸዱ ልምተር እዩ። እዚ ግና ብፍላይ ኣብ ኣየርባግ ዘለዎን መካይን ኣብ ግዜ ሓደጋ ምፍንጃር ናይቲ ኣየርባግ ጥራይ ክሳብ ናይ ሞት ሳዕቤን ከስዕበሎም ይኽእል እዩ።
1: እንድሕር ዳኣ ብጉቡእ ዘይዓተይካ ከም ሓደጋ ጓኒፍካ ናይ ብሓቂ ጉድኣት ውን ኣለዎ። ብጉቡእ ዘይምዕታቕ ሳዕቤን ናቱ ኣብ ግዜ ሓደጋ ክስራሕ። ስለዚ ብጉቡእ ክዕተቕ ከም ዘለዎ እዚ ኣብ ግምት ክነእትዎ ኣለና። እንታይ ክግበር ዘለዎ ሓደ ትመፀግዖም እምበር ብጉቡእ ምቕናዕ ኣማ

0: ክትቀና ኣለዎ ናልባሽ ክሳዕ ትገብሮ ቀኒዕካ ብግቡእ ክሳዕ ትገብር ኣለካ። ካልኣይ ካብ ሕቕፎ መፂ በዚ ኣብ ጎደና ክዓርፍ ክኽእል ኣሎ። መብዛሕትኡ ሰባብ እንታይ መስለካ ኣብ መዓንጡ ገብሮ ሕጂ ዓንጡ ኣብ መዓንትካ እንድሕጊርካዮ ሓደጋ ተጓኒኹ እቲ ቁልፊ ናብ ውሽጢ ከብትካ ውን ይኸዲድቲ ኮይኑ እንድሕር ኣብ ዝጎሎካ ዝጎሎ ሓቲካያ ግን ክሳዕ ሕጂ እንታይ ክትግበራል ሓደ እንድሕሪት ከምዚልካ ክትቀንዕ ኣለካ። ካልኣይ ኣብ ጎሎካ ክኸውን ኣሎ ኣብዚ ጎሎካ ክኾነ ካልእ ብክሳድ ብምናት ክሓልፍ የብሉ። መብዛሕትኡ ሰብ ሕጂ ገለገለ እንድሕሪኢኻ ነታን ተራፊክ ክሳኽ ይገብሩ ከምዚ ኢሎም ሒዞም ትኽእሉ ኣሎ። እዚ ከዓ ግቡእ ኣይኮነ ከድሕነካ ይክእል። ስለዚ ብክሳድ ይኹን ብምናት ክሓልፍ የብሉን።
1: ጥንስቲ እውን ክትህሊ ትኽእል እያ ክተሰአ እንድሕር እቲ መቐነት ኣብዚ መፅኻ እንድሕር ዓጢቕካ ኣብዚ ከብድኻ እንድሕር ኮይኑ ስጋዕ ክንደይ ትሪሩ ይሕዘካ ምስ ተኸስታይ ክሃስየካ ይኽእል ሕጂ ኣኮምዚ ዋላታ ጥንስቲ እውን እንተኾነት ክጎድኣ ይኽእልን እዩ። ምክንያቱ እቲ ከብዳ ጋና ላዕሊ ኣሎ ኣብ ክልቲኡ ጎላ ትዕጥቅሎ እዚ በዚ ዝመፀ እውን ከዓ ጠቃ ይክእልኒ ሓቑፊ ሒዝዎ ስለ ዘሎ ካብ ሃስያ ስለዘይክእል ዋላ ንጥንስቱ እውን ጉድኣት ከምፃእ ይኽእልኒ ማለት እዩ።

0: ፖሊስ ትራፊክ ንምንቅስቓሳት ተሽከርከርትን ብተሽከርከርቲ ዝግበር ጥሕሰታትን ዝቆፃፀር ኣካል እዩ። ናይ መቐነ ጥሕሰት ድማ ሓደ ካብቶም ብብዝሒ ዝረኣዩ ጥሕሰታት ምዃኖም እዮም ዝሕብሩ። ኣብዝ ሓለፈ 5 ዓመት ስታስቲካዊ ጸብጻብ ናይ ሃገርና ምስ ንዕዘብ ንኣብነት ኣብ 2017 8804 ጥሕሰታት፣ ኣብ 2018 9594 ጥሕሰታት፣ ኣብ 2019 7838 ጥሕሰታት፣ ኣብ 2020 3043 ጥሕሰታት፣ ኣብ 2021 ድማ 4314 ጥሕሰታት መቐነት ድሕነት ተመዝጊቡ። ምስ ናይ ዝሓለፈ 9 ዓመት ኣገናዚብካ ምስ እትርእዮ እውን ኣብ ዓመት ብገምጋም 7320 ጥሕሰታት መቐነት ድሕነት ይረኣዩ። እዚ ድማ ሕብረተሰብና ዝያዳ ንቕሓትን ኣፍልጦን ከም ዘድልዮ ዘጉልሕ ኣብነት እዩ።
1: መቐነት ንዘይገበሩ ሰባት ኩሉ ተቆፃፀረ ኣካል ዝበሃል ኣብ ፅርግያ ዝወፅእ ክቋፀር ይኽእል እዩ። ኣባና ዘሎ ሕማቅ ግን እንታይ መስለካ? ንትራፊክ ትምልከት እንድሕር ኮይና ማንኪና ትራፊክ ጥራይ ዓይነ ሓላፍነት ንዎ እምበር ፖሊስ ይምልከቶ። እዞም ናይ ምንሽበዮ እዞም ተቆፃፀርቲ ኣካላት ኣለዉ፣ ዋላ ህዝቢ እውን ዝኾነ ሰብ ክቆፃፀር ይኽእል እዩ። እቲ ቀንዲ ዝምልከቶ ግን ትራፊክ፣ ምክንያቱ ኩሉ ሻዕ ንድሕነት ስለ ዝኾነ በታ ጎኒ ክኸዶ ከለዉ ፊስካላ ተጭጭ ኣብሉ ጠጠው ብሎ እንታይ ደኣ ሲት ኣይገበርካ መቐነት ከይገበርካ ትመራሕ ኣለኻ። እቲ መቐነት ኮነ ዓኻ እዩ ንድሕነትካ እዩ እምበር ንፖሊስ ኣይምልከት ዋላ ንካልእ ሰባት እውን ኣይምልከትን እዩ። ንርእስኻ ድሕንካ ግን ነቶም ምሳኻ ዝሳፈሩ ሰባት እውን ድሕነት ስለ ዝኾንካ ትዕጣቅ ክወሮ ይብሎ ንካልኣይ ግዜ ሳልሳይ ግዜ ተረኺቦ ከዓ ብግቡእ ሕዙ ኣብ ሕጊ ኣቅሪቦ ከም ዝቕፃዕ ይገብር ማለት እዩ።

0: ኮይኑ ግና መቐነት ድሕነት ካብ ዘጋጥሙና ዝኽእሉ ጉድኣት ክከላኸለልና እንተኾይኑ ብግቡእ ዝተዓጥቀን ብቐጻሊ ምዝዝውተርን ጥራይ እዩ። ጥቕምታቱ ንድሕነት መራሕትን ተሳፍርቲ ተሽከርከርትን ምዃኑ ብዝግባእ ክርዳኣና የድሊ። ብዙሓት ሰባት ኣብ ግዜ ሓደጋ ንኸጋጥሞም ዝኽእል ክሳራ ንምድሓን ካብ ዝዓጥቅዎም ትራፊክ ከይቀጽዖም ዝዓጥቅዎ ይበዝሑ። እዚ ድማ ዝያዳ ምግንዛብን ንቕሓትን ዝሓትት ነገር እዩ።
1: ካልኣይ ነቲ ካልእ ሕብረተሰብ ክብሎ ዝደሊ እንተዳ ኮይኑ ብዝተኸኣለ መጠን እዚ ናይ ድሕነት ንብሎ ዘለና መቐነት ድሕነት ክንጥቀመሉ ክንክእል ኣለና። ንትራፊክ ካብ ትራፊክ ከይንቕፃዕ ምታን ካልእ ስጉምቲ ከይውሰደና ዘይኮነስ ንዓና ንህወትና ከትሕነና ክንኽእል ኣብ ግምት ብምእታው ክንጥቀመሉ ክንክእል ኣለና ብንቕሓት። እቲ መራሒ ማኪና ግን ምስ ህወት ናይታ ማኪና ስለ ዘሎ እሱ ነቶም ተገልገልቲ እተቆይሉ ከገድዶም ክኽእል ኣለዎ። ካልኣይ ብምግዳድ ዘይኮነ ዋላ ተሳፈርቲ ንርእሶም ህወት ተድሕን ምኳና ተረዲኦም ሓደጋዊ ወዝቡ መፅ ስለ ትኽእል ኣብ ግምት ብምእታው ንሳቶም ንርእሶም እዚኣ ንቃሓ እዚኣ ክትልዎም ኣላ። ስለዚ ኣሚንካሉ ክትግብሮን ስለ ንስሙላ ካ ክትገብሮን ግን ፍልል ኣለዎ። ስለዚ ሰብ ህወት ተድሕን ምኳና ሓደጋ ከዓ ቅድሚ ሕጂ ፅቡቅ ተመክሮ ናይ ዓለምን

0: ክትረአና ኣለና ነዚ ከይጥቀም እዚ ብንቕሓት ክንጥቀመሉ ክገርና።
1: ስለምንታይ ትራፊክ ትራፊክ ዳኣ እሞ ንዓኻ ድሕነት ክብል ኮይ ፀሓይ ዝፅሎ ዘሎ ኮፍ ኢሉ ምሉ መዓልቲ ዝፅሎ ዘሎ ንዓኻ ድሕነት ከይትጋገ ንስኻ ዝተጋገኻዮ ክምላኣልካ እሞ ብድሕነት ብሰላም ገዛኻ ክትኣቱ እቲ ትራፊክ እምበር ንስታይ ኣይኮነ እቲ ትራፊክ ስታይ ዝገብሮ ዘሎ ሕጂ እዚ ናይ መቐነት ቁልፊ ዝበሃል ዘሎ ክንጥቀመሉ ግድሕታ እዩ። ካብ መን እዩ ዝብገስ? ካብቶም ኣውቲስቲ ካልእ ኩሉ ተጠቃሚ ብምሉእ ዝኾነ ሰብ እታ ወዲ ስቅያት እኳ እዩ ሓደጋ ናይ ባሓቂ እኳ እዩ ስቅያት ዋላብታ ማንኪናኻ ዘይፀንሕ ትኽቡር ሬሳኻ ወደ ብኩሉ ካብ ፊኒስትራ እዳተወረወርካ እታ ማንኪና መለሻ ኣጥሕነካ ሕጂ ተህዝቢ እውን ኣኮምዚ ኣታበና ባተ ክስታይ ክነዓጥቀሉ እንታይ ዳዕ ጠቕ ዘይትብለና ገለ መለታት ኢሉ እውነት ውትሽታ ከዘክሮን ፀቕጦ ክገብረሉን ክኽእል ኣለዎ።
2: ኣነ ኣጋጣሚ ንዓዲ ጥንያን ብስራሕ ትምህርቲ ከይደ ነይረ ብዛዕባ መቐነት ምሂሮም ናብቲ ጥንያን ሕጂ እንታይ ይገብሩ ሓንቲ ማኪና ምስ ሰርሕዋ ሓዳሽ ማኪና ምስ ሰርሕዋ ብግብሪ ክርእዋ ክብሉ ኣብ ሓደ ከቢድ ነገር ኣብኡ እዮም ዘጓነፅዋ። ምስተጓነፀ እቲ ኣውቲስታ ባምቡላ እዩ ምስተጓነፀ እታ መቐነት ስጋዕ ክንደይ ተራሂባቶ ኣብ ምንታይ ከም ተሃርመ ናይታ መቐነት ተራ ርኦም ሸዑኡ ናታ ክስታይ ኣብልዋ ድሕነት ናታ ይገልፁ ማለት እዩ። ድሕነት ናታ ኣዝዩ ሰብ ክፈልጣን ክርዳእን ክኽእል ኣለዎ። ምክንያቱ ሰብ ኢሉ ኣይኮነትን ተሰሪሓ ንመርኣይ ንመጋየፂ ኣብዚኢትካ ጌርካ ትገብሮ ጉዳይ ኣይኮነትን ተሰሪሓ ንድሕነት ናይ ሰብ ተባሂላ ስለዝተሰርሐት መንግስቲ ውን ነዚ ድሕነት ትራፊክ ኣዝዩ ተጠቒሙላ እዩ ኩሉ ሰብ ንገብራ ነይሩ። ሕጂ ዚ ግዜ እዚ ክትሪኦ ከለካ ንድሕር ሪኢካ ዝኾነ ሰብ ብሸለልትነት ክከይ ትሪኦ ኣለካ። ስለምንታይ ኣ ከምኣ ኮይና ስለምንታይ ተፈጢራ ስለምንታይ ሕጂ ሸለል ትበሃላላ እንደዩ ምናልባሽ ዝምልኮቶ ኣካል ከማልኣ ክደል ክኽእል ኣለዋ። ኣነ ግን እንታይ እያ ድብል መቐነት ዝበሃል ክተርፍ የብሉ።
3: መቐነት ድሕነት ውሓስናዩ ኣብ ርእሲቲ ኣብ ግዜ ሓደጋ ዘለዎ ጥቕሚ ኣብ ቀጻሊ ምንቅስቓሳትና እውን ብዙሕ ጥቕሚ ካብሃለዎ ብቐጻሊ ነዘውትሮም። መቐነት ዘይምጥቃም ማለት ብህይወትካ ምፅዋት ማለት እዩ እሞ ንጠንቀቕ። ብሰንኪ መቐነት ዘይምግባርና ንኽስሮ ዘለና ህይወት ሰብ ከተሓሳስበና ኣለዎም። ስለዚ ኣብ ጥቕምታት መቐነት ድሕነት ንዘሎ ንቕሓትና ክብምባል ተጠቀምቲ ንኹን።

እሰ ዕላን ቃኑን ዕልበ 130 ወ4 ፋስል ክለልፎ ስረ ውስሳፍ ገረት ፈደሬሽን ብድረ እንሳ ፍሃማራ ቀባት ሒለት ለላሒ በእድውያት ርያደ ተግልዕ በ ማሕበር ጎማት ነዘማ ዲብ ኣፍዓበት ወድዋራ ጌማን በራምጅ ዓማር እንተ ገብኣ ኣተላላዩ ግልተ ከድለ ኣመማሽ ትምዓት ገብኣ ምን ኣክባር ካርጅ ኣሜሪካ ወኢራን ላዋድያሁ ኣትባዳል ዘበት ሊሊት መክምሰል ኣተላላያሁ ሸርሓ ኮሎምብያ ወኣሜሪካ ዓቦት እቅትሳድ ወኣምን እተብእቱ መጃላት ብዙሕ ሕበር እግልሽ ቀያለላ ተቅድር እትፋቅያት ፈረመያ ጀርመን እግል ዩክሬን ፓትሪዮት ላልትባሃል ንዛም ሕገ ሚሳይላት ክምሰል ትነድእ ኣተመረት ምን ርእሲ ኣኽባር ዲብ ተፋሲሉ ባንከት ኤርትርያ ቀዋኒን ሓረከት ዕምለት ናቕፋላ ከስስ ዕላን ቃኑን ዕልበ 134 ፋስል ክለልፈ ስረ ወስሶፍ ገረት እሊ ዮም ስ ሰብተምበር ዲብ ጀሪደት ኣዋጃት ኤርትርያ እንደጣባዕላ ፈግረ ቃኑናይ ዕዕላን 4 ማደት ለቡ ዲብ ገቢ ሓረከት ዕምለት ናቕፋ እባንካት ወ ማሰሳት ማል እግል ትግባእ ሰበትባ እባፍራድ ወሰብ ማሰሳት ብሕታ እግል ለላ ተሓደደ ወቅት እግል ልጸበጥ ለቀድር ቅያስ ሰላዲ ለወድሕቱ እባሳስሊ ለገባ ነፈር ዝያድ 25,000 ናቕፋ ዲብ ደረጀት ሓ ለትትረተብ ማእሰሰት ብሕታ ዝያድ 50,000 ናቕፋ ዲብ ደረጀት ላ ለትትረተብ ማእሰሰት ብሕታ 100,000 ናቕፋ ወዲብ ደረጀት ሓ ለትትረተብ ማእሰሰት ብሕታ ህየ ዝያድ 150,000 ናቕፋ ሰላዲ ምን 15 ዓምዕል ወልዓል ዲብ ደይሃ ግልቲ ታፅንሕ ክምሰሊ ኢልትሰማሕ ውጅሃላ እምበል ሰበብ ክቡት ምን እሊ ላትሸርሓ ስሙሕ ላሓላ ቅያስ ሰላዲ ምን 15 ዓምዕል ወልዓል ዲብ እደይሁ ላፀንሐ ነፈር ልግባእ ወመእሰሰት ምስዳር ቃኑንየት ክምሰል ትትነሰ እቱ ለቃኑናይ እቅትሳድ ወድሕ ወጠንያይ ፌደሬሽን ብድረ እንሰ ኤርትርያ ምስል መፈውድየት ዓዳት ወርያደት ወጠንያይት ልጅነት መራቀበት ሒለት ለለሂብ እድውየት እንደተዓወና ዲብ ዳፍዖት መደረት ለእድውየት ለረከዘ ማሕበር ጎማት ዲብ ዮም 7/8 ሰብተምበር ዲብ ኣስመረ ወዳ እታ ወቁላ መስኡሊን መፈውድየት ዓዳት ወርያደት ኣንፋር ጅሃት ተንፊዝየት ወወጠንያይ ፌደሬሽን ብድረ እንሳ ኤርትርያ ተኩምሰልሁማ ወካይል ፌደሬሽን ብድረ እንሳ ዲብ ምዴርያት ለሓድረ ውቱ ማሕበር ጎማት መፈወድ መፈወድየት ዓዳት ወርያደት ሰፊር ዘመደ ተኽለ ዲብ በላስማያ ከሊመት ለመናሰበት መጃል ርያደት ብድረ እንሳ ምን መትነፋዕ ምኑዕ ላቱ ዕድውየት ርያደት ባህለት ዶፒን ሕር ዲብ እንቱ ለልጣወር እባ ኣርደ ትግል ትጣፋሕ ምህም ወላ ሰደ ክምሰልቱ ሸርሓ በዓል መቅደረት ሒለት ለልሂብ ዕድውየት ፋርማሲስተ ኣስመሮ እምበራክህየ ታሪክ ሒለት ለልሂብ ዕድውየት ርያደት መሻክሉ ዲብ መትነፋዕቱ ተፋሲል ዕድውየት ምኖ እተኩምሰልሁማ ኣግቦይ ፍሑስ ወዶር መትባድረት ኣትሌታት ለከስስ መሓደራት ቀደማ መሻርከት ዲብ ባህበው ረአይ ለማሕበር ጎማት ፈህሞም ላወቅልቡ ክምሰልቱ እንዳሓበረው ለትትነዘም ብድረ እንሳ ምን መትነፋዕ ሒለት ለለሂብ ዕድውየት ሕር እግል ትግባእ ወበቃዓት ናይላ ትትባድር እንሳ እግል ትትዓቀብ ዶር ክምሰል ለሃሎ እግሉ ሸርሐው እቲ መፈውድየት ዓዳት ወርያደት መስኡል እዳረት ወማልየት ሌተናል ኮሎኔል ሳሙኤል ጸጋይ ሰብ መቅደረት ወመሻርከት እንዳሓመዳ ወጠንያይ ፌደሬሽን ብድረ እንሳ ዲብ ካርጅ ምስል መዋጥኒን ወውላድ ካርጅ ናይ ሽቅል ሰብ ሽርከቱ እንደተዓወና ፈህሞም እግል ለዓቡ ለሰደ በራምጅ እግል ልትኤተን ክምሰልቶ ኣታንብሃ እልክና ዲብ እንቱ ፌደሬሽን ብድረ እንሳ ኤርትርያ ዲብ ሰነት ክለልፍ ወስረ ውስስ ለ ሳርጋላ በራምሽ ሽቅሉ እንደ ቀየማ ዲብ ስታት ሽቅል ሰነት ክለልፍ 27 ለሓድጋ እጅትማ ዲብ ዮም 8 ሰብተምበር ወዳ ዲብ ኣፍዓበት ወድዋራ ጌማም በራምጅ ዓማር እንደ ገብኣ ኣተላላዩ እግል ልትደመን ለሓደፉ እጅትማት ገብኣ ልብ ምዲር ለምዴረት ኣሰይድ ኣሕመድ መሓመድ ኖር ረጀብ ዋ መስኡል ከተማት ታዕሊም ኣሰይድ ሙሳ ኣድም ምን ዮም 4 ስክ ዮም 6 ሰብተምበር ላትመርሓ እጅትምዓት

ከምሰልታት ኣማራት እሊ ድቁሪ ምን መክዘን ኣስላሓታ ላትነድኡ ዘበናይ ሕገ ሚሳኢላት ሩስያ ዲብ ዩክሬን ትወድዩ ላሕሌት ሕጁማት እግል ትክራዕ እቡል ኣላታቅድራ ከምሰልቱ ማለት ሸራሕ ንሕገ ሚሳኢላት ዲባሓጭረ ወክድ ዲብ ዩክሬን እግል ልብፃሕ ከምሰልቱ ላሻርሐ ወዚር ፒስትሪዮስ ዓዱ ድሮናት ወ ሙፈጀራት ከምሰልት ነዲእ ዲባማ ውድሐላ ጀርመን እግል ዩክሬን ትወድያ ላሕሌት ሰዳይት ኣስከርት እበቅያሰ መንገቦ ወጀንሳ እግል ተዓብያ ከምሰልቱ ማትሸርሕ ሓቆላ ዲብ ሰነት 2022 ሓደ 58 ቢልዮን ዶላር ላትጥቀየም ሰዳይት ኣስከርት እግል ዩክሬን ለወደት ጀርመን እበወደቱ እግላ ቅያስ ሰዳይት ደርብ ኣሜሪካ ካልኣይት ደረጃ ርትብት ህሌት ኣሜሪካ ዲብ ቀበት 40 ሰነት እግል ዩክሬን ሓደ 75 ቢልዮን ዶላር ሰዳይት እምን ኣስከርት ክምሰል ነጠትታማ ተቃሪር ላፍም ሓይሳም ወሓይሳት ኣኽባር እግለትምም ገለ ፅባጥ ምነርእሱ ግልትገምግልኩም ባንከ ተረትርያ ቀዋኒን ሓረከተ ዕምለት ናቕፈላ ከስስ ቃኑናይ እዕላን ዕልብ 134.2016 ገረተ ፈደሬሽን ብድራ እንሳ ፈሃመራ ቀበተ ሒለት ለልሃይብ ኣድውየት ርያደት እግል ልዕበ ማሕበር ጎማት ነዘማ ዲባ ፋዕበት ወድዋራ ጌማ በራምጅ ዓማር እንደገብኣ ኣተላላዩ እግል ልተኣከድ ለኣማማሽቲ መዓር ገቢ ምን ኣኽባር ካርጅ ኣሜሪካ ወኢራን ላወድያሁ መትባዳል ዘበት ሊሊት መከምሰል ኣተላለያሁ ሸርሕያ ኮሎምብያ ወኣሜሪካ ዓቦት እቅትሳድ ወእምን እተብእቱ ብዙሕ መጃላት ሕበር እግልሽ ቀያላላታቅድር እትፋቃት ዝፈረመያ ጀርመን እግል ዩክሬን ፓትሪዮት ለልትበሃል ንዛም ሕገ ሚሳኢላት ከምሰል ትነድእታ ኣተመረት ከሓይሳም ወሓይሳት መተቕብለት እግል ለ ሰዓት ድውሉ ለለ ኣኽባር እትለእተምም ወቅት ከይሮ በርከት ምስለ ልተላለየ ብራምጃትና

0: ቁፅሪ ምረፂ ኣብ ቀዳማይ ደረጃ
1: ቁፅሪ ሓሙሽተ
0: ሓሙሽተ ፅቡቅ ዕድል ምነየልኪ። ስፖርት ከመይ ኢኺ?
1: ስፖርት ድሓን
0: ድሓን ኢና ድሓን ፅቡቅ በለ ከም ብበልኪ እዚኣ። ኣብ ቡንደስሊጋ ናይ ጀርመን ክንደይ ክለባት ኣለዋ? ዋ ደቂ ኣንስትዮ ይግደሳኒ ናብ ስፖርት። ናይ ዋልድ ኣይኮነትን ዛሕቶ ዝያዳ ደቂ ተባዕትዮ ዶ ይግደሱ ኣብ ስፖርት? ምናልባት
1: ፍትን ዶሞ
0: ፍትን እዋ
1: 22
0: ኣይኮናን። ክልተ ዕድል ክበክ ኣጆይ 18 ቆኑዕ መልሲ ፅቡቅ ኤደን። 18 ጋንታታት እየን ዘለዋ። ናብ ካልኣይ ደረጃ ንኽድ። ኣራይ ቁፅሪ ምረፂ።
1: ቁፅሪ ሓሙሽተ
0: ንዳ ራይ ከም ብበልክ የበል እዚኣ እንተዳ ዘይተረዳእትክ ግን ከብርሃል ክንፍትን እየ ከነንብባ። ኣብ ዲጂታዊ መሳርሒታት ሓበሬታ ወይ ዳታ ንምዕቃብ እንጥቀመሉ ባርኮድ ወይ ኪዩኣር ኮድ ተባሂሉ ይፅዋዕ። ኪዩኣር ንምንታይ ይውክል? ወይ ኣሕፅሮተ ቃል እንዲ ኪዩኣር እንታይ እዩ ክዝርዘር እንከሎ ተረድያት ኤደን?
1: ተረድያትለዛሕጅተን ፊደላት ኪዩኣር ስታ ኪዩ እንታያ ታ ኣር እንታያ ማለት እዩ
0: ለከ ዋ
1: ኩክ ሪስፖንስ ኮድ
0: ቆኑዕ መልሲ ኤደን ኣይተቃልክን ካብ ደቂ ሻዓይ እዚ ክራማት ተቐይሙ
1: ክራማት ቤልና
0: ሞራል ገለ ህበካ እዩ ክራማት ፅቡቅ ኤደን። ተስፋ ገብር ኣብ ሳልሳይ ደረጃ ኩለን ክትምልስ እየን 880 ክትዕወቲ ንስገር ዶ ቁፅሪ ምረፅ በሊ
1: ቁፅሪ
0: ፅቡቅ። እዚኣ ታሪክ ኣፍሪቃ ቆርብ ተንብብ እንተ ኮንኪ ክትምልስ እያ። እዚኣ ተስፋ ገብር ትዕወቲ ከም ብበልክ እየ። ናይ መጀመርታ ቀዳማይ ሚኒስትር ዲሞክራሲያዊት ሪፐብሊክ ኮንጎ ዝነበረን ኣብ 1961 ብሸርሒ ምዕራባውያን ሃገራት ዝተቐትለን መን ይበሃል?
1: ናይ ኮንጎ
0: ቀዳማይ ዝነበረ ማለት ናይ መጀመርታ ቀዳማይ ሚኒስትር ዝነበረ ወ
1: ፍትኖ ዕድል ትበ ንዲኻ
0: ሓራይ ሓንቲ ደቂ ኣላትኪ እንቲ ደ ካብ ንጅምር ያ ከማ ንትግባእ ግን ድዓ ናይ እዛ ክራማት
1: እቲ ጁዲት ስሚት ዋ ገላ ኣይኮነ ምሻ ጁዲት ገለ
0: ጁዲስ
1: ገለ እወታት ምንቃት ዘይቆርብ
0: ጁዲስ ኣይኮነትን
1: ሓበር ሓንሳ ዕድል ሃበና
0: ተቀይዳ ኣላታ ግዜ
1: ሓበር ሓንሳ ጆሴፍ ካቤላ
0: ጆሴፍ ካቤላ 61 የድብለክ ዘለኹ እኮ በዓል ካቢላ ዳ ማዓስቲ እዮም ነይሮም
1: ሓዊሶምና ሓዊሶምና ቆልቃለ
0: ኣብታ መጀመርታ ገለ ጥቕስ ኣቢልክ ነርክ ስምነታ ናይ መጀመርታ ተመዓራሪኽ እያ
1: እሳ ጁዲት ገለ ዝበልኳ
0: ገለ ልጊብ ክላ ነርክ መስለኒ ተደይ ተጋጊ እሞታ ግዜ ከይዳ ኣላ ኤደን
1: ሳሚንዋ
0: ሳሚንዋ ዲክልክ ኣይ ኮነትን ሞ ኤደን እንታይ ግዜ እያ ኸኢላ
1: ሓንቲ ዕድል ሞዘይ ትበና
0: ኣራይ ቀልጥፍ በል ኣብ ዓሰርተ ካሊት እቲ ታሪክ ቁርብ ፈሊጥ ከ ትኾነ ዶ
1: እሳ ነራ ታፀገም ዳ
0: ታ ፀገም እሞ ኤደን እንታይ ግዜ ኣኺላ ኣላ ስናይ ይቕሬቱ 110 ክነስግረልኪና
1: ክትግረልና ሞ
0: ሕጂ ኣኺላ እታ ግዜ ስናይ ይቕሬቱ ኣራ ግዜ ወሲድና ክነግረኪ ግን ኣፍልጦኹ ክነግረኪ ኤደን
1: ብምርጫ መርግበረልና
0: ተመሊሳ እያ ሕጂ ፓትሪስ ልሙምባ
1: ኣብ ሓንቲ መምጫርሕም ሓዘና
0: ፓትሪስ ልሙምባ እዩ ድበሃል ታመልሲ ክነግረኪ ንኻሊእ ግዜ ፍልጠት ትኾነኪ 110 ዓብት ክለኸ ኤደን ይቐኒልና ኣራይ ነመስግነኪ ናብ ካልእ ደዋሉ ክንሰግር ኢና ሄሎ
2: ሎ
0: መርሓባ መልሳ መስመር መን ክብል
2: ኣሎ ከመበሎም ናም እምበር
0: ናም መን
2: ናም ዘሩ
0: ከበይኻ ናም
2: ከባዳ
0: ባዳ ኣራይ ናሆም ንኣኻውን ፅቡቅ ዕድል ምነኤልካ ኣብ ቀዳማይ ደረጃ ቁፅሪ ምረፅ
2: ቁፅሪ 4
0: ሓራይ እዚኣ ምስ ስፖርት ምትእሳር ኣለዋ ከም ብበልካየ ክልተ ዕድል ኣለዋኻ ሓራይ ዙር ፈረንሳ ብቐፃሊ ዝካየደሉ ወርሒ መዓስ እዩ
2: ዙር ፈረንሳ
0: ቱር ዴ ፍራንስ ማለት እዩ
2: ቱር ዴ ፍራንስ
0: ኣበይ ናይ ወርሒ ዝካየድ
2: ወርሒ 6
0: ወርሒ 6 ሰነ ማለት እዩ ኣይኮነን ሓንቲ ዕድል ኣላትካ መሊስካ ለ መስ እንታይ ማለት እዩ ሓምለ
2: ሸዋ
0: ወርሒ እንታይ እዩ ወርሒ ሸዋተ
2: ወርሒ ሸዋተ
0: ሓምለ ቁኑዕ መልሲ ናዎም ሓምለ እዩ ዝካየድ ኩሉ ግዜ ኣራይ 110 ዓዊትካ ኣለኻ ናሆም ናብ ካልኣይ ደረጃ ንኸይድ
2: ንኸይድ
0: ቁፅሪ ምረፅ
2: ቁፅሪ 2
0: ቁፅሪ 2 ኣብ ባዳ እንታይ ካ ትሰርሕ
2: ኣብ ቀልዓ ዳሃሉ ኢና
0: እንታይ ትገብሩ ኣለኹም
2: ኣብ ንተዓራ ናይ ማይ ገር ንርሓሕም ኣለና
0: ምስ ናይ ዕዲ ምትእሳር ኣለዎ ማለት እዩ
2: ላላ ንሕና ፋግሮ ኢና
0: ፋግሮ
2: ታንከር ገለ ንሰቀል ኣለና
0: ታንከር ሰቕሉ ኣለኹም ፅቡቅ ባዳ ክንደይ ኪሎሜትር እያ ካብ ዓሰብ
2: ዋ መላገሲት ጌርካ ተላግሳ በቲ ቀንዲ መስመር ኣይኮነትን
0: ብቐንዲ መስመር ኣይኮነትን ወ ባዳ
2: ወይ ተላግስ ኢኻ
0: ተላግስ ኢኻ ንየማን ትጥወ
2: ንኢድ የማን ኣጥ
0: ኣራይ
2: ከማስካመስማልስ
0: ኢልካ መኸመያ ኣሎ ስራሕ
2: ስራሕ ምላ መስገን ታሓኒ
0: ቦዲ ማይ ታንከር ትሰቕሉ ኣለኹም ማይ ካኣትወይ ማለት እዩ ኣብ ፅቡቅ ተኸባቢ ብዙሕ ናይ ማይ ፕሮጀክትታት ተታሒዙ ሎ ማለት እዩ ፅቡቅ በል ምስ ስፖርት ኣሳሰረት ሕቶያ መፅሓትካ ደላ ሕጂ እውን ከም ብበልካ
2: ስኒ
0: ፕሮፌሽናል ፀወታ ቴንስ ባይታ ክንደይ ብደረጃ ግራንድ ስላም ዝልክዑ ውድድራት ኣብ ሓደ ዓመት የካይድ እንተዳ ዘይብርሃትልካ ከም ብበልካ ከብርሃልካ ክእል እየ
2: ኣብ ዓመት ክንደይ ግዜ የካይዱ ማለት እዩ
0: ኖኖ ቴኒስ ባይታ ተረዲእካ ኣሎ ሓቀ ክንደይ ብደረጃ ግራንድ ስላም ግራንድ ስላም ዝበሃሉ ዓበይቲ ውድድራት ኣለዉ እጂ ኣብ ዓመት ክንደይ ግዜ እዮም ድካየዱ እዚኦም
2: ሌላ ትምህርቲ ኣብ ናይ ኩዕሶ ጥራይና
0: ነድንኮይናዋቃ እንዳ ሰሚዕካ ይትፈልጥን ከምዚ ኣውስትራልያን ኦፕን ዊምበልደን ሰሚዕካ ይትኮኑ ናይ ዊምበልደን ገለ ፀወታ ሰሚዕካ ይትፈልጥ ከም ዓይነት ማለት እዩ ከምዚኦም ሰ ክንደዮም እቶም ወለድራት
2: ሃገር ገለ ግበረልና ፔተር ቁሩብ
0: ምርጫ ክበካ
2: ሃገር ትገብረልና በር ቁሩብ ተ
0: ምርጫ እሞ ክበካ
2: ምርጫ
0: ዋ
2: ዋ ኣርባዕተ ግዜ ደ
0: ቆኑዕ መልሲ ገሚትካ ዲኻ ግምት ፅቡቅ ገሚትካ ኣውስትራልያን ኦፐን ፍሬንች ኦፐን ዩኤስ ኦፐን ዊምበልደን ዝበሃል እዮም ማለት እዩ ሓራይ እሞ ናብ መወዳእታ ደረጃ ንስገር ናሁ
2: ንጉየ ንኸ ንስገር በ
0: ቁፅሪ ምራፅ
2: ኣርባዕተ
0: ኣርባዕተ ሓራይ ሓራይ ከም ብበልካ ተሓቶ ኣርእስቲ ናይታ ኣብ ታሪክ ዩቲዩብ ብብዝሒ ዝተረየት ቪድዮ ጥቐስ
2: ኣምንታይ
0: ኣብ ዩቲዩብ
2: ኣብዩብዙሕ
0: ክሳብ ሕጂ ብብዝሒ ተረያ ደላ ክሳብ 16 ቢልዮን ቪውስ ወይ ተረያ ኣላ
2: ፊልም ድያ ሕዚያ ደርፊ ካ ፊልም ድያ ወላ ደርፊ
0: ገርያ ከምዚ ሓውሲ ደርፊ እያ ከምዚ መዝሙር ዓይነት ከምዚ ናይ ቆልዑ
2: ኣብ ናይ ሃገርና ድ ወላ ብሳይ
0: ኖ ናይ ዓለም ደረጃ
2: ናይ ዓለም ደረጃ እዩ ዓለም ደረጃ
0: ኣብ 216 እንድያ ተፃዒና
2: 216
0: ተፃዒና ኣብዚ 1 ዓመት 16 ቢልዮን ቪውስ ረኺባ ኣላ ማለት እዩ
2: 16 ቢልዮን ፈታ ክወፅሑ ክንዲ ርእየማ ወደ
0: ደጋጊሙ ማለት እዩ ሓደ ሰብ ደጋጊሙ ደጋጊሙ እዩ ዝርያ ማለት እዩ ብዙሕ ሰብ ደጋግመ እና ደጋገመ ይርያ ቲቪቦኸም እዩ
2: ደጋጊሞ ብላይ ኪቦም ኣሎ
0: ፅቡቕቲ እያ ማለት እዩ ተፈትያ ስለዚ ተኸይዳ ኣላ ግዜኻ እናሆም
2: መርቲዓ ናይ ሸ ከቢዳት ና ገለ ሓገዝ ተረኸብና የለና ዲና ገላ ንፈት ግበረልና ፔተር ሓገዝ ገለ
0: ወላ ሓንቲ የብላን ሓገዝ እያ ሳልሳይ ደረጃ
2: ዋዋ ወላ ሓንቲ ሽተ ንበራ ንፈት ገለ ግበረና ኣንፈት ገለ
0: ወላ ሓንቲ የብላ እዚኣ
2: ወላ ሓንቲ
0: እሞ ምርጫ ክበካ ምርጫ ክበካ ናይ መወዳእታ በልፅም ስማዓኒ
2: ምርጫ
0: ሰለስተ ምርጫ ክበካ እየ ምረፅ ኣራይ
2: ኣራይ
0: ቤቢ ሻርክ ዳንስ
2: ቤቢ ሻርክ ዳንስ
0: ኩዊት ገርል ዳንስ ቦይስ ኤንድ ገርልስ ዳንስ
2: ቤቢ ሻርክ
0: ቤቢ ሻርክ ቆኑዕ መልሲ ኣብ ሓንጎልካ ፀኒሓ ተኸውን እያታ ደርፊ
2: ወዛ ናይ ቆልዑት መፃወቲት ገለ
0: ደካ ዋ ልካ ፈሊጥካ ኣለዋ ኣብ ሓንጎልካ ስለ ፀናሕት ኢካ መሊስካ እሞ 880 ተዓዊትካ ኣለኻ ናም ተሳትፎካ ይፈለየና ኣብ ስራሕካ ከዓ ዓወት ንምነየልኩም ይቀኒየልና ምስ ብፆትካ ኣራይ ናብ ካል ደዋሉ ክንሰግር ኢና ሎ መርሓ መልሳ መስመር መን ክብል
3: ዮሳን ይበሃል
0: ዮሳን ዮሳን መን
3: ዮሳን ሃካኣፍ
0: ዮሳን ካበይ ኺ
3: ካብ ዓዲሰግዶ
0: ዓዲሰጉዶ ሓራይ ፅቡቅ ዕድል ምነየልከ ዮሳን ቁፅሪ ምረፅ ቀዳማይ ደረጃ
3: ቁፅሪ ሰለስተ ትህሉ ዶ
0: ኣላ ሓራይ ምርጫ እንድያ እዚኣ
3: ኣራይ
0: ሓንቲ ዕድላ ዘላት ክባለቲ ጠንቀቂል ኢል ክመልሲ ከም ብበልክ ከም ኣልባሳት ታሪካዊ ፍፃሜታት ክብርታት ኣፋዊ ኣታታት ልምድታት ስነ ምግባር ዝኣመሰለ ባእታታት ባህሊ ኣብ ምንታይ ይሕቆፍ ሀ ታሪክ ለ ባህላዊ ውርሻ ሐ እምነት መ ስነ ጥበብ
3: ባህላዊ ውርሻ
0: ቆኑዕ መልሲ

0: ኣራ ዮሳን 110 ዓዊት ክለኺ ናብ ካልኣይ ደረጃ ንኺድ
1: ቁፅሪ ስለ ዳሕዞ
0: ቁፅሪ 3 ኣላወ ኣብ ሳልሳይ ደረጃ ቁፅሪ 3 ስፖርት ከመይ ኸ
1: ዋይ ስፖርት ራ ሕማቅ
0: ዋ ሞዚያ ክልተ ዕድል ክህበክ እያ ንክትምልስ እያ ከም ብበልክ እየ ጥንቀቂልክ ስሚዕታ ሕቶ ብዝዓተረቶም ብዝሒ ዋናጩ ኤፍኤ ካፕ ኣብ ቀዳማይ ተርታ እትስራዕ ክለብ መን እያ
1: ኤፍኤ ካፕ ዝወሰደት ዝበዝሓ ማለት ድ
0: ያወ
1: ኣብ ፕሪምየር ሊግ ዶ ትኸውን
0: ኤፍኤ ካፕ ይለክኮ
1: ኣብ ቀዳማይ ተርታ ትስራዕ ማንቸስተር ሲቲ ዶ ትኸውን
0: ኣይኮነትን ሓንቲ ዕድል ተሪፋ ተጠንቀቂ
1: ሓሳበል ዓተረቶ ወንጭ ፈዳንታ ኣበይ ናይ ሊግ ትርከብ ሂንት ፍለን ትፈልዶ
0: ከተንጨዕያ እንደ ክተ ይበክና ዓራ የ ኣብ ፕሪምየር ሊግ እያ ትርከብ
1: ኣርሰናልያትኮንኣርሰናልያትኮንቆኑዕ
0: መልሲ
1: ኣርሰናልያ
0: ዓራይ ንክዶ ንክዶራይ ስትሬት 3 ሕጂ ተደኣ ተዓዊትክ 88 ክኾነልኪ ከም ብበልክ ታሕቶ
1: ሓራይሽ
0: እዚኣ ከዓ ክልተ ዕድል ክህበኪ መፅሓፍ ተንብብል ኢኸ
1: ወድሓኒ ከመይ ዓይነት መፅሓፍቲ እያ ምስ ምንታይ ዓይነት መፅሓፍቲ እያ ትተኣሳሰር
0: ምስ ናይ ግጥሚ
1: ዋይ ግጥሚ ሓራይ በልሓ ንፍትን
0: ራይ ከም ብበልክ
1: እሺ
0: መፅሓፍ ሕሩይ ቅንየት ፀሊም በረድ ኣብ 215 ዝደረሰ መን
1: እንታይ ትብልልካያ ታርእስቲ
0: ሕሩይ ቅንየት ፀሊም በረድ
1: ሕሩይ ቅንየት ፀሊም በረድ ሰሚዐ ዘይተደጥካ ኣርስታውና
0: ግጥሚ ብዙሕ ኣይኮንክን
1: ግጥሚ ብዙሕ ኣይኮንኩን ንሽተይ ሂንቶ ክበል ትኽእል ዶ
0: ከመይ ማን ገብር ዓይነት ዓይነት እዩ
1: ዋሱ መንስተይ ሬንጅ ናይ ዕድሚ እዩ ዋላ ኣትሊስ
0: እምባ ክንድብለሉ እዚኣ ሳ ዕድሚ ሳ ይፈለጥና እየ
1: ኣትፈልጦ ዶ ዋይ ወደ ሓንቲ እየ ክብላ ዘይክእል ከዓ ንዚኣሲ
0: እታ መፅሓፍ ናሕር ደየን በብክያ ክትፈልጥ እያ ሸጋሪት ሓቂ ዘረባ
1: ዋይ ግጥሚ ኣ ሞ ክንሓቲ ትኽእል ድ
0: ቀልጥፊ 30 ሰካሊት ክህበክ እየ ልካ 30 ዋ ግዜ በሊዕና ኣለና እታ ግዜ ተኸይዳ ኣላ ቀልጥፊ
1: ቹስ ከኒ ዋላ ኣትሊስ
0: የብላን ምርጫ እዚኣ
1: ንሃቂ ቅነት ፀሊም በረድ
0: ሞሳን እታ ግዜ ኣኪል ኣላ
1: ወይ እዚ ንሽ ምዶ ኸውን እዚ ናይ ትራዲሽናል ዝገብር ሞኖ ንሽ ግጥሚ ዘ ዝገብር ናይ ወይኖ ወለደ ትደፊ ናይ ኤርትራ እንድያ ቅነት ፀሊም በረድ
0: ዮሳን
1: ወይ
0: ወልሓንቲ ክፍልጠይካልኩም ፍልጠይ ካልክን ታ 220 የላን ማለት ምስናይ ቅረት እዩ ጋዜጠኛ እንደራስን ተስፋኣለም ገብረ ስላሴ ጫረ እዩ ሓራየሳን ቆርባ ገለ መፅሓፍቲ ንቢብክ ነርክቶ ትኾነ ናይ ግጥሚ ሰንጥቐስተ ተብል እየን ገለ ምርጫ ጌርና ዕድል ማሃብና ክሰ ግን ካብታ ግጥሚ ውፅእ ኢልክ ስለ ዘለኽስ 110 ኣክለኪ ራይ ሓራየሳን ይቀኒልና ምስ መደብ መልሳ ምስ መሪኹም ዘለኹም ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ቁፅር ቴሌፎንና 122454 ከምን 122474 እዩ እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገሚ ክንምለስ ኢና

0: ምስ መደብ መልስ ኣብ መስመር ኣለኹም? ኣብ መስመር ሰብ ኣለና። ሄሎ ሄሎ ሄሎ ሄሎ ሄሎ
1: ሄሎ
0: መርሓባ። መልስ ኣብ መስመር መን ክብል?
1: ሶልያና ይበሃል።
0: ሶልያና? ሶልያና መን?
1: ሶልያና ገብረ መስቀል።
0: ካበይ ኸ ሶልያና?
1: ካብ ዓዳይ።
0: ዓዳይ? ኣራይ ሶልያና፣ ፅቡቅ ዕድል ምነየልኪ። ኣብ ቀዳማይ ደረጃ ቁፅሪ ምረፂ 1 2 5 6 7 8 9 10 ኣለዋ። እዚኣ ሓንቲ ዕድል እያ ዘላትኪ፣ ጥንቀቂ ኢልክ መልሲ። ካም ብበልኪ ብመንግስቲ ኤርትራ ዝሕተማ ዘለዋ ጋዜጣታት ጠቐሲ እየን።
1: መንግስቲ ኤርትራ ዝሕተማ ዘለዋ ጋዜጣታት
0: ጠቐሲ እየን።
1: ሓዳስ ኤርትራ
0: ሓደ፣
1: ኤርትራ ኣልሓዲሰ
0: ክልተ፣
1: ኤርትራ ተሓዳስ፣ ኤርትራ ፕሮፋይል።
0: ኤርትራ ፕሮፋይል ኣራይ
1: ተራርዕትካ ብትግረ ኤርትራ
0: ኣብዚያ ልካ
1: ኣይመፀትን
0: ኣላታ ትግረ ተንካሎ ፅቡቅ ኣለኹ።
1: እታ ትግረ ዋይ እዚኣ ተሓዳስ
0: ኣይኮነትን
1: ኣይኮነትን እስከ ሓንሳብ ካሓትቶ
0: ኣራይ ዒስራ ካሊት
1: ሓዲሰ እንታይ ኮነት
0: እንታይ ግዜ ትኸይዳ ኣላ
1: ብትግራ ኣላ ናይ ቋንቋ ይኮ ክሳይ ኮይኑ በር ቀሪባ ክዶ ከም ፃፈ ርዶ ቀሪባ
0: ወዝበዝሐ ክፋላ ስለ ዝመለስኪ ሓቂ ዘረባ ኮ ከም ዝመለስኪ ክንሓስባ እንዲና ግን ኣፈቶኺ ኤርትራ ሓዳስ እያ ትብል።
1: ኤርትራ
0: ሓዳስ እያ ራይ። ናብ ካልኣይ ደረጃ ንኺድ ቁፅሪ ምረፂ።
1: ቁፅሪ ክንደይ ኣለዋ?
0: ኣብ ካልኣይ ደረጃ ቁፅሪ ሓደ ኣላ፣ ኣርባዕተ ኣላ፣ ሽዱሽተ ኣላ፣ ሸሞንተ፣ ትሽዓተ፣ ዓሰርተ ክራማት ከሚ ኣለዉ ዓዳቂ
1: ክራማት የለን ሎም
0: ዓመት ሎም ዓመት ኣብ ዝሓለፈ ሰሙን እውን ከምኡ ኢልና ነይሩ ካብ ዓዳቂ ቅድሚ ክልተ ሰሙን ዝሒላ ያ ደላ በለ
1: ዝሒል እዩ ዘሎ ክራማት ሎሚ
0: በዛ ዓዲ ደቂ ሻሒ ከዓ መሊእ ሎ ኢሎሞ
1: ክንከምዓዲና
0: ፀኒሕና ከያደ
1: ሄደኒ
0: ዓቀሲ ኢሉ መፅኸም ሓራይ ከም ብበልከ እዚኣ ምርጫ እንዲያ ሓንቲ ዕድል እያ ዘላትኪ
1: በቃ ሓራይ
0: ዝነውሐ ኣዋርሒ ዝወሰደ ወራር ስርዓት ደርግ ኣየና እዩ? ሀ ሓምሻይ ወራር፣ ለ ሻድሻይ ወራር፣ ሐ ሻብዓይ ወራር።
1: ዝነውሐ
0: ግዜ ዝወሰደ ንነዊሕ እዋን ዝተካየደ ማለት እዩ።
1: ንነዊሕ ግዜ ዝተካየደ
0: ሓምሻይ፣ ሻድሻይ፣ ሻብዓይ። ኣንታይ ዕድል እያ
1: ኣሳበል ክሓስብ ክሓተላ

0: ሞታ ጊዜ ትኸይድ ኣላ ሶልያና
1: ተቃሪባ
0: እንታይ ትገብር ኣለ ንመፅሓፍ እ
1: መፅሓፍ መፅሓፍ ዝበል ዘሎ
0: መፅሓፍቲ ግንፅል ኣለኸ እንታይ ዝብል መፅሓፍ
1: መፅሓፍ ሃይላይት ዘላ ከለ ግንባር ናፋት
0: ሜጌር ፈለጥናዮ ዘለና እዛ መፅሓፍ በብግዜ ነቲ ሻርሻይ ወራር ኮነትን ሻብዓይ ወራር እያ ሓሙሽተ ዋርሕ ዝኸውን እዩ ተካይዱ ካብ መጋቢት 26 ስጋብ ክፍላ ናሓሰ 983 ራይ ንኣፍለጦ ተኾነ ክሰልያና ይቀኒልና ራይ ናብ ካልእ ደዋሎ ንፀግር ኢና ሄሎ መንሳ መስመር መን ክብል መን ኣሚር ሓርይ ኣሚር ኣሚር መን
2: ኣሚር መሓመድ
0: ካበይ ካ ኣሚር
2: ኣኽርያ
0: ሓራይ ኣሚር ፅቡቅ ዕድል ምንየልካ ኣብ ቁፅሪ 1 2 6 8 10 ኣለ
2: ዓሰርተ
0: ግበረ እዚኣ ምርጫ እንድያ ስታሪክ ምትእሳር ኣለዋ ወዲ ክንደይ ዓመት እያ ኣሚር
2: ወዲ
0: 23 ኣብ ታሪክ ትግደስ ድኻ ክትግደስ ተዳ ኮንካ ትምልሳ ኢኻ ክንብበልካ እየ
2: ድሓን ፍትና
0: ፅቡቅ ኣብ ህዝባዊ ግንባር ሕጊ መርዓ ዝፀደቀሉ ጉባኤ ሀ ቀዳማይ ውድባዊ ጉባኤ ለ ካልኣይ ውድባዊ ጉባኤ ሐ ሳልሳይ ውድባዊ ጉባኤ ተዳደ ተረዳትካ ታሕቶ ካብርሃልካ ክእል ኣብ ህዝባዊ ግንባር ሕጊ መርዓ ዝተኣወጀሉ ክምርዓዊ ተጋደልቲ ንክምርዓዊ ክዛመዱ ዝተኣወጀሉ ማለት ምስ ካልእ ምስኡ ተኣሳሰረ ሕግታት ረድያትካ እንጂ ፍቐድ ዝኾነሉ ማለት እዩ ሀ ኣብ ቀዳማይ ውድባዊ ጉባኤ ለ ካልኣይ ውድባዊ ጉባኤ ሐ ሳልሳይ ውድባዊ ጉባኤ መዓሲ ፀዲቕ እቲ ሕጊ እያ ታሕቶ እጀዋ ካብታ ግዜ ኸ ሓንቲ ደቂቃ ይረላትካ ሳልሳይ ኣይኮነትን ኣሚር ምስናይ ቅሬቱ ኣብ ቀዳማይ ውድባዊ ጉባኤ ናይ 977 ንኣፍልጦ ተኾነካ ንካሊእ ግዜ ኣራ ይቀኒልና ነመስግነካ እሞ ብኣሚር መደብና ክንዛዝም ኢና ዝኸበርኩም ተኸታተልቲ ኩልኹም ዝደወልኩም ደዊ ኢልኩም መስመር ክትኣቱ ዘይከኣልኩም ነቲ መደብ እውን ዝተኸታተልኩም ሞ ንኩላትኩም ነመስግን ዝመፅእ ሰሙን ኢና ክንራኸብ ሓቀኒ እዩ

ብርቲ ከተማታት ለንደንን ማንቸስተርን ብሽዱሽተ መስከረም ኣብ ዘካይድዎ ፅምብላ ቦምበር ህግደፍ ለንደንን ከባቢያን ኣቶ ሓድጉ ዕቑባ ልደት ንታሪኻዊ ድሕረ ባይታ ባሕቲ መስከረም ኣመልኪቱ መግለፂ ድሕሪ ምቕራብ ብክቡር ዋጋ ዝተረጋገፀት ናፅነትን ዝተዋሕሰ ልውላውነትን ብስኒትን ሓድነትን ምዕቃቡ ሓላፍነት ወለዶታት ከም ዝኾነ ገሊፆም ፍፃሚ ጉዳይ

0: بل حلفي قنصلاوي قدياتات سليمان حسن دما حجون كم زيقاتات ابتحتي حانت صندوق تتأميرنا نزقت منا كلو تتصابوتات بنقحات كن مكت مدرخ زسك منا حلفنات كم زغونا حبيرو بتمسا صالي بحموش شمس كرم اب ستوكهولم اب ستغيري تصنبلا بومبر هكدف اب تاكتما اتو زور انكيدانا بحت مسكرم علته بسرات نتاريخاوي حريان مسجار نابعد قاو تقادلون بتحادة مسر رئيسة وصانة هزبي إرترا بيقو بطا ترقيسو كتشفلق كمزي كالدما بتكالي زمسكرت عززتي علت مخانا قليتو حالا في كونسلاوي قدياتاتو يمانا قبركيدان بوغنو بتس عبوتا زدتو غلف عدلان مخاس ملو عقمنا قبل معاتن هنساتن حقر بموفار حدر زغبالن تاريخ زسرحن ولدو قبل ممل مال بحلافنت موسا كمزدلي اغنزيبوهم ኤርትራውያን ንብርቲ ከተማታት ዩቱበሪ ኡፕሳላ ያቭለን ቬስትሮስ ቦርሌን ኡስትርሽንድ ኡሩብሩን ካልኦትን ድማ ተመሳሳሊ ፅምብላት ከም ዘካየዱት ህዝበ ፀሓና ሓበሬታ ኣፍሊጦ እዚ ከምዚ ኢሉ እንከሎ ኤርትራውያን ንብርቲ ፓሪስን ከባቢያን ፈረንሳ ብምኽንያት ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልስን መበል 50 ዓመት መምስራት ቤት ትምህርቲ ሰውራን ኣብ ዝወደቦ ድርብ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ህዝቢ ኤርትራ ናፅነቱን ክብሩን ንምጉንፃፍ ብሓደ መስከረም ዝጀመሮ ዕጥቃዊ ቃልሲ ድሕሪ ናይ 30 ዓመታት መሪርን ፅንኩርን ጉዕዞ ገሊ ንገዛእቲ ስርዓታት ኢትዮጵያን ዘረያቶምን ስዒሩ ናፅነቱ ከም ዘረጋገፀ ኣረድዩ ኣብቲ ኣጋጣሚ ኣብ ቤት ትምህርቲ ሰውራ ዝተምሃረ መንእሰይ ብስእልታት ዝተሰነየ መግለፂ ኣቕሪቦ ብዜካዚ ኤርትራውያን ነበርቲ ኦስትርያ ኣብ ዘካየዶ ፅምብል ኣቦ እምበር ማሕበር ኮማቶ ዕቕባይ ኣባዲ እቲ ፅምብል ኪኖ ዝኽሪ ሓድነትናን ጥምረትናን ኣትሪርና ንዝያዳ ዕቤትን ብልፅግናን ሃገርና ክንሰርሕ መብፅዓና እንሐድሰሉ ከም ዝኾነ ኣረጋጊጾ
1: ጨንፈር ሃማመተ ዞባ ደቡብ ኣብ ሃገራዊ ምርመራ 12 ክፍል ዓመተ ትምህርቲ 225 226 3 ልዕሊኡ ነጥቢ ንዘምፅኡ ተምሃሮ ብ8 መስከረም ኣብ ደቂ ኣምሓረ ሽልማት ደንደን ዓዲሉ ኣብዚ ንሓምሻይ ግዜ ዝተኻየደ ስነ ስርዓት ምዕዳል ሽልማት ደንደን 34 ደቂ ኣንስትዮ ዝርከብኦም 77 ተምሃሮ ተሸሊሞም ብደረጃ ዞባ ቤት ትምህርቲ ካልኣይ ደረጃ ድባርዋ 45 ተምሃሮ ብምሕላፍ ጎብለል ክትከውን ከላ ደረጃ ቤት ትምህርቲ ባና ሓርነት ብ44 ካልኣይ ቤት ትምህርቲ ካልኣይ ደረጃ ደቂ ኣምሓረ ድማ ብ33 ተምሃሮ ሳልሳይ ደረጃ ከምዝሓዛ ፀብጻብ ጨንፈር ትምህርቲ የነፅር ብደረጃ ንኡ ዞባ ድማ ንኡ ዞባ ደቂ ኣምሓረ ቀዳመይቲ ብምዃን ናይ ኣፍልጦ ወረቐት ምስክር ተዋሂብዋ ካብዞም ሎም ዓመት ልዕሊ 3 ነጥቢ ብምምፃእ ንሽልማት ዝበቕዑ ተምሃሮ ቶማስታት 84 ሚእታዊት ኣብ ሻምናይ ክፍሊ ዝዕደል ሽልማት ዒንደማሶ ተዓዊቶም ዝነበሩ ምዃኖም ሓላፋ ማመት ኣብቲ ኣብ ንኡ ዞባ ደቂ ኣምሓረ ኣቶ ፊልሞን መስፍን ገሊጹ ኣማሕዳር ንኡ ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ብወገኑ ተምሃሮ ረኺቦሞ ዘለዉ ሽልማት ዝያዳ ሓላፍነት ከም ዘሰኩሞም ተገንዚቦም ኣብ ዝመፅእ ናይ ኮሌጅ ትምህርቶም ዓፀፋ ክፅዕሩ ዘኻኺሩ ካብ ኣብያተ ትምህርቲ ንኡ ዞባ ደቂ ኣምሓረ ዝኾኑ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት 154 ናይ ዲግሪ 94 ድማ ናይ ዲፕሎማ ውፅኢት ከም ዘምፅኡ ዝፍለጥ እዩ ኣብ ኣፍዓበትን ከባቢኣን ገምጋም ትግባር መደባት ልምዓት ብምክያድ ቀጻልነቱ ንምርጋፅ ዝዓለም ኣኼባታት ተቓኒዑ እቲ ብኣማሕደረ ንእዞብ ኣፍዓበት ኣቶ ኣሕመድ ማሕመድ ኑር ረጀብን ብሓላፊ ኣገልግሎት ትምህርቲ ኣቶ ሙሳ ኣድምን ካብ 4-6 መስከረም ዝተመርሐ ኣኼባታት ብቐንዱ ኣብ መደባት ምዕቃብ ማይን ሓመድን ቀረብ ኤሌክትሪሲቲ ማሕበራዊ ኣገልግሎታት ከምኡውን ኩነታት ክራማትን ሕርሻን ዘተኮረ እዩ ነይሩ ኣዋሃዲ መደብ ንኡስ ርቡሕ ቃፅዖ ሕርሻ ብቲ ንኡዞባ ክኢላ ልምዓት በቕሊ ኣቶ ዓብዱራሕማን ያቆብ ኣብ ዝሃቦ መግለፂ ካብ 224 ጀመረ ትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ካብ ንእሽቶ ቃፅዖ ብርኩት ምህርቲ ንምርካብ ዝዓለመ ሜላ ከም ዝኾነን ኣተባብዓ ኮይኑ ከም ተረኽበን ብምጥቃስ ኣብ ረብሓታቱ ዘተኮረ መግለፂ ሂቡ ኣብ ንኡዞባ ጊንዳ እትርከብ መደበር ፈልሲ ማያድ ከምኦም ሎም ዓመት ዝሰላሰል መደባት ምግራብ ንምዕዋት እኹል ፈልስታት ኣዳልያ ምህላዋ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ኣማኒኤል ኪዳን ሓቢሩ እቲ ፈልስታት ኣብቲ ዝድለ ደረጃ ንክበፅሕ ከከም ዓይነቱ ካብ ወርሒ ክሳብ 4 ወርሒ ከም ዝወስድ ብምግላፅ ምንቁልቋል ትሕዝቶ ትሕተ ባይታዊ ማይ ግን ነቲ ናይ ምድላዊ ፈልስታት ዓቕሚ ከም ዝደረቶ ረዲኡ ዝበዝሕ ዝዳሎ ፈልስታት ምስቲ ከባቢ ዝሰማማዕ መበቆላዊ ከም ዝኾነ ብምጥቃስ ድማ እዚ ብቐንዱ ነቲ ሓደጋ ምፅናት ዘንፀላለዎ ዓይነታት ኣግራብ ንምትካእ ዓብ ዝተዋፅኦ ከም ዘለዎ ዛጊት ኣብ ኣብያተ ትምህርቲ ኣብያተ እምነት ትካላት መንግስትን ጎደናታትን ዝተተኽለ ከዓ ኣብ ፅቡቅ ደረጃ ከም ዝርከብ ገሊፁ ኣካየድ ስራሕ ናይታ መደበር ፈልሲ መንእሰይ ዮናስ ግርማይ ብወገኑ ተራ ናይታ መደበር ኣብ ንጥፈታት ምግራብ ዓብ ከም ዝኾነ ብምሕባር ዜጋታት ንዝተኸልዎ ፈልስታት ግቡእ ምክትታልን ክንክንን ክገብርሉ ተላብዮም

ዝስዕብ ዜናታት ሃገራት ወፃኢ ኩራት ኣዘትና ንምክታልኩም ደጊምና ብክብሪን ዕደም ዜና ወፃኢ ኣሜሪካን ኢራንን ዘካይድኦም ምልውዋጥ መጥቃዕትታት ናብ ሎሚ 9 መስከረም ኣብ ዘውጊ ሕለይ ተቐፂለንኦ በዚ መሰረት ማእከላይ እዚ ኣሜሪካ ብልዕሊ 5 ናይ ነዳዲ መራኽቢ ኢራን መጥቃዕቲ ከም ዘካየደ ክሕብር ከሎ ሓለዋ ሰውራ ኢራን ድማ ብልዕሊ 2 መራኽቢ ኩናትን 8 ናይ ነዳዲ መራኽብን ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዝፈፀመ ገሊጹ ብዘይካዚ ኣብ ዮርዳኖስ ኣብ ልዕሊ ዝርከብ ማዓስከር ኣሜሪካ ናይ ሚሳይል መጥቃዕትታት ከም ዘካየደ ሓለዋ ሰውራ ኢራን ኣፍሊጡ ኣሎ ሓይሊ ኣየር ዮርዳኖስ ካብቲ ዝተተኮሰ 20 ሚሳይላት ኢራን ነቲ 18 ዕላምኡ ከይወቕዐ ከሎ ከም ዘምኮኖ ክሕብር ከሎ ኢራን ግን ነቲ ዝድሊ ዕላማ ከም ዝሃረመ ረዲኣ እዚ ብከፊል ዕሪፉ ድሕሪ ምፅናሕ ዝቕፅል ዘሎ ምልውዋጥ መጥቃዕትታት ንፀጥታ ዞባ ማእከላይ ምብራቕ ብሓፈሻ ንፀጥታ መፃቦ ሆርሙዝ ድማ ብፍላይ መሊሱ ክሪርዎ ኣሎ ከም ሳዕቤኑ ዋጋ ነዳዲ ብደረጃ ዓለም ንበርሚል ኣስታት 100 ዶላር ከም ዝበፅሐ ማዕከናት ዜና ኣቃሊሐን ኣሜሪካን ኮሎምብያን ምምዕባል ቁጠባን ፀጥታ ናብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምምዕ ከም ተፈራረመ ሓቢረን እቲ ስምምዕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ትማለ 8 መስከረም ምስ ላዕለ ወሰብ መዚ ኮሎምብያ ብዘካየዶ ርክብ ተበፂሑ እዩ እዚ ኣብ ኮሎምብያ ዝተኸተመ ክልተ ውዕል ንምምዕባል ብርቂ ማዕድናት ህንፀት ንሰላማዊ መዓላ ዘገልግል ኒክሎሳዊ ትካላት ናፃ ንግድን ምቁፃር ዘይሕጋዊ ምስጋር ዕፀፋርስን ዘጠቓልል ምዃኑ እውን ተገሊጹ ኣሎ እቲ ነፃ ንግዳዊ ውዕል ንመጠን ቀረፅ ብልዕሊ 80 ዘጉድል ብምዃኑ ኣብ ምምዕባል ንግዳዊ ዝምድና ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት እዚ ከምዚ ኢሉ እንከሎ ኣሜሪካ ንኮሎምብያ ኣብ ፀጥታዊ መዳይ ዝውዕል 1 ቢልዮን ዶላር ደግፍ ክትገብረላ ምዃና ኣፍሊጣ ኣላ ጀርመን ንዩክሬን ፓትሪዮት ዝተሰሚየ ስርዓተ ፀረ ሚሳይል ብህፁፅ ከም ትልእኸላ ኣፍሊጣ እዚ ብቐጥታ ካብ መኽዘና ፅዋራ ዝለኣኽ ዘመናዊ ፀረ ሚሳይል ነቲ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ መጥቃዕትታት ንምግታእ ሓጋዝ ምዃኑ ሚኒስተር ምክልኻል ጀርመን ቦሪስ ፒስተርዮስ ገሊጹ እቲ ፀረ ሚሳይል ኣብ ዝሓፀረ እዋን ናብ ዩክሬን ክበፅሕ ምዃኑ ዝገለፀ ሚኒስተር ፒስተርዮስ ሃገሩ ተወሰኽቲ ድሮናትን ተተኮስትን ከም ትልእኸላውና ነፂሩ ኣሎ ጀርመን ንዩክሬን ትገብሮ ፅንሐት ወታደራዊ ደገፍ ብዓይነትን መጠንን ክብ ከተብሎ ምዃን እያ ትገልጽ ድሕሪ 222 ኣስታት 58 ቢልዮን ዶላር ዝግመት ወታደራዊ ደገፍ ንዩክሬን ዝለኣኸት ጀርመን በቲ መጠን ድሕሪ ኣሜሪካ ካልአይቲ ተሰሪዓ ኣላ ኣሜሪካ ኣብ ውሽጢ እዚ 4 ዓመታት ንዩክሬን ኣስታት 75 ቢልዮን ዶላር ወታደራውን ፀጥታውን ሓገዝ ከም ዝለኣኸትላዮም ፀብጻባት ዝጠቕሱ 6 ሃገራት ኤውሮጳ ማለት ሽወደን ፊንላንድ ኖርዌይ ዴንማርክ ፈረንሳን ኢጣልያን ከካይድኦ ፀንሓ ብኤሌክትሮኒካዊ መሳርሕታት ዝተደገፈ መስርሕ ምምሃርን ምስትምሃርን ናብ ወረቐት ንምምላሱ ይስርሓ ከም ዘለዋ ገሊፀን እተን ሃገራት ነስጉምቲ ዝወስዳ ዘለዋ ብደገፍ ኤሌክትሮኒካዊ መፅሓርሕታት ክካየድ ፀንሐ መስርሕ ምምሃር ንብቕዓት ተምሃሮ ከም ዝነከዮ ድሕሪ ምግምጋም እየን ብተንቀሳቀስቲ ቴሌፎናት ታብለታትን ካልእ ኤሌክትሮኒካዊ መሳርሕታትን ዝሰላሰል መስርሕ ትምህርቲ ብፍላይ ንናይ ምፅሓፍ ምንባብ ምዝካርን ምስተውዓልን ዓቕሚ ተምሃሮ ዘዳኽም ኮይኑ ከም ዝረኸቡ እየን ገሊፀን ዘለዋ ተምሃሮ ብመገዲ ኤሌክትሮኒካዊ መሳርሒታት ምስ ማሕበራዊ መራኸቢታት ብቐረባ ክረኸቡ ስለ ዝኽእሉ ካብ ስሩዕ ትምህርቶም ክጥምዘዙ ዝለዓለ ተኽእሎ ከም ዘለዉ እዩ ዝጥቀስ ነቲ መደብ ንምትግባር ባጀት ሰሊዐን ተበጊሰን ንህላወን ዝፍለጥ ኮይኑ ኖርዌይ ብዝወሰደቶ ስጉምቲ ዛጊት 96 ናይቲ መባእታ ደረጃ ዝካየድ መስርሕ ትምህርቲ ብወረቐት ቀይራቶላ ብኤሌክትሮኒካዊ መሳርሒታት ዝካየድ መስርሕ ትምህርቲ ግቡእ ምክትታልን ምመያን ምስ ዘይግበረሉ ካብ ጥቕሙ ጉድኣቱ ከም ዝዓብዮም ክኢላታት ዝጠቕሱ ብሪጣንያ ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ዘይሕጋዊ ፖሊሲታት ብምቅዋም ኣብ ልዕሊ ኣገዳ ከም ዝወሰነት ሓቢራ እቲ እገዳ ካብቲ እስራኤል ብዘይሕጋዊ መገዲ ዜጋታት ኣስፊራትሉ ዘላ ምዕራባዊ ገማግም ናብ ሃገሩ ዝኣቱ ፍርያት ዝኽልክል ምዃኑ ሚኒስተር ጉዳያት ወፃኢ ብሪጣንያ ኤድ ሚሊባንድ ገሊጹ እቲ ስጉምቲ እስራኤል ኣብ ምዕራባዊ ገማግም ኣባይቲ ክትሃንፅ ዝኽእላ ገንዘባዊ ንዋታውን ክኢላውን ደገፍ ንዝገበሩ ውድባት ትካላትን ውልቀ ሰባትን ከም ዘጠቓልል ተሓቢሩ ብዘይካዚ ሃገሩ ንእስራኤል ትገብሮ ፀንሐት መሸጣ ኣፅዋር ከም ትድርቶ ሚኒስተር ሚሊባንድ ኣጠንቂቑ እስራኤል ኣብ ምዕራባዊ ገማግም ተሃንፆ ዘላ ዘይሕጋዊ ሰፈራታት ንሃጉራዊ ሕጊ ዝጥሕስ ንፍታሕ ክልተ ሃገራትን ንህላዊ ፍልስጤማውያንን ኣብ ሓደጋ ዘእቱን ምዃንያ ብሪጣንያ ትወቀስ እስራኤል ከም መልሰ ግብሪ ናይቲ ብልዕሊኣ ዝተወሰ

ንእገዳ ኣብ ከተማ ኢየሩሳሌም ንዝርከብ ቆንስል ብሪጣንያ ክትዓፅዎ ምዃና ሓቢራ ኣላ። ብሪጣንያ ኣብ ዝሓለፈ ዓመት ንርእሰ ምምሕዳር ፍልስጤም ከም ሃገር ኣፍልጦ ዝህብ ውሳነ ከም ዝሕለፈት ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ፈረንሳ፣ ካናዳ፣ ስጳኛን ፖላንድን ዝርከበን 11 ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ፖሊሲ ብምቅዋም ኣብ ልዕሊ ኣገዳ ከፅድቃ ከም ዝኽእል ኣሚተን። ቀንዲ መሻርክቲ እስራኤል ዝኾነት ኣሜሪካ ነዚ ብሪጣንያ ዝወሰደቶ ስጉምቲ ተቃዊማቶላ። እስራኤል ኣብ 1967 ብውግእ ኣብ ዝሓዘቶ ምዕራባዊ ገማግም ልዕሊ 700,000 ዜጋታት ኣስፊራ ምህላዋ እዩ ዝግለጽ። ኣሜሪካ ካብ ካናዳ ከተእትዎ ፀንሐት ኣልኮላዊ መስተ ንዝርከቡ ሓያሎ ፍርያት ከም ተቋርጾ ፕረዚደንት ዶናልድ ትራምፕ ሓቢሩ። እዚ ንእታዊ ሞተር ብሽክለታታትን ፍርያት ጸባን ስጋን ዘጠቓለለ ስጉምቲ ካብ መወዳእታ ናይ ዝወርሒ ህዝብ ግብሪ ከም ዝውዕል ዝገለጸ ፕረዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲኡ ኣሎ። ይኹን እምበር እዚ ሓድሽ ውሳነ ነቲ ኣብ መንጎ ኣሜሪካን ካናዳን ዝፀንሐ ንግዳዊ ዘይምቅዳው መሊሶ ከም ዘኽርሮ ብኣጉኡ ይእመት ኣሎ። ኣሜሪካ ኣገዳሲ ምስ ዝኸውን ኣብ ልዕሊ እታዊ ፍርያት ካናዳ ተወሳኺ ናይ እገዳ ስጉምቲ ክትወስድ ከም ትኽእል እውን ኣሚት ኣላ። ኣሜሪካ ኣብ ዝሓለፈ ወርሒ ናሓሰ ብልዕሊ ዝተወሰነ ፍርያት ካናዳ ናይ 50 ሚታዊ ተወሳኺ ቀረፅ ድሕሪ ምግባራ ካናዳ እውን ተመጣጣኒ ዝበለቶ ምላሽ ከም ዝሃበትሉ ዝዝከር እዩ። ነቲ ዘይምቅዳው ብዘተን ምዕራፍ ክካየድ ፀንሐ ዝርርብ ዛጊት እወታዊ ውፅኢት ክርከቦ ከም ዘይከኣለ እዩ ዝሕበር። እዚ ተኸሲቱ ዘሎ ንግዳዊ ዘይምቅዳው ንቁጠባ ክልቲአን ሃገራት ባሉታ ክፀልዎ ከም ዝኽእል እዮም ክኢላታት ዝእምቱ። ኣሜሪካን ካናዳን ኣብ ዝሓለፈ ዓመት ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዝገበራ ፀብጻባት የረድቡ። መንግስቲ ሃንጋሪ 10 ዲፕሎማሰኛታት ሩስያ ካብ ሃገሩ ክወፁ ትማሊ 8 መስከረም ኣዚዙ። እቶም ዲፕሎማሰኛታት ኣብ ዘይቅቡል ንጥፈታት ከም ተዋፈሩ ብምውቃስ እዩ መንግስቲ ሃንጋሪ ነቲ ስጉምቲ ከም ዝወሰደ ሓቢሩ ዘሎ። ነቲ ስጉምቲ ዝኾነነ መንግስቲ ሩስያ ተሪር መልሰ ግብሪ ከም ዝህበሉ ጠንቂቕ ኣሎ። እዚ ሓድሽ ምዕባለታት ንኩሉ መዳያዊ ዝምድና ክልቲአን ሃገራት ባሉታ ክፀልዎ ከም ዝኽእል ሓያሎ ወገናት ይእምቱ። ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ ትሽምቶ ሃንጋሪ ዝወሰደቶ ስጉምቲ ንዲፕሎማስያውን ቁጠባውን ዝምድና ክልቲአን ካሃስዮ እዩ ዝብል እምነት ከም ዘይብላ ሓቢራላ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክት ኣውፅኡ እዩ። ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዝተፈላለየ ሃገራት ተፀንቢሉ። ሕማመተ ዞባ ደቡብ ኣብ ሃገራዊ ምርመራ ብሉፅ ነጥቢ ንዘምፅኡ ተምሃሮ ሽልማት ደንደን ዓዲሉ። ኣሜሪካን ኢራንን ዘካይድኦም ምልውዋጥ መጥቃዕትታት ሎሚ 9 መስከረም ቀፂለንኦ። ኣሜሪካን ኮሎምቢያን ኣብ ሓያሎ ጽላታት ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። ጀርመን ንዩክሬን ፓትሪዮት ዝተሰሜየ ስርዓተ ጸረ ሚሳይል ከም ትልእኸላ ኣፍሊጣ። ሓፈሻዊ ዜናታት ተዛዚምሎም ዝተረፉ መደባትና ንሓድገኩም ወገነይ ስናይ ምሽ

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነስጋ ሕጂ ኣብ ንዳዓፅሚ ስለ ዝስራሕ ዋነ

0: ንዓፅሚ ዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ካብ መጀመርታ ኣቋቁምኡ እንዳ ዓፅሚ ተባሂሉ ብሙሉእ ትስራሕ ናይ ዓፅሚ ናይ ሃገር ሙሉእ ኣብዚኣ ትስራሕ። ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚ ናይ መጥባሕቲ ጥራሕ ማለት እዩ። ተካልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ሌት ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትኻ ትሰርሖ
1: to establish a unit or residency here it needs at least 6 specialist consultant to be in the unit
2: ከምዚ ዓይነት ኣሃዱ ከተቐውም ንዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዚ ሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ የድልዩ ኢኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲትን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ዓቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ዓቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
1: እዮም።
3: ነዚ ኩሉ ጸገማት መስበርትን ምንቃዕትን እተነጽር ካልእ ኣገዳሲት ኣህዱ ኸኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
4: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሕት ከዓ ካብ እግሪ ካብቲ ሎወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ አልትራሳውንድ መርመራታት ኣለውና። ሰለስተ ክፍልታት ማለት ዲያግኖስቲክ ዝበልና ናይ ሰለስተ ክፍልታት መርመራ ንገብረሉ ናይ አልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓልበት እዩ ማለት እዩ። ሆስፒታል ሓልበት ከዓ ቀንዲ ዕጥቁ ከዓ ምንታይ ክኾን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ምፃና ሞ ንበል እዚ ሕሙም እዚ ኤክስሬ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፊዚዮቴራፒ ወይ ከዓ ጆሶ ንክገብር ናብ ካል ዲፓርትመንት ኣይንሰደና። ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬ ካብ እንዳ ኤክስሬ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬ ጌርና ኢመርጀንሲ ትመልሶ ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
3: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሰይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣህዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
0: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅ ካ እግሪ ጠልጠል እንዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰይራ እንተመፅያትካ ውን ኢድ ተሰይራ ተመፅያትካ ዝኾነ ኣካል ናይ ሰውነትና እንድሕር ተሰይሩ መፅኡ ከተዕርዮ ክትክእል ኣለካ። ተዛዚ ዘዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅ ክእል እዩ። እቲ ስንክልና እንተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነ ናብ ዝስራሕ ናይ ብብዙሕ ነገራት እዩ ዝስራሕ እጂ ኣገዳስነቱ ዓብዩ
1: ዩኒት ኦርቶፔዲክ is doing well with the minimum
2: ኣሃዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላ ኣላ። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማህሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና።

0: ና ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግድያት ድማ ኣለዎም። እዚኦም ተተካኢ ክፍሊ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
1: But not the trauma cases, because the trauma cases we need implants. Any operation regarding the spine not needing implant, we are doing it here. But when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
2: ተርእዮ መንከስቲ ገመል እውን ካልእ ተወሳኺ ጠንቂ ናይዞም ኣብዚ ኣህዱ ዝግበሩ መጥባሕቲ እዮም። ብዛዕባ እዚ ኸ እንታይ ርእይቶ እዩ ዘለዎም ሓካይም
1: ከምኡ ዘርሶ But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one. And it will go...
0: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዘኻኽር ፈቱ። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሶ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ጸገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግድያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቱም። 50 ሚታዊት ካብኦም ድማ እቲ ዝቆስል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
1: So this is really, you have touched a very big issue that we encountered here in our hospital. Every year about 17 patients. They are victims of the camel bite, and usually in the lowland area. So when it happens, it's really a disaster, because 50 of the patient may lose their function of the hand that is affected, and the others will be managed. You see, that is a big issue. Yes.
2: ብዙይ ካዚ ካል ፍኹስ ዝበለ ሓደጋታት ዝሕከምሉ ኣህዱ ድማ ኣሎ። ካብ ዓቕሚ ናይ ዝኣህዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣህዱ መጥባሕቲ ዓፅሚ ዝለኣኹ።
3: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብኡ እዩ ዝግበረሉ። ኣብታ ራጂ መጀመርታ ምስ መፁ ራጂ ገብሩ ኣብ ራጂ ሽዑ እታ መስበርቲ ዓይነት ትርያ። ሕጂ ክምክም ኢላ እንድሕር ተሴራ ኣብኡ እዩ ዝግበረሉ። እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፅሐልካ ሽዑ ጀሶ ትገብሮ ኣንድር ኣንስቴድያካ ትገብሮ ዘዝወሲዶም ንገብሮ ምክንያቱ ንክሳሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳ ጀሶ ገብሮ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
2: ኣባላት እዚ ክፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ። ብቕዓትን ጻዕርን ናይቶም ሞያውያን መንእስያት ድማ ብከምዚ ዝስዕብ ይግለጽ።
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም። መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፊዮም እዮም ዝኸዱ። ተፈዲስና ሰዓትና ኣኺል ኢሎም ካ ንገዝኦም ኣይኮድን እዮም ከይወዳእና ዩ ንኸይድና ሕጂ ዝያዳ ግን ነዚ ኻ ከዕብይዎ ከዓ ፅቡቅ እዩ ነዚ ከዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአልና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ካባና እውን ኣለው እሳቶም ንዶ ኢሎም ሸለል ከይብልዎ ምእንትን ክሓልፉና ክኽእሉ ኣለ ዋና ንሕና ዝግበሩ ዝግበሩ ተደበልና ምስ ክሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደ ሓደ ግዜ ሸለል ብሎ እዮም ዒራ ኣለኹ ዶ ዒራ ኣለካ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን እዮ ሓሊፎምና ክኸዱ ኣለ
2: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉድሳትን ምዃኖም እዩ ዝእመነሎም ከምኡ ክኾኑ ዝገብሮም ምኽንያት እንተሎ ድማ
3: ንሕና ከምታ ንሕና ሃገር ደምፃና ንሳቶም ከዓ ነታ ሃገር ከዓኒ ነታ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ ምሂርዎም ክሰርሕሉ ኣለዎም ክሰርሕሉ ከዓ ሞር ትምህርቲ ከዓ የድልዮም
2: ፃዕራማት ሞያውያን መንእስያት ከም ዘለዉ ተገሊጹ ኣሎ ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፃዕርን ተበግሶታትን ድማ ኣሎ
1: Yeah, it is, I'm hoping that with the help of the Minister of Health and with the help of the Minister of Higher Education, that in the coming future we'll have a good number of consultants and we have good orthopedic reconstructive center for to facilitate the whole country about that. And we are also trying to push the and talk to the heads in the Minister of Health and Education that also in the periphery they have we must have also small orthopedic procedures to be done there so that to decrease our number in Halibut Hospital because sometimes we have the patient lying on the floor
0: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ ፃዕቂ ፀቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕብባር እዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ፀገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዱታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ ሕክምና ዓፅሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካድዩ ነዚ ሃገር ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ እዚ ክኾነሉ ዝግባእ ምክንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወሰኸ ስለ ዝኸይድ ዘሎ እዩ ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ ብሉፅን ውፍይን ሓኪም ኣብ ስራሕን ከሎ እውን ስኢልኩሞ ኣለኹም ብሓደጋ ትራፊክ ተጎዲእና እዩ በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊና ኣሎም በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕታይ
1: ያ ሂ ፓስ ቢካዝ ኦፍ ዘ ትራፊክ ሶ ፍሮም ዲስ ሂር ኣይ ዊል ያ ሌት ጎድ ፕሬስ ሂዝ ላይፍ ኣንድ ሌት ሂዝ ሶል ቢ ኢን ሬስት ሶ ዲስ ኢዝ ሪሊ ኢት ኒድስ ፒፕል ቱ ስታንድ ኢን ኦፍ ኢት ያ to think of it properly that we can help if they can bring us nurses from the periphery for at least 3 weeks here we train them about how to handle orthopedic procedure and then we let our doctors to go also to the periphery and we need young doctors also to come here to our unit really we need at least 10-7 doctors we need in the unit and then the other thing also to enlighten the people about We have good number of nurses in orthopedics, but most of them are female. We need male, by the way, also, because orthopedics is a tough job, you know.
2: ክፍሊ ሕክምና ዓፅሚ ሆስፒታል ሓሊበት ዘሰላስሎም ስራሓት ልዑል ጥንቅቕን ምትዕፅጻፍን ዝሓትዮም ኣብ ኣህዱ መጥባሕቲ ዓፅሚ ዝመፁ ከዓ ብፍላይ ከቢድ መስበርትን ስንክልናን ዘጋጥሞም ሰባት እዮም ትሕቲ ዕድመ ቆልዑትን ተቐዳድምቲ ብሽክለታን ድማ እቶም ቀንዲ ዓማዊል ናይዚ ኣሃዱ ምዃኖም ዝፍለጥ
3: እዚ ኢመርጀንሲ እንድሕሪኦ ክመኾንኩም ደገ ስጋዕ ድወፅ እዩ ኣብ መሬት ስጋዕ ድቁስ እዮም እዚ ከዓ ሓደጋ እዩ ቀደም ናይ ኩናት ነሩ ሕጂ ኩናት የብልና ኩሉ ሓደጋ እያ ሓደጋ እዚኣ ከዓ ብብሽክለታት መፅ እያ እሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሴሮም ሽዑንሽዑን ተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሴሮም ኣክንዲ ናባና ቐልጢፎም ዶምፅም ናብ ናብ ካልእ ሰዶ ሕጂ ንድሕር ናብ ካልእ ሰዲ ደሞ መሊስካ ሴርካ ካትዕርዮም ኣብዚ ባህላዊ ሕክምና ማለት እዩ ሴርካ ካትዕርዮም ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂእካ ክትዕርዮም ከ በበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ ካልእ እዚ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እናተባሃለ ኣብ ካልእ ሞያ ብዚ ፈሊኛ መበሎ ዋላ ገለበሎ ገለበሎ ብኣት ቆልዑት እዮም ኢዶም ተቆሪፆም ትመፁ ብጣዕሚ እዮም ድማ ድሕዙንኻ ንኣሽቱ ደቂ ሸውዓተ ደቂ ሸሞንተ ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውንሲ ኣይፍቅደሎምኒ ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
2: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክኢላታት ወፃእተኛታት ዘለዋ እያ እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና
3: እዚ ሞ ዓብይ ሓገዝ እዩ ገሊኦም ሕጂ እንድሕር ሪኢካ ይኹንካ እዚ መፂ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበር እዩ ካብ ሜዳ ኣብዚ ድሕርና ፅነት ከዓ ዝተፈላለዩ ሃገራት ናባኖም ወፅኦም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦምና ንኽሉ ሓካይ መፁ ነርሲ ስመፁ ኣንስቶሎጂ ስመፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮምን እዮም ንኽሉ እዞም ሕጂ ንኣብነት ክመፁ ከለዉ ኣብ ሰሙን ናይ ምሸት ተርኪብና ተደይኮነ ኣብ ሰሙን ክልተ ግዜ ምሂሮምና ክሉ ብሓባር ነቶም ሓካይ ሙሉእ ሰርጀሪ እዮም ድምህሩ ክግበር ኣለዉ ዝበሃል ካብኦም ቀሲሞም እዮም ዝኸዱ ነቶም ነርስስ ከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩር ክትገዝእ $25 እያ ዋጋ ንሶም ግን ሒዞምና ስለ ዝመፁ ከዓ ኣብዚኦም ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓ ንፅሑፎም ከዓ ንህቦም ወረቀቶም ማለት እዩ
1: ፎርቹነትሊ In this country, we have a regular visit of the professionals coming from the Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit and headed it.
0: ኣብዚ ሃገር ሓያሎ ሞያውያን በፃሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዉ ከምዚኦም ዝኣመሰሉ በፃሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ፀኒሖምን ኣለውን ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይን እውን ኣለዎም ብዝኾነ ብዘይካቶም ከቢድ ወፃኣ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
1: ኣሎና They help in the spine surgery. They do all the operations regarding the disc and so on. They can do everything, but that is a hinder about them. In front of them is the implants. The implant, of course, you know, is very, very expensive of the spine surgery.
2: ሙያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ ንሶም ብወገኖም ኣብዚ መፂኦም ዝካፈልዎ ፀጋን ተመክሮን ክህሉ ድማ ግድን እዩ
1: ፍሮም ኣስ ኣልሶ ቢ ኢንካውንተርድ ዊዝ ኒው ኬስስ ዛት ማይት ኖት ቢ ጎድ ኢን ዩሮ ቢካዝ ሂር ዘይ ካን ኢንካውንተር ዲቨሎፕመንታል ሂፕ ዲስሎኬሽን ኢን ቺልድረን This is in Europe, in Italy, for example, or in Germany, or Switzerland, or most of the countries.
0: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ፀገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ፀገም ድሮ ተሓላሊኹን ዓብይን እዩ ዝፀንሕ እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል ስለዚ ነዚ ንምግባር ዝግበር ወፃኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሙያዊ ክእለት ኤርትራውያን ደኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣሎና እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዩ
1: ስክሪኒንግ ፕሮግራም ኢን ሮታ ዊ ዲድ ላስት ታይም ስክሪኒንግ ፕሮግራም ኣንድ ዲስ ይር ኦልሶ ዊ ዲድ ስክሪኒንግ ፎር ዘ ኤሪትሪያን ዶክተርስ ኣባውት ሃው ቱ ስክሪን ዘ ችልድረን ወን ዘይ ቦርን to know if they have problem in the

0: at Hebron or not. So when they are discovered earlier, so we avoid all this burden of money and burden of time and burden of effort from the doctors and patients themselves. That is right.
1: ካባና ከዓ ቀንዲ ዝመሃርዋ ፍቅርን ስኒትን ናይ ዝያሃሉ ንሕና ሕጂ ኩሉ ግዜ ዝዛረቡላ ኣብ ዝገዛና ስራሕ ብዙሕ ብዙሕ ብጣዕሚ እዩ ብዙሕ ካባ ሕማቅ ገፅ ኣይትርኢኒኻ ኣይትበኣስኒኻ ፍቅርን ስኒትን ኣለዎ ካባና ኣመሃሩ ኣካይዳና ህዝቢ ኤርትራ ብምልኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ክማንሲ ኣይደልዩን እዮም ሓደሓደ ግዜ ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ ስርቂ የለ ምህራም የለ ከም ድሌትካ ለይቲ ትዘውር ገሊኦም ዝብሉካ ብዙሕም ዝመሃሩ ካባና
2: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡን ኣለበዋ ምስማዕ ኣገዳሲ እዩ
0: ያ ደ ሞስት ኮመን ሰርጀሪ ሂር ዊ ኢንካውንተር ኢን አወር ዩኒት ኢዝ ሪጋርዲንግ ዘ ፊመር ፍራክቸር ዘ ሂፕ ፍራክቸር
3: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጠሞም ግዳያት እዮም ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጠሞም ሰባት እዮም እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም ከምኡ ክንዲ ዝኾነ መዓልታዊ ኣብ ዝኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዩ ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ
0: እዮም education for the old people when they are moving around to have to take care about themselves and so on because we are burdened with the hip fracture every day we have one or two operation of hip fractures in the country
1: ana ant ne detat yezbul adetat sene musdeqom de musdeqan wala dalwa mustasabru baqatsana bzi khamtsom khalalo akend inda habasha ፍቕዱ ሓበሻ ከድካ እቲ ሓር ምሰንከለ ምንቅስቃስ ኣብያቶ ከምዚ ኮይናቱ ኢለ ናባና ዶምፅኦ ምስተሃሮም ብቐጥታ ናባና ክምፅኦ ክእል ኣሎ ካልኣይ ናይ ሓዊ ተሃሮም እውን ተሰብሩ ክመፁና እዮም እዚኣኸ ኩላ ነዴታት የመዕሉ ዝበል ቆልዑስ ክትጥንቀቀሎም ክትክእል ኣለ ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም ግን ውዕያ ስለ ዝኾኑ ከዓ እንተጋጢሙ ከዓ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት ይምዕት
4: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጠ ዛረበላ ኣለኹ ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለትጉሂ ብፍላይ ቆልዓ ውለድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ከትሕኩሞ ከላ ስቲ ቆልዓት ስክንደይ ድፅበ ነይሩ ካብታ ደ የዕብያ ኣምሂራ የእኺላ ክንዲሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ ስለዚ ንሕክምና ክመፁ ኣለዎም እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብ ድሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸል ይዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛ እዮ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሑ ደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሐ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥቀቅ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ኣብ ዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ
5: ኣነ ክላበዎ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳበዝሒ ዝመፅ ዘሎ ከምዝዘለናዮ ምስ ተፈጥሮ ኣውዶ ምስ ገለ ብዙሕ ትንቲናዮ ትራፊክ

0: ዊ ስለዚ እቲ ሓደጋታት ከነወግኖ ክንፅዕር ክንክል ኣለና ውሑዝ ዝኾነ መንገዲ ሽግለታታት ተህልያትካ ጥዕንታ ሽግለትካ ፎርቸላ ተሸርኒ ከም ተሸር እናበልካ ማዓት እዮም ብዙሕ ስንክልና ዘምፅኦም ተቐዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑዝ ዝኾነ መንገዲ ክትቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብዚናእትካ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋእትዮም ኣርባዕተ ወርሳት ተቀዳድም ሽግለታ መስበር ተጋጢሞ ኣሎ ኣድጋእትዮም እሞ ጥራይ ጎግል መካይን የላ ገ የ ዘጅ እንታይ እዩ እቲ ከባቢ ክዚ ምቁፅፃር ስለዝኾነ ውሑዝ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመ ትኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፃ ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ዶንጌ መጥወይ ኣይርእዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓና ኣለ ኮልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለዘቃል ብፍለይ ንዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክሉ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙኩም ክከይድ ዝኽእል ሰብ ተዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርክ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላ ኣስካላ ምውዳቅ ኣብ ገለ ምውዳቅ ንዝናይ መዕኩት መስበርቲ መብዛሕትኦም ስእ ዝተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቃቅ እንተኮይኑ ማይ ብግቡእ ፀፊፉ ሸተትሎም ክወድቁ ስለዝክእሉ ቤተክርስትያን እንተኮይኑ ባዓልና ሒዘን ክነብፅሖም ከም ዘለና ተተካኢሉ ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ ምክንያቱ ኣብ ዓበይቲ ናይ መዕኩልቲ መስበርቲ ዘንዝበልካ ተንቀን ተጠንቂ ዝተፀ ነቲ ሕብረተሰብ ብዝተካለ መጠን ልባ ሓደረ ክብለሉ ማለት እዩ ከም ስድራና ነከላኸኖም ብግቡእ እቲ ናይ ኮይወልቅ ማለት ወዲቁን ተሸሩ ጥርዮም ባላ ይኮነ ቤተክርስትያን ዘርፍድ ባዕሉ እዩ ዝኸይድ ገለ ይኮነ ኩሉ ግዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢዳ ብኩሉ ዩ ዝኣቢ ሽግለታ ንሕሉ ልዕሊ 8 ዕድመ እንተኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጦ ኣሎ ሕጂ ወዲቁ ሰይሩ ለምሳና ምዚ ኣዴታት እትኾን ከም ቤተክርስትያን ከለኸን ደጉፉና ኢልከ ደቂካ ድዩ ደቂ ደቂካ ጌርካ መኻዲ ሓይሽ
1: ኣብዛ እዋን እዚኣ ሕና መንእሰያት ኮልና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና ዓብና ኢና ምስቲ ዕቤትናና ንመንና ንህብ ዘለና ነቶም ናእሽቱ እቶም ናእሽቱ ከዓ ሶም ክዳይ ንሕና እኳ ብኣጋር ሓኪም ሓሊፍና ዓቕሚ ዘይነበረና ከማ ኣብ ከምዚ ደረጃ ደብፃሕናዮ እዚኣቶም ኣካደሚካሊ ብሱላት እዮም ተማሂሮም እዮም ትስነ ፍልጠት ፅቡቅ ገይሮም ፈሊጦም እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም ዝከወፍዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓ ወዲ ተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሕዎ ዘለኹ ዋላ ብቲ እንዳ ኢመርጀንሲ በል ዋላ ብዚ ኦኣር በል ኩሉ ነገራት ባዕሎም ወላቲ ቴክኖሎጂ ብዚ ንጥቀመ ኣለና ብምሉእ እሶም እዮም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓቲኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ዘለና።

0: تعذبها. ኣደይ ኣበይ ጌሽኪ ኣብ ከቢድ ሓሳብ ኮይኪ ጸኒሐ።
1: ጽቡቕ ኣለኻ ሓሰን ወደይ፣ ኣብ ቅድመይ ቅጂ ዝበለ ንዛንታ ኣሎ እሞ ንሱ ክረኣይን ጸኒሑ ሃየ ግዳእ ንበረኸት ሓዊኻ ተዳሃየ ዝወደይ።
0: ኣደይ በረከት መጺአና ኣሎ፣ እንታይ ክደሊክና?
1: እንታይ ደሊኽና ዶበልካ ዝወደይ? እዞም ደቀይ እዚ ብቅድሜና ዘሎ ዓበይቲ ክራናት ብዕፅምቲ ቦታትኩም ዝተሃንፀ እዩ። ከምኡ እውን እዚ ብቅድሜና ዘሎ በዓድን ጥርቀንን እንትርፎ ጊሐን ኣትማንን ካልእ ኮታይ ሰፍሮን ነይሩ። እዞም ደቀይ ነዛ ሩባን መሬትን ደልዮም ካብ ጎደቦን ስግር ማዕዶም ክንደይ ዘይጠመቱ። ዛንታ ዝውዳእ ኣይኮነን ካብ ጥንቲ ጥቅምቲ ጅግንነት ውርሻ እዩ ሞ
2: ኣደቐትሪ ንሰምዓ ከለና።
1: እዞም ደቀይ እዛ ሩባ ዓባይ ፈለገ ብደማ ቦታትኩም ማይ ዛርያ ዘይነፅፍ ሩባ ተባሂላ ሩባ ፈላይ ዝብል ስም እውን ተዋሂብዋ። እዞም ደቀይ
2: ኣደ ሓሊም ክሪኺ እዚ መስኖ ልምዓትን ጎቦታትን ኣኽራናትን ሲ ብዕፅን ዝደም ወለድና ኣይተነዲቕ ንፈልፊሉን ማለት ዩ።
1: መንደቕ ብመንደቑ ኸ እምናዓረ እምበር ማይ ብማዩ ኸዓ ሓቂቕ ዛራ። እዞም ደቀይ
0: ኣደ በዓል ኣቦይ ኣበይ ድዮም ነይሮም?
1: ኣብዛን ነብራ ዘለና መሬት ኣብዛን ሰተላ ዘለና ዒላ ዝወደይ
2: ኣደ ዛንታ ክበርቲ ኤና እንታይ ክግን ትብል ዘለኺ?
1: እዞም ደቀይ ዛንታ ኣይኮነን በርትዕኩም፣ ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳ ንዕናይ ሕጂ ናብ ስራሕና። እዞም ደቀይ
2: ራይ ንኸይድ

0: እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብሮ ኣለኒ።
1: ዋ ኣንታ ሓሰን እንታይ እየ ዝርኢ ዘለኹ? እዚ ክራትና መን ምሑ ሓዲሩ?
2: ኣነ እውን ይገርመኒ እዩ ዘሎ። ትማልኮስ ኪስና ማያስቲና ከምዘይከደፍናስ ምንዳይ እዩ ከምዚ ገይርዎ? ሰብስስ ኣይኮነን።
1: ካብ ሰብ ሓሪፉ ድኣ መን ከምንቅሶ? ደቂ ዕድትና
2: እሞ እንታይ ክንብል? ዋዕጋ ድኣ ከይኮኑ
1: ክላ ክደፈና ዓሰር ዋዓግ ድኣ ካብ ማዕዘ ኣሰር ሰብ ኮይኑ ካብ ዋዓግ ዝገድ ሰባት ጌርና ኣለና የግዳ ሕጂ ሞ ንዓነ ናብ ስራሕና ሰብ ድዩ ዋዓግ ዝፅባሕ ንሪኦ
2: ሕራይ ንኽድ

ወይለይ ኣንታ እዚኦም ስ ኣይፈቅዱን እዩ። ንስኽን ትኸላ ኣነ ኸምሑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክድል ማዓት ተዋሂበኪ ግርም ባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠቲ ሰበይቲ ኾንክስ መስኖማይ ፈዳይ በይኒ ክኽትውንን እዮ። ፅንሒ ጀርዲን ክምሄ ዒላ ክደፊነ ንዓኽውን ክምንክለኪ ወይ ዝሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና ወይ ግልቢጦሽ

0: ኣንታ ኣብ ትግራ እተይ ደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣቱም ቆልዑት ንዕነ እዩ ዶ እንትኾንኩም ኢኹም ናንሕትኩም ጠቀመቱ ዘለኹም ኣቶም ንዓኹም እንዴ ሃዮ ዶ ስጉም ስጉም ኣብሉ
1: ኣተደ የሕመልትና ተማሂዩ ኢላና ተደፊነን ይፀኒሕና
0: ጓል ኣራዶኸ መን ሚሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ እንታ
1: እንደዒ ሰብ ድዩ ዓግሲ ዋላ ኣይፈለጥናን
0: ሰብ ሓሳድ እምበር ዋዓግ ደኣ ካብ መዓሲ ሰብ ኮይኑ ዒላ ዝደፈነ ካብ መዓሲ ክጤል ኮይኑ ሳላቃዊ ቁስጣን ዝበልዐ
2: ኣደ ከይረአኻስ ብጥርጣረይ ዝረብን እዩ
0: ጓል ኣራዶኸ ክልተሽዕ ኣበልዕ እምበር ክልተሽዕ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጦ ኣሎ ፈርሱ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፁ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም ዳሓንካ ተፋሊጥና ኣለና ናባይ ግደፍዎ ወልማፅን ቆልማፅን ዘይበት ኮሎ ዓዲ
1: ኣደ ፀላይና ክንፈልጥ ዘይትነግርና
2: ሓቂ እዩ በረከት ሓወይ ንገረኒና ኣባደ
0: ብጎረርኡ ሒዘ ፈረቅ መሰበልክዎ ሽዑ እየ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስ ነይድሕነና እዩ ዘብል በዓል ኣመል ኣመል ይገድፍኒ ሃየ ሕጂ ንዕነና ስራሕና ዞም ደቀይ
1: ራይናነይ ኣደ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን። ምርዳእ ካብ ኣበኺ ኣነ ዘደ ይገድል ዘይሓልፈላ ጭሩስ መስከረም ተዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርዓ ክገብረኒ ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉንን ተነፂፋ ክትሓድር ኣቱም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን እዛ ኩላ ትገብር ዘላ እዚ ዓይኒ ማይ እዚኣ እያ ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ድሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን ማይ ፈዳይና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኩም ዲኹም? በሉ ጥዑም መዓልቲ በሮ።
0: ኣብየ ንኽለና ኣራይ ውሮኹ መዓልቲ።
2: ሰናይ መዓልቲ ይብሩ።
1: ኪዳ ጥራ ገጽ ሓምለሰኒ ክትመስላ ኢኻ። ክትበኽያ ዲኽን ክትሰቃሲ ረማሲተ የመፅ ኣለኹ ኣነ ዘደይ ዋያፃ ከይመስለካ። ግራት ኣለኒ ኢላ ኣለኒ ውርሻ እዩ ከዓ ባህለለይ።
0: እዋይ እዋይ እዋይ! ኣታ ሓጂ ከዓ ተማሒል ፀኒሕና ኣንታ እንታ ኢና ንገብሮ?
2: ወላይ ኣዳ ሓቀ እያ። እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና።
2: ኣቦይ ዚደኮ ቁኑዕ ድዩ ወይስ ክተዛርበነ ደልያ?
0: እንድዕ ወደይ ኣቦይ ዘደይ ዚ መዓረ ክንዲ ዝኽጭክ ነይረ ይሓስቦን።
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ሬ ባ ሬ ንዚስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቅኸ እሞ ንኺድ ኖ ነደይ ንገረ
2: ንኽድ ንገራ
1: እንታ ዳዓበየ እንደ ዳኣ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዓይ ትጎድፎነ ኣበይ ሎ ሞት ክርቢት
3: ረኸብኩኸ ዘተኣከይ
2: እውይ እውይ እውይ ግደፍዮ ኣደ ግደፍዮ ባዕለይ ኣለኽዎ ብትን ከብሎ የ
0: ኣደይ እኳ ሓቂ እያ ነይራ
3: እዞም ደቀይ ባዕለይ ኣለኽዎ እቲ ደም ኣባይ ይብቅዕ ንስኻ ምዃንካሲ ኣይጠፋኣንን ነይሩ ንእከይ ኮነልካ ኒኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳብ ድንከሎስ ከመይ ቢልካ ፅሉማይ ክስንተንታ
2: ተጋጌ ተጋጌ ጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሞት ፀዊዕኻ የምለስ ኮይኑኒ ይነገሩ
3: ምስ ዘለዉ ዲኻ ዋላ ምስ ዝሞቱ ከምቲ ጀርጂነይ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
2: ሕለፍ ሰድዎ
0: ሕለፍ ሕለፍ
2: ትንፋት ሕለፍ

ንተግብሮ ሸለል መለል እንከይበልና ንተግብሮ ሸለል መለል እንከይበልና እንተራሲና እንተቀራጢሙና

0: እንኳዕ ናብ ትምህርታዊ መደብ ናይ ማሕበራዊ ትምህርቲ ብሰላም ኣረኸበና። ከምቲ ልሙድ ኣነ ከምትፈልጡኒ መምህር ብርሃነ ካሕሳይ ይበሃል። እዞም ምሳይ ዘለዉ ከዓ ንፉዓት ተምሃሮ የማነይ ዘሎ ቢላን፣ ብፀጋመይ ዘላ ንፍዕ ተምሃሪት ከዓ ሰሚራ ትበሃል። ንሎሚ ድማ ሓደ ምዕራፍ ሒዝና መፂና ኣለና። ቅድሚኡ ግን እስኪ ቢላል ኣብ ዝሓለፈ ምዕራፍ ሲ ብዛዕባ እንታይ ኢና ተማሂርና ነርና?
1: ኣብ ዝሓለፈ ምዕራፍ ብዛዕባ ታሪክና ንዳስ።
0: ምዕራፍ ክንደያ?
1: ምዕራፍ ሓደ።
0: ምዕራፍ ሓደ ንፉዕ ቢላል። ሕራይ ሰሚራ፣ ሎም ዓንቲ ኣብ ካልኣይ ምዕራፍ ኢና ክንምሃር። ካልኣይ ምዕራፍ ከዓ ብዛዕባ ግዜን ኣጠቃቅሙን እዩ ዝብል። ሕጂ እስኪ ተቐዳሚት ምዕራፍ ታሪክን ናህና እንዳስስ ታሪክ ትብል ነራ። እዛ ካልኦይቲ ከዓኒ ግዜን ኣጠቃቅሙን ትላላ። እስኪ ግዜን ታሪክን ኣነፃፂርክሲ ብንታይ ዘተኣሳስራሉ ምክልቲ እዮም?
1: ታሪክ ኣብ ሕሉፍ ዝተፈፀመ ነገራት እዩ። ሕሉፍ ድማ ሓደ ካብ ክፋላት ናይ ግዜ።
0: ብራቮ። ስለዚ ከምቲ ሰምዑዋ ዘለኹም ከምዚ ንክልቲኦም ሰምዕዎም ዘለኹም ማለት እየ፣ ናይ ሎም መዓልቲ ትምህርትና ብዛዕባ ምዕራፍ ክልተ ኮይኑ ግዜን ኣጠቃቅሙን ዝብል ይኸውን። ነዚኦም ከዓኒ ኣብ ኣርባዕተ ክፋላት ጌርና ኢና ክንሪያ ነዛ ምዕራፍና ማለት እዩ። እቲ መጀመርያ እቶም ሰለስተ ክፋላት ግዜ ክንሪኦም ኢና። ድሕሪ ብምቕፃል ኣቆጣፅራ ግዜ ዝብል ክንርኢና። ድሓር ቀደም ተኸተል ናይ ፍፃሜታት ውን ክንርኢና። መወዳእታኡ ኸ ኣጠቃቅማ ግዜ ዝብል ክህልወና እዩ። ግዜና ብግቡእ ብኸመይ ንጥቀመሉ እሳ ግን በዞም ክልተ ውፀትኩም ብቅድሚ ተሰኒያ ትቀርበልኩም። ንሕጂ ግን ክፋላት ግዜ ንብላ ኣለና። እስኪ ገለ ካብቶም ክፋላት ግዜ እስኪ ሓደ ሃበኒ።
1: ሕሉፍ።
0: ሕሉፍ። ሰሚራ ኸ
1: ሕሉፍ።
0: ሕሉፍ። ሳልሳይ ከመኒ?
1: መፃኢ።
0: መፃኢ። ንፉዓት። እስኪ እዞም ብኩርናዓ ቴሌቭዥን ኮንኩም ትከታተሉና ዘለኹም ተምሃሮ ከምቲ ልሙድ ገሊኹም ምስ ወለድኹም ኣለኹም፣ ገሊኹም ከዓ ምስ መምሃራንኩም ኣለኹም፣ ገሊኹም ከዓ ምስ ብፀትኩም ኮንኩም ትከታተሉ ኣለኹም። እስኪ ኣብ ነንሕድሕድኩም ምስ ወለድኩም ምስ መምሃራንኩም ምስ ብፀትኩም ኮንኩም እንዳተረዳዳእኹም ሲ ሕሉፍ እንታይ ማለት እዩ፣ ህሉ ከ እንታይ ማለት እዩ፣ መፃኢ ኸ እንታይ ማለት እዩ ንዝብል ሕቶታት እስከ ብኡ ኮንኩም ንስኹም መልስዎን። ንሕና ከዓ በዚ ኮይና ንዞም ፍትዋ ተምሃሮ ኮይና ከዓ ክንምልስ ኢና ማለት እዩ። ሕጂ ግን ንሕና ዘይ ንሪኦም ክልተ መምሃራና ኣለዉ። ወላ ቢላልን ሰሚራን እውን ኣይፈልጦም እዮም። መምህር ፊልሞንን መምህር ሚካልን ዝበሃሉ። እዚኦም ከዓ ነዞም ንፉዓት ተምሃሮ ራብዓይ ክፍሊ ሓደ ቪድዮ ብስእሊ ዝተሰነየ ኣዳሊናሎም ኣለና ንግዜ ዝምልከትላሎ እሞ እስኪ ንሕሉፍ ህሉ መፃኢ እንታይ ክብሉና እዮም እስከ ማሕበር ንርአዮም ናብታ ቪድዮ ከብለኩም።

ኣብዛ ምዕራፍ እዚኣ እትምሃርዎ ብዛዕባ ግዜ እዩ። ብዛዕባ ግዜ ክንዛረብ ከለና ኣብዝሓለፈ እዋን ዝተፈፀመ ሕሉፍ፣ ዝፍፀም ዘሎ ህሉው ወይ ከዓ ኣብ ዝመፅእ ዝፍፀም መጻኢ ክኸውን ይኽእል። ግዜ ከመይ ከም ዝዕቀን ወይ ከም ንቆፅር፣ ከምኡ ውን ብዛዕባ ቀደም ተኸተል ናይ ፍጻሜታት ክትርዩ ኢኹም። ብተወሳኺ ግዜ ክቡር ከም ዝኾነን ብግቡእ ክትጥቀምሉ ከም ዝግባኣኩም ክትምሃሩ ኢኹም።

0: እንገብሮም ነገራት ኣብ ዝተፈላለዩ ግዜያት ይፍፀሙ። እዚ ማለት ከዓ ካብ ዘለናዮ ግዜ ኣቐዲሞም ዝተፈፀሙ ሕሉፍ፣ ሕጂ ዝፍፀሙ ዘለዉ ህሉው፣ ብድሕሪ ሕጂ ዝፍፀሙ መጻኢ ክኾኑ ይኽእሉ ማለት እዩ። ሕጂ ሕሉው ግዜ ይሕብር፣ ትማሊ ሕሉፍ ግዜ የመልክት፣ ፅባሕ መጻኢ ግዜ ይሕብር።
1: ቀፂልና ነዘን ስዕባ ኣብነታት ንርአ። ህሉው፣ ኣብ ዓራት ደቂሰ ኣለኹ።
0: ኩዕሶ ንፃወት ኣለና።
1: ዕድመይ 10 ዓመት እዩ። እዘን ተጠቂሰን ዘለዋ ሰለስተ ሙሉኣት ሓሳባት ኣየናይ ግዜ የመልክታ? ብዛዕባ ኣብ ሕጂ ወይ ሎሚ ዘሎ ኩነታት ስለ ዝዛረባ ህሉው ግዜ የመልክታ ንብል።
0: ሕሉፍ፣ ዓሚ ዕድመይ 9 ዓመት ነይሩ።
1: ትማሊ ክዳውን ተሓፂበ።
0: ዝሓለፈ ሰንበት ቤት ትምህርትና ብኩዕሶ እግሪ 2-0 ተዓዊታ።
1: እዘን ሰለስተ ሙሉኣት ሓሳባት ከ ኣየናይ ግዜ የመልክታ? ብዛዕባ ድሮ ዝተፈፀመ ነገር ስለ ዝሕብራ ሕሉፍ ግዜ የመልክታ።
0: መጻኢ፣ ስራሕ ምስ ሓስኩ ወለደይ ክሕግዜ።
1: ንዓመ

0: እታ ዕድመይ 11 ክኸውን እየ።
1: ቤት ትምህርቲ ምስ ተዓፅወ ናብ ሓወቦይ ክኸይድ እየ። እዘን ተጠቒሰን ዘለዋ ምሉኣት ሓሳባት ብድሕሪ ሕጂ ወይ ኣብ ዝመፅእ ግዜ ዝፍፀሙ ነገራት ይሕብራ። ስለዚ መጻኢ ግዜ የመልክታ።
0: ኣብዚ ኣርእስቲ ግዜ ብምንታይ መገዲ ከም ዝቁፀር ክንርኢ ኢና። ነገራት ኣብ ዝተወሰነ ግዜ ይፍፀሙ፣
1: መዓልቲ፣
0: ሰሙን፣
1: ወርሒ፣
0: ዓመት ወዘተ።
1: መዓልቲ፣ ኣብ ሓንቲ መዓልቲ 24 ሰዓታት ኣለዋ። እዘን 24 ሰዓታት ኣብ ክልተ ይኽፈላ፣ 12 ሰዓታት ቅድሚ ቀትሪ፣ 12 ሰዓታት ከዓ ድሕሪ ቀትሪ። ካብ ፍርቂ ለይቲ ክሳብ ፍርቂ መዓልቲ ዘለዋ ሰዓታት ቅድሚ ቀትሪ ይበሃላ። ካብ ፍርቂ መዓልቲ ክሳብ ፍርቂ ለይቲ ዘለዋ ሰዓታት ከዓ ድሕሪ ቀትሪ ይበሃላ።
0: ሰሙን፣ ሓንቲ ሰሙን 7 መዓልትታት ኣለዋ። መጀመርታ መዓልቲ ሰሙን ሰኑ እያ። ቀፂለን ዝመፃ መዓልትታት ከዓ ሰሉስ፣
1: ረቡዕ፣
0: ሓሙስ፣
1: ዓርቢ፣
0: ቀዳም፣
1: ሰንበት እየን። ወርሒ፣ ኣብ ሓንቲ ዓመት 12 ኣዋርሕ ኣለዋ። መጀመርታ ወርሒ ናይ ዓመት ጥሪ እያ። ቀፂለን ዝመፃ ለካቲት፣
0: መጋቢት፣
1: ሚያዝያ፣
0: ግንቦት፣
1: ሰነ፣
0: ሓምለ፣
1: ነሓሰ፣
0: መስከረም፣
1: ጥቅምቲ፣
0: ሕዳር፣
1: ታሕሳስ እየን። እታ ዝሓፀረት ወርሒ ለካቲት እያ። 28 መዓልታት ከ ኣለዋ። ኣብ ነፍሲ ወከፍ 4 ዓመት 29 መዓልታት ኣለዋ። ንኣዋርሕ ኣብ ክንዲ ብሰሙን ጥሪ፣ ለካቲት፣ መጋቢት ወዘተ ንብል ወርሒ 1፣ ወርሒ 2፣ ወርሒ 3 ኢልና ክንሰሚ ንኽእል።
0: ዓመት፣ ኣብ ሓንቲ ዓመት 365 መዓልታት ኣለዋ። ዕለታት ወይ ኣዋርሕ ንምቁፃር እንጥቀመሉ ሰነድ ወይ ሰንተረጅ ዓውደ ኣዋርሕ ይበሃል። ኣብ ዓለምና ዝተፈላለየ ዓይነት ኣቆፃፅራ ዓመታት ኣሎ። ካብዚኦም እቲ ብዙሕ ግዜ እንጥቀመሉ ግሪጎርያን ካላንደር እዩ።
1: ብዘይካዞም ኣብ ላዕሊ ዝጠቐስናዮም መዐቀኒታት ካልኦት እውን ኣለዉ። ንኣብነት 100 ዓመት ሓደ ክፍለ ዘመን ተባሂሉ ይፅዋዕ። 1000 ዓመት ከዓ ሚለኒየም ወይ ከዓ ናይ 1000 ዓመት ግዜ ኢልና ንሰሚዮ።

0: ከምኡ ኢሉ ኣበይደና ክከ ዘኣል
1: ወጊዜ ዳ ኩለካ ኣበይ ክሰኣል
0: ኣበይ ኣበይ ዳኣሎ ተወሊ ና ኣርኪ
1: ግዜ ዳ እሞ
2: ኣብ ሕሉፍ ኣሎ ኣብ ህልው ኣሎ ኣብ
1: መፃእኺ ኣሎ
0: ተወልደ ሓደ እንታይ ምኖም ዘለዎ እዚኦም
2: እንታይ መስለካ ተየዳሓዎ እዚኦም ክብለካ ፀንሑ ክሰለስተ እዮም ደቁ ንግዜ እዮም
0: ወሊድ ይኸኢልካ
2: እንታ ትያ ኸታ ቴዲ ንኹሉ ባ ከም ዘለዎ ይትረዳእ እዮ እዞም ሰለስተ እዮም ዝብለካ ዘለኹ እቶም ቀንዲ ኣገደስትን ክፋላት ናይ ግዜ
0: ተወልዲኖም ዓደ እዚ ምግላፅ ገለ ማራ ንክ ዝበልካ ዝኣርኪ እስከብል ብሕሉፍ ጀምረላ እንታይ እዩ ትሕሉፍ ድማ
2: ሓፀግን ብል ክገልፀልካ እንዲ ሕሉፍ ዝበሃል ቅድሚ ሕጂ ዝነበርናዮ ኮይኑ ይሕማቕ ይፀብቕ ከዓ ንታሪክ ዝግደፍ ነገር እዩ
0: እምባዕ ቀፅል እስከ ዝኣርከ ትህልው ክርአ እንታይ
2: ኣጆኹም ፀገም ኢሉ ክገልፀልኩም እየ ህልው ዝበሃል ከዓኒ እዚ ሕጂ ዘለናዮ እዩ ካብ ዝሓለፍካዮ ጌጋታት ተማሂርካ ንመፃኢ መንጠር ዝኾነ ካባይታ እዩ ዓብ ዕድል ኢኻ
0: እንታይ ቀፅል ዝዕርኪ ሓንቲ ሪፋትካሎ
2: እቲ ሳልሳይ ከዓ መፃኢ ዝበሃል ኮይኑ ኣብ ሎሚ ኮንካ ናይ ቅድሚ ሕጂ ዝገበርካዮ ሕማቕ ይኹን ፅቡቅ ውፅኢቱ ትርእየሉ እዩ ብተግባራትካ ከዓ ክትሕጎስ ትኽእል ዋላ እውን ክትጉህ ትኽእልኢኻ
0: ተረዲእኒ ዝዕርኪ
2: ናይ ባሓቂ ተረዲእካ ሓሽቲ ድሓ ናይ ባሓቂ ጓዕ ተረዳእኩም ጥራይ
0: በልዓ ሕጂ ግዜና ክንጥቀመሉ ዝዕርኪ ሕጂ ግዜና ክንጥቀመሉ
2: ዋ እዚ ግዜ ክትቀመሉ ተበልካ ነት ንካል መሲልኒ እዩ ዘይሰምዓካ ደብርዶ ትምህለል ኢኻ ወዲ
3: ኣባግበራ ዝሓወ ሕግዘካ ዶ ወዲኩም ዲኹም
4: ሓሳብካ
3: ኹም ዘ ቴድሮስ ኢኻታ
4: ተወል
5: ፈትዋት መምሃርትና እዚ ፈጣሪ ክነ ይፈትወና ንነእሱ ወቀፍና መዓልታዊ 24 ሰዓት ይበና
6: ወጊሑ ድሕሪ ምትስዕና ተቀዳዲና ንሕሰብ ብመዓልትና
5: ካብዛ ሎሚ ፅባሕ ንክትፅብቅ መታን ነብሲ ወከፍ ድያ ክትበኸን የብለ
6: ቅፅናት ሓፂብና ምስ ተባራበርና ኣብ ልክዕ ሰዓትና ንመገብ ቁርስና
5: ናብቲ ትምህርትና ምስ ጥራፍና ኣስዒምና ንበገስ ናብ ካልኢት ቤትና ናብ ቤት ትምህርትና
6: ድሕሪ ቀትሪ ተኮይኑ ናይ ምህሮ ግዜና ኮንታ ይንሕልፎ ግዜ ኣይንዋዝ
5: ኣብ ግዜና ኮይንና ንግበር መፅናዕትና ወይ ድማ ኣብ ቤት ንባብ ንዕብዮ ፍልጠትና
6: ንዛናጋዕ ንፀዋት ብስሩዕ መደብ ምህሮ ምርሳዕ ግን ዓገቢ ዓገ
5: ናይ ምሳሕ ምስ ኣኸለ ከብድና ኣይንረስዕ ጥዕናና ክሕሎ ግድን ይግድን ብግቡእ ክንበልዕ
6: ናይ ምህሮ ሰዓት ምስ ኣኸለ ፍልጠት ከይሓልፈና ንበገስ ዳኣሃየ
5: ምህሮ ምስ ተጀመረ ብፅሞና ንከታተል ኣእምሮና ነፍሮ ብፍልጠት ክዕንገል
6: ምህሮ ዝወዕለ የምርኡ ክሕደስ ኣብ ዓራት ይዕርፍ ሕመንፈሱ ክሕደስ
5: ምስ ተበራበርና ጣዕሞትና በሊዕና ምስ ጥራዝና ንዕልል ንስራሕ እዮ ገዛና
6: ምስ ኣኸለ ናይ ምዝናግ ግዜና ኩላትና ንፃወት ምስ ይዕሩቕ መሓዙትና
5: ንዘናጋዕ ንፃወት ብስሩዕ መደብ ምህሮ ምርሳዕ ግን ዓገብ ይዓገብ
6: ግዜ ብእዋኑ ከይዓረበ ፀሓይ ንእቶ ናብ ገዛና እናበልና ስድራይ
5: ምስ ወልደናን ኣሕዋትናን ብፍቕሪ ምስ ሓለፍና
6: ዘይትርዳእና ንዝዳናሓትና ንሕቶና መልቲ ምስ ረኸብና
5: ኣቕሚና ኣንቢብና ፅሬት ኣካላትና ብግቡእ ኣካይድና
6: ሰናይ ዘውዕለና ፈጣሪ ኣመስጊና ብእዋኑ ግዜና ንደይብ ዓራትና
5: ንፅቢሕቱ ድማ ከምታ ናይ ቀረብና ብግቡእ እንጠቀመሉ ግዜና ካብዛ ሎሚ ፅባሕ ንክትፅብቕ መታን ነብሲ ወከፍ ድ ክትባኽን የብላን
3: ሓራይ እምበኣር ፍትዋት ተምሃሮ ረብዓይ ክፍሊ ብጣዕሚ ፅቡቅ መደብ ከብ ፀንሐ ርግፀኒየ ንዝያደ ሓበሬታ ድማ ምስ ወለድኹም ምስ መምሃራንኩም ወይ ምስ በፅትኩም ተረዳዲኢኩም ዝኾነ ንቀፌታ ይኹን ሃናፅ ርእቶ ክትሰዱልና ብትሕትና ንሓትት ንሕጂ ግን ብዛዕባ ግዜን ኣጠቃቅሙን ዝብል ፅቡቅ ተረዲእና ክህሉ ተስፋ እናገበርኩ ምዞም ብፅትኩም ተምሃሮ ኮይንና ሓንሳብ ቻው ዶ ንበሎም ኣብ ምዕራፍ ሰለስተ ይራኽበና ቻ

0: ኣብነት ሃገረ
1: መደብ ካብ ንጥፈታት ኣብያተ ትምህርቲ።
2: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
1: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
2: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
1: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
2: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
1: ትምህርታዊ መደብ እዩ።
3: ተማሃሪት ባርካየ ናይ ኒዝ 15 ካክላሰይ ብሎማ ዓይነት ሒዘልኩም መፅኡ ዘለኹ ብዛዕባ ዩኒቨርስቲ ኮይኑ ዩኒቨርስቲ ክንሉ ከለና ዳስ ኮንሲስት ኦፍ ኤኒ ባዲ ብዙሓት ባዲታት ዘለዎም ንኣብነት ከም በዓል ሳን ርዝ ሙን ዳስ ንኩሎም ሓቂፉ ዝርከብ ዩኒቨርስቲ ንብሎ ማለት እዩ። ሕጂ ኣብ ውሽጢ ዩኒቨርስቲ ክንብል ከለና ፕላኔት ኣለዋ ንባዕልና ታንትና ነበርላ ዘለና ርስ ከዓ ፕላኔት ኣለዋና ማለት እዩ። ሕጂ ተን ፕላኔት ክንብል ከለና 9 ክፍለ ዓለማት ፕላኔታት ኣለዋና። ተን ፕላኔት ከዓ ሜርኩሪ፣ ርዝ፣ ማርስ፣ ቬኑስ ኩለን ኣብዚያ ዘለዋ ሳተርን ዘን 9 ብዚያ ዘለዋ ማለት እዩ። ሕጂ ነዘን 9 ክንብል ከለና ኣብ ክልተ ነኸፋፍለን ማለት እዩ። ኢነርን ኣውተር ንብለን ኢነር ንብለን ዘለና እተን ኣብ ቅድሚት ዘለዋ 4 ማለት እዩ። ሜርኩሪ፣ ርዝ፣ ማርስ እተን 4 ብዚያ ዘለዋ ማለት እዩ። እተን ኣውተር ንብለና ከዓ ነዚአን ጁፒተር፣ ዩራንስ፣ ኒፕተን፣ ሳተርን ማለት 4 ብኸመይና ከምዚ ገርና ፈላለዩና ኢና ንድሕር ተሓሲብና ከዓ እቲ ግራቪሽናል ፎርስ ዝበሃል ዘሎ ካብ ሳን ዝጅምር ክጅምር ከሎ ብሰንኪ ናይ ግራቪሽናል ፎርስና ሕጂ ዓለምና ኦቫል ሸፕ ኣለዋ ማለት እዩ። ኦቫል ሸፕ ክህልዋ ከሎ ሕጂ እዚአን ከምዚ ገርና ስለዝፈላለናየን እዚአን ሕጂ ማራ ቁልጡፍ ዝኾነ ደሓን ዝበሃል ዓቕን ዘለዎ ኮይኑ ቅልጣፈ ኣለዎን ማለት እዩ። ኣሚን ግራቪሽናል ፎርስ ኣለዎን ማለት እዩ። እዚአን ከ ካብኡ ናብኡ ማለት እዩ። ኣብዚ ሰዓት እዚ ግን 8 እየን ኮይነን ዘለዋ ታሽዒቲ የላን ማለት እዩ። ምክንያቱ ኣዝያ ደቃ ብዘይብኡ ከዓኒ ኣዝዩ ዝሕሉ ስለዝኮነት ግራቪሽናል ፎርስ ብከምኡ ሕጂ ኤክሰብት ኮይና ኣላ። ሰብ ከዓኒ ኣብ ርስ ጥራይ ዘይኮነ ኣብ ማርስ ክነብር ኢሎም ከዓኒ ስጋ ሕጂ ኣብ ግምት ኣለዎ ማለት እዩ። ማራመሩ ኣለዎ ማለት እዩ። ደንሽዑ ናሙን ንምፃእ ሙን ክንብል ከለና 3 ዓይነት ሙን ኣለና ማለት እዩ። ታሙን ሓንቲ እያ ግን 3 ክፋላት ኣለዋ ፌዝስ ኣለዋ ንብሎ ማለት እዩ። ሃልፉ ሙን፣ ፉል ሙን፣ ኒሙን ኢናኸኒ ንፈላለየል ማለት እዩ። ደንሽዑ ናብ ዓለን ንምፃእ ናብ ርዝ ንምፃእ ርስ ክንብል ከለና ቱ ሙቭመንትስ ኣለዋ። እዘን ሙቭመንትስ ክንብል ከለና ከዓኒ ሮቴሽን ኤንድ ሪቮሉሽን ኢና ንፈላለየን። ሮቴሽን ክንብል ከለና ኣብ ገዛ ርእሳ ክዘውርን ከለና ሮቴት ክትገብር ከላ ኢንዲያር ኦን ኦፍ ኤክስ ኣክሲስ ሮቴት ክትገብር ከላ። ሪቮሉሽን ክንብሎ ከለና ከዓኒ እዚኣ ንድሕታ ፀሓይ ዘላ ንስ ከዓኒ ሮቴት ክትገብር ከለና ከዓኒ ሪቮሉሽን ንብሎ ማለት እዩ። ሪቮሉሽን ክንብሎ ከለና ከምዚና ሮቴት ክትገብር ከለካ ሪቮሉሽን ንብሎ ማለት እዩ። ደንሽዑ ብሰንኪ እዚ ቱ ኢፌክት ዝተፈጢሮም ማለት እዩ። ክልተ ፅልዋታት ኣለዎና ኣብ ሮቴሽን ተኮይኑ ማለት እዩ። ሕጂ ተቀዳመይቲ ንብላ ዘለና ደይን ናይት ማለት እዩ። ሌይትን መዓልትን ብሰንኪ ናይ ሮቴሽን ኦፍ ናይ ኤርስ ተፈጢሩ ማለት እዩ። ጠጦቴላ ፍርቃ ፀልማት ፍርቃ ከዓ ብርሃን ክትኮይና ሮቴት ንድሕር ተገይራ ግን ንኩላትና ላይት ክበፅሓኒ ስለዚ ከዓ 24 ሃዋርስ 12 ቀትሪ 12 ከዓ ምሸት ማለት እዩ ሰዓታት ማለት እዩ። ሪቮሉሽን ክንብሎ ከለና ከዓ ፎር ኢፌክትስ ኣለዎ። እዘን ኢፌክት እዚአን ከዓ ካብን ሕጂ ዘልኩ መፅኡ ዘሎ ከዓ ሲዝንስ እያ። ሲዝን ክንብል ከለና ወቅቲ ማለት እዩ። ወቅትታት ክንብል ከለና 4 ዓይነት ወቅትታት ኣለውና። ናሰቶም ከዓ ሳመር፣ ኣንተም፣ ዊንተር፣ ስፕሪንግ ኢልና ከዓ ንፈላለዩ ማለት እዩ። እዚኣ ትመስል እዚ ሕጂ ኦልሬዲ እቲ ፖዚሽን እዩ ዝቅይረሎ እምበር ንስ እዩ ዘሎ እቲ ሙቭመንት ግን ፖዚሽን ከዓኒ ይቀያይር ኣሎ ማለት እዩ። ሽዑ ናብ ዓለምና ተመፂና 7 ፕላቲስ ኣለዋ 7 ክፍለ ዓለማት ኣለዋና። እዘን 7 ክፍለ ዓለማት ለን ዘለና ከዓኒ እዚአን ማለት እዩ ሳውዝ ኣሜሪካ፣ ኣፍሪቃን ፕላቲዩ፣ ኣውስትራልያ፣ ኣንታርክቲካ፣ ኤሮጵያ ፕላቲዩ ንከዓ ንፈላለየን ማለት እዩ። ቴንክ ዩ።
4: መጀመርያ እንኳዕ ብድሓን መፃኹም ሃዊሳ ለመፃእተኩም ኢል እያ። ንሕና ናይ ሶሻል ሳይንስ ደይ ወይ ድማ መዓልቲ ማሕበራዊ ስነ ፍልጠት ኢና ብሒዝና መፂና ዘለና ርእስቲ ድማ ግእዝ እዩ። ቋንቋ ግእዝ ቅድሚ 2500 ዓመታት ድማ ኣቢሉ ዝጀመረ እዩ።

0: እዚ ቋንቋ ድማ ኣብ ኤርትራን ኢትዮጵያን ሳውት ሴሜቲክ ወይ ከዓ ሰሜያዊ ሴሜቲክ ደቡባዊ ሴሜቲክ ቦታ እዩ ተጀሚሩ። ቅድም ሰብያዊ ፊደላት እዩ ዝበሃል ነይሩ፣ ሽዑ ድማ ናብ ግእዝ ማዕቢሉ። እዚ ቅድም 29 ነይሩ ሰብያዊ ኮሉ 29 ሌተርስ ነይሩ፣ ሌተር ድማ 24 ሌተርስ ብምሃል እዚ ስትራክቸር ድማ ቼንጅድ ኮይኑ
1: ቀንዲ ብሓፈሻ ግን ቀንዲ ነዚ ቋንቋ እዚ ሒዝና መፂና ዘለና ዝበዝሐ ሰብ ናይ እዚ ቋንቋ ዝኣፍልጦ የብሉን፣ ማለተይ ዝበዝሐ ኣይፈልጦን እዩ። ንሕና ድማ ነዚ ከመይ ጌርና ብቕልል ዝበለ መንገዲ ንሰባት ንረድኦም ኢልና ኢና ሒዝና መፂና ዘለና። ከምኡ ውን እዚ ቋንቋ እዚ ኣብ ቀደም ዘበናት ወይ ድማ ኣብ ዝሓለፉ ዘመናት ከም ዕለታዊ መነባብሮ ከም ዕለታዊ ቋንቋ እዩ ዝሰርሕ ነይሩ። ልክዕ ከምዚ ንሕና ትግርኛ ከም ዕለታዊ ቋንቋና ንጥቀመሉ፣ ልክዕ ከም ዕለታዊ ቋንቋኦም እዮም ጥቀምሉ ነይሮም። ኣብዚ ሕጂ ግዜ ግን ኣብ ኦርቶዶክሳዊ ተዋህዶ ቤተክርስትያን ጥራይ ተሓፂሩ ዝርከብ ቋንቋ እዩ። ነዚ ድማ ከመይ ጌርና ኣብ ብዙሕ ቦታታት ንጥቀመሉ ወይ ድማ ከመይ ጌርና ብዙሕ መፅሓፍቲ ዛዕብኡ ነንብ ብዙሕ ንኣብነት ሕጂ ዝኾነ ሰብ ፊልማት ክርኢ ከሎ ትግርኛ፣ እንግሊሽ፣ ኮርያ፣ ህንዲ ከምኡታት ጥራይ ዝርኢ። ንሕና ግን ከመይ ጌርና ነዚ ቋንቋ እዚ ኣብ ፊልማት እንዳተና ኣብ መፅሓፍቲ እንዳተና ንጥቀመሉ ኢልና ኢና ሒዝና መፂና ዘለና።
2: መጀመርታ ሽሜ ኤልሻ ሚካኤል ይበሃል። ናይ ሎማዓንቲ ኣርእሰይ ድማ ኣብ ጂኦግራፊ ስትሪም ኣብ ሶሻል ሳይንስ ደይ ብዛዕባ ጂፒኤስ ኤን ጂኣይኤስ ክኸውን እዩ። ደቂ ግሩፐይ ብዛዕባ ጂኣይኤስ ገልፁ እዮም፣ ኣነ ድማ ብዛዕባ ጂፒኤስ ማለት እዩ። ፈርስት ዋት ኢዝ ጂፒኤስ ንዝብል ሕቶ ክንምልስ ከለና ጂፒኤስ ሲምፕሊ ኣን ኣብሪቪሽን ኮይኑ ሕፅሮት ኣል ኮይኑ ጂኦግራፊካል ፖዚሽኒንግ ሲስተም ይገልፀልና ኤንድ ኢትስ 13 ሳተላይት ቤዝድ ናቪጌሽን ሲስተም ዊች ፕሮቫይድስ users with an accurate information about their geographical location, their speed, their time. ቅልጣፈ ትኸደሉ ዘለኻ ዘለናዮ ልክዕ ጊዜ ነግረና ኽእል ኮላይ ድማ ታይም ከዓ ነግረና ኽእል ማለት እዩ። ካብዚ ቀፂልና ድማ ብኸመይ ንጥቀመሉ ክንብል ንኽእል ኢና። 30 ሳተላይትስ ኣለዋ ንዓለም ኦርቢት ትገብራ ማለት እዩ ትዋይስ ኣደይ። እዘን ሳተላይትስ እዚአን ሲግናል ዝሰዳ ናብ መን ናብቲ ሰብ ጂፒኤስ ረሲቨር ተርንኦን ጌይሩ ዘሎ ኣብ ሞባይሉ ማለት እዩ። ሲግናልስ ምሰደዳ እዘን ሳተላይትስ እዚኣተን ሽዑት ሰብ ኤግዛክት ሎ ካልኩሌት ትገብር ቲ ዲስታንስ ካብተን ሳተላይት ዘለዎ ርእዩ ሽዑ ካልኩሌት ምስ ገበሮ ቲ ዲስታንስ ካብተን ሳተላይትስ ዘለዎ ሽዑ ዘለዎ ኤግዛክት ፖዚሽን ክፈልጥ ይኽእል ማለት እዩ። ካብዚ ቀፂልና ድማ እንታይ ነገራት ዘድልዩና ነዚ ጂፒኤስ ሲስተም ንክንጥቀም ዝብላ ርእሲ ክንርኢና ማለት እዩ። ፈርስት ኣፎርዳቢሊቲ የድልየና ዊች ሚንስ ኢንሹሪንግ ስማርትፎንስ ስማርትፎንስ የድልየና ኮላይካ ኤዲኬትድ ጂፒኤስ ዩኒትስ ምሁራት ዜጋታት ናይ ጂፒኤስ ዩኒትስ የድልየና ማለት እዩ። ካብ ቀፂልና ድማ ኢንፍራስትራክቸር ኣሎ ኢንተርነት ስታቢሊቲ ኦር ዊዛውት ኢንተርነት ወላ ክሰርሕ ይኽእል እዩ። ካብ ቀፂልና ድማ ማፒንግ ጋፕስ ኣሎ ኣብ ማፕስ ዘሎ ጋፕስ ኩሉ ክመላእ ኣለዎ ኦር ሌብል ክኸውን ኣለዎ ማለት እዩ። ካብ ቀፂልና ድማ ፖሊሲ ኣለና ፖሊሲ ጅ ሲምፕሊ ሚንስ ኢንካሬጅንግ ታክሲ unions or services or transportation companies to use this technology efficiently ማለት እዩ። ተጠቀምቲ ናይ ዝነኹን ከውንሲ ናይ መጓዓዝያ ትካላት ክሰርሓሉ ኣለዎን ማለት እዩ ነዚ ቴክኖሎጂ ወይ ከተኣታትዎ ኣለዎን ማለት እዩ። ካብ ቀፂልና ሓፈሻዊ ጥቕሚ ናይ ጂፒኤስ ሲስተም እንታይ ትልና 5 ሜን ዩዝ ኣለውና። ዘ ፈርስት ዋን ሎኬሽን ኣሎ ሎኬሽን ትልና it tells us or it determines the exact position or location ማለት እዩ። ልክዕ ቦታ ነግረና። ካብ ቀፂልና ናቪጌሽን ኣሎ ናቪጌሽን ከዓ እንታይ ማለት እዩ ካብ ሓደ ቦታ ናብ ካልእ ቦታ ክንከይድ ተደሊና ሾርትካት ዘርእየና። ካብ ሾርትካት ዝቀፂሉ ከዓኒ ነቲ ቦታ ዘለናዮ ንክንበፅሕ ሕግዘና ማለት እዩ። ሳልሳይ ድማ ታይሚንግ ኣለና ታይሚንግ ማለት ኤግዛክት ታይም ንክንፈልጥ ሕግዘና ኣብ ሳተላይት ተመርኪስና ማለት እዩ። ካብ ቀፂልና ድማ ማፒንግ ጋፕስ ኣለና ወርልድ ማፕስ ክሬት ንክንገብር ከዓ ክሕግዘና ይኽእል ማለት እዩ። ፎር ትራኪንግ ከዓ ጠቕመና እዩ። ትራኪንግ እንታይ ማለት እዩ ፐርሰናል ሙቭመንትስ ኦር ኦብጀክት ኢት ሞኒተርስ ኦብጀክትስ ማለት እዩ። ኣብ ዝኾነ ይኹን ቦታ ወይ ኣብ ሃገር ድካየድ ዘሎ ሙቭመንትስ ወይ ድማ ዝኾነ ኦብጀክትስ ሞኒተር ንክንገብር ይጠቕመና ማለት እዩ። ሶ ኣብ መወዳእታ ድማ ከመይ ገይሩ ጂፒኤስ ሲስተም ምስ ዲቨሎፕመንት ሪሌይ ትገብር እንድሕር ኢልና መጀመርያ ፖይንት ኦር መጀመርታ ኣርእስትና ና ክኸውን ዘለዎ ናቪጌሽን ጠቕመና ኢለ ፀኒሐ ምሽ ናቪጌሽን ካብ ሓደ ቦታ ናብ ካልእ ቦታ ከም ንኸይድ ይሕግዘና ማለት እዩ። እንድሕር ካብ ሓደ ቦታ ናብ ካልእ ቦታ ብሾርትካትስ እንድሕር ንኸይድ ኣለና ረዲሲንግ ኦፍ ፊል ኮንሳፕሽን ኣሎ ኦር ነዳዲ ኣይንህልኽኒ ኢና ዘለና ማለት እዩ። ካብዚ ቀፂል ብከምዚ ድማ ጥቕሚ ኣለዎ ነዳዲ ንክንቁጥብ ማለት እዩ። ካልኣይ ጥቕሙ ድማ ፎር ኩክ ሪስፖንስ ቱ ኢመርጀንሲስ ማለት እዩ። ኩክ ሪስፖንስ ቱ ኢመርጀንሲስ እንታይ ማለት እዩ ዝኾነ ኢመርጀንሲ ነገራት ዝቐልጢፍና ግብረ መልሲ ንክንህብ ጠቕመና። ከም በዓል ኣምቡላንስ ኣለና ኣምቡላንስ ሲምፕሊ ሕጂ ናብ ፔሽንትስ ንክበፅሕ ይሕግዘና ማለት እዩ ጂፒኤስ። ፖሊስ እንድሕር ኢልና ከዓ ፖላይስ ዝኾነ ክራይም ኤርያ ኣበይ ከም ዘሎ ፈሊጦም በሲስተም እዚ ተጠቂሞም ክበፅሑ ይኽእሉ ማለት እዮም። ካብ ቀፂልና ድማ ክሪሚናልስ እውን ንክሕዙ ይጠቅሞም እዩ።

0: ማለት እዩ ፖላይስ ኡርባን ፕላኒንግ ኣለና ኤንድ ሞደርን ኣግሪካልቸር ሲስተም ንክጥቀም ድማ ይጠቅመና። ቴንክ ዩ ፎር
1: እምባርከስ። ሕጂ መጀመርያ ሽመይ ስም ድሌ ዳዊት ይበሃል። እዚ ኣቁሚ ኣብ ሎማዓንቲ ኣብ ናይ ኣርት ደይ ማለት ኣብ ጂኦግራፊ ድማ ብዛዕባ ጂኣይኤስ ወይ ድማ ጂኦግራፊካል ኢንፎርሜሽን ሲስተም ገልፅ መፅእ ኣለኹ። ጂኦግራፊካል ኢንፎርሜሽን ሲስተም ዝበሃል ሞደርን ፎርንት ላይንስ ዝበሃል ወይ ድማ ኣብ ዝበረሉ ግዜ ማለት እዩ። ስለዚ ኣብዚ ድማ ብዛዕባ ጂኦግራፊካል ዳታ ወይ ድማ ብዛዕባ ኩሉ ናይ ጂኦግራፊካል ኣፕሊኬሽን ኣብ ዝዓለም ዘሎ ዳርጋ ኩሉ ኣጠቃሊልዎ ይርከብ። ንሱ ዘፅንዕ ድማ ብዛዕባ ሁማን ኣክቲቪቲ ኢኮሲስተም ወይ ድማ ክላይመት ድማ ብዛዕባ ዝየፅንዕ። ኣብዚ ድማ ዘይተፈጠሩ ወይ ድማ ብዙሓት ዳታታት ኣለው። ናብቲ ኣፕሊኬሽን ድማ ኢመርጀንሲ ማኔጅመንት ኣለና፣ ኢኮኖሚክ ኣለና፣ እንደገና ድማ ስፖርት ኣለና፣ ኢኮኖሚክ፣ ፖለቲካን ኤን ዋርስ ካልና። ፖለቲካን ዋርስ ክንብል ዘለና ኣብ ዋርስ ነታ ዝደለና ቦታ ታርጌት ንገብራ ሕግዘና። ኣብ ስፖርት ድማ እታ ደሊና ደለና ፖይንት ሜሰራ ወላ ፔናልቲ ኤርታ ንዓ ንምርኣይ ድማ ይሕግዘና ማለት እዩ። ብድሕሪ ድመፅእ ዲስኣድቫንቴጅ ናቱ። ኣብዚ ዲስኣድቫንቴጅ ናቱ ድማ ዋግ ክብር እዩ። ሓደ ድማ ዲፐንደንስ ኣብ ቴክኖሎጂ ገብረልና ኣብኡ ከም ንምርኮስ ዝገብረና እንድሕር ኣብዚ ጂኣይኤስ ወይ ድማ ጂፒኤስ ተዝሃልዩ ኸኒ ሰባት ክንረድእ ወይ ክንዕግዛ ይንክእል ማለት እዩ። ብድሕሪ ድመፅእ ኣብ ከም ኤርትራውያን ኮይናስ እዚ ጂኣይኤስ ሲስተም ዝበሃል ዘሎስ ንዓናስ እንታይ ጠቕሚ ኣለዎ ወይ ድማ ንሃገርናስ እንታይ ከምዓብላ ክእል ዝብል ሕቶ እዩ። እዚ ማለት ድማ ኡርባን ፕላኒንግ ኣለና ዊች እታ ከተማ ንክትነት ወይ ድማ ንክትምዕብል ይሕግዛ ማለት እዩ። እዚ ምስተሃነፀት ምስተማዕበለ ድማ ቱሪስት ክስሕበልና ትኽእላ። ቱሪስት ምስተሰሓበት ድማ ኢኮኖሚክ ናይቲ ሃገር ይሕግዘና ማለት እዩ። ብድሕሪ ድመፅእ ድማ ሳብስተንሳል ዲቨሎፕመንት ዝበሃል ናት ሪኒዋብል ደሎ በትና ሪኒዋብል ነትና ሪኒዋብል ደሎ ብሪኒዋብል ክንጥቀ ግበረና ማለት እዚ ኣብ ሕርሻ ንኣብነት ክንጥቀምቲ ኮይና ሕጂ እቲ ነዳዲ ዓመት ዓመት ክንገዝኦ ዝግባአና ሓንቲ ግዜ ሶላር ምስ ገዘአና ንኩሉ ግዜ ከገልግለና ክእል ማለት እዩ።
2: ሽመይ ቢሩ ፀጋ ይበሃል። ንሕጂኻ ኣፕሊኬሽን ኦፍ ጂኣይኤስ ክንብል ከለናስ ጥቕምታት ናይ ጂኣይኤስ ንገልፅ ኣለና ማለት እዩ። ብዙሓት ጥቕምታት ኣለዎ። ገለ ካብኣቶም ከዓ ፎር ዌዘር ፎርካስቲን፣ እዚ ክንብል ከለና ድማ ኣብ ዝመፅእ ወቅትታት ዓመታት ዝጋጥሙ ኩነታት ኣየር ንክንበ ወይ ከዓ ንክንግምት ይሕግዘና። ካልእ ከዓ ፎር ኣግሪካልቸር፣ ኣብ ኣግሪካልቸር ክንብል ከለና ከዓ እቲ ንዘሮ ዓይነት ኣካል ንዘሮ ዓይነት እኽሊ ወይ ንዘሮ ዓይነት ዘርኢ ምስ መሬት ፍርያምነቱ ከመይ ይመፅእ ወይ ከዓ እንታይ ንድዕረቲና እንታይ ተዘሪና ወይ ከዓ እንታይ ተዘሪና እንታይ ዝያዳ እቶት ንረክብ ከምኡ ውን እንታይ ዓይነት ምልዋጥ ናይ ኣካል ተካይድና ኢኻ ከዓ ዝለዓለ እቶት ንረክብ ይገልፀልና። ሳሳይ ከዓ ፎር ኡርባን ፕላኒንግ ክንብል ከለና ድማ ከምዚ ኣብዚ ስእሊ ንሪኦ ዘለና ንከተማታት ክንሃንፅ ከለና ናይ ቦታ ዝያዳ ሰሓብነት ክኸውንን ከምኡውን ሃገር እዚ ኣብታ ናይታ ሃገር ምዕባለ ንኸምፅእን ድማ ይሕግዘና።
3: መጀመርታ ሽመይን ኦፍ ኢልሞን ይበሃል። ሕጂ ዝገልፆ ድማ ኢንቴግሬሽን ኦፍ ጂፒኤስ ዊዝ ጂኣይኤስ ማለት ጂፒኤስን ጂኣይኤስን ብሓደ ከመይ ጌርና ንጥቀመሎም ጂፒኤስን ጂኣይኤስን ዋላ ነንበይኖም ኣርስቲ እንተኾኑ ከም ሓደ ንጥቀመሎም ግን ንኽእል ኢና። እዚ ዘግብረና ምክንያት ድማ እቲ ጂፒኤስን ጂኣይኤስን ብሓደ ኣብ ንጥቀመሉ ግዜ እትናና ኮኦርዲኔቲንግ ሲስተም ወይ ቦታ ሎኬሽን ኣረኻኽባ ወይ ኣፅናንዓ ናይ ሓደ ቦታ ሞር ኤፊሽንት ወይ ተወሳኺ ሓይሊ ይድልበልና ማለት እዩ። ካልእ ክንርድኦ ዘለና ከዓ እቲ ዲፈረንስ ኣብ መንጎ ጂኣይኤስን ጂፒኤስ ዘሎ ጂኣይኤስን ጂፒኤስን ወላ ተመሳሳሊ እንተኾነ ዝመሳሰለ ኣርስቲ ንብዙሕ ሰብ መስሎ እንተኾነ ንንበይና ኣርስቲ ጂኣይኤስ ሓደ ኮምፒተር ቤዝ ሲስተም ክኾን ከሎ ጂፒኤስ ድማ ብሳተላይት ቤዝ ዝኾነ እዩ። እዚ ድማ እቲ ናይ ጂፒኤስ ሲስተም ብሳተላይት ንእርስ ዝኮላ ወይ ዝዘርአ ሳተላይት ተጠቂምና ናብቲ ኣብ እርስ ዘሎ ኣብ ዓለም ዘሎ ጂፒኤስ ረሲቨር ሓደቲ ሓበሬታ ናይ ጂፒኤስ ትራኪንግ ሰደልና ማለት እዩ። ካልእ ኣብቲ ዲፈረንስ እንተርኢና ኣብቲ ኣፕሊኬሽንስ ኣሎ ጂፒኤስ ንሎኬሽን ናቪጌሽን ወይ ናብ ሓደ ቦታ ንኸረሉ ኤግዛክት ቦታ ንኸረሉ ንወጠቂምና መገዳ ንምፍላጥ ሓግዘና። ጂኣይኤስ ድማ ብሳተላይት ኢሜጅስ ጌርና ንሓደ ክነፅንዖ ደልና ዘለና ቦታ ነቲ ናቱ ፕላኒንግ ዲ ከም ማይኒንግ ሳይትስ ወይ ላንድ ሲስተምስ ንኸነፅንዕ ሓግዘና ማለት እዩ። ኣብቲ ዳታ ሞዴል ናቱ ምስ ንመፅእ ድማ ጂፒኤስ ብሰለስተ ዳታ ሞዴል ዝቆመ እዩ። ሎኬሽን፣ ኣቲቱድ ኤንድ ኤሊቬሽን እዚኦም ካብቶም ጂኦሎጂካል ሎኬሽንስ ንብሎም ማለት እዩ። ጂኣይኤስ ድማ ነቲ ኦርቶ

ኦርቶሬክቲፋይድ ኢሜጅ ካብ ሳተላይት ንረኽቦ ብዲጂታል ወይ ከዓ ብተንቀሳቀስ ስእሊ ብዝመስል ኣግባብ ናነቅርቦ ሓግዘና። ካብቲ ቤነፊትስ ናይ ጂኣይኤስ ን ጂፒኤስ ብሓደ ምጥቃም ድማ ኢንሃንስ ሴፍቲ ኣለና። ንሓደ ክንጓዓ ዘልልና ዘለና ቦታ ልክዕነት ፈሊጥና ብተኣማሚና ሙሉእ ሙሉእ ንክንከይድ ሓግዘና። ካልኣይ ድማ ኣብቲ ንሕና ስራሕ ኣብ ናሃንፆ ይኹን ከን ኣብነት ኣብ ህንፃ እቲ ክነፅንዖ ዘለና ዘለና ቦታ ክንደይ ስፍሓት ኣሎ ኣብ ይርከብ ንምንታይ ከ ከም ንምችው ነቶ ኣብ ምፍላጥ ሓግዘና ፎልስ

0: እኮ ቴኒ ከበትኒ መርሓባ ግሚታና
1: ታሸሚሂ ሶራ መልዮኪ ኣትሸፊብር ሰብ ረቢት ክኒ ኮኮይከንም ሰብ ረቢት
2: ኦባ ሞሳ ኣቅሃልዓልዓተም መልቶ ሕያተከተህ ስግተም ቁዋሁ ክኒ እምቡካ ተጥዊር መሰረት ክኒም ሂሰበታ ኮካናም ኦባ
1: ኦባ ኦባ ዮኩሚን ኸይረ ኣኑ ኣቦ ፋረም ኦቤ ሃነ ኣቦ ፋረም ሌል ኣበሴ ሃነ
3: ኩሕየው ነኑ ነንጋ ዑማማቲኑ ሕኮመ ሌል ኖያሚዕምቴ ደገ ገድነኩተን ክኒኪ ስተናቦክ መሓብታና ኩ
1: ሰሌማኑ ሚደፈያተንኮ መሓለካ ኩዳሃይተን መሌኪ ካልኦካትን ሊሃዱ
3: መደኮነኮነደ
4: ሞሳ ኣቕሊጥ ኢተንቱ ኣይም ክኒገይተክተንቱ ሸርዓላ ሸርዓላ ደፈይቱ ኮ ስሌማኑ ሃይቢ ኩዕ እንደምታኪኒ
0: ኮይ ዓዶ ሳዕሎ ብሩር ስጋና የድሩሲኒ ምእመን መራኮ ሰይ መራክ ኖያህ ሚዒቲነክ ኣማ ዓሽር ሚገኒኖ ተብሊንንኪኒ
1: ስከተ ስከ ሚኢልኽት ለብኮ ከይዋርዋረይታኒቶ ንናክነነ ተዋኒ ደፈየ ስክተ
2: ኩሕየዎ ነኑ ያነምስናክንህነነኪ ተማቶነ ፈዳንም ንሆ ዓዶሳ
3: ዮ ያዓዶ ሳዑል ላይ ኮደሪከ ጀና ኮደራ ኣካ ያናካ ነኑ እመንንኮ ተደርሕያኪኖ ካዶሌ ኖክታነም መቕቡል ኪኒ ሩመኪኒ ከበትንህነኒ ሞሳ የክንኮ
2: ይህ ሞሳ
1: ኣኑ ይዋኒን ከታኪ ዓዶቶ ኪኒ ኩሕየው ኣየ ክኒ ተኣካ ይሑቶን ኮራ ተኒንም ኣኑ ቤረ ማጌዕዘ ቤሓ ማጌዕዘ ሲና ሓብንህነነክ ነደ
5: ኳ ድፌ
0: ኣና ሃቦክዮኮ መንጉ ሙትገራን ኣግነ ለቐደር ክኒ ተይ ይዓሽር ክኒ
5: ሽገርሊ
2: ዮዮ ሽገርሊ ወላ ሽገርሊ
5: ነጋ ክኒ ነጋ ፍዳ ኣብሽር ያ ጀማዓ ናኑ ሲናህ ነደ ሲናህ ዮበን ኮታ ሕየውቱ ካይ ፍሂማ ኣሳዓኪ እንታ ነደ ኮይ ነደ
1: ሃድዎ ኮ ስንባህተ ደገስን ተደቦክ ኣባ ሱክተኒ መሌ ኣባ ራዕትኮነሊቲኒ መል ኣወላ ሚያ ሞሲና ኬተሜቲኒ መርክ ያቦ
5: የበይቲ በሪ ሞሳ ኣድዋ ኖክታን ካራ ክኖነኑ
2: ወራ ተሓደ ክኒ ስተልጉፍነ ሞሳ
5: ወባሃይ ደዋላት መገን ኮለያነ ኮኪሃነ ኣያክያነ ክኒላ ኮራዕተንኩ
2: ከትነድሪሽ
5: ቶቢንህተንን ታለተንም ሸዋሂደ ካቲካ
1: ኣማ ደዋላ ሲናህ ጉፍተም ዮ ታሊ ጉፍታ ነጋ ክኒ
0: ኤይ እድሪሾ እድሪሾ ሸርዓላ ተሕቲ ኣፋዶልሚ ከተይ
5: ፊደ ካፊት መበይሽም ተንክኒ
3: ኮ እድሪሾ ሱገንተና ሞሳትም ሓበንታኪ መደክ ያባ
2: ዋና በሲምተህ ክኒ ክሓብ ስሌማኖ ሲካኪ
3: ሃየ ሃየ ካዲ የሸንኩ
4: መልኳ የሚገይተክ ተንቶመቱ በርነጋያንሰኪቶ ስንዲ ባሪ በሪ ኡማምዕተክ ደብታ ኮኮ ሓልከፎ መላ የሚገይተክ ተንቱ
1: ያኽኒሻኒ ነብሊ ምተኒቶ
4: ከትከት መረክ ፊዳ ናኑ ኣብና ሓብና መከምብ እንኪ ምታን መለ መረክ ተከ መብሊ ተኒቶ ከትኳ ሃያንዲ
3: ቡሳ ቡሳ ኣባነማተነ መለ ንሰረሲነል ተምዖ
0: ሃየ ሃይ ካ ደብታናም ገይቴኒንኮ እንኳ ስን ሓበኒስና ከደይን
1: ኣዶተ ዓርህጋሕ ዋኒ ክንናሃክነለይ ስከ ሲኮድዐቱ
0: ስከ ርሕዮኩ ሚና ዕንዱ ፋጡማ ስንበረ ታርገም ኣተናግና ሶዳና
1: ፋጡመ ታርገም መለ ኣቱ ታርገም መልቶ
0: ኣግና ታረጎይ በልገብቱ በል ሂኮመት በርሸምት እያ
1: ጋሕ ኮከይ ከረጋሕ ዋነፍ ከፋ ሂወልማ ዳብን ሸጣን እዲ ሃይተ
0: የሊ ጋሕዮኩም እያ ካፈ ሲናካናም እኒዖካ ሃቦልዮ እነፋሃላ ደቦልዮ
1: ዋላ ተትያ ኮበሩ ለካው
0: ከተኮከታ ስንተብልም ስንድዕተክ ባህን ኮለድ ሓልታ ድግን እቶኳሃይ
1: ሸና ባእቲ ሰሬና ዒዳ ሃብታመካ ስብሓን

0: ኮነሬል ንጋቱ የጥንቱ የጥዋቱ አንድ ለናቱ ያጋጫል ከመሬቱ መሪር ለሐመቱ
1: እርስትየ ጉረኛ
2: ርስትየ
0: ገጥን ፎቶወሪና ብሩህ መዓልቲ ክንውዕልና የብሓቂ
2: ናስቲ ቅርበኝ
0: እሺ እሽጓት ኮነሬል እጥቁኮ ልካ ኣብ ፊልም ንሪኦ ራምቦ ትመስለው
2: አንተ ኮ ምርጥ ሰው ነህ እኮ ቀለኛ ነህ ዕላልካ ጥዑም እዩ
0: ኣይ ጥዑም ጥዑም ይፈልጥ ጥዑም እዩ ጥዑም ዝፈልጥ
2: እንደተለመደ ልስጥህ እንዴ
0: ከቻልክ ከቻልክ ጓት ኮነሬል ከቻልክ
2: እሺ እሺ እንካ እንካ አይዞ
0: አመሰግናለሁ አመሰግናለሁ
2: አይዞ አይዞ ርስትዬ የጠፋ ሲነካ ኮ ቀኔ
0: እንዴ ኣለኹ እንዴ
2: ምን ዓይነት እቃ ነው ታይስካ ኣለኻ
0: ክፍትን ኢለ ንግድ ሃስብ ኣለው
2: ከቻልክ ጥሩ እሺ ኣይዞ
0: እሺ ሓንቲ ሕቶ ግኔራትኒ
2: ምን ዓይነት ጥያቄ
0: እዚ ኮንትሮባንድ ገለ ስራሕ ሲ ከመይ ትርዮ
2: ማለት
0: ከም ንግድ ከም ስራሕ ሲ ከመይ ትርዮ
2: ኣየ ርስትየ እንደዛ ሓስብሃል እንዴ
0: ሓሲብና ገለ መለ ክነጋግድ ኢልና ሓሲብና እንታይ ሞ
2: ከምኡ ምህሳብካ ድሃን ነይሩ ግን ንኣኻ ዝኸውን ስራሕ ኣይኮነን በጣም ሃደገኛ ስራሕ እዩ ደሞ ጅግና ምዃን ይፈልጋል
0: ምሽ
2: ኣው ላንተ ቀለል ያለ ስራሕ ማለተይ ምስ ኣቅምካ ዝከይድ ዓይነት ስራሕ እዩ ዘለካ ሓቀይ እንድየ
0: እዋ ሓቁኹም ሓቁኹም
2: ኣው ርስትየ ዳን ቀስ ኢልና ክነእልል ኢና ሕጂ ግን ክገድፈካ መልካም ቀን
0: ብሩኽ ቁነ ብሩኽ ቁነ ኮነሬ ብሩኽ ቁነ ጅግና ምዃን የድልዮ እዩ ይብለኒ ካበይ ንላዕሊ ጅግና እንታይ ደልዩ

0: ሓደ ሰዓኒድካ እንታይ ትፅበ ኣለኻ?
1: ዝተባረኸኹ መዓልቲ ክውዕልሲ ቤትና ዘፍርዮ ትሕዝቶ ጥዕም ኣቢለል ክወፅኢለ የ
0: ትኽብትኻ ምስሕኒ ዘይትብርስቶ
1: ኖኖ ኣነ እኽሊ ክለክፍ እምበር ክበላዕ ኣይደለኹም
0: ጌዳ ኣብ ካልእካ ተመሳሕ እቲ ቦይ ዘምፅኦ እኽሊ ተወዲእ ንስኻ ከዓ ጥር ትብላስ ቤዛ ይምፃእካ
1: ናይዛ ወርሒ ካብ ስራሕ ደው ዘበልኳ ዲ ክንዲ ዝዛረብ ዘለኺ ምስ ሕጂ ሰጥ ኢለ ስራሕ ጀሚሩ ኣለኹ
0: ወይ ሓወይ እምበር ትሰርሕ ዘለኻ ኮይኑ ይስ

0: ዝሰምዓካ ዘሎ ህወትካ ምሉእ ኮይ ስራሕካ ንሕጂ ኢኻ ትጅምር ዘለኻ ከመይ ከም ትኸይድ ከዓ ክንርአካ ኢና።
1: ሕጂ ድኣ ገለ ዓይነት ሰባት እንዲ ረኺበ ዘለኹ ስምዕኒ ሞ ካልኣይ እዛ ኮንትሮባንድ ከም ዝፈትዋ እዮም ገይሮምኒ ዘለዉ ምሽ ናይ በዓል ሰለየ ገለ ኩሉ ዕሊለኪ
0: ኣታኦም ነገር ተገይርካ ዶ እዞም ሰባት ብሓቂ ሰብ ውዕለትካ እዮም ካብ ዘይነበረካ ኳ እዮም ካብ ፍቕዶ ሲነማ ካብ ፍቕዶ ባር ምስኦም ስራሕ ኢሎማ ጀሚሮም ኻ ዘለዉ ኣምላኽ ዲ ሽግረ ይርእዩ ሰዲድዎም ኣነ ክርዳእ
1: ከምኡ ዘይኮነ እዞም ሰባት እዚኦም መጀመርታ ንዓይመፅኦም በዓሎም እዮም ረኺቦምኒ ስኻ ዓብ ሰብ ኢኻ ብዙሕ ሰብ ትፈልጥ ኢኻ ለባም ኢኻ ገለ ኢሎም መሳርሒቶም ገይሮምኒ ክትፈልጥ ኸማናነ ተለሚነ የ ስራሕ ጀሚረ
0: ኣታ ስኻ ድኣ እንታ ክትልመን ስማዕ ኩሉ ሰብ ተሰሓቐካ ዝፈትወካ ከይመስለካ ሞዓሊኦም ዝጥቀሙልካ ዘለዉ
1: ሰብኣይ ጥላእካ ንዓይቲ እንኳ ሃብተይ ሰብ እዩ ክዚአን ሓዚአን
0: ናይ ኮነረል ንጋቱ ደን ዚአ
1: እወ ዶሞ ዘይግንቅኒ ኢላ ክምፅ
0: ኣነ ኮ ይገርመኒ እዩ ብምንታይ ከተናብረኒ ኢለ ተመርዒካ ኮ ድንፅው እዩ ዝብለኒ
1: የንብረክ ግን ኣለኹ
0: ከይፅምወክ የናብረክ ኣለኹ ባበል ኣቦይ ደው በለለይ
1: ንሱ ድኣ ንኩላትና ኣቦና ማለት እንዳኣሉ
0: ንዓኻ ደኣ ካልእ እምበር ወረዲኻ እዩ
1: እዋ ኣደይ ኣቦይ ሓትነይ ኣየምሳዝ ግድ እሞ ንዓይ ኩሉ ነገር እይምበር ኣይምሳዝ
0: ያኽለካታ ዕድለይ ለኪምካ ባብ ዕድልካ ትነብር ኣለኻ እንጋሓዘለይ ዝገንዘብ ድሕሪ ሕጂ ካብ ኮነሬል ንጋቱ እንታይ እንዳገበርካ ተምፅኦ ዘይፍለጥ ገንዘብ ኣይቅበለካኒ ሓሲኻ ሪኻ ተምፅኦ ዘለኻ ሰሪቕካ ሪኻ ተምፅኦ ዘለኻ ሰብ ቀትልካ ሪኻ ተምፅኦ ዘለኻ
1: ኣነ
0: ንስኻ ወ ኣኸለ ኣይቅበለካኒ
1: እዚ ፅጋብ እዩ
0: ፅጋብ እንታይ ኣብሊዕካ እኒ ፀግባታ ንስኻ እምበርሙስ ኣብ ክንዲ ሰሪሕካ ገንዘብ ተምፅእ ጭራ ኮነሬል ንጋቱ ሒዝካ እንዳኸድካ ዘዝሃበካ እናተቐበልካ ሽመይ ከተኽፍኣኒ ከተፈፍለኒ ዲኻ ደሊኻ በዚ ሕብረተሰብ
1: ዋቶም ሰባት እንታይ ትብለኒላ ንዓይ ገንዘብ ተምፃኹል ክትጓየቑ እዩ ገንዘብ ተዘይምፃኹል ትጓየቑ እዩ እሞ እንታይ ዳ ክገብር ትርኢኒለኺ
0: ዘይገንዘብካይ ገንዘብካን እዩ
1: ኣብ ጅባኻ ተኣቲ ገንዘብካ ይብለክ ኣለኹ ብነብሲ ክትጓየቑ ስለ ዝደረኺ ክምበር ናይ ገንዘብ ፀገም ከማ ኣይኮነን ዘለኪ ካይደ ኣለኹ
2: እዚ ስራሕ ሞ ከመይ ትግምግመ ኣለኻ
3: ንልዕሊ በጃ ካይለካ ርስቶም ቁርቦ ጃህላ ይኮይኑ ይስማዓኒ ኣብ ነገራት ከዓ ብዙሕ ጉዱስ ኣይኮነን
2: ኣነ ዝገርመኒ ንፉኩስ ዝበለ ስርሕት ከይከውን ንኮነሬል ዝኣክል ክቕንፅል ዝሓልዩናዮ ሰብ ምኾን ይፀገም
3: እምቦ ካልእ ኣማራፂ ዝበሃል ይብልናን ኮነሬል ማዕርኽ እንደይ ጥንቁቕን ሓደገኛን ምዃኑ ትፈልጥ ኢኻ እቲ እንኮ ምስኡ ክራኸብ ዝኽእልን ምስኡ ሻክሰቲ ዝኽእል ሰብ ድማ ርስቶም እዩ ስለዚ
2: ንሱ ዳ ይርዳእኒ ኮይኑ ወላ እውን ኣብቲ ንበይኑ ዝዘናግዓሉ ባርተዘሩ ብዘይ ፀገም ተፀዊዑ ከኣቱ ምስ ረእኹ ገሪምኒ እዩ ግን ከዓ ርስቶም ኢና ንብል ዘለና
3: ክንሰርሖ ግዜ ይወስደልና ይኸውን ክመፅ እዩ ሰባብ ምስራሕ እመናታዊ ድ
2: እሞ ትትብዓትከ ሓሞት
3: ኣብ ዕላማና እንተእቲናዮ ኩሉ ነገር ይከኣል እዩ ድሓር ድማ ኣብዚ ኮንትሮባንዲ ኢልና ስራሕ ጀሚርናዮ ዘለና ንስኻ ከመይ ትግምግሞ
2: ንሱ ዳ ዝበልካ ይሰምዐ ዝለኣኽካዮ እውን ብትኽክል ይሰርሕ እዩ ግን ክሳብ ክንዘይ ምስጢራዊ ምኻን ንዓይ ኣይነፅረለየን ዘሎ ኣብ ሽግር ከየትወና ነስክፍት ኣለኒ
3: ኣነ ክሪኦ ከለኹ ቁሩብ ዝቕየር ዘሎ ኮይኑ ይስማዓኒ እዛ ስራሕ ካብዚ ጅምራ እታ ደድሕር ኮነሬል ምኻድ ጥራይ እዩ ዘይቋረፃ እዚኣ ድማ ክቋርፃ የብሉን ምኽንያቱ ንዓና ስለ ተገድሰና
2: ንሱ ዳ ፅበቅ ኣለኻ ግን ክሳይ እንተገበርና ኸ
3: እንታይ እዩ
2: ብመንገዲ በዓልቲ ቤቱ እንተወደብና ይኹም ይትርእዩ
3: ክኸውን ይኽእል እንዲ ግን ክገፍሐና እዩ ኮነሬል ሓደገኛ እዩ ቁሩብ ግዜ እንተበሊዑ መስመራትና ክበታትኹ ይኽእል እዩ
2: ሓቅኻ ኣለኻ ድሮ ኸማን ክንደይ ክሳራ ንህለውሪትና ንህለካ መፅ እዩ
3: ድካ ኣብ ሰዓቱ ርኢኻ ኣለኻ እዚ እውን ሓደ ካብቲ ለውጢ እዩ
4: መርሓባ ዓመታትና ደንጌዴ
2: ኣይ ደንጎኻን ልክ ኣብ ሰዓት ከመፅኻ
5: ብሄንቤን ምስ ፀናሕካ ድኣ
4: ናብተን ዝለኣኽኩም ንንብረት ኣብፅ ሓቢለየንሲ ብገዛ ገይረ የመፀ
5: ፅቡቅ
2: ትፈልጥ ርስቶም ማዕርክንደይ በሊሕን ትኩር ንምዃንካ ፈሊጥና ኢና መሳርሕትና ጌርናካ ዘለና ይርዳእካ ይምሽ
4: ሓቁኹም ይርዳእኒ
5: ኣጆኻ ርስቶም ሳላ ብልሕኻን ክእለትካን ገንዘብ ብገንዘብ ክትከውን ኢኻ
4: ይበሎ ይበሎ
5: እንካብ መዚአን ተቐበለኒ ዶሞስካ እዩ
4: እውይ የቐኒለይ የቐኒለይ ኣብ ሰዓታ ረኺብካ ንበቃ ኣብ ሰዓታ ባ ካብዛ ጭቕጭቕ ናይ ሰበይተይ ከማ ንዕርፍ
5: ኣጆኻ ክትዕርፍ ኢኻ ልዕሉ ኩሉ ግን ፀግዕ ዝኾኑኻ ሓለፍቲ ኣለዉካ ምሽ
4: ዋ ኮነሪ ንጋቱ ከማን ጥራይ ስራሕ ርኸብ እምበር ኣነ ብጎንኻ ኣለኹ ፀግዖ ኾነካ እዩ ዝብለኒ ማለተይ ሲ ንኹላትና ፀግዖ ኾነና ይኽብል ኢለ
5: ፅቡቕ እምበር
4: ሕጂ ኸማን ከይደ ክነግረ እየ
2: እንታ ትብሎ
4: ኮንትሮባንድ ገለ ንስራሕ ከም ዘለና ክነግረ እየ ማለት እዩ
5: ኖ ምስጢር እናበልናካ ንሱ ሓላፊ መንግስቲ ስለ ዝኾነ ክኣስረና እውን ይኽእል እዩ
4: ኮነሬል ክኣስረኒ
5: እዎ ኣስረና
4: ኣቶም ሰባት ኣይትሰከፉ ማለተይ ሲ ኮነሬል ኮ ንዓይ ቀራቢ እዩ ኮዩ ንዓይ ኮ ሓወይ እዩ ኮዩ
5: እሱ እውን ብጣዕሚ እዩ ዝፈትወካ እቶም ሓለው

0: ፍም ብዘይ ዝኾነ ፀገም ክእትዎ ካርእ እዮም ኣለኹ። ግን ከመይ ቕርርብኩም?
1: ሰብኣይ ጓልሓትነይ ኮይና
2: ዋው
1: ሕጂ ኣዲስ ኣበባ ሰዲድዎ ኣሎ ቀፃሊ የ ናብኡ ዝመላለስ ነይረ። ብከምዚ ከዓ ርክብና ኣዝዩ ፅቡቕ ነይሩ። በቃ ንዓይ ከዓ ብጣዕሚ እዩ ዝፈትወኒ። ኩሉ ግዜ ከማን መስሓቃኒ ኢኻ እዩ ዝብለኒ።
2: መስሓቃኒ ዝብለካ መኸተሳቀ ይፅዋዓካ
1: ኖኖ ወላ ካልእ ከማ ንዕልል ኢና።
0: እንታይ
1: ከምዚ ኣብ ፊልምታት ዝረአኽዎ ገለ ኩሉ የዘዕሎ በቲ ዘዕልሎ ሜላ ገይሩ ነዘን ወንበዴታት ወዲእዎን ይብለካ ኣለኹ። ካልኣይ እዛ ብክልተ ኢትካ ምሻላ ሽጉጥ በዚ ከምጌርካ ኣውፅእ ገለ ብልካ ተረግረግረግረግ ትብላ ብክልተ ኢትካ ምትኳስ እሳ ኸማን ኣነ ኣላሚደ ዮ ነና ናይ ብልቤ እንታይ መኩሕሰወኩም እየ።
0: ኣብ ጉዳይ ህዝብን ውድብን እንታይ ኣፍልጦ ኣለካ?
1: ውድብ ኢልካ
0: እዞም ተጋደልቲ
1: ተጋደልቲ እዞም በረኻ ገለ ዘለው
0: እወን እሶም
1: ወሪድና እንታይ ንፈልጦም ሕና እንታይ
0: ኣብ ጉዳይ ህዝቢ ኸ
1: ጉዳይ ህዝቢ ድኣ ሰበይተይ ኣል ኣለኹ ከምዚ ቁፅሪ ህዝበይ ኣብ ምዕባይ ከዓ ክሰርሕ እየ ማለተይ ሲ 8 ከብፅሖም ሓስብ እየ።
2: 8
0: ንሓንሓን ኣብ ጉዳይ ሃገር ከ
1: ሃገር ዳ እንታይ ኢትዮጵያ ትቅደም በል ብሉና ኣና ከዓ ኢትዮጵያ ትቅደም ንብል እንታይ ሞ ካብኡ ሓሊፍና ሞ እንታይ ክንፈልጥ ኢና
0: ሓን ንስኻ ኸ እንታይ ትሓስብ?
1: ብውልቀይ
0: እዎ ብውልቅኻ
1: እንታይ ሞ ክንሓስብ ኢና እንታይ ማለተይ ሲ ከምዚ ንሓን ብሕጂ ከዓ ንሓስበሉ
0: ንሓን ፅቡቕ ቀሲ ኢልካ ተሓስበሉ ብዝኾነ ንኸድ ሓደሓደ ክብለኩም
1: ሕጂ ዘረባ ምፅኻ እዚ ኣብ ሞ እንታይ ቀሲ ኢልካ ሓስበሉ ድኣ ሕጂ ኮፍ ኢልና እምበር ኣስፋሕ ኣቢልና ብዛዕባ ሃገር ንዕልለሉ እንታ ሰሊሓወ
0: መቼ መዋዛታትካ ይምኖን እዩ
1: ናይ ብልቤ ዘንደሞ ዝ ኣብ ሰላም ገዘ ንብፅሓ እምበር
2: ኖኖኖኖ ሎም መዓልቲ ነተይ ግብጃ እዩ
1: ከምኡ ኣበለኒ
2: ኣብ ጅባካ ዘሎ ንበዓልቲ ቤትካ ኸትባ
1: ኣታጥዑኒኻ ተዛሪብካ ንዓናይ ጥራይ ቅስል ኢልናኸ ንምስ
0: ንኺድ ጥራይ ባዕልኹም ኣናራውጊድዎ ንኺድ

0: ዋ ሸወይታይ ዲኽቲ
1: ወይ እዛ ኸዳን እዚኣ ክትገብርያ ከለኹ እኮ ክትፅብቕ ትኾኒ
2: ፈቲኻያ ተሓጊስካ
0: ልክዕ ከምቲ መጀመርታ ክንምርኦ ከለና ዝነበርናዮ ልክዕ ከምኡ ከይኮንኪ ወይ ተሓጉስኒ ዘለኺ
2: ርስቶመ እዩ ደይቲ ቀደማ ኣካይዳኻ ስለ ዝሕርቐኒ ዝነበረ እየ እምበር ኣነ እውን ኮይፈትወከ እዩ ሕጂ ግን ሰብኣይ ኮንካ ኣለይኻ
0: ብሓቂ ይሕግሰ ክለኹ
2: ከመይ ዘይሕጎስ
1: ኢደይ እዚአን ከዓ ደሞ ዘየን
2: ብሓቂ እውይ ተመስገን እሞ ካብ ሎምስ ረሃፅካ ክንበልዕ ክንጅምር ኢና
0: ዋ እንታይ ረሃፅ ሸውተይ ዋ ድራራይ ስራሕ ክንዲኺ
2: ዋይ ርስቶመይ መቸም ዋዛ ይምነወካኒ
0: ናኖ እንተዘይሰርሒ ክርዳእል ክኽእል እየ ምክንያቱ ካብ ዘለኽዮ ዝዓቢ ድራር ከዓ የለን
2: ርስቶመይ እቲ ካብ ሰብ ካብ ዘይጠቕሙካ ሰባት ተቐቢልካ ተምፅኦ ዝነበርካ ገንዘብ ዘይኮነስ ትዕበ ትንኣስ እታ ኣብ ረሃፅካ ስርሕካ ተገምፅኣ ገንዘብ ንስይ ኣነዓይ ዝያደ ሓጎስ ትፈጥረለይ
0: እሱ ኣ ፅቡቕ ኣለኺ ግን ኮነሬል ኮኑ ኣይጠቕመኒ ኮ እዩ
2: ንሱ ይጠቕመካን እዩ ዝጠቕሙካ ዞም ሕጂ ተዳሊኻዮም ዘለካ ናይ ንግዲ መሳርሕትካ ሰባት እዮም
0: በዓል ሰሎሙን ማለት ክድ
2: እወሶም ስራሕ ፈጢሮም ኮዮም ደሞ ዝህቡካ ዘለዉ እቲ ባህርኻ ዘምፅቦ ምሕያሻት ገዲፍና ማለት እዩ
0: እወ እሱ ኣ ፅቡቕ ኣለኺ ግን ሸወይተይ ንኾነ ሬል ስለምንታይ ትፀል እዮም
2: ከይ ስራሕካ ስለ ዝበካ ቶቶ ኳባይ ገይሩ ለማናይ ቀይርካ ወረ ንምንታይ ከም ዝበካ ክትፈልጥ ዶ ልዕሊ ኩሉ ኸ ንሱ መሃብ እንተቋሪፅዎስ ንስኻ እንታይ ኢኻ ክትከውን
0: ከምኡ ከዓ ባሎ እዩ ግን ይኣብየኒ ትብል እዮም
2: ይኣበይካዋ መሃብ እውን ከይረብርብ እዩ ንስኻ ነብስኻ ትኽኢልካ ግን ናፅነትካ ኣውጅካ ኣለኻ ማለት እዩ
0: እሱ ላ ፅቡቅ ኣለኺ ንዕና ይበል ንዕርፍ
2: ሓንቲ ነገር ግን ክነግረካ ምሽከማን በዓል ሰሎሙን ብዙሕ ፅቡቕ ነገር ገይሮም ኢልካ ምስኦም የስርሑኻ ይሓልዩልካ ብዘይ ዝኾነ መበገሱ ገንዘብ እውን ኣብዚ ኮንትሮባንድ ምስኦም የስርሑካ ኣለዉ ግን ንምንታይ እዮም ዝሕግዙካ ዘለዉ ማለት ይስ ርክብካ ክንፅር ኣለዎ
0: ርክብካ ምንፃር
2: እዋ ንምንታይ እዮም ዝሕግዙካ ዘለዉ ኪንዮ ስራሕ እውን ሰብኣይ ከም ትኸውን ገይሮምሃ እንታይ ክትሕግዞም ከም ዘለካ ስክትፈልጥ ኣለካ ምክንያቱ ንነዊሕ ምስኦም ብስራሕ ክትቅፅል ተደሊኻ ርክብ ክንፅር ኣለዎ ርክብ ተነፂሩካ ብኣስ የለን ማለት እዩ
0: ካልኣት ብኣሶ ግን ዓቂ ኸኺ ርክብ ክንፅር ኣለዎ
2: እንተነፂሩ እንታይ ክትሕግዞም ከም ዘለካ ትፈልጥ ኢኻ ክምልኡ ኢልካ ጥራሕ ደይኮነስ ክትመላለዩ ኢኹም ማለት እዩ ሓራይ ንዕና ይበል
0: ሓራይ
3: እዚ ብፍፁም ክኸውን ኣይነበሩ ኮነሬል ተፃዊትልና እኳ እዩ
4: ስማዕ ዶ እንታይ ዝወፅእ ሓበሬታ ኣሎ እዩ
3: እሱ እንዲ ደኣ ገሪምኒ ዘሎ ስጋብ ሕጂ ዝወፅእ ሓበሬታ የለን
4: ተፃዊቶም ኢልና

0: ዕጥቂ ተሓዘካ ማለት ኳ ክልተ ሞት እዩ ሰብ ኣኽሲሮምና ብኸመይ ግን ክፍለጥ ተኻኢሉ ትብል
1: እንታይ እሞ ክንብል ኢና ኮነሬላ መርበብና እቲ ሓደ ስጉምቲ ይቕድመና ምህላው እዩ ትፀገም።
0: ስማዕ ሰሎሞን፣ ሕጂ እውን ዝኸፍአ ሳዕብን ከየምፅእ እንከሎ ብቕልጡፍ ዝደልየሉ መንገዲ ክፍጠር ክኽእል ኣለዎ።
1: እወ ሕጂ እቲ ግዜ እታ እንኳ ኣማራፂትና ግን ብመንገዲ ርስቶም ጥራይ ክትከውን ዘለዋ
0: ሕራይ ፅቡቕ ግዜኻ ይወሰድና ንወድእ ምሕባር ይገድሰና ድዩ
1: ከከም ኩነታቱ ግዜ ርኢና ንውስኖም ውሳነታት ግን ክህልውና ይኽእሉ እዮም።
0: ፅቡቕ
2: ከመይ ውዕልኩም?
1: መርሓባ ርስቶም።
0: እንታይ ጌርካ ወዲእካ ዶ?
2: እዎ
1: ፅቡቕ።
2: እንታይ ደኣ ድሓ እንዲኹም ገጽኩም ፅቡቕ የለን ማለተይሲ ከምዚ ዝኾነ ዝተታሕዘና ንብረት ገለገለ ኣሎ ድ
1: ኣጆኻ ዝተታሕዘና ወል ሓንቲ ንብረት የለን
2: ድዒ ኣነ ደኣ ከምዚ ክብልብል ኢልኩምኒ ኢለየ እንታይ ደ ክብለኩም ደለ ኣነስ ካሓተኩም እንደ ደለ
1: ፀገም የለን ድላይ ካሕተተና
2: ርክብናስ እንታይ እዩ?
0: እንታይ ማለትካ እዩ?
2: ርክብናስ እንታይ እዩ? ርክብ እንድሕር ነፂሩስ ዝኾነ ባእሲ የለን ማለት እየ።
1: ናይ ኣሕዋትን ናይ ስራሕን ርክብ እዩ ዘለና። እንታይ ሓዱሽ ዝተፈጥረ ነገር ኣሎ ድ
2: እንድዒ ኣነ ከምዚ ገለ ነገር ዝደለኹም ንገለ ኮይኑ ይስማዓኒ ዘሎ ማለተይ ሲ ንዓይ እንዲተሰሚዕኒ ንዓኹም ተዘይተሰሚዑኩም ግን ፀገም የለን ሓቂ ትሓሽ።
1: እቲ ሓቂ ዲኻ ክትፈልጥ ደሊኻ?
2: እንታይ ኣሎ ዲኻ ለሓቂ
1: ርስቶም፣ ካብ ሎም ንዳሓር ናይ ኮንትሮባንድ መሳርሕቲ ዘይኮንና ናይ ዕላማ መሳርሕቲ ኢና ክንከውን።
2: እንታይ ከመይ ማለትካ እዩ
1: ርስቶም? ንሕና ነጋዶ ዘይኮንና ተቓለስቲ ኢና።
2: እንታይ ተቓለስቲ?
1: ኣይትሰንብድ ንስኻ እውን እንተስ ብፍላጥ እንተስ ብዘይፍላጥ ኣብ ተቓልሲ እጃምካ ክተበርክት ኢኻ ፀኒሕካ።
2: እዋ
1: እዚ ኩሉ ብኮንትሮባንድ ክተመላልሶ ዝፀናሕካ ንብረት ንሜዳ ይኽእል ኣ ክፀኒሑ።
2: እንታይ ኹም ትዛረቡ ዘለኹም?
0: ስምዓን ሞ ብፃይ ርስቶም፣
2: ኣነስ ኣብዚ ከለኹስ ይቃለስ ኣለኹ ማለት ድዩ?
0: ቃልሲ ግዜን ቦታን ኣይፈልን እዩ።
1: ድሓን ርሶም፣ ዘረባ ናይ ሕፅር ክነብሎ ብሓደ ዓብ ጉዳይ ክንዘራረብ ስለ ዝኾንና ልክዕ ሰዓት 4 ኣብዛ ቦታ ንራኸብ ክትከይድ ትኽእል ኢኻ።
2: ሕራይ ከይደ በሉ።
0: ስማዓን እንዶ ሰሎሞን፣ ምስዚ ምስ ኮነረር ዘለዎ ቅርበት ኣብ ግምት እቲኻስ ነዚ ሓሲብንያ ዘለና ነገር ክተግብሮ ይኽእል ዶ ትብል?
1: ኣይትጠራጠር በረ፣ ካበይ ድዩ ብዚ ደረጃ ዝበፂሑ? ነዚ ንኽትግብር ፀገም ዝበሃል የብሉ ንኺ ድማ እ
3: እንታይ ፀጎም ኢታዚ ከምታ ዝመርክዋ ሰጥ ንህይወተይ ክገብር ሲ ባዕላይ ኣብ ፀገም ክኣቱ ብምንታይ ጠፊአ ክብላታ
4: ኣንተ ትኻ ኾንከ ተሸቃሸቕ ካሜትካ
3: ኣ ክንበልዕ ክንብልሲ ክንብላዕ እንታይ ሓደጉ እዩ እንታዚ
4: እንታይ ኻ ኾንካ ወረ መን ይረኺብካ
3: ስራሕ ኣቋሪፂ ኣሎ
4: እንታይ ኢልካ
3: ካብ ፅባሕ ስራሕ ከቋርፂ የብለክ ኣለኹ
4: ወይ ኣነ እዚ ሓልፈለ ወእንተ ኮይኑ ኢልካ
3: ንዓይ ኣብ ዘድልየኒ ስራሕ ክእትውን ይደል ኣለው
4: እዞም መሳርሕትኻ
3: ወ
4: ንዓኻ ዳ እንታይ እንዳበልዮም ኣብ ካልእ ስራሕ ዘእትውኻ
3: ሕማቕ ኣጋጣሚ ኮይኑ ሕፅር ብዝበለ ግን ኣነ ካብ ፅባሕ ነዞም ሰባት እዚኦም ጠቕላላ ክረኽቦም ኣይደለን እየ ምክንያቱ ኣነ ዘይደልዮ ነገር ክገብር ይሓትን ኣለው
4: ሰቐል በጃኻ ካልእ ሰብ ከማን ከይሰምዓካ ወረ ንዓኻስ ካብ ስራሕ ወፃኢ ካልእ እንታይ ስለ ዝፈልጡልካ ዳ እዮም ዳሓትኻ
3: ሕጂ ከማ ንዘኪር እየ ዳሃይ ግን ዳሃይ ኣቦይኑ ከማ ሓቲቶም ንነሮም እዮም
4: እሞ ዝማድና እዮም ካብ መጀመርቲ እውን እኮ ጠርጢረ ነይረ እዩ ካብ ዜሮ ተበጊሶም ስክንዲ ዝክሕግዙና ይክእሉን እዮም
3: ኣንቲ ሰብ ንስራሕ እዮም ደልዮምኒ ንፅባሕ ከዓ ቆፂሮምኒ ኣለዉ እኮ የ ዝብለክ ዘለኹ
4: ስራሕ ዳኣ ምሽ ትሰራሕ ኣለኻ
3: ኣንቲ ካልእ ስራሕ ንዓኸ ዘይርዳእክ ነገር ኣሎ
4: እሞ ክትነገረ እንዲኻ ደደለካ ኮንካ እንታይ ካ ትብለ ኣለካ ሕጂ ስከ መወዳእቱ
3: እንታይ ክብለክ ዳ ይዕልለክ ኣለኹ ናይ ኮነደል ሰዓት ክትኣክል የፅበ ዘለኹ እምበር ከይደ ንዑ ክነግሮ እየ
4: ንዑ ዳ እንታይ እዳበልክ ያ ክትነግሮ መናገር ትኻዲ ኮይኑ
3: ብሓደ ክንከቶም ናብቲ ቆፀራ ምስኡ ክመኻኸር
4: ኣንተ ሓይምካ ዲኻ
3: ኣንቲ ተክሕምም ስኽ እንደበለ ነዞም ሰባት ኣይፈለጥ ክዮም ዘለኽ ንስኺ
4: ትማኸር ንድሕር ኮንካ ምስኦም ምስቶም ኣሕዋትካ ዘይትመኻር ወይ ከዓ ልዕሊ ዓቕመ እዩ ትብሎም ስማዕ ምሕጋዝ ዝተተረፈካስ ኣፍካ መሓዝ ስቕ ምባል ከዓ ክትፅን
3: ስቕ ኣይብልኒ ሰብኣየ ናይ ሰብኣይ ነገር ካብ ዓለይ ክውስን እየ ክትፈልጥ ዘለኪ
4: በልዛ ነገር እዚኣ ዋዓላ ሞ ኣነ ንስኻን ካብ ፅባሕ ብሓደ ተለና ክትርኢ ኢኻ
3: ትፈልጡ እዮም ዲኽ ነዞም ሰባት
4: ይፈልጦሞ ንስኻ ሰብኣይ ክትከውን ስረ ዘዕጠቑካ ሰብ ዕለት ካብ ምዃኑ ንፈልጥ
3: ኣነ እውን እኮ ስራሐይ ብግቡእ እየ ስራሕ ኣሎም ነይረ ሕጂ ግን ካብቲ ቐንዲ ስራሕና ወፃኢ እዮም ዝሓትኑ ዘለዉ
4: ወይ ኣነ ኣንታ ተማሓይሽካ እናበልጉስ በቃ ንድሕሪት ክትምለስ ኣነ ንስኻን ብሓደ ክንቅፅል ትደልዲኻ ሓፃር
3: እንተ ቀትሎም ንዳ ከመልና ብሓንሳ ክንቅፅል
4: ኣታ ንዓኻ ዳ እንታ ክቐትሉልካ ኣነ ዝበልክዋ ካብ ምግባር ድሕር ከም ዘይብል ትፈልጥ ኢኻ እዛ ነገር እዚኣ ዋዓላ ሞ ኣነ ንስኻን ብሓደ ዘለና ክትርኢ ኢኻ
3: ኩሉ ሓደ ንዓይ ደይንሶምሲ ኣነ ብዘይፈልጦ ሂወት እትዮም ሂወተይ ክሕልፍ እዮም ተሓስቡ ዘለዉ ኩሉ ሕልፈት እዩ ከይደ ኣለኹ ኣነ
4: ርስቶም ኣታ ርስቶም ርስቶም ስምዓኒ

0: ጌታየ ቢሮ ቤት መጽየካን ነረ ሎሚ አገዳስ ዝኾነ መረጃ መጽይናሎ
1: ጎሽ ምን አይነት መረጃ
0: ኦቶም አብተህት ቀይድ ዘለው ወንበዴታት አብዘከባቢ ክል

0: እንደ ተለመደ አስወግዳቸው ጠርሻለሁ መሄድ ትችላለህ
1: እሺ ጌታ
2: ኮነሬል
3: ከመልና
0: እንዴ ልስቲዬ ደና አይደለህም እንዴ
2: ኮነሬል ንእሽ ተይዘረባን ይራትኒ
4: እሺ ተናገር
2: ኡፍ
0: ምስጢር አለ አይደል?
2: አዎ።
0: ምስጢር? ናይ ምንታይ ምስጢር?
2: ምስጢር አህዋት።
0: ርስትዬ፣ አይዞ ወንድሜ፣ ንገረኝ እስኪ አይዞ።
2: እሺ፣ ምን?
0: ርስትዬ፣ አይዞ። ኮነሬል እኮ ነኝ፣ አይዞ።
2: አዎ፣ ኮነሬል። በጃሁን ኮነሬል ሰበይቴ ክትፈት አንደልያ
0: እባካችሁ እንዴ
2: እባካችሁ
0: በቃ
2: በጃሁን ጋት ኮነሬል በጃሁን
0: ርስትዬ በቃ እሱ ነው ምስጢሩ
2: አው
0: እሺ እሺ እሺ ተነስ አይዞ
2: በጃሁን
0: አንተ እኮ ወንድ ነህ ለምን እንደዛ ትሆናለህ
2: ችግር እንደተደረበ ብዝህና
0: ዳን አይትጨናነቅ አይዞ አንተ እኮ ወንድ ነህ
2: አው
0: እንካ ሙዚ
2: ምን
0: እዚህ ሀገስ ኮነ
2: አመሰግናለሁ ጋት ኮነሬል አመሰግናለሁ
0: አይዞ ህጂ ስራhall ንከከይ ደሃር ከነራ ከቢና ኮፊልና ከነእለሊና
2: እሺ
0: ምሳህ ንበላለ
2: እሺ እሺ
0: ደናዋል
2: እሺ ደናዋል እሺ አተሰራ ብሩክ ዲኻታ ምሳህ እንበላለን ከልካኒ ወደ ኸይ ደኾነ ጉሬ
4: ርስቶም
1: እ
4: ምናልባት ንዓኻ ሕያዋይ ክኸውን ይኽእል እዩ ንኻልኦት ግን ከምስኻ ትብሎ ኣይኮነን ቀታል እዩ ክእለ ጥራይ ዘለዎ
2: እንታይ
4: ናፅነትና ክንረክብ ኣይትደልን ዲኻ
2: እደሊ እምበር
4: ርስቶም እዛ ዓዲ እዚኣ ናተይ ናትካን እምበር ናይ በዓል ኮነሬል ኣይኮነትን ኩሉ ዝብለካ ዘለኹ ንድሕር ኣ ተረዲእኻኒ ዓብ ነገር ክንገብር ንኽእል ኢና ዘውርዶ ዘሎ ግፍዕ ንድሕር ድኣ ንስኻ ጠጠቅቶ ብሎ ኽኢልካ ህይወት ብዙሓት ንፁሃት ኢኻ ትድሕን ዘለኻ ናይ ጅግና ስራሕ ድማ ኢኻ ትሰርዕ ዘለኻ
5: ርስቶም ኣብ መስመር

0: አዎ፣ ቆንጂዬ እንዴት ነሽ?
1: ኮነሪዬ ደህና ነኝ። አንተስ እንዴት ነህ?
0: ደህና ነኝ። ታዲያ ተዞር የታለች?
1: ወጥታለች፣ አሁን ትመለሳለች።
0: የዘርዬ ልጆች እኮ ምርጥ ናቸው። በተለይ አንቺ ነስቲ።
1: እሺ ኮነሪዬ።
0: አንቺ
2: ወረደን
1: ርስቴ የመጣ በል ተጫወቱ።
0: ቆንጂዬ

0: ኣብ ውሽጠይ በረት ኮይኑኒ።
1: ኣይዞ ስራሕ ረኪበልካ ኣሎ።
0: እንታይ ዓይነት ስራሕ ረኪብካ ኣሎ? ይጓት ኮንሬል
1: ኣውርስቲ እየ ወንበዴታት ቀቲለ ኣብ ምርምራ ውኢለ ክመፅእ ከለኩ ናትካ ስራሕ ንኣይ ምስሃቅ እዩ። ኣነ ድሞ ይከፍለካ ደርፊ ዝትክእል እንዲኻ።
0: ኣዎ
1: ማሲንቆስ
0: ይትብትባ እምበር
1: በቃ ኣዝማር ይሁነልኝ።
0: ግን ስራሕ እኮ ርኺበ ኳት ኮንሬል።
1: ካብዚ ናተይ ዝቀልል
0: ካብ ናትካ ይኸብድ እዩ። ኣዝዩ ከማን ይኸብድ፣ ክፍሊት ከማን የብሉን።
1: አንተ እኮ ብሳቅጥ ቀትለኒ ኢካ። ደሞ ክፍሊት ዘይብሉ ስራሕ እንታይ ዓይነት ስራሕ እዩ?
0: ትስራሕ ዶ
1: አንተ እኮ ቀልደኛ ነ። ሽጉጤ ይማእስ ወሲድከ አምጣው። ብእሳት ጨወታ ኣለ ሃባስቲ
0: ቀልደኛ ነረ። ሕጂ ግን ኣክል
1: እንታይ ትገብር ኣለኻ?
0: ኮፍ በል። ካብ ሕጂ ንህዝበይን ሃገረይን ዕንቅፋት ዝኾኑ ምእላይ ይስርሐይ። መስሓቀያን ኣይኮንኩ
1: እስቲ ለእኔ ሽጉጥ
0: ፈትወካየ ትዝጣዕመ ሰብ ንስኻ ይኸንዓይ። ልዕሊ ዕላማ ዝስርዕ ነገር ግን የለን።
1: ረ ርስትየ፣ ረ ብናት፣ ረ ብወንድ ልጅ ያምነካ እኮ ነረ። እንታይ ካ ትደሊ?
0: ጅግንነት

0: حزو سلام طال طول فنو نابد منك تال شو كوب زغركم تعزبتنا كمية وعلو فرك معلت فرعنا خلو لومي عسرت مسكرم سدالو هجراون هجراون زيناتات حزولكم قريب لكم نمك تالكم بغرز عدم صادكم تسنح ميكي على حرقو فلما قم بكرنت وتاتو أفلم مصر تمرتي مسرح تكبارن وتسيتن زي قمنا تاو تمرتي قم جيبو ሃማመተ ዞባ ደቡብ ኣብ ሃገራዊ ምርምራ ብሉፅ ነጥቢ ንዘምፁ ተምሃሮ ሽልማት ደንደን ዓዲሉ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዝተፈላለየ ሃገራት ተፀንቢሉ ኣብ ዜናታት ወፃኢ መራሕቲ ሩስያን ኣሜሪካን ኣብ ምምዕባል ዝምድናታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ፈረንሳን ደቡብ ኮርያን ብርክት ዝበለ ቁጠባዊ ስምዓት ከም ተፈራረማ ገሊፀን ህንዲ እትገብሮ መጠን መፍረ ወተሃደራዊ ንዋት ልዕሊ ዝኾነ እዋን ከም ዝዓበየ ተሓቢሩ ዝርዝር ዜና ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዘይግነታዊ ትምህርቲ ዝግምግም ናይ ክልተ መዓልታት ርክብ ኣካይዶ ነዚ ኣብ ኣስመራ ዝተካየደ ርክብ ዝተኸታተለ ወኪሌሪና ዞባ ማእከል ዳንኤል ወልዱ ዘዳሎ ፀብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ
1: ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ዝገምገመ ርክብ ብ89 መስከረም ኣብ ኣስመራ ኣቃኒዑ ኣብቲ ወከልቲ ዞባዊ መማሕዳራት ሓለፍቲ ህግደፍን ሃገራውያን ማሕበራትን ሓለፍቲ ክፍልታት ሚኒስትሪ ትምህርትን ጨናፍር ዞባታትን ከምኡውን ካልኦት ኣካላት ማሕበረሰብ ትምህርቲ ዝተሳተፍዎ ገምጋም ሓላፊ ክፍሊ ምርምርን ስነዳን ህግደፍ ኣቶ ዘምህረት ዮሃንስ ንማእከላይ ቤት ፅሕፈት ህግደፍ ወኪሉ ኣብ ዘስምዖ ቃል ዜግነታዊ ትምህርቲ ዋላ ካ ደንጊኡ እንተጀመረ ኣብዚ እዋን እዚ ግን ኣብ ሓደ ደረጃ በፂሒ ምህላው ብምጥቃስ እቲ ተበፂሑ ዘሎ ደረጃ ከም ሓደ ምዕራፍ ተወሲዱ ናብ ካልኣይ ምዕራፍ ክሰግር ኣተሓሳሲቡ ዜግነታዊ ትምህርቲ ኣብ ምህናፅ ዜጋታት ዘተኮረ ዓውደ ትምህርቲ ከም ምዃኑ መጠን ነቲ ዛጊድ ዝተዓመን ጥፈታት ብነቐፌታዊ ዓይኒ ብምግምጋም ኣብ መጻኢ ክውሰድ ኣብ ዘለዎ ስጉምትታት ብምትኳር ናይ ሓባር መደብ ንምሕንጻጽ እቲ ገምጋም ኣገዳሲ መድረኽ ከም ዝኾነ ኣስሚሩሉ ኣብቲ ገምጋም ድሕረ ባይታ ዕላማታትን መትከላትን ዜግነታዊ ትምህርቲ ካሪክለማዊ ቅርፅን ህልው ኩነታትን ዜግነታዊ ትምህርቲ ሓድሽ ኣገባብ ስርዓተ ኣመሃህራ ብሓገዝ ኣኒሜሽን ከምኡውን ተመክሮ ፖለቲካዊ ትምህርቲ ኣብ ዞባ ማእከል ዝብል ወረቓቕቲ ቀሪቡን ባህናፅ ርእቶታት ሃብቲሙን ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ መዛዘሚ ቓል ንኣቕረብትን ተሳተፍትን ድሕሪ ምስጋን እቲ ዕማም ንሚኒስትሪ ትምህርቲ ጥራይ ከይተሓድገ ናይ ኩለን መሻርክቲ ኣካላት ተሳትፎ ክዓዘዝ ተላብያም ዜግነታዊ ትምህርቲ ካብ 213 ኣትሒዙ ኣብ ስሩዕ ትምህርቲ ኣትዩ ካብ ራብዓይ ክሳብ 10ይ ክፍሊ ዝውሃብ ዘሎ ኮይኑ ኣብዚ እዋን ናይ 11 ክፍሊ መምሃሪ መጻሕፍቲ ኣብ ናይ መወዳእታ ንድፊ ናይ 12 ክፍሊ ድማ ኣብ መስርሕ ምድላው ከም ዝርከብ ካብ ክፍሊ ሓፈሻዊ ትምህርቲ ዝተረኽበ ሓበሬታ የነፅር
0: ናብ ካል ዜና ምስንሰግር ጨንፈር ሃማመተ ዞባ ደቡብ ኣብ ሃገራዊ ምርመራ 12 ክፍሊ ዓመተ ትምህርቲ 2025-2026 3 ልዕሉ ነጥቢ ንዘምፅኡ ተምሃሮ ብ8 መስከረም ኣብ ደቀ ምሓረ ሽልማት ደንደን ዓዲሎም ኣብዚ ንሓምሻይ ግዜኡ ዝተኻየደ ስነስርዓት ምዕዳል ሽልማት ደንደን 34 ደቂ ኣንስትዮ ዝርከቦም 77 ተምሃሮ ተሸሊሞም ብደረጃ ዞባ ቤት ትምህርቲ ካልኣይ ደረጃ ድባርዋ 45 ተምሃሮ ብምሕላፍ ጎብለል ክትከውን ከላ ደረጃ ቤት ትምህርቲ ኦሬታ ካልኣይ ደረጃ ቤት ትምህርቲ ባና ሓርነት 44 ካልኣይ ደረጃ ቤት ትምህርቲ ደቀ ምሓረ ድማ ብ36 ተምሃሮ ሳልሳይ ደረጃ ብምሓዝ ከምዝሓዛ ፀብጻብ ጨንፈር ትምህርቲ የነፅሩ ብደረጃ ንኡ ዞባ ድማ ንኡ ዞባ ደቀ ምሓረ ቀዳሚት ብምዃን ናይ ኣፍልጦ ወረቐት ምስክር ተዋሂብዋ ካብዞም ሎም ዓመት ልዕሊ 3 ነጥቢ ብምምፃእ ንሽልማ ዝበቕዑ

0: ተምሃሮ እቶም 184 ሚእታዊት ኣብ ሻሙናይ ክፍሊ ዝዕደል ሽልማት ዒንዳማሶ ተዓዊቶም ዝነበሩ ምዃኖም ሓላፊ ሃማመተ ኣብ ንእዞባ ደቀ ምሓረ ኣቶ ፊልሞን መስፍን ገሊጾ። ኣመሓዳር ንእዞባ ደቀ ምሓረ ኣቶ የማነ ኣበራ ብወገኑ ተምሃሮ ረኺቦሞ ዘሎ ሽልማት ዝያዳ ሓላፍነት ከም ዘሰክሞም ተገንዚቦም ኣብ ዝመጽእ ናይ ኮሌጅ ትምህርቶም ዓፀፋ ክፅዕሩ ዘኻኺሮም ካብ ኣብያተ ትምህርቲ ንእዞባ ደቀ ምሓረ ዝኾኑ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት 154 ናይ ዲግሪ 94 ድማ ናይ ዲፕሎማ ውፅኢት ከም ዘምፅኡ ዝፍለጥ እዩ። ዘቕሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ኣብ ዓባይ ብሪጣንያ፣ ሽወደን፣ ፈረንሳን ኦስትርያን ብድንቀት ተፀምቢሎም ከካቦቱ ዝበፅሐና ሓበሬታ ኣርሴማ ኣስመሮም መልክዕ ፀብጻባ ዋሂዳቶላ ፎርቱና ዓንዶም
1: ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዓባይ ብሪጣንያ፣ ሽወደን፣ ፈረንሳን ኦስትርያን ብድምቀት ተፀምቢሉ ኤርትራውያን ነበርቲ ከተማታት ለንደንን ማንቸስተርን ብ6 መስከረም ኣብ ዘካየድዎ ፅምብል ኣቦ መንበር ህግደፍ ለንደንን ከባቢያን ኣቶ ሓድጉዕ ኦባልደት ንታሪካዊ ድሕረ ባይታ ባሕቲ መስከረም ኣመልኪቱ መግለፂ ድሕሪ ምቕራብ ብክቡር ዋጋ ዝተረጋገፀት ናፅነትን ዝተዋሕሰ ልኡላውነትን ብስኔትን ሓድነትን ምዕቃቡ ሓላፍነት ወለዶታት ከም ዝኾነ ገሊጹ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ብግዲኡ ኣብ ባሕቲ መስከረም ዝተባርዐት ንጣር ቁልዒ ነቲ ንመሰሉን ሓርነቱን ብሰላማዊ ፖለቲካዊ ቃልሲ ዝቃለስ ዝነበረ ህዝቢ ኤርትራ ብስራት ምንባራም ብኡ መሰረት ድማ መንእስያት ናብ ሰውራዊ ሒዞምን መሪርን ሓያልን ብረታዊ ተጋድሎ ብምክያድ ናፅነት ከም ዘረጋገፁ ብምጥቃስ ኣብ ታሪክ ኤርትራ ድሙቕ ኣሰር ዘለዋ ዕለት ከም ዝኾነት ኣነፂሩ። ሓድነትና ምስጢር ዓወትና እዩ ዝበለ ሓላፊ ቆንስላዊ ጉዳያት ኣቶ ስሌማን ሓሰን ድማ ሕጂ እውን ከም ዜጋታት ኣብ ትሕቲ ሓንቲ ሰንደቕ ተጠሚርና ንዝገጥመና ኩሉ ተፃብኦታት ብንቕሓት ክንምግት መድረኽ ዘሰክመና ሓላፍነት ከም ዝኾነ ሓቢሩ። ብተመሳሳሊ ብ5 መስከረም ኣብ ስቶኮሎም ኣብ ዝተካየደ ፅምብል ኣቦ መንበር ህግደፍ ኣብታ ከተማ ኣቶ ዘርኦም ኪዳነ ባሕቲ መስከረም ዕለተ ብስራት ንታሪካዊ ሕርያን ምስግጋር ናብ ዕጥቃዊ ተጋድሎን በቲ ሓደ መሰርእሰ ውሳነ ህዝቢ ኤርትራ ብጎበጣ ተረጊፁ ክጭፍላቅ ከም ዘይከኣል ድማ በቲ ካልእ ዘመስከረት ዕዝዝቲ ዕለት ምዃና ገሊጹ። ሓላፍ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ብወገኑ ብተፃብኦታት ዝተኸልፈ ዕድላት ንምክሓስ ሙሉእ ኣቕምና ኣብ ልምዓትን ህንፀትን ሃገር ብምውፋር ሕድሪ ዝቕበልን ታሪክ ዝሰርሕን ወለዶ ኣብ ንምምልማል ብሓላፍነት ምውሳእ ከም ዘድሊ ኣገንዚቡ። ኤርትራውያን ነበርቲ ከተማታት ዩቶቦሪ፣ ኡብሰላ፣ ያብለን፣ ቬስተሮስ፣ ቦርለኝ፣ ኡስቶርሽንድ፣ ሩብሩን ካልኦትን ድማ ተመሳሳሊ ፅምብላት ከም ዘካየዱ እቲ ዝበፅሓና ሓበሬታ ኣፍሊጡ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ፓሪስን ከባቢያን ፈረንሳ ብምክንያት ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልስን መበል 50 ዓመት ምምስራት ቤት ትምህርቲ ሰውራን ኣብ ዝወደብዎ ድርብ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ህዝቢ ኤርትራ ናፅነቱን ክብሩን ንምጉንፃ ብሓደ መስከረም ዝጀመሮ ዕጥቃዊ ቃልሲ ድሕሪ ናይ 30 ዓመታት መሪርን ፅንኩርን ጉዕዞ ገድሊ ንገዛእቲ ስርዓት ኢትዮጵያን ዘረያቶምን ስዒሩ ናፅነቱ ከም ዘረጋገፀ ኣርድዩ። ኣብቲ ኣጋጣሚ ኣብ ቤት ትምህርቲ ሰውራ ዝተማሃረ መንእሰይ ብስእልታት ዝተሰነየ መግለፂ ኣቕሪቡ። ብዘይካዚ ኤርትራውያን ነበርቲ ኦስትሪያ ኣብ ዘካየድዎ ፅምብል ኣቦ መንበር ማሕበረኮም ኣቶ ዕቕባይ ኣባዲ እቲ ፅምብል ኪንዮ ዝኽሪ ሓድነትናን ጥምረትናን ኣትሪርና ንዝያደ ዕቤትን ብልፅግናን ሃገርና ክንሰርሕ መብፃዕና እንሕድ ሰሉ ከም ዝኾነ ኣረጋጊፁ።
0: ኣብ ንእዞባ ፋዕበት ብ56 መስከረም ዓመታዊ ገምጋም ተግባረ መረባት ትምህርትን ዘተ ኣብ ናይ መፃኢ ውጥን ስራሕን ተኻይዱ። ሓላፊ ምምሕዳርን ፋይናንስን ኣቶ ኢድሪስ ማሕሙድ ኣብ ዘስምዖ ቃል ምልላይ ዘሎ ሃጓፋትን ሕፅረታትን ምፍዋሱ ኣብ ዝውሰድ ስጉምቲ ስለ ዝሕግዝ ዕቱብነት ተሳተፍቲ ኣገዳሲ ከም ዝኾነ ገሊጾ። ኣብቲ ኣጋጣሚ ኣብ ጀማምራ ትምህርቲ ዝነበረ ፀገማትን መፍትሑን ጠንቅታት ምቁራፅ ተምሃሮ መጠን ምሕላፍን ምትራፍን ተምሃሮ ብቕዓት መምህራን ክብ ንምባል ዝተወደበ ስልጠናታትን ውፅኢቱን ከምኡ እውን ኣብ ተሳትፎ ኮም ኣብ መስርሕ ምምሃር ምስትምሃርን ዘተኮረ ፀብጻባት ቀሪቡን ብዕምቀት ተዘትሎን። ኣብ ንእዞባ ፋዕበት ካብ መውዕሊ ህፃናት ክሳብ ካልኣይ ደረጃ ዘምህራ ብጠቕላላ 199 ትካላት ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ንርእሰ መምህራን ብዛዕባ ኣቀራርባ ፀብጻባት ኣታሓሕዛ ንብረት ከምኡ እውን ምድላው ናውቲ ትምህርቲ ዝምልከት ስልጠና ተዋሂቦም። ዝኸበርኩም ተዓዘብቲ ስዒቦ ዘቕርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክቅፅሉ ደጊመ ብቕብሪ ዕድም። ዜና መሰናዶ ኤርቲቪ ይቕፅላሎ። ዝኸበርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ መራሕቲ ሃገራት ሩስያን ኣሜሪካን ትማሊ 9 መስከረም ኣብ ምምዕባል ዝምድናታት ዘተኮረ ናይ ቴሌፎን ዝረባ ኣካይዶም ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን እቲ ናስታት ሓደ ሰዓት ዝቐፅለ ሃናፂ ምንባሩ ዝገለፅዎ ዝርብ ኣብ ምፅባብ ፍልልያት ሃገራቶም እወታዊ ውፅኢት ከም ዝህልዎ ብምእማት ብስሩዕ ከም ዝቕፅል ሓቢሮም ኣብቲ ርክብ ኣብ ጉዳይ ኩናት ዩክሬን ኣዕሚቖም ከም እተመያየጡ እውን ኣፍሊጦም ኣሜሪካን ሩስያን ኣብዝሓለፈ ቀረባ መዓልትታት ኣብቲ ጉዳይ ከም ተዘራረባ ዝፍለጥ ኮይኑ እቲ ርክብ ነቲ ኩናት ብሰላም ምዕራፍ ባይታ ክፈጥር ከም ዝኽእል ምሕባርን ይዝከር ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብዚ ዓመት እዚ ብውዕዱ 5 ግዜ ናይ ቴሌፎን ዝርብ ኣካይዶም ኣለዉ ፈረንሳን ዶብ ኮርያን ኣብ ምምዕባል ቁጠባ ዘተኮረ ብርክት ዝበለ ስምዓት ከም ተፈራርማ ኣፍሊጠን እቲ ስምዓት ፕረዚደንታት ክልትኤን ሃገራት ትማሊ 9 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካይዶ ዝርብ ተኸቲሙ ክልትኤን ሃገራት ኣብ ምምዕባል ወፍሪ ፀዓት ምክልኻልን ቴክኖሎጂን ብሓባር ክሰርሓ ምዃነን ኣብቲ ርክብ ኣፍሊጠን ከም ኣካልቲ ስምዓት ክሳብ 2030 ኣብ ዘሎ ግዜ መጠን ዓመታዊ ክልታዊ ንግዳዊ ምልዋጥ ናብ ልዕሊ 20 ቢልዮን ዩሮ ክብከብልኦ መደብ ኣለዎን ፈረንሳን ዶብ ኮርያን ኣብታ ኣጋጣሚ መበል 140 ምምስራት ዲፕሎማስያዊ ዝምድነአን ፀንቢለን ፕረዚደንት ፈረንሳ ኢማኑኤል ማክሮን ኣብ ዝሓለፈ ወርሒ ሚያዝያ ኣብ ዶብ ኮርያ ኣብ ዘካየዱ ዕለት ሓያሎ ስምዓት ከም ተፈራርማ ፀብጻባት ይረዱ ህንዲ እትገብሮ መጠን መፍረ ወታደራዊ ንዋት ልዕሊ ዝኾኑ ካልእ እዋን ከም ዝዓበየት ፀብጻባት ሃገር ሓቢሮም ኣብ ዓመ 2025-2026 ኣስታት 19 ቢልዮን ዶላር ዝግምት ኣፅዋር ከም ዘፍረየት ከም ውፅኢቱ ድማ መጠን ዝገብረቶ ሰደድ ካብቲ ቅድሚ ዝነበረ ዓመት ብልዕሊ 60 ሚእታዊት ከም ዝዓበየ እቶም ፀብጻባት ኣነፂሮም ዝፈረየ ወታደራዊ ንዋት ካብ ናእሹ ተተኮስቲ ክሳብ ልዕሊ ፍጥነት ድምፂ ዝውንጨፍ ዝተራቐቐ ሚሳይላት ከም ዘጠቓልል ተገሊጹሎ ህንዲ መጠን መፍረ ጥራይ ዘይኮነ መጠን ካብ ካልኦት ሃገራት እትሽምቶ ወተሃደራዊ ንዋት እውን ዓመታዊ እናዓበይ መፅእ ከም ዘሎ እዩ ዝሕበር ኣብ 2025 ዝበዝሐ ናይ ሩስያ ዝርከቦ ልዕሊ 12 ቢልዮን ዶላር ዝግመት ወተሃደራዊ ንዋት ከም ዝዓደገት እዮም ፀብጻባት ዝጠቕሱ ህንዲ ጽላት ምክልኻላ ንምድፋዕ ኣብ 2026 ኣስታት 87 ቢልዮን ዶላር ወተሃደራዊ ባጀት ከም ዝሰልዐት እዩ ዝግለጽ ናይ መወዳእታ ዜና ኣብ ሶርያ ትማሊ 9 መስከረም ኣብ መኽዘን ኣፅዋር ብዘጋጥመ ሓደጋ ኖትጊ ሰብኣዊ ንዋታዊ ክሳራታት ወሪዱ በቲ ኣብ ኣውራጃ ኤድሊብ ዝተኸስ ተዛጊብ ጠንቁ ዘይተነፀረ ሓደጋ ብውሕዱ 14 ሰባት ከም ዝመቱን 10ታት ከም ዝቆሰሉን ሰመዚ ፀጥታ ሶርያ ሓቢሮም ብዜካ እዚ ብሰንኪቲ ሓደጋ ኣብቲ ከባቢ ኣብ ልዕሊ ዝነበረ ትካላትን መንበሪ ህንፃታትን ከቢድ ዕንወት ከም ዝወረደ እውን ተገሊጹሎም ጠንቅቲ ሓደጋ ንምንፃር መርምራ ይካየድ ከም ዘሎ እውን ተፈሊጡ ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዘይግነታዊ ትምህርቲ ገምጊሞ ሃማመተ ዞባ ደቡብ ኣብ ሃገራዊ ምርምራ ብሉፅ ነጥቢ ንዘምፁ ተማሃሮ ሽልማት ደንደን ዓዲሉ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዝተፈላለዩ ሃገራት ተፀሚሉ ኣብ ዜናታት ወፃኢ መራሕቲ ሩስያን ኣሜሪካን ኣብ ምምዕባል ዝምድናታት ዘተኮረ ናይ ቴሌፎን ዝርብ ኣካይዶ ፈረንሳን ዶብ ኮርያን ብርክት ዝበለ ቁጠባዊ ስምዓት ከም ተፈራርማ ገሊፀ ህንዲ እትገብሮ መጠን መፍረ ወተሃደራዊ ንዋት ልዕሊ ዝኾነ እዋን ከም ዝዓበየ ተሓቢሩ ዝኸብርኩም ተዓዘብቲ ንሎሚ ቀትሪ ዝተዳለዉ ዜናዊ ምስናዶ ኣብዚ ፍፀም ስለምክታዊ ድማ ዘይመስከን ዕለታዊ ዜና ስፖርት ስዒቡ ከቕርብ ይብወገን ይግምት

ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለዉ ንምክታልኩም ብክሪ ዝዕድም ሙሴ ገብረ ዝጋብሄረ ሰናይ ምክታል። ብ27 ናሓሰ ጀሚሩ ን10 መዓልትታት ኣብ ሓውሲ ከተማ ሃይኮታ ክካየድ ዝቐኒ ሻምፒዮን ኩዕሶ መርበብ ዞባ ጋሽ ባርካ ብ5 መስከረም ተዛዚሞም ብመሰረት ተኻይደ ውድራት ድማ ኣብ ደቂ ተባዕትዮ ንእሶባ ፎርቶሳዋ ስዕረት ከየመዝገበት ሻምፒዮን 226 ክትከውን ከላ ንኡሳን ዞባታት ባሮንቱን ተሰነይን ብቐደም ተኽተል ካልይትን ሳልሰይትን ኮይነን ዛዚመን ኣብ ደቂ ኣንስትዮ ድማ ንኡሳን ዞባታት ሎጓዓን ሰባ ባሮንቱን ጎልጅን ካብ ቀዳማይ ክሳብ ሳልሳይ ብምሓዝ ተመሳሳለ ክነ ደቂ ተባዕትዮ ገንዘባውን ዓይነታውን ሽልማት ካብ ተፈላለዩ ሓልፍቲ ተቐቢለ ብዘይካዚ ኣብ ክልጢኡ ፆታ ብሉፃት ሃረምቲ ኣጣዓምቲ ተኸላኸልትን ሰረብትን ተባሂሎም ብሉፃት ተፃዋቲ ክሽሎሙን ከለዉ ኣብ ሰልጥንቲ ድማ ብናይ ደቂ ተባዕትዮ ንእዞባ ፎርቶሳዋ ዝዓለሞ ንደቂ ኣንስትዮ ድማ ንእዞባ ኣሎጓዓን ሰባ ዝመርሑ ኣሰልጠንቲ ብሉፃት ኮይኖም ነብሲ ወከፎም ገንዘባዊ ሽልማት ተቐቢሎም ኣብ ዞማእከል ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ 30 ዘሎ ዝተፈላለዩ ዓይነታት ውድድር ትማሊን ረቡዕ እውን ቀፂሎም ኣብ ስታድዮም ኣስመራ ኣብ ተኻየደ ፆታት ኩዕሶ እግሪ ኣብ ናይ ደቂ ኣንስትዮ ገተብ ማለት ገጀረት ንዓርብ ማለት ጎዳይ ፍክል ተባሂሉ ክስዕራን ከላ ሹሻን መብራህቱ ካብ ጋንታ ግትህብ ብልፅ ትጣት ኮይና ተሸሊማ ሓወለት ማለት ደንደን ድማ ንፃብራ ማለት ዕላጋ ሓሙስ ብገፊሕ 8 ተባሂሉ ኣሰኒፋታ ኣባላ ኢልሄም ዓብደር ቃድር ብልፅ ተፃወት ተባሂላ ተሸሊማ ኣብ ናይ ደቂ ተባዕትዮ ንሰንበል ወኪላ ዘላ ጋንታ ሳትረብ ንኮርቤሽን ዘራእትን ጥሪትን ዝወከለት ዜሮ ኣብ ምድብ ግዜ ባዶ ባዶ ድሕሪ ምፍላይን ሳትረብ ብፍፁም ቅላዕ 5 ባዶ ተዓዊታ ናብ ዝቕፅል ፀወታ ሓሊፋ ሓላውላታ እሰይ ተስፋስጊ ናይቲ ግጥም ብሉፅ ተፃወታይ ኮይኑ ተፀዊዖም ፀወታ ቅርቢ እወት ማለት ኣድሊስ ኣንጻርታ ሓወለ ተባሂላ ዘላ ደንደን ኣብ ምድብ ግዜ ሓደ ብሓደ ድምሕ ምዛሙ ቀብረ እወት ብፍፁም ቅላዕ 4-3 ተዓዊታ ሓላ ውልዳታ ኤቨን ኤዘራ ፎርቂ ናይቲ ግጥም ብሉፅ ተፃዋታይ ተባሂሉ ተፀዊዖም እዚ ከምዚ ኢሉ እንከሎ ኣብ ሜዳ ፖቸፊላ እውን ኣብ ሰዓታት ቅድሚ ቀትሪ ፀወታት ኩዕሶ ሰኪዐ ተኻይዱ ነይሮም ኣብ ደቂ ተባዕትዮ ቀብሪ እወት ኒዊና 72-55 ሓወልዕ ን0 56-49 ክስዕረን እንከሎዋ ኣብ ናይ ደቂ ኣንስትዮ ጀልሃንቲ ንዓርብ 37 ብ26 ኣሰኒፋታ ሓድሽ ወቅቲ 226-27 ግጥማት ሻምፒየንስ ሊግ ኤሮጳ ሰሉስ ምሸ ድሕሪ ምፍላሙ ትማል ረቡዕ እውን 6 ግጥማት ኣሰላሲሉ ዝሓለፈ ወቅቲ ድሕሪ 20 ዓመታት ኣብ መዛዘን በፂሓ ብፍፁም ቅላዕ ብፒኤችጂ ዝተሰዕረት ኣርሰናል ናብ ኢጣልያ ጌሻ ንናፖሊ ተፋሊማታ ኣብቲ ብሉፃት ፈተነታት ኣርሰናል ሓላ ውልዳት ናፖሊ ዘምኮነሉን ቡካያሳካ ኣጋ ዕረፍቲ ኣብ ውሽጢ ልዳት ንዝረኸባ ብልፅ ዕድል ልዕሊ ልዳት ብምስዳት ኣርሰናል ክትመርሓሉ ዝኽእል ዕድል ዘምኮነሉን ግጥም ቀዳማይ እብረ ሾቶ ከይትራይ ተዛዚሙ ንወሳኒ ተፃወታያ ስኮት ማክቲሚናይ ስሪ ዘካይዶ ናይ ልቢ መጥባሕቲ ከሲራቶ ዘላ ናፖሊ እውን ብኬቨን ደይብሮይን ናተመርሐት ወርቃውያን ዕድላት ሃንዲሳያ ኣይተጠቀመትሉን ግና ፀወታ 15 ዳቂ ምስተረፎ ግና ተፃወቲ ኣርሰናል ኣብ ልዳት ናፖሊ ብተደጋጋሚ ተቃበሉላ ኩዕሶ ሓልቆ ማርቲን ኦዴጋር ብበርቃዊ ቅላዕ ዓንዲ ልዳት ህሪሙ ናብ ሾቶ ቀይርዋ ዝሓለፈ ሰሙን ኣብ ፕሪምየር ሊግ ኣብ ልዕሊ ቸልሲ መዕወት ሾቶ ዘመዝገበ ኦዴጋር ትማሊ ምሸት እውን መድሐን ጋንቱ ኮይኑ ኣርሰናል ኣገዳሲ ናይ ሓደ ባዶ ዓወት ክተመዝግብ መሪሒ ታራ ተፃዊቶም ኣርሰናል ዓሚ ኣብ ዘውድር ን8ንቲኡ ናይ ምድብ ቅጥማት ከይተሰዓረት ከም ዝወድኦቶ ዝዝከር ኮይኑ ሎም ዓመት እውን ተመሳሳሊ መንገዲ ንምጅማር ሓደ ስጉምቲ ነጢራኣላ ናይ ዝሓለፉ 2 ዓመታት ዕውቲ ሻምፒየንስ ሊግ ዝኾነት ፒኤጂ ኣብ ቀዳማይ ፀወታ ኣብ ልዕሊ ዓዲማ ተፃወተታ ስሎቬካዊት ክለብ ስሎቪያን ፕራስሎቪያ ገፊሕ ዓወት ኣመዝጊባ ኣብ ቀዳሞት 25 ደቂቕ ካብ ዑስማን ደንበለ 2 ሸቶ ዝረኸበት ፒኤጂ ካብ ሓድሽ ተፃወታያን መዕወቲ ሸቶ ዋንጫ ዓለም 2026 ዘመዝገበ ስጳኛዊ ፌራን ቶረስ ሰሊሳ ንቀዳማይ እብረ ብቐሊል 3 ባዶ መሪሓቶን ኣመሓዲራቶን ወፂያ ድሕሪ ዕረፍቲ እውን ቶረስ 2 ሸቶታት ብምቁፃር ሃትሪክ ክሰርሕ እንከሎ ወዲ ሃገሩ ፋቢያን ሩይስ ሓንቲ ሸቶ ወሲ ፒኤጂ ነታ መበል 59 ደቂቕ ሓንቲ ሸቶ ዝረኸበት ስሎቫኪያዊት ክለብ ብገፊሕ 6 ባኖ ዕንያታ እዚ ሓድሽ ወቅቲ ካብ ዝፍልም ኣብ ሊግ ሓደ ፈረንሳ ካብ 3 ግጥማት 2 ማዕረ ሓንሳ ድማ ስዕረት ብምቕማስ ዛጊት መቕረት ዓወት ኬስ ተማቐት ክትጓዓዝ ፀንሐት ፒኤጂ ትማሊ ተሃና ኣውፅያ ብገፊሕ ተዓዊታኣላ ድሕሪ 2014-15 ተዓዋቲት ፅዋ ሻምፒየንስ ሊግ ናይ ምዃን ሕልማ ንምንዋይ ትቃለስ ዘላ ባርሴሎና ኣብ ሜዳ ንሆላንዳዊት ክለብ ፈይኖር ዓዲማ ተፃዊታ ኣብዚ ክረምቲ ብርክ ዝበሉ ብሉፃት ተፃወቲ ወሲኻን ጎልቢታን ቀሪባ ዘላ ባርሳ ነቲ ብዝውሓደ ፀዓት ክትዕወተሉ ተገመተ ፀወታ ብ2 ሸቶታት ራፊንያን ኣድያሚን ንቐዳማይ እብረ 2 ባዶ መሪሓ ተወፂያም ብሉፅ ቁመና ሒዝ ተበጊሱ ዘሎን ኣብ ሳልሰይቲ ደቂቕ ልዳት ፌይኖርድ ደፈረን ራፊንያ ኣብ መበል 57 ደቂቕ ሸቶ ወሲኹ ባርሴሎና 3 ባዶ መሪሖም ራፊንያ ተቐይሩ ድሕሪ ምውፁእ መዝነት ሓለቓ ጋንታ ተቕበለ ወደ 19 ዓመት ላሚን ያማንውል ኣብ መበል 77 ደቂቕ ብመንገዲ

0: ናይ ፀቕላዕ ውፅኢት ናብ 4 ባዶዕ ዕሪግዎም። በዛ ክረምቲ ካብ ኣርሰናል ናብዛ ጋንታ ተፀንበረ ጋብርኤል ጆስ ድማ ነታ ተፃወታይ ፌኖር ኣብ መበል 82 ደቂቕ ዘመዝገባ ሸቶ ስዒቡ ኣብ መበል 85 ደቂቕ 5 ሸቶ ባርሴና ወሲኹ እታ እስጳኛዊት ጋንታ 5 ባህለት ዓዊታ። ናይቲ ምሸት ዝለዕለ ቆላሕታ ተዋህቦን ኣብ ሜዳ ኣንፊል ተሰላሰለን ርክብ ዓበይቲ ክለባት ሊቨርፑልን ኣትለቲኮ ማድሪድን ነይሮም። ናብ እንግሊዝ በሪራ ተፃወተት ናይ ዲየጎ ሲሞኔ ኣትለቲኮ ማድሪድ ኣብ መበል 17 ደቂቕ ካብዛ ጋንታ ክወፅእ ብዙሕ ፅዒሩ ዘይኮነሉን ድሕሮ ክፀንሕ ዝወሰን ጁልያን ኣልቫሬዝ ዝሃንደሳ በለስቲ ዕድል ማርኮስ ሎሬንተ ናብ ሸቶ ቀይርዋ ኣትለቲኮ ኣብቲ ተዓዊትካ ተውፃሉ ከቢድ ዝኾነ ስታድዮም ኣንፊል ብኣጉ ሻምላ መሪሕነት ሒዛ ሓምሸይቲ ሸትያ ንስጳኛዊ ሎሬንቶ ኣብ ልዕሊ ሊቨርፑል 4 ደቂቕ ምስተላዕሎ ግና ዶሚኒክ ሱቦዝላይ ብተደጋጋሚ ንዝኳሕኩሕዎ ልዳት ኣትለቲኮ ማድሪድ ደፊሩ ንሊቨርፑል እተመዓሪ ሸቶ ቆፂሮም ንዕረፍቲ ሓደ ብሓደ ወፅአን። ንኻልኣይ ዕብሮ እውን ዓዳሚት ጋንታ ሊቨርፑል ያከሲባትሉ ኣብ መበል 50 ደቂቕ ቅድሚ ገለ መዓልትታት እዛ ጋንታ ሓድሽ ውዕል ስለ ዘይቀረበትለይ ጉሄየለኹ ዝበለ ኣሌክስ ማካሊስተር ካብ ግዳም በታ ድኽምቲ ጸጋሜቲ እግሩ ብልፅቲ ሸቶ መዝጊቡ መዐወቲት ንሊቨርፑል እውን ኮይናታ 2-1 ስዒራ። ብዘይካዚ ጀርመናዊት ክለብ ሽቱትጋር ንፈለማ ግዜያ ኣብዚ ውድር ንትሳተፍ ዘላ ንሮጃዊት ክለብ ቫይኪን ዓዲማ 3-1 ተዓዊታ። ተጻወታያ ኤርመርዲ ዴሞቨሪች ንሰለስቲኦን ሸቶታት ምዝጋብ ናይዚ ወቕቲ ቀዳሜይቲ ሃትሪክ ሻምፒንስ ሊግ ዝሰሪሖም ድሕሪ ገለ ሰዓታት ካ ፌራንቶሮስ ናይ ፒኤጂ ኣሰሩ ስዒቡሎም። ፖርቱጋላዊት ክለብ ስፖርቲን ሊዝበን እውን ብ4 ሸቶታት ተጻወታ ንጋላት ተሳራይ 3-1 ስዒራታ። ቀዳሜይቲ ሸቶ ኣብ 6ሸይቲ ደቂቕ ተጻወታያ ገንካሎ ኢናችዮ ናብ ልዳቱ ብዘመዝገባ ሸቶ ዝተመርሐት ስፖርቲን ሊዝበን ድሕራ ግና ካታሞ ሉዊስ ስዋረዝን ሮድሪጎ ዛላዛርን ብዘመዝገቦን ሸቶታት ካብ ድሒት ተበጊሳ 3-1 ተዓዊታ። ቀዳማይ ናይ ምድብ ፀወታ ሻምፒየንስ ሊግ ሎሚ ሓሙስ ምሸት እውን ፊነርባች ኣንጻር ሮማ፣ ፒኤስቪ ኣንጻር ሻክታር ዶኔስክ፣ ባየር ሙኒክ ኣንጻር ቦዶ፣ ስላቪያን ብራጋ ኣንጻር ለንስ፣ ኮሞ ኣንጻር አርቢ ሌብዚድ ከምኡን ማንቸስተር ዩናይትድ ኣንጻር ሰባሕ ብዘካየደ ፀወታት ክቕፅል እዮም። እንግሊዛዊት ክለብ ማንቸስተር ዩናይትድ ድሕሪ 2 ወቕትያ ናብዚ ላዕለዋይ ውድር ኤሮጳ ተመሊሳ ዘላ።
1: ባርከስ ዝኾርኩም ተዓዘብትና ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ገድፈኩም ሰሰና እዩ።

ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ። እዚ ወትሩ በዚ ሰዓት እዚ ዝቐርበልኩም ታሪኻዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ቡያ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ከምኡውን ሚኒስትሪ ዜና ወትሩ እናተዳልዎ ዝቐርበልኩም ታሪክ ጠቀስ ሕቶታት ንዝተፈላለዩ ክፋላት ሕብረተሰብ ተምሃሮ ሰራሕተኛታት እናቕረበ ፍልጠቶም ዝፍትሽ ንተመልከቲ ከዓ ፍልጠት ደስንቕ መድረኽ እዩ። ከም ወትሩ ከም ኣካልን መቐፀልታን ናይቲ እነካይዶ ውድድራት ኣብ ዝተፈላለዩ ቦታታት ንዝተፈላለዩ ቀፀላታት ናይ ሕብረተሰብ ንሎም እውን መቐፀልታ ኢና ሒዝና መፂና ዘለና። ናይ ሎም መቐፀልታና ቅድሚ ሕጂ እውን ብተኸታታሊ ትከታተልዎ ከም ዘለኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ኣብያተ ትምህርቲ ዞባ ማእከል ተፃርዮም ብዝመፁ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ እዮም። ዛጊት ክልተ ናይ ቀዳማይ መድረኽ ክልተ ክፋላት ተኸታቲልና ኣለና። ንሎሚ መበል ሳልሳይ ዙርያ ናይ ቀዳማይ መድረኽ ኢና ሒዝናልኩም መፂና ዘለና። ከም ወትሩ ክሳዕ መወዳእታ ትሕዞና ምሳና ክትፅንሑ ብኣኽብሮት ይዕድም። ብሩኽ ምክትታል ንተወዳደርቲ ንመድረኽ ብክብሪ ይዕድም ኣለኹ። ሆሴ ኢሳያስ ካብ ቤት ትምህርቲ ፈለግ፣ ብሩኽ ሙሴ ካብ ቤት ትምህርቲ ዓዲ ንፋስ፣ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ። ሕራይ ተወዳደርትና እንቋዕ ደሓን መፀኹም። ንመበል ቀዳማይ መድረኽ ሳልሳይ ዙር ተወዳደርቲ ኢኹም። ከም ወትሩ ፅቡቕ ዕድል የምነየልኩም። ናይ ቅድሚ ሕጂ ሆሴ ምድላው ከመይ ነይሩ ናብዚ ውድድር ንምብፃሕ እንታይ ዓይነት

0: መድረኻት ኢኸሓሊፍካ እንታይ መጻረይ ኢኹም ገይርኩም ኣብ ቤት ትምህርትኩም?
1: ፅቡቕ ነይሩ ብዝገበርኩም ድልዋት ድማ ኣዝ ውፅሐ
0: ንኣብነት መጻረይ ከመይ ነይሩ? ኣብ ምንታይ ኢኹም ተወዳዲርኩም?
1: ኣብ ንእዞባ ዳህላ ኪና ተወዳዳዲርና በቲ ዝነበርና ሰለስተ ተማሃሮ ድማ ካብቶም ክልተ ተማሃሮ ሓሊፍና ፅያ።
0: ፅቡቕ ዕድል ሆሴ። ናብ ቀዳመይቲ ሕቶ ክንኣቱ ኢና። ካብ ገዛእቲ ኤርትራ ብከፋፊልካ ግዛእ ዝብል መግዛእታዊ ፖሊሲኡ ፍሉጥ ዝነበረ መን እዩ? ምርጫ ኣለካ፣ ሀ ቱርኪ፣ ለ ኢጣልያ፣ ሐ እንግሊዝ፣ መ ኢትዮጵያ።
1: ሐ እንግሊዝ።
0: ምሉእ መልሲ። ካብ ገዛእቲ ኤርትራ ብኸፋፊልካ ግዛእ ዝብል መግዛእታዊ ፖሊሲኡ ፍሉጥ ዝነበረ መን እዩ ንእትብል ሕቶ መልሲ እንግሊዝ እያ። እንግሊዝ ንኤርትራ እውን ጥራሕ ደይኮነ ንሙሉእ ኣብቲ ዝገዝኦ ክፋላት ዓለም በዚ ፖሊሲ እዚ እዩ ዝፍለጥ። ኣብ ታሪክ ሃገራት ናይ ዓለም እውን እንኮ ተገዚኡ ዘይፈለጥ ሃገር እንግሊዝ እዩ። እሞ ንእሽተይ ሃገር ክነሳ ማለት እዩ ክገብርዋ ዝኽእሉ ሜላ ከዓ ንሳ ጥራሕ እያ። ስለዚ እዚኣ ፍልጥቲ ሜልኦም እያ። ፅቡቕ። ናብ ካልኣይ ተሓታቲ ናብ ብሩኽ ሙሴ ክንሰግር ካብ ቤት ትምህርቲ ዓዲ ንፋስ። ታሪክ ትፈቱ ዶ ብሩኽ? ከመይ ትኸይዳ ብናይ ትምህርቲ ውፅኢት?
2: ፅቡቕ እጉደሰሉ ኢኻ እጉደሰሉ።
0: ክንደይ ኣምፂኢኻ ሓጂ ንኣብነት ሎሚ ዝሓለፈ ቀዳይ ሰሚስተር?
2: እዚ ናይ ፖለቲካ ማለት ድዩ?
0: እወ።
2: ኣብ ናይ ኣርባዓ ናይ ቀዳማይ ሰሚስተር 39 ኣምፂአ ነይረ። ኣብ ናይ ሱሳ ግን 57 ኣምፂአ ነይረ።
0: ኣርባዕተ ኢኻ ተጋጊኻ 96 ኣምፂኻ ማለት እዩ። ኣዝኻ ንፉዕ ተምሃራ ኢኻ። እዚ ከዓ ልክዕ ከምቲ ኣብ መጻሪ ብከምኡ ጌርካ ዝመፀኻ ከምቲ ብትምህርቲ እውን ንፉዕ ዝኾንካ ክትምልሶ ኢኻ ኢለ ተስፋ ገብር። ናብ ሕቶና ክንከይድ፣ ኣብ ኤርትራ እታ ቀዳመይቲ ዘበናዊ ኤርትራዊ ማሕበር ንመሰልን ረብሓን ኤርትራውያን ንምጥባቅ ዝቆመት መን ትበሃል? ሀ ኤርትራ ንኤርትራውያን፣ ለ ማሕበር ፍቅሪ ሃገር፣ ሐ ኣልራቢጣ አልእስላምያ፣ መ ማሕበር ሕብረት።
2: ለ ማሕበር ፍቅሪ ሃገር።
0: ሙሉእ መልሲ። ኣይተኸኣልኩምን ኣለኹም። ናብ ሳልሳይ ተሓታቲ ክንሰግር ተሓታቲት ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ። ዳዕሮ ጳውሎስ ምስ ንሴናይ ንኡዞባ እዩ ምስ ሰንበሊ ሓቀ
3: ጋላ ነፍሒ።
0: ምስ ጋላ ነፍሒ እዩ። ከመይ ነይሩ እቲ ምፅራይ?
3: ፅቡቕ።
0: ከመይ ምኸይድ ክውፅኢት?
3: ፅቡቕ ነይሩ። ምስ ክልተ ሰብ ተደሪምና ሃወጢና።
0: ፅቡቕ ፅቡቕ። ሕራይ ዕረፍቲ ናብታ ቀዳመይቲ ሕተኹ ክንሰግር ምርጫ እያ እዚኣ። ጋዜጣ ናይ ቀፅሪ ናፅነት ኤርትራ ምስ ተቐየረት ስማ መን ትበሃል ነይራ? ሀ ዳሃይ ኤርትራ፣ ለ ናፅነት ኤርትራ፣ ሐ ብርሃን ኤርትራ።
3: ምስ ተቐየረ ሀ ዳሃይ ኤርትራ።
0: ሙሉእ መልሲ። ተወዳደርቲ ኣይተኻኣሉኩምን። ናብ ሆሴ ካብ ትምህርቲ ወፃኢ እንታይ እቲ ግዜ ካብ ትርፊ ግዜ ካብ ምንታይ ክትሕልፎ ትመርፅ ሆሴ?
1: ናይ ትምሃሮ ትምህርቲ ሕቶታት ምስራሕን ቁዕሶ ከዓ።
0: ቁዕሶ ፃወቲ ኢኻ ናይ ቤት ትምህርቲ ወላ ናይ ገዛውትኹም?
1: ኣብ ገዛውቲ። ኣብ ገዛውቲ።
0: እሞ ከመይ ኢኻ ንፉዕ ዲኻ ዋላ እንታይ
1: ንፉዕ?
0: ሓራይ ድሓን ደቂ ገዛውትኻ ክንሓቶም ኢና። ኣበይ ሞ ገዛውትኹም?
1: ጀጋራንዳ።
0: ኣቤት?
1: ጀጋራንዳ።
0: ኦኬ። ፅቡቅ ፅቡቅ። እዚኣ ሕስብ ኣቢልካ ህደ ኢልካ መልሳ ምርጫ ኣይኮነትን። ወሃዮታት ሓረካ ኣብ ውሽጢ ሃገር ብክንደይ ሰባት ዝተወደበት ነይራ?
1: ሸውዓተ።
0: ሙሉእ መልሲ። ወሃዮታት ሓረካ ኣብ ውሽጢ ሃገር ብክንደይ ሰባት ዝተወደበት ነይራ? መልሲ ብሸውዓተ ሰባት። ምክንያቱ ሓረካ ምስጢራዊ ስለ ዝነበረ ብጉሁድ ኣይነበረን። ኣብ 58 ኣብ ሱዳን ተመስሪቱ ከምኡ እንዳበሉ ናብ ከተማታት ኤርትራ ብምሉኡ ናብ ክሳብ ኢትዮጵያ ገጹ ክዝርጋሕ ከሎ ትናቱ መረበብ ትወዳድባ ብምስጢራዊ ናይ ነበብ ሸውዓተ ማሕበር ሸውዓተ ትበሃል ሓንሳብ ምንቅስቃስ ሓርነት ኤርትራ ሓረካ ዝተፈላለየ ስማት እውን ቲ ምንጩ ካብኡ እዩ። ናብ ብሩኽ ሙሴ ካብ ቤት ትምህርቲ ዓዲ ንፋስ

0: ካብ ዓውድታት ትምህርቲ ካብ ዓይነታት ትምህርቲ ናይ እንቲ ኢኻ ዝያዳ ትፈቱ ብሮ?
1: ማትስ፣ ስፖርት ከዓ ፊዚካል ኤዱኬሽን።
0: እሞ ተፃወት ናይ ስፖርተኛ ናይ ምዃን ባህግ ኣለካ ድዩ? ከመይ ክትከውን ደሊ ሞ ስፖርተኛ ስ ተፃወታይ ዲኻ ሰልጣኒ ዲኻ እንታይ ዓይነት ዓውደ ስፖርት ክትፈቱ ዝያዳ?
1: ተፃወታይ እንደ ክኸውን ደሊ ግን ኣብቲ ፀወታ ሃሳይ ስለ ዝኾንኩ ብዙሕ ኣይምረፅኒ።
0: ዕራይ ንኸይድ ናብ ካልእቲ ሕቶ ኢና ብሩኽ። ኣባላት ባይቶ ኤርትራ ክንደይ ነይሮም? ባይቶ ኤርትራ ክብል ከለኹ ኣብ 1900 ናብ ግዜ ፌደሬሽን ዝቆመ ባይቶ ኤርትራ ማለት እዩ።
1: 68
0: ሙሉእ መልሲ። ናብ ዕረፍቲ ሚካኤል ክንሰግር ካብ ቤት ትምህርቲ ዳዕሮ ጳውሎስ። ሎሚ ዓመት ኣብ ቀዳማይ ስሚስተር ከመይ ከድኩ ውፅኢት ዕረፍቲ?
2: ፅቡቅ።
0: ክንደይ ወፂኺ?
2: ቀዳመይቲ።
0: ቀዳመይቲ? እሞ ጀነራል ከመይ ዳለው ኣለኹ ንዓመታ እንዲ ዝኾውን ዘሎ ካብ ሕጂ ዳለው ኣለኺ? ከመይ ከምፅእ ኢል ክትግምት?
2: ተስፋ ይገብር ፅቡቅ ከምፅእ።
0: ድሓር ተሸላሚት ናይ ሽልማት ናይ ፊተውራርን ናይ ካልእን ክትኮን ኢኺ። ፅቡቅ ዕድል። ሕራይ ዕረፍቲ ናብ ካልእቲ ሕቶና ንሰግር ኣለና። ኣብ 1950ታት ዝበዝሑ ኤርትራውያን ተምሃሮ ንግብፂ ዝስደድሉ ዝነበሩ ምክንያት እንታይ እዩ? ግዜ ኸ ህድእ ኢልኪ ተጠቐምሉ?
2: ኣምሓርኛን ትግርኛን ዓረብን ምስ ተክአ እቲ መምሃሪ ቋንቋ ኣምሓርኛ ምስ ኮነ እቶም ብብዝሒ ዓረብ ዝምሃሩ ነበሩ ተምሃሮ ናብ ግብፂ ይኸዱ ነይሮም።
0: ሙሉእ መልሲ። ናብ ሆሴ ኢሳያስ ክንምለስ። ሳልሰይቲ ሕቶ ያ ሆሴ። ፌደራላዊ ውሳነ 390 ኤቢ ብተቃውሞ ክንደይ ቁፅሪ ሓሊፉ ምርጫ ክበክአ? ሀ 16 ለ 48 ሐ 15 መ 10
3: መ 10
0: ሙሉእ መልሲ። ሕራይ ንኺድ ናብ ብሩኽ። ምርጫ እዚኣ ኣስተውዕል። ሕብረት ሶቪየት ዘቕረበቶ ናፅነት ኤርትራ ዝድግፍ ርኢቶ ብኣየኖት ሃገራት ተቐባልነት ኣይረኸበን? ሀ ኣሜሪካን ኢትዮጵያን፣ ለ ኢጣልያን ብሪጣንያን፣ ሐ ኢትዮጵያን ኢጣልያን፣ መ ኣሜሪካን ብሪጣንያን።
1: መ ኣሜሪካን ብሪጣንያን።
0: ሙሉእ መልሲ። ናብ ዕረፍቲ ክንሰግር። ሳልሰይቲ ሕተያ ዕረፍቲ። ማሕበር ሕብረት ብቋንቋ ትግርኛ ዘሕትማ ዝነበረት ወግዓዊት ልሳን ወይ ጋዜጣ መፀዊዒኣ እንታይ ነይሩ? ሀ ማሕበር ሕብረት፣ ለ ልሳን ማሕበር ሕብረት፣ ሐ ኤርትራ፣ መ ኢትዮጵያ።
2: መ ኢትዮጵያ።
0: ሙሉእ መልሲ። ኢትዮጵያ እያ ትበሃል ነይራ ወግዓዊት ልሳን ናይ ማሕበር ሕብረት። ኣሰናዳ እያ ከዓ ደጃዝማት ገብረ ሚካኤል በራቂት ዝበሃሉ ንፉዕ ኣብ ቋንቋ ትግርኛ ዓባ ኣበርክቶ ዝገበሩ ኣቦና እዮም። ዋና ሳናዳ እዩ ነይሮም። ናብ ሆሲ ኢሳያስ መበል ራብዓይ ሕቶ ክንሰግር። ኤርትራ ዝብል ስምን ዶባታ ዝተነፀረሉን ኣብ እዋን መግዛእቲ መን እዩ?
3: መግዛእቲ ኢጣልያ።
0: ሙሉእ መልሲ። ኣብ ግዜ መግዛእቲ ኢጣልያ ብ1890 ብወግዒ ኤርትራ ግዝኣት ናይ ኢጣልያ ኮይና። ብሩኽ ሙሴ ራብዒ ትሕቶ እያ ብሩኽ ኣስተውዕል። ህዲ ኢልካ መልሳ ግዜኻ ተጠቒምካ። ሰራዊት እንግሊዝ ንከረን መዓስ ተቆፃፂሮማ ወርሕን ዓመተ ምህረትን ጥቀስ?

ኣጆ ኸብሩ ሰራዊት እንግሊዝ ንከተማ ከረን መዓስ ተቆጻጺሮማ ወርሕን ዓመተ ምህረትን ጥቐስ

0: ግዜ ኣኺላ ብሩኽ ሰራዊት እንግሊዝ ንከተማ ከረን መዓስ ተቆፃፂሮማ ወርሕን ዓመተ ምህረትን ጥቀስ ትብል ወርሒ መጋቢት እዩ 1941 ምክንያቱ ብሱዳን ኣቢሎም ስለ ዝመፁ ወርሒ መያዝያ ከዓ ኣስመራ እትዩ ዕረፍቲ ሚካኤል ናብ ሕቶና ክንከይድ ዕረፍቲ ኣብ ለካቲት 1947 ኣብ ዓዲ ቀይሕ ዝተመስረተት ማሕበር መን ትበሃል
1: ኤርትራን ኤርትራውያን
0: ملو ملسي

0: ሰላም ሰላም ኣብ ኩሉ ኩርናዓት ዓለም እትርከቡ ክቡራትን ክቡራንን ተኸታተልቲ መደብ ውድድር ታሪኻዊት ፍልጠት ቡያ ከመይ ትቕንዩ ኣብ ዘለኹሞ ሰላም ክትህልው እንዳተመነና ንሎሚ ድማ ኣብ መንጎ ተምሃሮ ማእከላይ ደረጃ ዞባ ማእከል ዝተኻየደ ውድድር መቐፀልታ ናይ ዝሓለፈ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ቀሪብና ኣለና። ክሳብ ፍጻሜ መደብና ምሳና ክትፀንሑ ብክብሪ ንዕድመኩም። ሰናይ ምክትታል ተማሃሮ ተወዳደርቲ ናብ መድረኽ ክዕድመይ ብሞራል ኣሰኒለይ ተማሃሪት ቤተልሄም ተስፋፄን ካብ ቤት ትምህርቲ ዊና፣ ተማሃሪት ስኒት ንኣምን ካብ ቤት ትምህርቲ ማይ ተስፋ፣ ተማሃሪት ሩፍታ ፀጋይ ካብ ቤት ትምህርቲ ቁሸተ ፃዕዳ እምባ። ሕራይ ቤተልሄም ካብ ዓብድሓን መፃሂ ምድላዋት ንውድድር ከመይ ቀኒ?
1: ፅቡቅ
0: ቀሊል ድ ነይሩ ዋላ ከመይ?
1: ዳኒ
0: ናብ ሕቶ ይካኣቶ እዩ። ፅቡቅ ዕድል። ብገብረ መድህንን ብፆቱን ፈተነ ቅትለት ዝተኻየደሉ መን ይበሃል? ምርጫ ኣለዋ። ሀ ቀሺ ዲሜጥሮስ፣ ለ ኣንዳርጋቸው፣ ሐ ተድላ ባይሩ፣ መ ሃይለ ስላሴ።
1: ሀ ዲሜጥሮስ።
0: ሙሉ መልሲ
1: ቀሺ ዲሜጥሮስ።
0: ሙሉ መልሲ መሊሳት ኣላ። ብገብረ መድህንን ብፆቱን ቀተለ ፍትነት ዝተኻየደሉ ቀሺ ዲሜጥሮስ ገብረ ማርያም ብዝግባእ ተመሊሳ ኣላ። እንኳ ዓብድሓን መፅሓ ስኒት ከመይ ፀኒሑ ውድድር ምድላዋት? ፅቡቅ ኣፃፊፍ ክመፅ ንዕወዲና ኣጆኸ ሓራይ ብቐጥታ ናብ ቀዳመይ ትሕቶ ክሰግረ። ኣብ ግዜ ሪፈረንደም ናብ ኤርትራ ዝተላእከ ኮሚሽነር ሕቡራት ሃገራት መን ይበሃል? ሀ ሳሚር ሳምባር፣ ለ ስፎርዛ፣ ሐ ኤንሶ ማቴንሶ፣ መ ጂሚ ካርተር።
1: ለስፎርዛ
0: ኣይተመለሰትን። ምርጫ ስለ ዝኾነት ሓንቲ እያ ዕድላ። ኣብ ግዜ ሪፈረንደም ናብ ኤርትራ ዝተላእከ ኮሚሽነር ሕቡራት ሃገራት ሳሚር ሳምባር እዩ ትበሃል። ሩፍታ እዞም መማህርትኽን ክትሪዮም ፀኒሕኽን ከመይ?
1: ደሓንዮም
0: ገፅ ኣይረኣየቶምን ከማ ደሓንዮም ክንስዕሪና ሞ ኣጆ ክበሊ ሓራይ ናብ ቀዳመይ ትሕቶ ክሰግረ። ብ15 መስከረም 1948 ሓይልታት ኪዳን ንጉዳይ ግዛኣት ኢጣልያ ነበር ኣብ መዕለብ ንምብፃሕ ኣኼባ ኣበይ ኣካይደን? ሀ ፓሪስ፣ ለ ዋሽንግተን፣ ሐ ሞስኮ፣ መ ሌክ ሳክሰስ።

0: ፓሪስ።
1: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ። ብ15 መስከረም 1948 ሓይልታት ኪዳን ንጉዳይ ግዛት ኢጣልያ ነበር ኣብ መዕለብ ንምብፃሕ ኣኼበአን ኣብ ፓሪስን ኣካይደን ብዝግባእ ተመሊሳላ። መዋዳድቲ ከመይን ቤተልሄም? ፅቡቅ። ከመይ ክንስዕር ዲና ተስፋ ኣለና ዲ ዋላ
0: ኣለና
1: ኣይብድሃናኒ ትፈትዮ ሳብጀክት እንታይ ኣብ ክላስ?
0: ሶሻል
1: ስታዲ ማሕበራዊ ትምህርቲ። ስለምንታይ?
0: ምክንያቱ ሳ ምስ ትናና ኢንቫይሮንመንት ዝተኣሳሰር ስለዝኾነት ኣብ ትናና ላይፍ ብዙሓት መረና
1: ብዙሓት ጠቅመና። ስለ ሶሻል ስታዲ ክትፈትዩ እንዲያ ክትወፅእ ትምህርቲ ቀዳመይቲ ፕራይዝ ዊነርስ እዮም ዘለዎና ኣብዚ ባይ ዘ ወይ። ብጣዕሚ ፅቡቅ። ከመይ ዓይነት ቅዲ ፀናንዓ ክትጥቀሚ?
0: ኣነ ነቲ ኣብቲ መፅሓፍ ዘሎ ሳማራይዝ ገይረ ኣብ ወረቀት ብምፅሓፍ ሽዑ ዝኾነ ኤግዛም ክህልወና ከሎ ካብቲ ወረቀት ኣንቢበ ነቲ ናይቲ መፅሓፍ ድማ ቁርብ ግንፅል ግንፅል ኣብሎ እሱ ድማ ንጀነራል ወላ ክጠቕመና ስለዝኽእል
1: ብጣዕሚ ክጠቕመኪ እዩ። ሕጂ ኖት ምውፃእን ዘይምውፃእን እንታይ ይፍልል እዩ ካብ ተመክሮ ኺ? ማለት ኣፅኒዕኸ ኣለኺ ርኢኸ ኣለኺ ሸምዲደየ ሒዘ ኤልክ ክትቀስን ትኽእል ኢኺ። ሳማራይዝ ጌይር ክብኖት መሓዙ እንታይ ፍልል ትርኢሉ ንስኽ ንባዕልኺ?
0: ሕጂ ነቲ መፅሓፍ ከተንብቦ ብምሉእ ናይ ሳብጀክትታት ከተንብቦ ብዙሕ ግዜ ክድልካ እዩ። ነተን ሳማራይዝ ዝገበርካ ነተን ፖይንት ዝበልካዮን ግን ንዓን ተፅኒዕኸየን እቲ ሕተታት ካብኡ ስለ ዝዋፀእ ክትፅንዖስ
1: ፅቡቅ ይቀለልና ድሓር ሪቫይዝ ክንገብሮ ወይ ክንደግሞ ነቲ ትምህርቲ ብፅሙቅ ትምህርቲ። ኣብ መጀመርታ ግን ብጥዑይ ጌርካ ብምላት ከተፅንዖ ኣለካ ድሓር ካብኡ ኖት ከተውፅእ ይቀለልካ ማለት እዩ። ብጣዕሚ ፅቡቅ ተጠቀሙላ ኢኹም ተምሃሮ። ናብ ካልኦት ሕቶ ይክሰግረ ፅቡቅ ዕድል። ካብ ቀንዲ ድኻማት ሓረካ ሓደ ነጥቢ ጥቐሲ።
0: ሓረካ ብ7 ሰባት ጥራያት ሳይትኾን ነራ እቶም ሰባት ነንሕደዶም ክፋለጡ ስለዘይክእሉ ነበሩ ንዝኾነ ማሕበር ንምስርትስ ኣይስማመን እዮም ነሩ። እቲ ርክባታ ብሓረካ ዝነበረ ሲ ፀቢብ ነይሩ።
1: እጃ ግዜ ክትጠቀምሉ ሓሳባት ክግለፅ ግዜ ክስገብዛ
0: እቶም ኣብቲ ሓረካ ዝነበሩ ሰባት ሲ 7 ስለ ዝኾኑ ምስ ካልኦት ማሕበራት ኣይራኸቡን እዮም ነይሮም። ሕጂ እቲ ማሕበር ምስ እቲኣ ካልእ 7 ማሕበር ወይ ምስ ካልእ ሰባት ስለዘይፋለጡ ነበሩ ነንሕድሕዶም ተሰማሚዖም በጀካ ምስቶም 7 ሰባት ምስ ካልእ ሓሳባት ክወሃቡ ስለዘይክእሉ ነበሩ ዝኾነ ስምምዕ ኣይነበሮምን።
1: ድሩት ወይ ፀቢብ ነይሩ ርክባቶም። ሓራይ ሓደ ነጥቢ ረኺብ ክለኽ ቤተልሄም። ካብ ቀንዲ ድኻማት ሓረካ ኣብ መንጎ መሪሕነትን ኣብ ውሽጢ ሃገር ዝነበሩን ኣባላት ጥቡቕ ርክብ ኣይነበረን። ከም ዝበልክዮ ብ7 ኣባላት ትምራሕ ሓንቲ ዋህዮ እያ ነራ ካልእ ዋህዮ ከዓ ካልእ 7 ኣባል ነይርዋ። ግን ነንሕድሕዶም ደይ ምፍላጦም ጥራይ ደይኮነ ትቐንዲ ፀገም ኣብ መንጎ እቲ መሪሕነቶም ትቐንዲ ዝመርሖም ዝነበረን እቶም ሰዓብቲ ኣባላትን ጥራይ ደይኮነ ድማ ኣብ መንጎ እቲ መሪሕነት ኣብ መንጎ እቲ ኣብ ውሽጢ ዝነበሩ ኣባላትን ካ ጥቡቕ ርክብ ኣይነበረን። ብዓብዩ ኣብ ውሽጢ ሃገር ስለዘይነበሩ እዩ ማለት እዩ። ብርሕቐት ኮይኖም ክመርሑ ይፍትኑ ስለ ዝነበሩ ብዙሕ ዓይነት ጋፕ ፍጠር ነይሩ መንጎ። ስለዚ ብሰንኪ ብዙሕ ነገራት ከምዚ ድኻማት ናይ ሓረካ ክንጠቅስ ንኽእል። ብከምዚኣ ምክንያት ሓንቲ ነጥቢ ተዋሂብ ክለኺ። እቶም መሪሕነት ዝነበሩ ኣባላት ድማ ኣብ ሱዳንን ኣብ ዝተፈላለየ ካልኦት ሃገራትን ስለ ዝነበሩ ምስቶም ኣብ ውሽጢ ሃገር ዝነበሩ ኣባላት ቃልሲ ወይ ሰውራኻ ኩሉ ግዜ ቀጥታዊ ዝኾነ ምብሃሃልን ይህን ምሂንን ስለ ዘድልዮ እዚኦም ከምዚኦም ዝኣመሰሉ ኣካይዳታት ነቲ ሓረካ ወይ ድማ ነቲ ኣካይዳ ድኹም ከም ድኸውን ገይርዎ። ተረዲኣት ክምስታ ዝመለስከያ ፍልልያ ፅቡቅ። ስለዚ ካብ ቀንዲ ድኻማት ሓረካ ኣብ መንጎ መሪሕነትን ኣብ ውሽጢ ሃገር ዝነበሩን ኣባላት ጥቡቅ ርክብ ኣይነበረን። ስኒት ከመይ ኣለ ውድድር? እስኸ ከመይ ዓይነት ኣገባባት ፀናንዓይ ክትጥቀም እንታይ ሞትፈት ወያ ዓይነት ትምህርቲ መጀመር?
2: ፖለቲካ።
1: ፖለቲካል ሳይንስ ፖለቲካዊ ትፍልጠት ብጣዕሚ ፅቡቅ። እንታይ ክትኮኑ ዛዕባኺ?
2: ብኣርት መሪፀ ሂስትሪ ክውድእ።
1: ሂስትሪ ክትፍዲ ብጣዕሚ ፅቡቅ። ስለምንታይ ሂስትሪ ትፈትው እያ?
2: ታሪክ ህዝቢ ኤርትራ ስክፈቶ ማዓት እየ ትፅንዓ ተሓቦ ናይ ህዝቢ ኤርትራ ዝነበረ
1: ፍቶ እየ ሓቂ ዝፍቶ ነገር። ታሪክ ምስ ተምሃርኪ መምህር ናይ ታሪክ ክትኮኒ
2: ሂስትሪ።
1: ስለዚ ነዚ ፖለቲካዊ ስነ ፍልጠት ብዝግባእ ክትምሃር እዮ። ብጣዕሚ ፅቡቅ። ሶ ናብ ካልኦት ሕቶ ክኸይደ ፅቡቅ ዕድል። ኤርትራ ናብ ክልተ ዝመቅል ውዲት ብምንታይ ይፍለጥ? ኣጆ ካዲ ክስተውዒል ክመልሲ

0: ሽም ኣለዎ ኣጆ ዘክሪ ይቕሬታ ግዜ ኣኺላ ኣላ ኣይተመለሰትን ንኤርትራ ናብ ክልተ ዝመቀል ውዲት ብውዲት ባቪንስ ፎርዛ እዩ ዝፍለጥ ርፍታ ከመይ ያለ ውድድር
1: ፅቡቅ
0: ከመይ ዓይነት ሜላ ኣጠፀናንዓይ ክጥቀም ንስኸ
1: መጀመርታ የንብቦ ብድሕሪኡ ከዓ ይሕዞ ወይ ከዓ ይረዳእኒ ብድሕሪኡ ንኣሕዋተይ ይኹን ንካልኦ ሰባት ሕቶትን ወይ ከዓ ብዛዕባኡ ስከ ገለ ንገሩ እንዳበልኩ ከዓ ይሕዞ ማለት
0: ነን የረዳእ ክብ ገዛ
1: ሓወይ ኣሎ
0: ከመይ ጠቕመኪ ንሱ ከረዳእኪ ከሎን ደይ ከረዳእኪ ከሎ እንታይ ዓይነት ፍልል ትረኽብሉ
1: ሕጂ ንሱ ከረዳእኒ ከሎ ብብዙሕ መንገድታት ስለዘረዳእኒ ብዙሕ እዩ ዘ ንስተዘያ ረዲእኒ ግን በታ ስለዝሓዝካ ጥራሕ ስለዝኸይድ ብዙሕ ክሳ ይገብርኒ
0: ስለዚ ዓብ ተራ ስለ ዘለዎ ወለዲ ወይ ኣባላት ስድራ ቤት ንተምሃሮ በታ ዓቐሞም ክሕግዝዎ ማዝዩ ዓብ ውፅኢት እዩ ዘለዎ እያ ማለት እዩ መልእኽትና ትፈትያ ሳብጀክት ያልክኒ
1: ሲዘን
0: ዜግነታዊ ትምህርቲ ስለምንታይ
1: ምክንያቱ ኣብ ዜግነታዊ ትምህርቲ ብዙሕ ብዛዕባ ሃገርካ ዝምህር ስለ ዘሎ ኣብኡ ከዓ ዛንታታት

0: ጽቡቅ ብጣዕሚ ጽቡቅ ምስ ዓበክ እንታይ ክትኮኒ
1: ሳይንቲስት
0: ዋው መረገል ዓይነት ኣጆኺ ክትኮኒ ኢኺ ቀፅልዮም መንፋዕትኺ ናብ ካልይ ዝሕቶ ክኸይደ ጽቡቕ ዕድል ላዕለዋይ ባይቶ ተጋድሎ ሓርነት ኤርትራ ተሓኤ ቀንዲ መደበሩ ኣበይ ነይሩ
1: ኣብ ካይሮ
0: ግብፂ ሙሉእ መልሲ ሙሉእ መልሲ ሙሉእ መልሲ መሊሳ ኣላ ላዕለዋይ ባይቶ ተጋድሎ ሓርነት ኤርትራ ተሓኤ ቀንዲ መደበሩ ኣብ ካይሮ ግብፂ እዩ ነይሩ ብዝግባእ ተመሊሳ ኣላ ቤተልሄም ካብ ናይ ትምህርታዊ ንጥፈታት ወፃኢ ኣብ ቤት ትምህርቲ ዝተፈላለዩ ናይ ስፖርት ናይ ስነ ጥበብ ኣክቲቪቲታት ኣሎ ወይ ክለባት ኣሎ ናይ ሬዲንግ ክለብ ይኹን ናይ ቡክ ክለብ ውድድራት እውን ኣሎ ዝተፈላለየ ብሃማማተ ዝውዳሉ ዝተፈላለየ ዓይነት ክለባት እውን ኣሎ ኣብ ከምኡ ምንታይ ዓይነት ክለብ እዩ ክትሳተፊ
1: ኣብ
0: ምንታይ ዓይነት ስፖርት እዩ ክትሳተፊ ኩዕሶ እግሪ ኣብ ምንታይ ኣጥቃዒት ዋላ ተኸላኸሊት ተኸላኸሊት ኢኺ ከመይ እሞ ትዘናግዕሉ ዶ እንታይ ጠቕሙ ስፖርት ምዝውታርን ደይ ምዝውታርን
1: ስፖርት እጂ ንኣብነት ሓንጎልካ ፍሬሽ ትገብረካ ካብ ዝኾነ ፀናሕኸዮ ኣብ መፅናዕቲ ጥራይ ትፀቅተ ኮንካ ብዙሕ ምፅናዕ እውን ከምዚ የጨናካ እዩ ስለዚ ኣብ ስፖርቲ ፍሬሽ ትኸምዞ ሽዑ ንክትፅናዕ ከለካ ይሕግዘከ
0: ኣካልካ ክነቃቃሕ ንከሎ ኣእምሮካ ውን ምስ እዩ ነቃቃሕ ስለዚ ካብ ትምህርቲ ወፃኢ ጥዕና ድህቡ ናይ ስፖርት ይኹን ናይ ስነ ጥበብ ንጥፈታት ምዝውታር ንትምህርትካ እውን ሓጋዝ እዩ ክንብል ንኽእል
1: ንብል ኢና
0: ኦኬ ብጣዕሚ ፅቡቅ ናይ መን ጋንታ ደጋፊት ኢኺ ፕሪምየር ሊግ
1: ኣብ ከምኡ ብዙይክሰ ይኮነ
0: ዋላ ናይ ሃገርና የብልክን
1: ናይ ሃገርና ዳ ንቀይሕ ባህርት
0: ቀይሕ ባህሪ ሬድሲ ብጣዕሚ ፅቡቅ ሕጂ ምስአን ተፀሚድ ሃገራዊት ጋንታ ክትፃወቲ ከመይ ሕልምለክ ዶኸውን ኣጆ ክትበፅሕ ኢኺ ሓረይ ናብ ሳልሰይቲ ሕቶይ ክኸይደ ፅቡቅ ዕድል ምምሕዳር እንግሊዝ ብዘካየዶ ተፍትሽ ክንደይ ዝኣኽሉ ብሚእታዊት ደረጃ ማለት እዩ ካብ ህዝቢ ኤርትራ ደገፍቲ ናፅነት ነይሮም ርጫ ለኪ ሀ 70 ሚእታዊት ለ 98 ሚእታዊት ሐ 88 ሚእታዊት መ 75 ሚእታዊት
1: መ 75 ሚእታዊት
0: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ ምምሕዳር እንግሊዝ ብዘካየዶ ተፍትሽ ክሳብ 75 ሚእታዊት ዝበፅሑ ካብ ህዝቢ ኤርትራ እዮም ደገፍቲ ናፅነት ነይሮም ካብቲ ግዜ ትትሒዞም ማለት እዩ ዝግባእ ተመሊሳላ ጥፍቅ ስኒት ከ ኣብ ምንታይ ዓይነት ንጥፈታት ናይ ቤት ትምህርቲ ትሳተፍ ካብ ትምህርታዊ ሪዲንግ ክለብ ኣለኩም ኣብ ቤት ትምህርቲ ብብዙሕ መፅሓፍቲ ኣንብቡ
2: እንታይ
0: ዓይነት መፅሓፍቲ እዮ ክትፈት
2: መፅሓፍቲ ንውሃምሽ ሽዑ ነንብብ ፕሬዘንቴሽን ንገብሮ
0: እንታይ ይጠቕመኪ
2: መሓዝ ናይ እንግሊሽ ቋንቋ ከ ይጠቕመካ እዩ እንግሊሽ ከመይ ጌርካ ምተፅንዕ እቲ ናይ ከተፅንዕ ከለካ ወላ ኣብቲ ካልእ ትምህርታ ኣፅኒዕካስ ከመይ ጌርካ ንቐፃል ትሕዞካ ይሕግዘካ እዩ
0: ሓደ ናይ ቋንቋ ምልከት ይዕብዮ ካልእ ከ እንታይ ዓይነት መፅሓፍቲ ኢኹሞ ትፈትዊ
2: ፊክሽን
0: ናይ ፊክሽን እንታይ ዓይነት ጥቕሚ ኣለዎ ናይ ፊክሽን መፅሓፍቲ ምንባብ
2: ጠቃሚ እዩ
0: ኣብቲ ፈጠራ ከመይ ይሕግዘኩም ዶ ብጣዕሚ ፅቡቅ ሞ ንስ ክትፈትዩ ዓይነት ኣክቲቪቲ እንታይ እዩ ብሪዲን እዩ ይሕግዘክ መፅናዕቲ ክኸ ኣብኡ ከተፅናዕ ፀኒሕካ ኣብኡ ምንባብ ኣይስልችወክኒ
2: ትዘናግዕልካእ
0: እንታይ ዓይነት ካልእ
2: ስእሊ
0: እዛ ስእሊ ዝበልክ ያ እንታይ ዓይነት ስእሊ ኢኹሞ ስእሊ
2: ኣብ ሪያሊቲ ዝተመርኮሰ እዩ
0: ሪያሊቲ ዝተመርኮሰ ብጣዕሚ ፅቡቅ እንታይ ስእልታት ኣሎ ዝሰኣልክዮ ሶፋር
2: ኣብ ከምዚ ሕጂ ንኣብነት ኮፍ ኢሎም ከለዉ ትስእሎም ካብታ ሓቂ እየ ዝምርኮስ ኣነ
0: ከም ዘለውዎ ስእሊ እኒኢኹሞ ንዓይ ሓራይ ናብ ሳልሰይቲ ሕቶይ ክሰግረይ ፅቡቅ ዕድል ንናፅነት ኤርትራ ዘይትድግፍ ማሕበር ዝኾነት ኣይነስ ኣፈል ክውፅኢ ምርጫ ኣለኪ ሀ ኣልራቢጣ ኣልእስላምያ ለ ማሕበር ሕብረት ሐ ማሕበር ኤርትራን ኤርትራውያን መ ኩሉ መልሲ እዩ
2: ለማሕበር ሕብረት
0: ሙሉእ መልሲ ሙሉእ መልሲ መሊሳላ ብዝግባእ ንናፅነት ኤርትራ ዘይትድግፍ ማሕበር ማሕበር ሕብረት ተባሂለ እያ ትፍለጥ ብዝግባእ ተመሊሳላ ሩፍታ ኸ ከም በዓል ቤተልሄም ኣለክ ድዩ ኣክቲቪቲ ትገብረ ቤት ትምህርቲ
1: ግን ኣብ ስፖርት እያ ነብዙሕ ትፈቱ
0: ቀንዳ ድህቦክ ስፖርት እዩ እንታይ ዓይነት ስፖርት እዩ ክትጥቀም ትዘውትሪ
1: ባስኬትቦል ፉትቦል ክልቲአ ንፈቱ
0: ቀንዳ እየ ንትፈትዊ
1: ባስኬትቦል
0: ጥቕሙ ናይ ስፖርት እንታይ እዩ ትብል ኣብ ተማሃራይ ጎኒ ጎኒ ትምህርቲ
1: ነቲ ጥዕናኻ ኣዝዩ ሓጋዚ እዩ ሕጂ ድሕር ሕማማ ኣለካ ወይ ገለ ድኾነ ብዙሕ ክስታይ ዘሎ
0: ኣካላትካ ብቕዓት ክፀንሕ ይጠቅመካ ስለዚ መንእሰይካ ከለኹም ከምዚ ናትኩም ዕድመ ኣብ ስፖርት ክትሳተፍ ፅቡቅ እዩ ኣብ ትምህርታዊ ሂወትካ እንታይ ይጠቕመካ ስኹም ሕጂ ንፉዓት ተማሃሮ እንዲኹም እንታይ ይጠቅመኪ
1: ኣብ ትምህርታዊ ሂወትካ
0: ኣብቲ ናይ ትምህርቲ ኣብ መፅናዕቲ እንታይ ዓይነት ፀልዋ ኣለዎ
1: ኣብቲ ትምህርቲ ደኣሞ ከምዚ ክታይ ንነፍስኻ ሓጋዚ እዩ ወላ ኣብ ድኾነ ጭንቀት ገለ ፀኒሕካ ተተፃዊትካ ምስ መሓዝትካ ገለስ ብዙሕ ክስታይ ይገብረካ
0: እዩ ነፍሰል

0: ነፍሳ ኦ
1: ስለዚ ጥዕናኻ ንሕትሉ ትምህርቲ ጥዕና ኣገዳሲ ብጣዕሚ ፅቡቅ በል ናብሳ ሰይቲ ሕቶይ ክሰግረ ፅቡቅ ዕድል ወግዓዊ ልሳን ናይ ሻራ ኢጣልያ ዝነበረት ኣውፅኢ ሀ ሰውት ኣልራቢጣ ለ ኢትዮጵያ ሐ ብርሃን ኤርትራ መ ሓንቲ ኤርትራ
0: ሐ ብርሃን ኤርትራ
1: ሙሉእ መልሲ ሙሉእ መልሲ ተመሊስሉ ዝግባእ መሊሳት ወላ ወግዓዊ ልሳን ናይ ሻራ ኢጣልያ ዝነበረት ብርሃን ኤርትራ እያ ኣይተኸእላን ቤተልሄም ወዳድርታ ናብ ራብዒት ናይ መወዳእታ ሕቶ የኸይድ ፅቡቅ ዕድል ገለ ካብቶም ኣብ መጀመርያ 1960ታት ዝተኻየዱ ውሩያት ስርሒታት ክልተ ጥቐሲ
0: ስርሒታ ውርደት ውግእ ተኸርባ ውግእ ጀንገሪ እንታ ውግዕ ኣንሰባ
1: ሙሉእ መልሲ ሙሉእ መልሲ መሊሰላ ብዝግባእ መሊሳት ወላ ገለ ካብቶም ኣብ መጀመርያ 1960ታት ዝተኻየዱ ውሩያት ስርሒታት በዓል ስርሒታ ውርደት ውግዕ ኣንሰባ ስርሒት ሃይኮታ ወዘተ ክንጠቅስ ንኽእል ኢና ብጣዕሚ ፅቡቅ ስኒት ሕቶታት ውዳ ኣለዋ መዋዳድቲ ከዓ ትርእየና ኣለኺ ተስፋ ኣለና ዲኹን ዕወት
2: እዋ
1: ኣጆኺ ፅቡቅ ዕድል ምዘራብዒት ሕቶ ቅጥታ ናብ ሕቶ ካቶ እዩ ፌደሬሽን ኤርትራ ምስ ኢትዮጵያ ከም ዝፈረሰ ንኣባላት ባይቶ ኤርትራ ብወግዒ ዘፍለጠ ናይቲ እዋን በዓል ስልጣን መን ይበሃል

0: ወልዳ ወልደ ማርያም
1: ጆስ ከእግዚአብሔር ተጠቀመለ
0: ሸኺ ኢብራሂም ሱልጣን
2: ፌደሬሽን ኤርትራ ምስ ኢትዮጵያ ከምዝ ፈረሰ ንኣባላት ባይቶ ኤርትራ ብወግዕ ዘፍለጠ ናይ ትእዋን በዓል ስልጣን ኣጃይ
0: ተላ ባይሩ
2: ግዜ ኣኺላ ግዜ ክስጋብ ዝኣክል ግዜ ክጥቀመሉ ምሉዕ ድል ይበክ ፀኒሐ ኣጋጣሚ መለስክያን ፌደሬሽን ኤርትራ ምስ ኢትዮጵያ ከምዝ ፈረሰ ንኣባላት ባይቶ ኤርትራ ብወግዕ ዘፍለጠ ናይ ትእዋን በዓል ስልጣን ኣስፋሃ ወልደ ሚካኤል እዩ ዝበሃል ሩፍታ ትውዳላ እዛ ውድድር
3: ትውዳላ
2: ሓራይ ኣስተውዒል ክመልሲ ኣብ ሞንጎ ቤን ዓሚርን ሃደን ደዋን ሱዳን ዘጋጠመ ግጭት ንክንደይ ዓመታት ቀፂሉ
3: ንሰለስተ ዓመት
2: ሙሉእ መልሲ ሙሉእ መልሲ ዝግባእ መሊሳትላ ገጽ ከማ ናይ ርአየታን ኣብ ሞንጎ ቤን ዓሚርን ሃደን ደዋን ሱዳን ዘጋጠመ ግጭት ንኣስታት ሰለስተ ዓመታት እዩ ቀፂሉ ሕራይ እምበር ክቡራትን ክቡራንን ተዓዘብትና ከምዚ ክትሪእዎ ዝፀናሕኩም ብዳህ ዝኾነ ውድድር ኣብ ሞንጎ ተምሃሮ ማእከላይ ደረጃ ናይ ዞባ ማእከል እዩ ክካየድ ፀኒሑ ኣብ ዝመፅእ ናይ መዛዘሚ ውድድር መፈላለዩ ሕቶታት ጌርካ ናይ መዛዘሚ ውድድር ክሳብ ንረኸብ ሰሰና እዩ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት ሰላም ከመይ ትቕኒ ክቡራትን ክቡራንን ናይ ሎሚ ተስቶና ኣብ መፅሓፍ ዘተኮረ ክኸውን እዩ መሪፅናያ ዘለና መፅሓፍ ድማ ፅዋ ጎልጎል ዘርእስታ ልበወለዳዊት ዛንታ እያ ደራሲኣ መምህር ቴድሮስ ሃብተ እዩ መምህር ቴድሮስ ሃብተ ኣብ ዝሓለፈ ግዜ ነዊሕ ዓመታት ኣብ ዝተፈላለዩ ፅሑፋት ብፍላይ ድማ ኣኽሊል ዘርእስታ መፅሓፍ ሕቲሙ ዝነበረ እዩ ሎሚ ነተኩረላ ዕላልና ግን ኣብዛ ፅዋ ጉልጉል ዘርእስታ ኣብ ሓቀኛ ፍፃሜታት ነቲ ኣብ 97ታትን 80ታትን ዝነበረ ኣብ ውሽጢ ከተማ ኣደራዕ መግዛእትን ንዕኡ ዝቃወም ወይ ድማ ዝምክት ዝነበረ ሂወት እተንፀባርቕ ዛንታ እያ እዛ ዛንታ እዚኣ 266 ገጻት ዝሓዘት እያ ኣብ 20 ምዕራፋት ድማ ተኸፋፊላ ኣላ ብዘይካዚ ድማ መቕድም ምእተዊ ብኡ ድማ ምንጪ መወከሲ እውን ኣጠቃሊላ ኣላ ምክታልኩም ብምዕዳም ብናብ መደብና ክንሰግር መምህር ብርእስቲ እስከ ክንጅምር ፅዋግ ጎልጎል እዚ ሕጂ ምስ ተሰብኦ ንብሎ ወይ ድማ ንሓደ ነገር መልክዕን ስምን ንህበሉ ኣገባቢ እሞ ፅዋ ጎልጎል እንታይ ምውካል ኢካ ቅሪብከ
1: ሕራይ ኣቐዲመ ተገብረለይ ዕድመ የመስግን እዛ መፅሓፍ ኣርእስታ ከም መጀመርያ ፅዋ ጎልጎል እውን ኣይነበረትን ምናልባሽ ምስታ ቀንዲ ገፀ ባህሪ ምስ ሰብለል ተኣሳሰር ያ ገርያ ነይረ መጀመርያ ዳሕራይ ግን እታ ሽም ሂበያ ነበርኩ ስቕታ ሰብለል እያ ትብል ነራ ዳሕራይ ግን ከምኡ መፅሓፍቲ መፅኡ ናይ ተስፋይ ገብረኣብ የውርቃ ዝምታ ምስረኣኹ ሓንቲ ፊልም እውን ትረአ ነራ ብሲኒማ ኢምፔሮ ስቕታ ናይ ሰማያት ገለ ሕጂ ቁሉብ ክትፍለየለ ኢለ ብዙሕ ግዜ ወሲዱለይ ታሽም ትገብራ ዳሕራይ ግን እቲ ግዜ እንታይ መሰልቲ 70ታት 80ታት ንፈልጦ ኢና ኣዝዩ ዝኸፍአ ግዜ እዩ ዝሓልፍ ነይሩ መቐተልቲ ማእሰርቲ ኩናት ዝነበሮ ግዜ ስለ ዝኾነ ሕጂ ምስኡ ተሓሒዝካ ክትሪኦ ከለካ ኣስመራ ከም ዋና ከተማ ዝሓሸ ሰላም ዘለዎ ጥዑም ምቹእ ዝመስሎ ሰብ ክነብር ይኽእል እዩ ብቲ ግዜ እቲ ግን እቲ ምቹእ ዝበሃል ርእሰ ከተማ ሲ ዘይምቹእን ኣዝዩ ሓርፋፍን እዩ ነይሩ ማለት እዩ ስለዚ እቲ ጎልጎል እቲ ጎልጎል ኢልካ ተሓስቦስ ፀዋግ ኮይኑ ይፅወግ ማለት እዩ እቲ ጎልጎል እንድሕር ተፀዊቡ እቶም እምባታት ከ ከመይ ይብሉ ነይሮም ኣብቲ ግዜ እቲ ኢልካ እውነት ነገር ከተረጋግፆ ትኽእል ኢኻ ስለዚ ካብ ከም ዝተበጊሰ ኣብ ሓንቲ ዘረባ ምሰምዕ ኳ ልክዕ ማች ገራትለይ ምስታ ካብ ሓደ ሰብ ምሰምዕ ኳ ፀዋግ ጎልጎል እንተበልኳ ኢለ ዳሕራይ ብኣ ወዲአ እያ ማለት እዩ
0: ራይ እንታይ እዩ ትርጉም ኮ ፅዋ ጎልጎል ምስቲ መፅሕቕፎ ናይ
1: ትዛንታሕቕፎ ናይ ትዛንታ ሕጂ ከምዚ ክገልፆ ፀናሕኹ እቲ ግዜ ኣዝዩ ከቢድ እዩ ነይሩ ኣብ ሰብዓታት ብፍላይ ምምፃእ ናይ ደርግ ዋላ ብቲ መጨረሻ ዓመታት ናይ ንጉስ ሃይለ ስላሴ ዝነበረ እቲ ህዝቢ ዝሕልፎ ዝነበረ ናይ ኣደራዕ ናይ መግዛእቲ ምናልባት ኣብ ሳሕል ወይ ኣብ ገጠራት ጥራሕ ኣይኮነን ኣስመራ እውን ከምኣስመራ ሲ መዓት ሽግር ዝኸፍአ ሽግራት ተርኣይሉ ሰባት ኣብ ፅርግያ ተረሸኑሉ ማእሰርቲ ዝበዝሓሉ ብዙሕ ግፍዕታት ዝግበረሉ እዩ ነይሩ ማለት እዩ እዚ ብቲ ታሪክ ኩሉ ሰብ ዝፈልጦ እዩ እቲ ኣስመራ ዝበሃል ሕጂ ከም ርእሳ ከተማ ሲ ብዙሕ ሽግር እውን ኣብኡ ከም ዝነበረ ብዙሕ ቃልሲ ኣብቲ ውሽጢ ይካየድ ከም ዝነበረ ሰባት ይግፍዑ ከም ዝነበሩ ብመግዛእቲ ሕጂ ትጎልጎል ፅዋ ከም ዝነበረ ንምርኣይ እያታ ሓሳበይ
0: ኣብ ገበር ናይታ መፅሓፍ እንተ ዳ ርእናዮ በዓል በጃ ክዳን ኣሎ ብረት ዝሓዙ ኣለዉ ኢዱ ጠሚሩ ንድሕሪ ዝኸይድ ኣሎ እንታይ እያ ክትውክል ምስቲ ናይ ከተማ ዛንታ
1: እዚኣ እታ መልእኽታ እዚ ኢዱ ተኣሽሩ ዝኸይድ ዘሎ እቲ ገፀ ባህሪ ኣብቲ ውሽጢ ዘሎ ማሕሪ እዩ መካኒክ እዩ ወዲ ስው እዩ ኣቦኡ ምስ ተሰውኡ ከዓ ስድራ ናይ ምእላይ ሓላፍነት ወይ ፀወ ተሰኪሙ ይኸይድ ነይሩ ግን ንዕኡ ክገብር እውን ዕድል ኣይረኸበን እቲ ግዜ ዕድል ኣይሃቦን ንባዕሉ ኣብ ማእሰርትን ኣብ ግፍዕን ይኸይዱ ተኣሲሩ እዩ ዝኸይድ ዘሎ ወተሃደራት እዮም ኣኸቢቦሞ ዘለዉ እንድሕሪኢኸዮም እቲ ብቕድሚኡ ዘሎ ከዓ ምድረ በዳ እዩ ኣዝዩ ናብ ዝኸፍአ ፀገማት ትኸይድኩም ዘሎ እሞ ከዓ ኢኖሰንት ከሎ እሱ ማለት እዩ ንፁህ ከሎ ማለት እዩ ሕጂ ከመይ ኣተር እዚያ
0: ስለምንታይ ነዚ መፅሓፍ ኣሰናዲእካዮ ከም መዓስ ጀሚርካዮ
1: وخمتي أم مأتو تتعشو ذلو إذا ما تحاب زيئة بزاقر أبتسع عن كلتين يا جميل.

0: 92 ትፕሎት መፂለ ሽዑቲ ዝነበረና ስምዒትና ፅነት ኮይኑ ይሽዑ ሓጎስና ኣስተይ ኣይነበሮን መወዳእታ ኣይነበሮን ሰብ ዝብሎ ይፈልጥን እዩ ነይሩ። ንኣብነት ንዓያ ቦይ ወላድየ ክልተ ቐነብ ፅርግያታት ይዘውር ነይሩ ምስ ህዝቢ ንስዕስዕ ዝጨፍር ማለት እዩ። ኣነብቲ ግዜ እቲ ኣብ ዞባ ደቡብ ሽዑ ሰራይ ኣውራጃ ሰራይ ዝነበረ ኣብ ዓረዛ ካብ ዓረዛ ሓሙሽተ ሰዓት ብእግርካ ተኸዶ ዝባን ደብሪ ዝበሃል ዓዲ ዳይረክተር ናይ ሓንቲ ንእሽቶ ቤት ትምህርቲ ነይረኡ ኣነ ከፊተ ያ እታ ቤት ትምህርቲ ድሕሪ ናፅነት ድሕሪ 30 ገለን ዓመታት ምስ ተዓፀወትሲ ኣነ ከፊተ ያ ከም ዳይረክተር ዳሕራይ መምሃራ እንዳተወሰኹ ኣብ ኸድና ሕጂ እቲ ስምዒታት ስለ ዝነበረ ኣብቲ ቦታ ኮይነ የ ብተስዓን ክልተን ጀሚረ እያ ህልም ዝበለ ገጠር እዩ ኣብኡ ኮይነ ጀሚረ እያ ይጅምራ የቕምጣ የልዕላ ሰለስተ ዓመት ድርብያ የልዕላ ትቁም ነገር ዘይምጥፋ እዩ ማለት እዩ። ስለዚ ሽዑ የ ጀሚረ እያ እቲ ዕላማ ከዓኒ እቲ ዝነበረ ናይ መግዛእቲ ስርዓት እንታይ እዩ ዝገብር ነይሩ እቲ ህዝቢ ከነ ህዝቢ ከመይ ይብድሆ ነይሩ እቲ ቓልሲ ናይ ኤርትራ ብሓፈሽኡ ማለት እዩ። ብፍላይ ከዓ እቲ ኣብቲ ከተማ ብዓይንና ንሪኦ ነበርና ኣብቲ ጦብላሕታ ደራሲ ዝብል ጠቂሸዮ ዘለኸውን ኣሎ ኣብቲ ጦብላሕታታት ኣብ ውሽጢ ስመራ ውግእ ርኢና ኢና ኣብ ገዛውትና ውግእ ርኢና ኢና ኩናት ተጋደልቲ ምስ ጦር ሰራዊት ኣብ ኣስመራ ማለት እዩ። ኣብኡ ክንደይ ነገራት ሓሊፉ ክንደይ ሰብ ሞይቱ ማለት እዩ። ዝተፈላለየ ብዙሕ ነገራት ኣሎ። ስለዚ ነቲ መግዛእታዊ ስርዓት ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ነበረ ግፍዕን እቲ ህዝቢ ከዓ ከመይ ምክቶ ነይሩን ንምንፅበራቅ ኢለ የገርያ እዛ መፅሓፍ
1: ፅቡቅ ኣብቲ ኣርእስቲ ክንምለስ ፀዋ ጎልጎል ይብል እሞ ክውንነታዊ ልብወለድካ እዩ ድብል ዕምቆት ናይ ክውንነት ምናልባት ከም ክልሲ ሓሳብ ገፊሕ ነዊሕን እዩ ኣዝዩ ረቂቕ እውን እዩ ክውንነትን ልብወለድን ክልተ ተፀረርቲኦም ዝብል እውን ምጉት ኣለዎ ከም በዓል ጆርጅ ኢልየት ካልኦና መልኪቶም እብሉ እዮም ሞ ስለምንታይ ካ ክውንነታዊ ልብወለድ ክልካ
0: ብናተይ መረዳእታ ኣነ እንታይ ሓሲበ ክውነታዊ ክብሎ ከለኹ ሓደ ነገር ናይ ኩናት ግዜ እንተልዩ ኣብኡ ዘለዉ ሰባት እንታይ ክመስሉ ይኽእሉ ብኸመይ ይንቀሳቅሱ ይኽእሉ ኣብቲ ግርጭታት ከ በቲ ሓደ ወገን ዘሎን በቲ ሓደ ወገን ዘሎን ኣብቲ ከመይ ይዋሳእ ሕጂ ልክዕ ኣይኮነን ዝዛንታ እዚ ልክዕ ኣይኮነን ልብወለድ እዩ ግን ኣብ ሓደ ታሪካዊ እዋን ዘለዉ ሰባት ከመይ ይኹን ይኮኑ ምስቲ ኣብ እእምሮና ዘሎ ስእሊ ኣእምሮ ናይቲ ግዜቲ ዝእሰሩ ዝቕተሉ ዝቃለሱ ኣለዉ በቲ ሓደ ከዓ ዝቆትሉን ዝኣስሩን ዝገፍዑን ከዓ ኣለዉ ማለት እዩ። ሕጂ ነዚ ኣነ እቲ ሓሳብ ናተይ ከምኡ እዩ እቲ ናተይ ሓሳብ ነይሩ።
1: ፅቡቅ እሞ ናብ ኣውራ መልእኽታ ክንከይድ እንታይ መልእኽትካ እንታይ ካ ክትብል ከም ወዳእታ እዚኣ መፅሓፍ ሲ ጠሚርና ብዚ 266 ገጻት በቶም ኣውራ መራሕቲ ዛንታ ኣቢልና ንባዓልና ንመሓርን ሓዊስና ብኩሉ ሲ እንታይ ኢካ ክትብል ደሊኻ
0: ሕጂ ዋላ ብኣቶም ተጀሚርና ብመሓርን ተጀሚርና ንኣብነት ኣብቲ ግዜ እቲ ከምኡ ዓይነት ሰባት ብዙሓት እዮም ነይሮም ስድሪኦም ተቐቲሎ ኣቦኦም ተኣሲሩ ተቐቲሉ እቲ ጦር ኣብ ዝባኖም ዝወድቆም እሞ ካብ ኩሉ ካብቲ ሽዑ ዝነበረ ፖለቲካዊ እንታይ ዝበሃሉ እኳ ሓደ እምነት ከም ሃገራውያን መጠን እንተሃለዎም እቲ ናይ ውልቂ ጉዳዮም ዓዚዝዎም እቲ ክብደት ናይ መነባብሩ ንዕኡ እንዳተቃለሱ ኢዶም ከየእትዎ ከለዉ ምስትን ምስትን ግን ዝግፍዑ ዝቕተሉ ከም ዝነበሩ ንምርኣይ እዩ። በንፃሩ ከዓ ትበዓት ኮይኖም ዝቃለሱን ዝብድሆን ከዓ ከም ዝነበሩ ንምርኣይ እዩ። ኣብዚ ግን እቲ ሓፈሻዊ መልእኽቲ እቲ መግዛእቲ ወይ እቲ ፀላኣይ ዝኣመነ ብሴፍ ዝኸሓደ ብሴፍ ፀላኣይ ህዝቢ ኤርትራ ምዃኑ ነቲ ንፁህ ክንብሎ ኣይንኽእልኒና ግን ብሽግሩ ኣብቲ ቓልሲ ኢዱ ክመልስ ዘይከኣለ እውን እንተኾነ ምሕረት ከም ዘይገብረሉ ንኩሉ ነቲ ህዝቢ ፀላኢኡ ምዃኑ ዋላ ነቲ ሰላማዊ ዝበሃል ዋላ ዓባይ ሰበይቲ ትኹን ዋላ ቀሺ ኹን ኣብኡ ተጠቂሶም ኣለዉ ብዙሓት ኣቡናት ዋላ ንሳቶም እንቲ ሓቂ እንዳተዛረቡ ከልዎም ዝግፍዑ ነይሮም ማለት እዩ። ስለዚ እቲ ፀላእ ዝበሃል እቲ መግዛእቲ ዝበሃል ንዝኾነ ሰብ ከም ዘይንሕፍ ንኩሉ ፀላኢኡ ምዃኑ ከንፀባርቂ ኢለ የቲ ቀንዲ ገይር እዩ
1: ዘለ ኣብቲ ቀዳማይ ክፋል ናይ እዚ ብዛዕባ መካነ መቃብር ቅድስት ማርያም ኣቕሪብካ ኣለኻ ስእሊ እንተላይ ኣሎ እቲ ጉዕዞ እውን ኣብኢኻ ጀሚርካዮ ሓደ መቓብር ዓሚቕ ምስጢር ዘለዎ እዩ። ደቂ ሰባት እንታይ ዓይነት ተመክሮ ነይርዎም መን እዮም መወዳእታ መቓብር ምዃኑ ሰፈሮም ግን ፅቡቕ ሽም ተገዲፎም ኣብኡ እውን ፅቡቕ ሽሞም ከም ዝተርፍ ሂወት

0: እንተኣ ሂወት ዝብል እውን ሕቶታት መሊስካ ኣለኻ እሞ እስከ እቲ ኣወዳድባ ናይቲ ዛንታ ካጥቃ ክንዛረብ።
1: ሓደ ዛንታ ክህነት ከሎ ናይ ግድን ሓደ ቦታ እቲ ዛንታ ዝካየደሉ ቦታ ክህሉ ኣለዎ። እቲ ቦታ ከዓ ምስቲ ዛንታ ክሰማማዕ ክኽእል ኣለዎ። ስለዚ ሓደ ሕቡእ ስራሕ ምስጢራዊ ስራሕ ትሰርሐሉ ቦታ ኣበስመራ እንተልካ ኣበይ ክኸውን ንኽእል። በዚ መፅሓፍ እዚ እንተርእናዮ እዚ መቃብር ቅድስቲ ማርያም ኣዝዩ ፅምዋ እዩ። ብዙሕ ነገራት እውን ክሳዕ ሕጂ ነገራት ኣብኡ ዝግበሩ ከም ዘለዉ ምስጢራውያን ነገራት ከም ዘለዉ ንፈልጥ ኢና። ምስ ቃልሲ ተኣሳሰሩ እተ ዘይኮኑ ምስ ናይ ውልቀ ሰባት ኣብኡ ኣቲኻ ሕማቕ ነገር ምግባራት ኣሎ። ሕጂ እቲ ቃልሲ ኣበይ ኮንካ ክተካይዶ ትኽእል? ንብረት ተለካ በይ ተዓብኦ፣ ኣብ ቤተክርስትያን ክትዓብኦ ትኽእል ትኸውን። ኣብ መቃብር ከዓ ዝበለፀ፣ ምክንያቱ መቃብር ተፈራሒ እዩ፣ ከቢድ እዩ፣ ርዝነት ኣለዎ። ሞር ሕጂ እቲ ስራሕካ ናይ ምስጢራዊ ናይ ምኳን ተኽእሎ ኣለዎ። እሱ ጥራሕ ዘይኮነ እዞም ገለርያታት ናይ ኣስመራ እንተዳ ርኢኸዮም ብተመሳሳለ መንገዲ ንሕና ቆልዑ ኮይና ክንዓቢ ከለና እዞም ገለርያታት እዚኦም ካብ ጫፍ ናይ እድገት ናይ ኣኽርያ ካብ ሞደሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ። ኣግዲሰና ኒኦ ኣብኡ ዘሎ ሕማቕ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ። ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ንኽእል ይርዳእካ እዩ። ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና። ቆልዑ ስለ ዝኮና ግና ይርዳእናን እዩ ነይሩ። ንቃልሲ ዝኾኑ ገመድ ሽጉፅ ዝተረኽበሉ ግዜ እውን ነይሩ እዩ። መድሃኒታት ንረኽበሉ ግዜ ነይሩ። ስለዚ እቲ ምስ ዓበኻ ነዚታት ኢኻ ዝዝክር ክትፅሕፍ ከለካ እንተደኣ ከምኡ ክትፅሕፍ ደሊኻ እዚ ክልተ ቦታታት እዚ ከም ምስጢራዊ ቦታ ኢልካ ክመርፅዎ ዝኽእሉ እቶም ሽዑ ተቓለስቲ ዝነብሩ ክመርፅዎ ይኽእሉ እዮም ኢልካ ትግምቶ እዩ ማለት እዩ። ካልእ እውን ብዙሕ ክህሉ ይኽእል፣ ግን እዚኣተን ኣብ ኣስመራ እንተራሪኢካ ካብዚአን ዓቢ ምስጢራዊ ነገር እውን ብዙሕ ደሎ ኣይመስለኒ። ክንዲኡ ዝወዳድር ደሎ ይመስለኒ። ኩሉ ክእል እዩ። ኣብ ሓደ ገዛ እውን ክነብር ይኽእል እዩ። ኣብ ሓደ መንበሪ ገዛ እውን ክኸውን ይኽእል እዩ። ግን እዚ እቲ ኣዝዩ ምስጢራዊ ኮይኑ ኢለ ዝረኸብኩ ኣነ እዚ ቦታታት እዚ ማለት እዩ።
0: ሂወት እንታይ ማለት ኣብዚ መፅሓፍካ ብብዙሕ ኣእምራት ገሊፅካ ኣለኻ። እንታይ ሂወት?
1: ሂወት ብመንፅር እዚ መፅሓፍ እዚ ምስቲ መድረክ ክትሪኦ ከለካ ብፍላይ እቲ ሂወት ምስ መድረክ ተኣሳሲሩ እዩ ዝኸይድ ኩሉ ሻዕ። ኣየናይ መድረክ ኣብ ግዜ ሰላም ዘሎ ሕጂ ዘሎ ብዘለናይ እዋን ዘሎ ሂወትን ሽዑ ዘሎ ሂወትን ንኣብነት ይፈላለዩ። ስለዚ ሂወት ብድሆታት ዝተመልአት እያ። ፀገማት ብየማን ብፀጋም መፁ ንዓቶም ከመይ ጌርካ ትብድሆም መስርሕ ናይ ሂወት መስርሕ ናይ ሂወት ከምኡ እዩ። ኣብ ግዜ ቃልሲ ከዓ እቲ ሂወት ምስኡ ተኣሳሲሩ እቲ ሰብ ድኹም ዝነበረ ሓያ ዝኸውን እቲ ብዙሕ ደይሓስብን ደይመራምርን ነበረ ናብ ከምኡ ገፁ ከይድ መፍትሕታት ናይቲ ሽግር ከምፅእ ስለ ዘለዎ ማለት እዩ። ስለዚ እቲ ሂወት መድረክ ዝፈጥሮ እዩ። እቲ ሽዑ ዝነበረ ሂወት ግን በዳህ እዩ። እቶም ሰባት ከዓ ብኡ መጠን ኣዝዮም ሓያላት ነይሮም ማለት
0: እዩ። ንካ ፍትነካ እዩ ዝያዳ ክትወፅእ ዝድርኽ ስለ ዝኾነ ሂወት ናይቲ እዋን መኸተን ቃልስን ናፅነት ነይሩ ንብል ራይ ኣብ እውን ብዛዕባ ፍቅሪ ኣሎ ኣገላልፃታት ንሕርካ እውን ብግጥሚ ቢልካ ትቅርቦ ሓሳባት ኣሎ። ናይቲ እዋን ፍቅሪ እንታይ እዩ ነይሩ?
1: ፍቅሪ ከዓ ኩሉ ሻዕ ኣሎ። ምስሰብ ሰብ ክሳዕ ዘሎ ፍቅሪ ኣሎ። ፍቅሪ ናይ ሃገር ኣሎ ኣብዚ መፅሓፍ ተሪኢካዮ። ፍቅሪ ናይ ኣንፃራዊ ፆታ እውን ኣሎ። እዚኣቶም ካብ ዝኾነ ነገር ክፍለዩ ዘይክእሉ እዮም። ኩሉ ሻዕ ነበርቲ ስለ ዝኾኑ ናይ ማሓርን ናይ ሃናን ናይ ያቆብን ናይ ዛ መኒሓ ሂዋንን ኣሎ። እቲ ወደ ገባ ኣብቲ ዓዲ ኣብቲ ርሑቅ ገጠር ኣብቲ ዝነበርኩ ኣነ ዝነበረ በቲ ከባቢ ክምዘን ዝኽእል ዓይነት ፍቅሪ ኣሎ ማለት እዩ ኣብቲ መፅሓፍ። እዚ ከዓ ባህርያዊ ነገር እዩ። ኩሉ ሰብ ምናልባሽ ኣብ ገዳም ተደኣቲኻ ፍቅሪ መኸይዲ ሰባት እዩ። ፍቅሪ ተዘይህሉ ነይሩ ከዓ ፍቅሪ ሃገር ተዘየሎ ፍቅሪ ኣንፃራዊ ፆታ ተዘየሎ ከዓ እቲ ሂወት እውን መቐረት የብሉን።
0: ገዛእ ስምዒታት እዩ ፅቡቅ ሰብለል ትብል ገፀ ባህሪ እውን ኣብቲ መቃብር ትርከብ ኣብ 951 ከም ዝተወለድ ዝሕብር ኣሎ ሞ እስከ ስለምንታይ እዛ ገፀ ባህሪ ብኸመይ ከምፅኻያ ስለምንታይ ብከምዚ ዓይነት ደረጃ

0: በትህሉ ደሊኸ እያ
1: እታ ቀንዲ ገፀ ባህሪ ንሳ ንድያ ተቃላሲት እያ ናይ ውሽጢ ናይ ከተማ ስርሒታት እውን ብንጥፈት እያ ትሰርሕ ታጓል እቲ ዛንታ ሕጂ ካብ መጀመሩ ክሳዕ መጨረሽኡ ንዓኣ ኣብ ግምት እንዳእተወኸይድ ኣለዎ ከም ሕጊ እሳ ኣዝያ ሓያልያ ኣዝያ ቅልጥፍት እያ ምሽጢራዊት እያ እቲ ዛንታ ምናልባሽ ምሰንብብካዮ ዝያዳ ይርዳእካ ሕጂ እቲ ናታ ከም ጓል ኣንስተይቲ ሓደ ከም ጓል ኣንስተይቲ ክንሪኣ ከለና ኣበርክቶ ደቂ ኣንስትዮ ኣብቲ ቃልሲ እውን ከተንፀባርቆ ኣገዳሲ እዩ ስለዚ ወተባዕታዮም ክትገብርዎ ምክኣልካ ግን ጓል ክትከውን ዝመረፅ ኩሉ ከዓኒ ደቂ ኣንስትዮ ማዕረ ክንደይ ኣብዚ ሃገር እዚ ኣበርክቶ ከም ዝገበራ ማዕረ ክንደይ ሓያላት ምኳነን ስካብ ሕጂ ማለት እዩ እቲ ተርእዮ ትብዓ እቲ ትገለ ንካልኦት ውን መሃሪ ክኸውን ንኽእል እዩ ንሕጂ እቲ ታሪክ ከዓ ካብኡ ሕጂ እንተ ዝተነቢቡ ስተን ደቂ ኣንስትዮ እውን ከምዚ ከም ዘሎ ፈሊጠን ክሕይላ እውን ክድርኽ ክእል እዩ ቃልሲ ናይ ደቂ ኣንስትዮ ከዓ ክንፀባረቕ ኣለዎ ብዝብል እዩ እሳ ሕጂ እንተ ርእኻ ኣብቲ መፅሓፍ እቲ ብዙሕ ሰብ ሕጂ ነቲ መፅሓፍ ኣንቢቡ ዝወደአ ስጋዕ መጨረሽታ ዳርጋ ኣይረኽባን እዩ ግምታት ገለ ዝጥርጥሩ ሰባት ከምዚ ድያ ክትከውን ክትእሰር ድያ ክትመውድ ድያ ገለ እዮም ድብሉ ዳሕራይ ግን ኣብደይ ተፀበይዎ ቦታ ትፀንሕ ከምዚ ረእኻ ኣብቲ መቐበር እያ ትፀንሕ እቲ ቃልሲ ዘሕለፈቶ ከዓ ነዊሕ እዩ ብጣዕሚ ፅንዓታ ትብዓታ ብፍላይ ኣብቲ መወዳእታ ብፀላእቲ ምስተኸበበት ትገብሮ ስራሓት እንተዳርእኻዮ ትብዓታ ንገለ መሊያን እስዩ ብል ኣለዋ ስለዚ ብከምዚ ኣንፃር የርአያ ነዛ ሰብ እዚኣ መቐረት ናይቲ ዛንታ እንተሪኢካዮ ምስጢራውነት ናይቲ ዛንታ ምስ ተኣሳሲሩ ዝያዳ ምስኣ እዩ ዘሎ ማለት እዩ
2: ድሕሪ ሳልሳይ ብፍላይ ካልኣይ ሳልሳይ ምዕራፍ ደርጊ ናብ ስልጣን ዝመፅሉ ወታደራዊ ስርዓት ኢትዮጵያ ኣብ ስልጣን ዝመፀሉ እዩ ከም ዝፍለጥ ከዓ እቲ መሰለት ናቱ መድረክ ነይርዎ እዩ ናቱ ትርኢት ነይርዎ እዩ ናቱ ተግባራት ናቱ ምንቅስቃስ ናቱ ተሓሳስባ ነይሩ እዩ እሞ ኣብቲ እዋን እቲ ከተማ ኣስመራ ይኹን ብሓፈሻ መነባብሮን ምንቅስቃስን ህዝቢ ኤርትራ ከመ ይመስል ነይሩ ብመንፅር ናይቲ መፅሓፍካ
1: ኣብቲ መፅሓፍ ከምኣብ ኩሉ ምዕራፋት ዳርጋ ተጠቂሱኩም ዘሎ ኣብ ሸቁረራ እዩ ትነብር ነይሩ እቲ ህዝቢ ሸለብ ገለብ እዩ ነይሩ እቲ ህወት ንሕና እኳ ቆልዑ ኮይና ኣርኪብና ኣለዉ ዓርቢ ምሸት ኣብኡ ተጠቂሱ ዘሎ ንመጀመርያ ግዜ ተኽሲ ዝሰማዕናሉ እዩ ህፃናት ኮይና ብዙሕ ፍርሕን ብዙሕ ሸገርገርን ኣትዩና ደርጊ ምስ መፀ ብድሕሪኡ ናይ ደርጊ ኩነታት እንታይ ቀፂሉ ጨካን ዝኾነ ነቲ ህዝቢ መልሾ ኸማን ከምዚ ጨክን ከም ድሕርን ዝገበረ እዩ እቲ ህዝቢ ከዓ መዋፅኦ ካልእ ስለ ዘይነበሮ ነቲ ኩነታት ብቓልሲ ክብድሆ ሰውራ ቀዲሙ ተጀሚሩ ነይሩ እዩ ናይ ደርጊ ምምፃእ ከዓ መልሾ ነቲ ሰውራ ኣነ ሒልዎ ዝብል ግምት እዩ ዘለና ምክንያቱ ኣዝዩ ጨካን ዝኾነ ኣተሓሕዛ ምሕረት ዘይገብር ምቕታል ምእሳር ስለ ዝነበረ እቲ ግዜ ዝመረረ እዩ ንህዝቢ ኤርትራ ክብሎ ክእል ኣነ ዋላ ኣብቲ ናይ ሃይለ ስላሴ ነይሩ ክኸውን ይኽእል እዩ ኣብ ርሑቅ ገጠራት ደርጊ ምስ መፀ ግን ኣብ ሙሉእ ኤርትራ ንዝኾነ ሰብ ማለት እዩ ስለዚ ኣዝዩ ሕማቅ እዋኒ ነይሩ ዝብላዕ ተሳኢኑ ሓዊ ዝነድድ ተሳኢኑ ዕንጨይቲ የለ ገለ የለ ስጋዕ ድርፎ እናኸድና ብርእስና በለስ ተሰኪምና ዕንጨይቲ ተሰኪምና እናምፃና ንእሽቲ ኮይና ደቂ 11 ዓመት ከምኡ ኢና ሓሊፍና እቲ ህዝቢ ብዙሕ ሽግር ይሕልፍ ነይሩ በቲ ንፃሪ ክትሪኦ ከለካ ግን ምምፃእ ናይ ደርጊ ነቲ ሰውራ ከዓ ኣሒሉ ወይ ኣነ ዝብል ብውልቂ ይረአየ ተተሓዘ ኣዝዩ ክስታይ ስለ ዝነበረ
2: ካልእ ምናልባት ሕጂ ኣብ ተዳሕርዋይ ክፋል እውን ብዛዕባ ናይ ዘይተሓስበት ጋሻ ዝብል ኣሎ ዘይተዓደመት ማለት እዩ ዘይተዓደመት ጋሻ ብዘይክኡ እውን ትዛዕበየ ነገር ድፋዕ ኣብ ውሽጢ ከተማ ድብል ነይሩ እሞ ስ ብዛዕባኡ ንዛረብ
1: እታ ዘይተዓደመት ጋሻ ንሳያ ሰብለል እያ ኣብቲ ግዜ እቲ ሕጂ ከም ድንግል ኮይና እያ ናብቲ እንዳኣቶ ተስፉእ ትመፅእ ዕላማ ግን ነይሩዋ ንሳ ኣብኡ ነይሩ ሓደ ኣገልጋሊ ናይ ስርዓት ደርግ ገብረ ጨርቆስ ትበሃል ብመንገዲ ቶም ገዛ ትፈልጦም ስለ ዝነበረት እውን ኣቐዲማ ሌላ ስለ ዝነበረ ንዕኡ ንምስላይን ኩነታትን ምፍላጥን ኣብ ልዕሊ እውን ሓደ ነገር ሓደ ስጉምቲ ንምውሳድ ከተፅኒዓ መፅያ ግን ኣብኡ ድንግል ኮይና ናይ ድንግል ክዳን ተኸዲና መልኣኽ ኮይና ይኣትያ ናብቲ ገዛ ነቶም ገዛ እውን ሓገዛት ትገብረሎም ነራ እቲ ካልእ ትገብሮ ነበረት ምስጢር ግን ኣብኡ ንገብረ ጨርቆስ ነቲ

0: ዕሱብ ናይ ስርዓት ደርጊ ዝነበረ ንዕኡ ምስላ እዩ። ኣብ መጨረሻ እውን እንታይ ዓይነት ድሕሪቲ መፅናዕቲ እውን እንታይ ዓይነት ስጉምቲ ኣብ ልዕሊቲ ተኻትብሎ ኣገልጋሊ ናይቲ መግዛእታዊ ስርዓት እንታይ ስጉምቲ ወሲዱ ርኢና ኢና ማለት እዩ። ድፍዓት ከዓ እቲ ገለርያታት እዩ ኣንተ ዝበልኩ ከዓ ንሕና ካብ ጫፍ ናብ ጫፍ ከም ቆልዑት ንፈልጦ ኢና ኣብቲ ከባቢ ዝዓበና ንሕና ኣብቲ ገዛ ባንዳ ሓበሻ ጥቃ እድገት ወይ ሞደሽቶ ዝበሃል ከባቢና ዓብና ግን ክሳዕ እዚ እግሪ ፎርቶ ዘሎ ዚ እግርኩም ዘሎ ዚ ስግዓኡ በዚ ንኣቱ መፅእ ነርና ኢና። እዚ ከም ዝበልኩ ከዓ ድፋዕ እዩ ማለት እዩ፣ ክረአ ዘይክእል ድፋዕ እዩ። ምናልባት ኣብኡ እውን ንጥፈታት ከምዝነበረ ናይ ሰውራ ንጥፈታት ከምዝነበረ ኣነርግፀኒ ዝፈለጥዎ ሰባት እውን ዳሕራይ ዕለሉንሎ እዚ ፅሒፍካዮ ዘለካ ዝበለኒ ሓደ ወዲ ገዛውቱ ሓፋሽ ውድባት ነይሩ ናይ ህዝባዊ ግንባር ዳሕራይ ግን ቆልዑት ኮይና ደባላሸናሎም ነገር እውን ነይሩ ዩ ዝሓብእዎ ሽዑ ግን ንሳቶም ደ ገዛውትና ስለ ዝኾኑ ስለ ዝፈለጥዎ ነቲ ነገር ካልእ መልክዕት ሒዞም ቀይሮሞ ማለት እዩ። ስለዚ እሳቶም ከም ድፍዓት ክትወስዶም ትኽእል ኣብኡ ተቐምጠሎም እትኾንካ ንብረትካ ወይ ሓደ ስርሒት ጌርካ ኣብኡ ትሕባእ እንትኾንካ ነብስኻ ከም ድፋዕ ክትሪኦም ትኽእል ከምዚ እቲ ሓሳብ
1: ፅቡቅ ዛንታ ምናልባት ዋሕዚ እዩ። ካብ መጀመርያ እንዳ ማዕበለ እዩ ትኸይድ ኣብ ነፍሲ ወከፍ ምዕራፉ ኣከፋፍላ ዋላ ርእስቲ ሃለዎ እምበር ተኣሳሰረ እዩ ሓረግ እዩ ሰንሰለት እዩ እንዳተዋሰበ ከይዱ መወዳእታ ውን ናፍታሕ ገፁ እዩ ዝኸይድ። ኣብ ነፍሲ ወከፍ ከዓ ታሪካዊ ፍፃሜ ኣሎ፣ ናይ ዝተፈላለዩ ፀሓፍቲ ጥቕስታት ኣሎ፣ ኣባህላታት ኣሎ፣ ንባዕሉ እቲ መድረኽ እውን ዝሕብር መስመር ግዜ ዛንታ ኣሎ። እዚ ሓበሬታ እዚ ኣብ ቅምር ናይ ልበወለድ ክትፀምብሮ ተርኣ ኮንካ ናይ ግድን መፅናዕቲ ክትገብር ኣለካ። መፅናዕቲ ካብ ምንታይ ተመርኮሰ ነይሩ?
0: ሕጂ ግድን እዩ። ንኣብነት ኢትዮጵያ ኣብ ኢትዮጵያ ካብ ኣዲስ ኣበባ ደርጊ ክመፅእ ከሎ ዝነበረ ኩነታት ኣብ ፅሒፈ ኣለኹ። ኣነ ግን ኢትዮጵያ ረጊፀ ይፈልጥኒ ዋላ ኣብዚ ዶባት ትግራይ ዋላ ንበሉ ሰጊረ ይፈልጥኒ ካብ ዶብ ናይ ኤርትራ። ሕጂ እቲ ደርጊ ክመፅእ ከሎ ኣብ ኢትዮጵያ እንታይ ኩነታት ነይሩ ክፈልጥ ኮይነ ግን ኢትዮጵያውያን ድሞ ላ ኤርትራውያን ድም ፀሓፍዎ ነገራት ሓሰስ ክብል ኣለኒ። ካብኣተን ዘን ናይ ብርሃኑ ዘሪሁን ሓንቲ የኣብዮት መባቻ የኣብዮት ዋዜማ ዝብላ መፅሓፍቲ እሳተን ኣዘን ሓገዝቲ ናኡ ነቲ ናይ ተምሃሮ ናዕቢ ናይ ህዝቢ ናዕቢ ብኣዲስ ኣበባ ሃይለስላሴ ንክወድቕ ዝነበረ ብቐጥታ ካብኡ ወሲደ እዮ። ብርኣነ ኣይፈልጦን እየ ኢትዮጵያ ኔርካ ዲኻ ኣዲስ ኣበባ ከድካ ኔርካ ዲኻ መቐለ ገለ ብሉኒ ኣይፈልጦን ኣይከድክዎን። ግን ካብ ፅሑፋት እንታይ ኮኑ ህሉ ኢላ ሓሰስ ኢለ ዝረኸብዎ ነገራት ብዙሕ እዩ ማለት እዩ። ምስኡ ዝኸደለይ ካልእ ናይ ፍልስፍና ናይ ገለ ጥቕስታት ተረኽብኩላ ሓሰስ ዝብሎ ናይ ከምዚ ናይ ዶክተር ማይልስ ገል ዓይነት መንሬ ገለ ምልታት ናይ ሩዝቨልት ታይካ ትብሎ ጥቕስታት እሱታት ብመደብ ደልዮ ማለት እዩ። ኣብቲ ግዜ እቲ ኢትዮጵያ ኤርትራ ምስ ኢትዮጵያ ክትሓብር ዝነበረ ቃልስስ እንታይ ነይሩ ናይ ኣሜሪካ ረኣያ ንፈልጦ እንዲና እንታይ ብሉ ነይሩ ምኮኑ ቶም ክስታይ እቲ ፖለቲካዊ ፍልስፍና ናቶም ከይሓሰብካዮ ዝግበር ነገር የለን። ኩሉ ተሓሲብሉ እዩ ዝግበር፣ ብዓይኒ ኣሜሪካውያን ተሓሲብሉ እዩ ዝግበር። ኤርትራ ብኢትዮጵያ ክትልሓቅ ከም ዘለዋ ሲ ፕላን ነይርዎም እዩ። ሕጂ ነዚ ክትረክብ ገላ ክትገብር ኣለካ። ካልእ ምናልባት ደስ ዝብለኒ እዚ ናይ ግእዝ ጥቕስታት ሓደሓደ እት ኣለኹ ሓደሓደ እት ኣለኹ ገሊኡ ኣቐዲመ ዝፈልጦ ብቲ ናይ ቅሽነት እውን ጀሚረ ነይረ ቆልዓ ከለኹ ገለ እቲ ግእዝ ጠብላ ሕብለኒ እዩ። ግን ገላ ክኢላታት ናይ ሃይማኖት ከዓ ንኣብነት ሓንቲ ላዛ ማኣር እዩ ጥእሞ ለኣድግ እምበለ እጉስታር ትብል ሓደ መሪጌታዮ ሓቢሮምኒ እዚ ምስ ነገርኩዎ ማለት እዩ። እዚ ሕጂ እቲ ንኣድግ ሲ መዓር ኣይጥዕሞን እዩ ሓሰር ወይ እዚ ኩስታር ነገራት እዩ ዝጥዕሙ ማለት እዩ። መዓርሲ ንኣድግስታ ይገብረላ።
1: ብዙሓት ፈላስፋታት እውን ከምኡ ተዛማዲ ይብሉ እዮም። ኣነስቲ ሃፍታምሲ ብንጌራ ገይሩ ይፀብሐ ድበልዕ እምበር ብወርቂ ገይሩስ ኣይበልዕን እዮም ድብሉ ኣብ ማለትሲ እንታይ እዩ መዛነቂ ፍልስፍና እዮም ንብሎ ገለገሊኦም ናብስኻ ንምባል እዩ። ግን ብዝኾነ ከምኡ ዝኣመሰለ ነቲ ዘድልዮ ስቲ ዝግብኦ ክረክብ ከሎ ገለ ዝገልፅ እዩ። እዚኣ 224 ኢኻ ሓቲምካ ዝሓለፈ ዓመት

0: እውን እዚኣ ታሪካዊት መፅሓፍ ኣሕቲምካ ነርካ ኣበባይ ክብረተይ መሊስያ ናብ ቤተይ ትብል ናይ ስውእ ተጋዳላይ ከመይ ድበለ ፀሓፋ እዩ ፅቡቅ መፅሓፍ ኣቅሪብካ ነርካ ሞ ንእሸይ ብዛዕባ ክንዛርብ ካልእ ግዜ ብዕምቆት ክንዛትየላ ከመይ ከመይ ነይሩ እቲ ድሕረ ባይታ ከመይ ጌርኩም ረኪብኩም መንተ ፅሑፋ ዳሓር ከመይ ጌርኩም ረኪብኩም መንሕፅር ኣቢልካ
1: እዛ መፅሓፍ እዚኣ ሃንደበት እያ ንዓይ ነራ መደብ ኣይነበረኒ ዳርጋ ምስቲኣ እውን ተደሪባት ኒ ኣብቲ ክስታይ ግዜ ማለት እዩ እዛ እዚኣ መፅሓፍ እዚኣ ሓደ ዓንደ ፅዮም መልኣክ ከሰላም ቀሺ ኣፍወርቂ ዝበሃል ወዲ ኣስመራ ወይ ወዲ ኣርባዕተ ኣስመራ እዩ ኣብ 73 እዩ ፅሒፍዋ ግጥማዊት እያ ብምልእታ ትዛንታ ሓደ እዩ ግጥሚ እዩ እቲ ግጥሚ እውን ግጥሚ መንባብ ባህለና ቁሩ ድኽም ዝበለ እዩ በር ንግጥሚ ዘንብብ ዘስተማቐት ኣዝዩ ብሉፅ ክስታ እዩ ሕጂ ሓደ ዓርከዩ ብሓንሳ ኣነምስ ነርና እንታት የድሮስ ግጥሚ ገለ ትፍትን ኢካስኻሲ ኣብውን ብበሎም ነረ ተኸትሎ እዳሻሕታት ነምስየሉ ገለ መለ እሞ ከምዚ ኣላ መፅሓፍ ኢሉ እብለኒ ሞ ከምፃ የብለኒ ምፃ የል እዩ ምስ ምፃ ሒዝያ ገዛይ ከይደ ማለት እዩ ፅቡቅ ገይሩ ሒዝዎ እቲ ወረቐት ዓብዩ ከምዚ ብክስታይ ፀሓፍ ነበር ቀደም ታይፒንግ ነዊዕ ከምዚ ናይ ሕጂ የፎር እውን ኣይኮነን ቤተ ታይፒንግ ተፃሓፈ እዩ ሕጂ ከይደ ገዛይ ምሰንብብ ኳ ብጣዕሚ እየ ተገሪመ እቲ ወዲ ኣየንብባ እንታርጋ ናይ ግጥሚ ምንባብ ወይ ኣብ ስነ ፅሑፍ ብዙሕ መቐረት ስለዘስተማቅር ስለ ዘይነበረ ምሰምፃ ምሰንብብ ኳ ኣነ ኣዝያ ፍለይቲ ነገር ኮይና ረኪበ እያ ዋ እሞ እዚኣ መፅሓፍ ክንገብር ኣለና ተባሂልና ንሽዑ ወዲ እያ ማለት እዩ
0: እዛ መፅሓፍ እዚኣ ከዓ ብቲ ስርዓት ኣይተፈቅደላን ብክፍሊ ሴንሱርሲ ክልክልቲኣ ኣይፍቀድኒ ድብል ከዓ ተረኪቦ ነይሩ
1: እስዩ ትቕም ነገር ቀንዲ እዚ ሰብ እዚ ኣብ 73 ምፅሓፋ ኣብ 74 ናብ ጀርመን እዩ ተሰዲዱ ኣብ 75 ናብ ሜዳ መፂኡ ኣብ ህዝባዊ ሓይልታት ተሰሊፉ ኣብ 78 ኣብ ግዜ ምዝላቅ እዩ ተሰው እዩ ሕጂ እዛ መፅሓፍ ምስ ተረክበት ከምዚ ዝብለካ ከምዚ ጌርና ሰሪሕናያ ምስ ሰሎሙን ኮይና ሰሪሕናያ ክብል ክእል ምስቲ ዘምፃ ዳሕራይ ስድራ ቤት ክንረክብ ን ቁሩብ ተፀጊምና ነርና ንእሽተይ ጫፍ ምስ ተረክበት ግን እሱ እውን ዝምድና ናይ መውስቦ ዝምድና ስለ ዘለዎ ምስቶም ስድራ ናይ ኣዲኡ ከድና ነቶም ስድራ እውን ረኪብናዮም እሳቶም ፈቃደኛታት ኮይኖም ፅሒፍናዮ ማለት እዩ ክመፅሓፍ ኮይና ተሓቲባ ውፅያ እዚያ ታሪካዊት መፅሓፍ እያ ብጣዕሚ መወከሲት እያ ሕጂ ኣብዚኣ ቀንዲ ግን እዚኣ ደርግ ክመፅእ ኣዋርሒ ምስ ተረፎ ሃይለ ስላሴ ክወድቕ ከዓ ኣዋርሒ ምስ ተረፉ እንዲዩ ሃይለ ስላሴ ዝወድቕ ደርጊ ዝመፅእ ኣብ ናይ ኣዋርሒ ግዜ እያ መፅያ ክእሰር እውን ተገብኦ ነይሩ ኣይኮነ ዶ ዝፅሒፉ ዝኾነ ነገር ቀሊል ነገር ጌርካ ውን ብዙሕ ሰብ ተቐትሉ ተኣሲሩ እዩ ሰብ እዚ ግን ምናልባሽቲ መኸሪኡ ንጀርመን እውን ህድማ ድዩ ወይ ከዓ ንካዚ ኢሎም ምሃቦም ሓደ ምሽጢር ኣለዎ ምሽጢር ኣለዎ እምበር ክእሰር ግብኦ ነይሩ ምክንያቱ ነቲ ስርዓት ጭፍጭፎ እዩ ርኢካ ኣለካ ደንቆሮ ስርዓት እዩ ትብሎ ደንቆሮ ስርዓት እዩ ትብሎ ባህሎም ድሕረት ድሕራት ምዃኖም ከም ባህሎም ኣብቲ ዓዶም ምስ ከደ ዘጋጥሞ ኩሉ ዛንታታት ኣብኡሎ እቲ ቃልሲ ኣብኡሎ እቲ መኸተብ ኣብኡሎ ፅላኣት ናይ መግዛእቲ ብዓብኡ መሪር ዝኾነ ፅላኣት ናይ መግዛእቲ እዩ ነይሩዎ ትወዲ እቲ ዝገርመካ ግን ሽዑ ወዲ 20 ዓመት እዩ ነይሩ ወዲ 20 ዓመት ኮይኑ ከምዚ ዓይነት ነገር ክፅሕፍ ከሎ ነና እዩ ዘንፀባረቀልና ዘሎ ነቲ ሽዑ ዝነበረ ወለዶ እንታይ ይመስል ነይሩ እንድሕር ክንሓስብ ጀሚርና እቶም ሽዑ ከይዶም ናፅነት ከምፅ ዝኽኣሉ ሰባት ዝመፁ ኹኑ ዘይመፁ ኹኑ ዝሰንኮሉ ኹኑ ማለት እዩ ማዕር ክንደይ ብልሒ ከም ዝነበሩ ማዕር ክንደይ ሓያላት ከም ዝነበሩ ግን ተርእካ እዛ መፅሓፍ እዚኣ ልክዕ ንኦም እያ ትገልፀልካ ንዕዩ ደርእካ ዋላ እዞም ሕጂ ዘለዎ ሓለፍትና ገለ መለ ክንደኦም ማለት እዩ ዘ ተርእኻዮ እቲ በደህኡ እቲ ሕራንኡ እቲ ፅንዓቱ ልክዕ ነዞም ሕጂ ዘለዎ ዓበይቲ ብዛ ሃገር ንዖም ዘኸኽረካ ኣብቲ ዕድሚኦም ስደቂ 20 ገሊኦም 20 ከይመልኡ ኣብ ቃልሲ ከይዶም ስነት ሰውራ መሪሖም ኣብያ ምፅኦሞ እንተልካኒ ከም በዓል ዝኣመሰሉ ማለት እዩ ዓብ ውድብ መሪሖም ዓብ ፀላኢ ስዒሮም ኣሰኒፎም ዝለጥሙፅ ዝኾኑ
0: ፅቡቅ ፀዋ ጎልጎል ዛጊት 2 ዓመት ገይራ ኣላ እሞ እንታይ መልሰ ተግባር ረኪብካ ወይ ድማ መልሰ ዕንጋሎ ረኪብካ
1: እቲ ዘንበበ

0: ብጣዕሚ ፅቡቕ እዩ እቲ ዝበካ እንጋሎ ናይ ብሓቂ ከምዚ ኸ ኣሎ ድዩ ዝብሉ እውን ኣለዉ ናይ ብሓቂ ፅዋ ጎልጎል ብዙሓት ኣንቢቦማ ፊድባክ እውን ዝሃቡን ኣለዉ ግን ርእቶ ኩሉ ሽዕ ኣወንታ ጥራሕ ኣይኮነን ኣሉታዊ ርእቶ ማለት ኣሉታ ደይኮነስ ንቀፌታዊ ክንብሎ ንኽእል ካብቲ ሓደ ዕብይ ዝበለ ዝብሎ ግጥሚ ላ ነዋሕ ግጥሚ ብቶም ወዳእታ ሕጂ ከም መደምደምታ ያ ንሓሲብ እያ ነቲ ነገር ከዓ ትድምድማ እያ ትጥርንፍ እያ ሓደ ናትካ ርእቶም ሰምዕኹ ብዛዕባ እሞ ግን ሓደ ክኢላ እንታይ ኢለኒ ቴድሮስ እንድሕር እቲ ሰብሲ ንክመራምር ዘይተሓድጎ ዝነበርካ በዕልኻ ዓፂኻዮ ደምዲምካዮ ኢሉ እወ ሕጂ ኣነ ግጥሚ ከዓ ስለዝፈቱ ክኸውን ይኽእል
1: እዩወ ኣባህላታት እውን ግጥምታት ይ ገደፍካ
0: ሕጂ ከም ኣርእቶ መጫት እኒኣ ዝበዝዑ ከዓኒ ነዚኣ ከዓ ደነቁ ከዓ ዓይነት መስለካ እዚኦም እቶም ታራ እቶም ታራ ንበብቲ ብጣዕሚ ፈትዮሞ ብፍላይ እቲ ግጥሚ ኤክስትራ ኦርዲናሪ ፅቡቅ ብጣዕሚ ግጥሚ ገለ ድብሉ ሓደ ከምኡ ዝነጥፍ ሰብ ግን እዚ ኣይመድለየካን ድበለኒ ኣሎ ሽሙ ዋላ ድልየና እዩ ግን ኣይመድለየካን ምክንያቱ እቲ ሰብሲ ባዕሉ ጓልያ ጓልያ ና ደራሲት ገለ እያ ባዕሉ ደይመራምሮ ነበረ ባዕሉ እቲ መደምደምታ ባዕሉ ክገብር ሲ ኣይሓደካዮ ኒላትኒ ድሓን ገሌለ ናትካ ርኢቶቅመ ይመስል ኹ
1: ተዛንታ ተወዲ እዩ እዚ ካልእ ዛንታ እዩ መግለፂ እውን ኣየድለየኒ ዛንታ ምስ ተወደአ ግን ፅቡቕ ካ እዩ ንስ ብግዲ ሓቂ ከም ግጥሚ ግን ፅቡቕ እዩ ሕብሪ ሰማእታት ድብል ዘሎሲ እቲ ጉዕዞ እቲ ቃልሲ እቲ ግርጭት ጥምር ድበለ እዩ ብርግፅ ሳ ውን ባዕላስ ዛንታ እያ ማለት እዩ ብኸሙያ ቀሪባ ፅቡቕ እሞ ድሮ ራብዒቲ መፅሓፍ ገፅካ ከድካ ኣለካ ማለት እዩ ብሕጂ እንታይ ክንፅበ ኢና ኸባ
0: ቅድሚ ሕጂ ተባሃልና ዝክርቲ ኮንካ እንታይ ኣብታ ክሊል መርሓ ክንዛረብ ከለና ከምዚኣ ሕቶ ቅሪብካ ርካ ርግፅ ኢላካ ረ ዝክራ ትኮንካ ርግፅ ክንራኸብ ኢና ካልኣይ ግዜ ተባሂልና ተራኪብና ማለት እዩ ሕጂ ካ ከምኡ ትመልቲ ሕጂ እውን ኣሎ ዝሰራሕ ነገራት ብዙሕ ነገራት ኣሎ ዕድመን ጥዕና እንተይብና ሲ ብፍላይ ሕጂ ከዓ ካብቲ መምህርና ቅሩብ ውፅእ ኢልና ኣብቲ ናይ ቋንቋ ክንሰርሕ ስለ ተረቑሕና ዘለና ብዙሓት ብፅኦት ኣለዉ ናብቲ ናይ ቋንቋ ምርምርን መፅናዕትን ናይ ቋንቋ ትግርኛ ናይ ኩለን ብሄራት ከምኡ ዓይነት ትካልቀቦም ኣለዉ እምባይ ኣብዚ ተካትብሎ እምባትካላ ካብቲ ናይ መምህርና ስራሕ እውን ውፅእ ኢልና ናብኡ ክነትኩር ዕድር ረኪብና ኣለና ማለት እዩ ዝበዝሕ ግዜ ረኪብና ዝበለፀ ስራሕ ክንሰርሕ ከዓ ተስፋ ንገብር ትድልየት ኣሎ ትድልየት ላዕሊ እዩ
1: ካልእ ምናልባት መወዳእታ ብዛዕባ እዚኣ እውን ንእሽተይ ክብል ኣብዝሓለፈ ብዙሓቶም ስድራ ተሓጒሶም ማለት ፅሑፍ ነባሪ ምዃኑ ኣርእዩ ግዜ ንኩሉ ግዜ ከም ዘህልዎ እውን ኣረጋጊፁ እዩ ኣብ ውን ኣብቲ ኣብ ሲኖማ ሮማ ዝነበረ ወግዒ ምምራቕ እውን ብዙሕ ነይሩ እዩ እሞ እንታይ ጦብላሕ ተገዲፍልካ እዛ መፅሓፍ እዚኣ ድሕሪ ነዊሕ ዓመት ቲምኩማ ድሕሪ ፍርቂ ዘመን እያ ተሓቲማ ድሕሪ 50 ዓመት በቲ ሓደ ሸነኽ በቲ ካልእ ሸነኽ ድማ ዝስኹም እውን ነዊሕ ሒዝኩም ፅዒዕኩም ወግዒ ናይ መሰል ዋንነት ኣኸቢርኩም ምስ ኩሉ ኢኹማ ንፅምብል ኣቀሪብኩማ እሞ እንታይ ጦብላሕታ ገዲፋትልካ እንታይ ዕግበትከ ተሰሚዒካ ናይ ሓደ ስውእ ዝተኸልከል እሞ ናብ ኣንበብቲ ክበፅሕ ዝፀዓርካሉ መፅሓፍ
0: ሕጂ እዘን መፅሓፍቲ እዛ ፀዋ ጎልጎል እውን ርኢና ኣለና እታ ናይ ቀደም ማክሊል መርሓም ርኢና ኣለና ካብዘን ኩለን ነየነይቲ ትፈቱ እንተትብለኒ ነዚኣ ትፈቱ ኣነ እዛ ናይ ዝስው ምክንያቱ ሓደ ሕድሪ ናይ ሓደ ስው ኢና ሰሪሕና ክብል ክእል ኣነ ኣብ ኩሉ ንጥፈታት ከዓ እቲ ህዝብና ከምኡ ስለዝኸይድ ሕድሪ ስዋኣቱ ስለዘኽብር ንና ከዓ ምክንያቱ ብዙሕ ነገር ክግበር ክኣል እዩ ሽዕ እውን ጠቂስካያ ነርካ ደይናቶም ናሃና ድብሉ ኣለዉ ኢልካ ነርካ ዝከረኒ ሕጂ ንሕና ግን ከምኡ ክንገብር ዘይኮነ ሲ በዛ መፅሓፍ እዚኣ ኮሪዕና ንነብል ክንዲውላዱ ሕጂ ዝወዲ እዚ ኣይወለደን ከምቲ ናይቲ ስድራ ቤት ስምዒታ ሽዑ ድበኽዩ ነይሩ ዝነብ ኣንስቲ ነረን ድበኽያ ነረን እዚ ሰብ እዚ ኣይወለደን ምእንቲ ሃገር ምእንቲ ናፅነት ከይዱ እዚኣ ግን ከም ውላዱ ኢና ንብ

ኢሉቲ ቤተሰብ ብምልኡቲ ሽዑ ዝነበረ እውን ክርስትያት ብዙሕ ስምዒታት ይፈጢሩ ኣዝዩ ዘሕጉሰካ ከዓ ብጣዕሚ ብጣዕሚ ኣነ እዛ መፅሓፍ እዚኣ ሲ ልዕልተን ናተይ ዝብለን መፅሓፍቲ ክብራ ዝፈትዋ ከዓ ቀፃሊ ሕጂ ንዓየ ዘንብብ እቲ ግጥሚ ከዓ ቁሩብ ስለ ዝስወጠኒ ዜማየ ዝገብረሉ ኣነ ንበይነያ ብልበይ ሕጂ እዚኣ እዛ መፅሓፍ እዚኣ ሞ ከባድ መፅሓፍ እያ ናይ ብሓቂ

ሰላም ክቡራት ተኸታተልቲ መደብ ካብ ፀጋታት ባሕርና። ኣብ ናይ ሎሚ መደብና ሂወታውያን ባሕሪ ከም ምንጪ መግቢ ዝብል ከምኡ ድማ ቃለ መሕተት ምስ መዋያዋን ኣከታቲልና ክነቕርበልኩም ኢና። ሰናይ ምክታል።

0: ዝኾነ ኣብ ባሕሪ ዝነብር ህወታዊ ተኽሊ ይኹን እንስሳ ንመዓላ ምግቢ ወዲ ሰብ ዝውዕል እንተኮይኑ ምግቢ ባሕሪ ማለት ሲፉድ ተባሂሉ ይፅዋዕ። ምግቢ ባሕሪ ክበሃል እንከሎ ብቐንዱ ዓሳታት፣ ድርዓት፣ ዘይዓፀማት እንስሳታት ከም ስትሮምባኽ፣ ጋምበሪ፣ ሎብስተር፣ ዕንቅርቢት ባሕሪ፣ ሳብያ፣ ሕድራ ዝኣመሰሉ እንስሳታት የጠቓልል። ኣብዚ ሕጂ እዋን ብሰንኪ ዘጋጥሞም ዘሎ ናይ ምፅናት ሓደጋ ንኸይምዝመዙ ውጉዳት እኳ እንተኾኑ ከም ላም ባሕሪ፣ ዓሳ ነባሪ፣ ኣቡሳላማ ዝኣመሰሉ መጥበውቲ ባሕሪ ከምኡውን ከም ጎብየ ባሕሪ ዝኣመሰሉ ለመምቲ ባሕሪ ዝተፈላለዩ ሕብረተሰብ ዓለም ከም ምንጪ ምግቢ ስለ ዝጥቀመሎም ከም ምግቢ ባሕሪ ክምደቡ ይኽእሉ። ዝተፈላለዩ ንምግቢ ዝውዕሉ ከም ፀህያይ ባሕርን ሰበባን ዝኣመሰሉ ኣትክልቲ ባሕሪ እውን ኣካል ናይ ምግቢ ባሕሪ እዮም። ኣብ ባሕሪ ዝርከብ ምንጪ ምግቢ ብክልተ ኣገባባት ክሕፈስ ይኽእል። እቲ ሓደ ኣገባብ ብቐጥታ መግፈፊ ናውቲ ተጠቒምካ ካብ ባሕሪ ዝግበር ግፋእ ወይ ሃድን ክኸውንን ከሎ፣ እቲ ካልኣይ ኣገባብ ድማ ሰብ ዝሰርሖ መራብሒ ጋብላታት ብምኽላል ብስነ ፍልጠታዊ መንገዲ ኣራቢሕካ ኣብ መወዳእታ እኹል ደረጃ ዕቤት ምስ በፅሑ ምሕፋስ እዩ። መብዛሕትኡ ዝሕፈስ ምግቢ ባሕሪ ንወዲ ሰብ ብቐጥታ ከም ምንጪ ምግቢ ኮይኑ ከገልግልን ከሎ፣ ብመጠኑ ንኻልኦት ኣብ ሕርሻ ባሕሪ ዝፋረዩ ዓሳታትን ደርሁን ከም ምግቢ ኮይኑ ከገልግል ይኽእል። ገለ ዕሙራት ኣትክልቲ ባሕሪ ብዘለዎም ሃብታም ትሕዝቶ ማዕድናት ምስ ሞቱ ከም ድኹዒ ኮይኖም ፍርያምነቶም መሬት ብምህብታም ውሕስነት ምግቢ ንምርግጋፅ እጃሞም የበርክቱ። ብዘይካዚ ከም ፐችካነ ዝኣመሰሉ ዓሳታት ምንጪ ብማዕድናትን ቪታሚናትን ሃብታማት ዝኾነ ከም መድሃኒት ዘገልግል ዘይተዓሳ ከምኡውን ካብ ፀህያይ ባሕሪ ዝርከብ ስፕሪሉና ዝበሃል ንመድሃኒት ዘገልግል ከኒና ኣብ ምድላው ልዑል ግደ ኣለዎም።
1: ምግቢ ክንብል ከለና ብሓፈሻ ዝኾነ ንበልዖ ወይ ንሰትዮ ኣብ ኣካላትና ክህበና ዝኽእል ጥዕናዊ ጥቕሚ ወይ ከዓ ንዝህበና ፀዓትን ዝህበና ጥቕምታትን እንድሕር ኣለዎ ኮይኑ ከም ምግቢ ኢልና ክንፅውዖ ንኽእል ኢና ማለት እዩ። ሕጂ እዚ ምግቢ ባሕሪ ዝበሃል ድማ ብመንፅር እቲ ካብ ባሕሪ ንረኽቦ ዓይነት ምግብታት ኣብ ኣካላትና ክህበና ዝኽእል ጥቕምታት ንዑር ኢና ድማ ካብ ባሕሪ ክንረኽቦ ክሳብ ዝሃለና ምግቢ ናይ ባሕሪ ኢልና ንፅውዖ ማለት እዩ። ሓፈሻዊ እቲ ትሕዝቶ ናይ ምግቢ ባሕሪ ብዙሕ ጥቕምታት ኣለዎ። ንኣብነት ኣብ ምግቢ ዓሳ እንድሕር ኢና ምስ ተኻልእ ዓይነት ስጋ ወይ ናይ ከብቲ ስጋ ናይ ከብቲ ክነወዳድሮ ከለና ብዙሕ ጥቕምታት ኣለዎ። እንደገና ንዑኡ ንክባላሾ ወይ ከዓኒ ዝያዳ ተነቃፉ ዝገብሮ ምስቲ ጥቕምታት ኣወዳዲርና ተነቃፉ ዝገብሮ ሰብ ድማ ንኸይጥቀመሉ ዝያዳ ከም ተነቃፉ ከም ምዃኑ ሓሲቡ ዘወግዶ ዓይነት ነገራት ኣለዎ። ንኣብነት

0: ስጋ ቀልጢፉ ይባላሾ እንደገና ንክትበልዖ ከዓ ጨና ይገብር ስጋ ናይ ዓሳ ማለት እዩ። ዝበዝሕ ሕብረተሰብ ብከምዚ ዓይነት ኣረዳ እዩ ዝኸይድ። ሕጂ ነዚ ተርእናዮ ምስቲ ዘለዎ ጥዕናዊ ጥቕምታት ኣወዳዲርና ዳ ኢና ነቲ ምግቢ ክንጥቀመሉ ወይ መዓልታዊ ኣመጋግባና ክነእትዎ ዘለና ዳ እምበር ነቲ ዘለዎ ነገራት ወይ ከዓ ነቲ ዘለዎ ሕማቕ ጨና ይኹን ናይ ምብልሻዊ ተኽእሉ ወይ ዝያዳ ክሕምም ይኽእል ኢልና ክንገድፎ ይኮነን ዘለና። ብሓፈሻ ክረአ ከሎ ሕጂ ኣብ ናይ ስጋ ናይ ዓሳ እቲ ዝበዝሐ ወይ ዝበለፀ ዓይነት ፕሮቲን ክንረክብ ንኽእል። እንደገና እቲ ስብሒ ካብኡ ንረኽቦ ድማ እቲ ኦሜጋ ስሪ ፋታኣሲ ዝበሃል ኣብ ካልኦት ዓይነት እንስሳታት ወይ ከዓ ካብ ካልኦት ዓይነት ምግብታት ክንረኽቦ ዘይንኽእል ኣብ ኣካላትና ብዙሕ ጥቕምታት ክህበና ዝኽእል ንኣብነት ኣብ ነብሶ ፀራታ ኣዴታት ንዓን ኣብ ግዜ ጥንስን ሕርስን ከዳኽመን ዝኽእል ወይ እውን ኣብቲ ምዕባለ ናይ ህፃን ዝያራ ክሕግዘን ዝኽእል ኣብ ናይ ወርሓዊ ፅግያት ክፍጠር ዝኽእል ቃንዛ ኣብ ግዜ ዕብት ክጋጥም ዝኽእል ዝሕታረ ኣእምሮን ኣብ የዕፅምቲ መለጋግቦን ክመፅእ ዝኽእል ናይ ቃንዛ ይኹን ናይ ምጭባ ጅማውቲ እንደገና ኣብ ናይ ፀቕጢ ደምን ብዙሕ ደምን እንደገና ኣብዚ ናይ ሕማማት ልቢ ክከላኸለልና ዝኽእል ብዙሕ ጥቕምታት ስለ ዘለዎ ነቲ ጥቕሙ ዝያዳ ኣጉሊሕና ነቲ ሕብረተሰብ ኣብ ኣፍልጦን ኣተዓቃቅቡን ኣጠቃቅሙን ዝያዳ ጓስጓስን ሓበሬታን እንዳሃብና ነቲ ህዝቢ ክጥቀመሉ ከም ዘለዎ ክንገብር ኣለና እምበር በቲ ዘለዎ ጥዕናዊ ጥቕምታት ርኢና ወይ ከዓ ነቲ ከባላሾ ወይ ከዓ ከምኡ ዓይነት ዝብል ርድኢታት ዝያዳ ኣተኪርና ምንሰርሕ እቲ ዘለዎ ጥዕናዊ ጥቕምታት ክበና ዝኽእል ካብ ክበና ከምፃልና ዝኽእል ጎድናዊ ሳዕበና እቲ ክበና ዝኽእል ጥዕናዊ ጥቕምታት ይዓቢ ክሳብ ዝኾነ ሲ ዝያዳ ንዑ ተጠቀምና ወይ ከዓ ንዑ ክንጥቀመሉ ዘለና መስራሓት ነቲ ሰብ እናላለና እንዳንቃሕናን ዝያዳ ኣብ ጥቕምናን ኣብ ረብሓ ሕብረተሰብናን ክነውዕሎ ይግባአና ኢለ ይሓስብ።
1: ኣብ ቀፅላታት ማያዊ ኣካል ዝርከቡ ዓሳታት ከም ፐችካነ፣ ቱና፣ ኣቡሴፍ፣ ዴራክ፣ ሳልሞን፣ ወዚፍ፣ ኣንቾቪ፣ በቓንን ካልኦትን የጠቓልሉ። ኣብ ታሕተዋይ ቀፅላ ዝርከቡ ዓሳታት፣ እዞም ዓሳታት ኣብ ጥቓ ባይታ ባሕሪ ዝርከቡ ኮይኖም ከም ቸርንያ፣ ሸበጥ ዓሳ፣ መሽረፈት ባሕሪ ዝኣመሰሉ እዮም። እዞም ዓሳታት ዘይከምቶም ኣብ ላዕለዋይ ቀፅላ ዝርከቡ ዓሳታት ኣብ ምሕንባስ ንጡፋት ስለ ዘይኮኑ ብዙሕ ኣይሃልኩን። ዓሳታት ጥዑማይ፣ እዞም ዓይነት ዓሳታት ኣብ ቀላያት፣ ዲጋታት፣ ጋብላታት ዝነብሩ ኮይኖም ቲላፒያ፣ ካርፕ፣ ድማ ዓሳ ዝበሃሉ ከም ኣብነት ክጥቀሱ ይኽእሉ። ድሩዓት እንስሳታት ባይቫልቭ፣ ሳብያ፣ ኦክቶፐስን ኣሮነን፣ ስትሮምባኽ፣ ክላም፣ ስካሎፕ፣ ኦይስተር ዝኣመሰሉ ንምግቢ ዝውዕሉ ድሩዓት እንስሳታት ዘጠቓለለ እዩ። ብተወሳኺ ጋምቤሪ፣ ሎብስተር፣ ዕንቅርቢት ባሕሪ፣ ክሪልን ዝኣመሰሉ ኣብ ባሕሪ ጥራይ ዝነብሩ ክራስታሽያን ዝበሃሉ ድሩዓት እንስሳታት እውን ኣካል ናይዚ ምድብ እዮም። መጥበውቲ ባሕሪ፣ ሙሉእ ሂወቶም ኣብ ባሕሪ ዘሕልፍዎ ኣስታት 128 ዓሌታት መጥበውቲ ባሕሪ ተለልዮም ኣለዉ።
0: ዝኾነ ዓይነት ምግቢ ብሓፈሻ መጀመርታ ክትጥቀመሉ ዝገብረካ ነገር እቲ ኣፍልጦ እዩ። ወላ ኣይኮነን ዘይትፈልጦ ወይ ከዓ ኣብ ከባቢካ ልሙድ ዘይኮነ ዓይነት ምግቢ ንትፈልጦ ነገር ወይ ኣብ ጥቓኻ ዘሎ ምግቢ እውን ኣፍልጦ ተዘይብልካ ኮይኑ ብዛዕቡ ዝኾነ ንክትጥቀመሉስ ዘተባብዕ ባይታ ወይ ከዓ ዘተባብዕ ነገር የብልካን ማለት እዩ። ሕጂ ብሓፈሻ ኣብ ምግቢ ባሕሪ ኢልና ንፅውዖ ዓይነት ትሕዝቶ ሕብረተሰብና ወይ ከዓ ኣብ ኤርትራ ዘሎ ኣመጋግባ ብዙሕ ኣፍልጦ የብሉን። ምስ ናይ ቀደም ዓይነት ዝነበረ ኣፍልጦ ክረዋደር ከሎ ብዙሕ ጅዋን ብዝተፈላለየ ምግብታት ማስ ሜድያ ይኹን ወላ ሚኒስትር ሃብቲ ባሕሪ በቢግዜኡ ዝገብሮ ዘሎ ዓይነት ናይ ጎስጓስን ሓበሬታን ናይ ምንቕቓሕ መደባት ምስቲ ዝነበረ ኣብ ደሓን ደረጃ ኣሎ ክበሃል ይከኣል። ግን ክሳብ ሕጂ እውን ዝተርፍ ብዙሕ ነገራት ኣሎ። እዚ ናይ ፀሓያይ ባሕሪ ድማ ኣብ ትሕዝቶ እንድሕር ርኢና ፅቡቕ ዓይነት ፕሮቲን ተዝበለፅ ዓይነት ፕሮቲን እንደገና ፋይበር ወይ ከዓ ዝፅሕዲ ዝበሃል ሃብታም ትሕዝቶ ኣለዎ። ሕጂ ብሓፈሻ ግን እቲ ሰብ ነዚ ዓይነት ትሕዝቶ ናይ ምግቢ ባሕሪ ከም ምግቢ ኢሉ ሳይሓስቦን እዩ። ስለዚ ነዚ ነገር እዚ ክነወግ እንተኮይና መጀመርታ እቲ ናይ ኣፍልጦን ናይ ምንቕቓሕን መደባት ዝያዳ ኣተኪርና ክንሰርሐ ኣለና። እቲ ህዝቢ ከዓ ነዚ ንብሎ ዘለና ፀሓያይ ባሕርስ ከም ምግቢ ሓሲቡ ክሰርሖን ኣብ ጥቕሚ ከውዕሎን ከም ዘለዎ

0: መጀመርታ ክንረድኦ ክንክእል ኣለና።
1: ለመምቲ ባሕሪ ጎብየ ባሕሪ ኣብ ደረጃ ምፅናት እኳ እንተሃለወ ኣብ ገማገም ባሕርታት ዝነብሩ ህዝቢ ከም ምንጪ መግቢ ይጥቀምሉ። ብተወሳኺ ኣብ ኣፍላጋትን ቀላያትን ሓርገፅ ናይ ምግፋፍ ልምዲ ስለ ዘሎ ከም ምግቢ ባሕሪ ክጥቀስ ይኽእል። ኢኪኖደርምስ፣ እዞም ዓሌታት ብርእሲ ዘይብሎም ዘይዓፀማት እንስሳታት ዝፍለጡ ኮይኖም ኣብ ታሕተዋይ ባይታ ናይ ባሕሪ ተዘርጊሖም ይነብሩ። እሾኽ ባሕሪ፣ ሕድራ፣ ስታርፊሽ ዝበሃሉ ካብቶም ኣብ ባሕሪ ዝርከቡ ከም ምንጪ ምግቢ ኮይኖም ዘገልግሉ ዓሌታት እዮም። ቀጭቀጭ ባሕሪ ማለት ጀሊፊሽ፣ ቀጭቀጭ ባሕሪ ፕላስቲክ መሰል እንስሳ ኮይኑ ኣብ ቀፀላታት ባሕሪ ብብዝሒ ተዘርጊሑ ይርከብ። እዚ እንስሳ ኣዝዩ ተነቃፊ ስለ ዝኾነ ቅድሚ ኣብ ምግቢ ምህላኹ ውሕሉል ዝኾነ መስርሕ ክሓልፍ ኣለዎ። ኣስታት 85 ዝኾኑ ንምግቢ ዝውዕሉ ዓሌታት ቀጭቀጭ ባሕሪ ተለልዮም ኣለዉ። ቀየ ባሕሪ ኤርትራና በዞም ዓሌታት እንስሳታት ሃብታም እኳ እንትኾነ ከም ምግቢ ምህላኹም ግን ገና ኣይተለምደን ዘሎም። ፀሓያይ ባሕሪ፣ ዝተፈላለዩ ዓሌታት ፀሓያይ ባሕሪ ከም ሓመዳዊ፣ ቀይሕን ቀጠልያን ሰበባታት ከም ምግብን ንመመስርሒ መድሃኒትን ምንጪ ንጥረ ነገር ኮይኖም የገልግሉ። ፀሓያይ ባሕሪ ሃብታም ትሕዝቶ ፅሕግን ፕሮቲንን ኣለዎም። ቀየ ባሕሪ ኤርትራና ሃብታም ትሕዝቶ ፀሓያይ ባሕሪ እኳ እንተለዎ ብዘይ ካብ ኣባላት ምርምር ሚኒስትሪ ሃብቲ ባሕሪ ዝግበር ንኡስ ፈተነታት ከም ምግቢ ምህላኽ ልሙድ ኣይኮነን።
0: መጀመርታ ናብቲ ልምዲ ዝበሃል ኣምር ክንመፅእ እንድሕር ኮይና ብኣፍልጦ ወይ ከዓ ብንቕሓ ዝተሰኒየ ምስዝኾን ዝያዳ ውፅኢታውን ኣድማዓን ይኸውን ማለት እዩ። ሕጂ ነቲ ዘሎ ፀጋታት መጀመርታ እቲ ሰብ ዘለዎ ጥዕናዊ ጥቕምታት ወይ ከዓ ዘለዎ ትሕሶታት ፈሊጡ ኣብ ኣገባብ ኣሰራርሑ፣ ኣተሓሕዙ፣ ኣተዓቃቅቡ፣ ኣብ ኣገባብ ኣመሳስሩ ኣሰራርሑ እኹል ዝኾነ ኣፍልጦ ክድልብ ክኽእል ኣለዎ። እጂ ክሳብ ሕጂ ብተኻይዱ ዘሎ ምስ ናይ ቅድሚ ሕጂ ዝነበረ ንቕሓትን ኣፍልጦን ናይቲ ህዝቢ ኣብ ድሓን ዝበሃል ደረጃ ተበፂሑ እኳታ ኣለዎ። ብሕጂ እውን ካልእ ኪኑ ንምኻድ ዘለዎ ዝያዳ ብቕዓት ኣብቲ ተመጋምነት ኣብቲ ዓሳ ይኹን ኣብቲ ኣትክልቲ ናይ ባሕሪ ዝያዳ ወሳኒ ዝገብሮ ድማ ኣብቲ ኣፍልጦ እዩ። ሕጂ ነዚ ኣፍልጦ እዚ መጀመርታ ከነዕብዮ እንድሕር ኮይና ግን ብጓስጓስ ክስታ ክኸውን ኣለዎ። ብጓስጓስ ዝተሰነየ ወይ ከዓ ብዝተፈላለየ መስርሕ ነቲ ኣፍልጦ ክዕቢ ዝኽእል ነቲ ኣፍልጦ ዓብዩ ድማ ኣብ ልምዲ ክበፅሓሉ ዝኽእል ደረጃ ክኸውን እንድሕር ኮይኑ ተቐረብን ክህሉ ክኽእል ኣለዎ። ሕጂ ነቲ ቐረብ ከተሰኒዮ ከለካ ከም ዝፍለጥ ዓሳ ይኹን እቲ ምህርቲ ናይ ዓሳ ዝያዳ ካብታ ዝተታሕዘላ ግዜ እዩ ናይ ምብልሻው ተኽእሉ ዝጅምር። ስለዚ ነዚ ነገራት እዚ ንምውጋድ እቲ ሰብ ኣብ ኣጋብ ኣተዓቃቅቡ ምስ ሓዞ ክገብሮ ዘሎ ንዑን ንኸይባላሾ ወይ ከዓኒ ትትሕዝቱ ከይተበላሸወ እቲ ሰብ ምስ በልዖ ዝኾነ ጥዕናዊ ጉድኣት ንመታን ከየምፃሉ ነዚ ናብ ኣጋብ ኣተዓቅቡ ኣሰራርሑ ወይ ከዓ ኣብ ፅሬቱ ዘተኮረ ጎስጓሳት ዘተኮረ ስራሓት ክካየድ ክኽእል ኣለዎ። ሕጂ ከም ዝፍለጥ እቲ ዓሳ ዝያዳ ናይ ምብልሻው ተኽእሉ ኣለዎ ንብላ ኣለና። ንዑ ዘበላሽዎ ከዓኒ እቲ ማይ ትሕዝቱ ዘለዎ እቲ 70 ክሳብ 80 ሚታ ዝኾኑ ትሕዝቶ ናይ ማይን እቲ ፎኪስ ዝኾነ ጭዋዳ ናይቲ ዓሳን እዩ ዝያዳ ነቲ ምግቢ ከም ዝበላሾን ከም ድጨኑን ዝገብሮ። ስለዚ ነዚ ነገራት እዚ ክነወግድ እንድሕር ኮይና ንጥቀመሉ መስራሕት ኣሎ። ንኣብነት እቲ ናይ ምንቃፅ ወይ ከዓ ምምላሕ ንብሎ ባህላዊ ኣገባብ ማለት እዩ፣ ጨው ጌርካ ብምንቃፅ ነቲ ዘለዎ ውሽጣዊ ትሕዝቶ ናይ ማይ ወፂኡ እቲ ናይ ምርባሕ ተኽእሉ ናይዞም ታዋስያን ወይ ከዓ ንዑ ከበላሽው ዝኽእሉ ታዋስያን በዚ መንፅር ጌርና ክንወግዶም ንኽእል ኢና።
1: ልዕሊ 1 ቢልዮን ዝኸውን ህዝቢ ዓለም ንምግቢ ባሕሪ ከም ቀዳማይ ምግቦም ይጥቀምሉ። ካብ 14 ክሳብ 16 ሚእታዊት ምንጪ ፕሮቲን ካብ ምግቢ ባሕሪ ይርከብ። ኣብ ምግቢ ዓሳ ዘዘውትሩን ዘየዘውትሩን ህዝብታት ዝተገብረ መፅናዕታት ከም ዝሕብሮ እቶም ምግቢ ዓሳ ዘዘውትሩ ብሕማም ልቢ ናይ ምጥቃዕ ዘለዎም ተኽእሎ ዝተሓተ እዩ። ሰሙናዊ ምግቢ ዓሳ ምምጋብ ተኽእሎታት ሕማም ልቢ ብፍርቂ ክጎድል ይኽእል። እዚ ዝኾነሉ ምኽንያት ዓሳ ትሑት ስብሒ ስለ ዘለዎ ኣብ ኣካላትና ክእከብ ዝኽእል ጠንቂ ሕማም ልቢ ዝኾነ ኮለስትሮል ዝተባህለ ስብሒ ስለ ዘሕቆቆ እዩ። ዓሳ ብዚንክ፣ ኣዮዲን ከምኡውን ሰሌኒዮም ዝተባህለ ንምዕባለ ኣካላት ወዲ ሰብ ሓገዝቲ ዝኾኑ ማዕድናት ሃብታም እዩ። ኣዮዲን ካብ ግሩንጉሪት ክከላኸለልና

ከለው ሰሌኒየም ድማ ኣብ መናድቕ ዋህዮታትና ክፍጠር ዝኽእል ናይ መንሽሮ ዋህዮታት ዝከላኸል ቀመማት የሰስን። ቀይ ባሕሪ ኤርትራና ትሮፒካዊ ባሕሪ ከም ምዃኑ መጠን ብስነ ህወታዊ ብዙሕነት ኣዝዩ ሃብታም እዩ። እዚ ባሕሪ ዝተፈላለዩ ዓሳታት፣ ድሩዓት እንስሳታት፣ ኣትክልቲ ባሕሪ፣ ልዑል ተዕድልቲ ዘለዎ ባሕሪ እዩ። እንተኾነ ዝበዝሕ ህዝብና እኹል ዓሳ ክምገብ ይረአ የለን። ስለዚ ነዚ ባህርያዊ ሃብቲ ንምምዝማዝ ኣብ ርሑቕ ከባቢታት ባሕሪ ዝርከቡ ዓሳታት ጥራይ ከይተመርኮሰ ኣብ ከባቢኡ ዝርከቡ ኣትክልትን እንስሳታትን ናይ ምብላዕ ልምዲ ከጥሪ እንተኽኢሉ ልዑል መኣዛዊ ትሕዝቶ ዘለዎ መግቢ ክረክብ ይኽእል እዮም።

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀህያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ሰላም ዝኸበርኩም ተኸታተልትና ከመይ ቀኒኹም? ንሎሚ ሒዘልኩም መፅኦ ዘለኹም መደብ ብዛዕባ ጥዑን ዓሳ ኮይኑ ብፍላይ ኣብ ጥዑም ማይ ዝፈሪ ዓሳታት ዘተኮረ እዩ። ጥዑን ዓሳ ክንብል ከለና ሓደ ኣገባባ ተዓቐቕባ ዓሳ ኮይኑ ዓሳታት ኣንቂፅካ ብምጥሓን ዝግበር መስርሕ ምዕቃብ ዓሳ እዩ።
1: ጥዑን ዓሳ ክንብል ከለና ሓደ ኣገባባ ተዓቐባ ዓሳ እዩ። እቲ ዝሓልፎ መስርሓት ድማ ከም ፈልጦ ሓደ ጥሉል ዓሳ ብብዝሒ ማይ ኣለዎ። እቲ ንቁፅ ዓሳ ንብሎ ዘለና ወይ ጥዑን ዓሳ ከዓ እቲ ማይ ክወፅእ ኣለዎ ማለት እዩ። ሕጂ እቲ ንቁፅ ዓሳ ሓደ ትሑት ጠልን ስብሕን ኣለዎ፣ ልዑል ትሕዝቶ ፕሮቲን ኣለዎ፣ ነዊሕ ግዜ ዝዕቀብ እዩ ማለት እዩ። ዝሓልፎ መስርሕ እሱ እዩ። ሓደ ካብቲ ዲቃ ተገፊፉ ኣብ ተወፀሉ ግዜ እቲ ናውቲ ከብዱ ኣፅሪኻ ሓፂብካ ዝተፈላለየ ኣገባብ ተንቁፆ ብምሉእ ተንቁፆ ኢኻ፣ እቲ ስጋ በይኑ ተንቁፆ ኢኻ፣ ይዕፅምቱ ከዓ ተንቁፆ ኢኻ ማለት እዩ። ከም በዓል በርበረ፣ ፃዕዳ ሽንጉርቲ፣ ጨው ሓዊስካ ከዓ ከም ዝነቅ ዝገብር ነዊሕ ግዜ ክፀንሐልና ማለት እዩ።
0: ዓሳ ተጣሒኑ ክሳብ 6 ወርሒ ከይተዋላሸዊ ክፀንሕ ከም ዝኽእል ክኢላታት ወሲኹም ይገልፁ።
1: 6 ወርሒ ዋላ ሓንቲ ነገር ከይኮነ ክፀንሕ ይኽእል እዩ።
0: ስጋ ዓሳ ኣዝዩ ሃብታም ትሕዝቶ ዝውን

ጥሑን ዓሳ ካብ ጥሉል ዓሳ ብዘይፍለ ብተመሳሳሊ ክንረኽቦም ንኽእል ኣዝዮም ብዙሓት ንኣካላትናን ንጥዕናናን ጠቐምቲ ዝበሃሉ ባእታታት ይርከብዎም።

0: ኣብ ምጥንካሪ ዕፅምቲ ዝሕግዙ ከም በዓል ካልሽየምን ፎስፎረስን ኣብ ምጉዳል ኮለስትሮል ዝሕግዙ ጠቐምቲ ዝኾኑ ስብሕታት ከም በዓል ኦሜጋ 3 ኣብ ኣእምራዊ ምዕባለ ዝሕግዙ ፕሮቲንን ካልኦት ኣገደስቲ ማዕድናትን ምጥቃስ ይከኣል።
1: እዚ ዕላማ ናይዚ ጥዑን ዓሳ ኣብ ከባቢ ዲጋታት ዝርከብ ሕብረተሰብና ብብዝሒ ተገፊፉ ኣብ ዝወፀሉ ግዜ ብውሑድ ተገፊዖም ኣብ ዝወፅሉ ኣብ ግዜ ክረምትን ኣብ ግዜ ፆምን ኣብ ብዝሒ ዝተረኸበሉ ግዜ ንምዕቃብ ፍርጅ ስለዘየለ ብከምዚ ኣገባብ ተጠቂምካ ኣንቂፆም ጢሒኖም ወቀይጦምካ ነዊሕ ግዜ ክዕቀበሎም ዝኽእል ዓይነት ኣገባባ ብከምዚ ዕላማ እዩ ተኣታትዩ ማለት እዩ።
0: ጥዑን ዓሳ ናይ ጥዑም ማይ ካብ ቲላፒያ ተባሂሎም ዝፅውዑ ዓይነት ዓሳ ብብዝሒ ይዳሎ። ቲላፒያ ምስቶም ኣብ ባሕሪ ንጥሑን ዓሳ ተባሂሎም ዝምረፁ ወዚፍ ዝበሃሉ ደቀቕቲ ዓሳታት ክወዳደሩ ከለዉ ብዓቐን ግዝፍ ዝበሉ እዮም። ምስ ተጣሓኑ ኣብ ዝውንንዎ ትሕዝቶ ግን ካብ ነንሕድሕድ ዝፈላለዩ ኣይኮኑን። ኣብዚ መስርሕ ሰፊሕ መፅናዕቲ ዝገበሩ ሞያውያን ጥሑን ዓሳ ብኩሉ መዳያቱ ብቑዕ ምዃኑ የረጋግፁ። ከም ኣካል ናይቲ መፅናዕቲ 5 ኪሎ ጥሉል ዓሳ ምስ ነቐፀ 1 ኪሎ ጥሑን ዓሳ ይኸውን።
1: መብዛሕትኦም ዓሳታት ኣብ ጨዋ ማዮም ዝርከቡ ውሑዳት ድማ ኣብ ጥዑማ ይርከቡ ማለት እዩ። ሕጂ ብሓፈሻ ግን እቲ ፍልልዮም ኣብ መነባብሮ ክንብል ንኽእል ኢና። እቲ ኣብ ጨዋ ንብሎም ኣለና፣ እቲ ካብ ጥዑማ ንብሎም ኣለና። ኣብ ባህርያቶም፣ ኣብ ኣመጋግቦኦም፣ ኣብ ዝኽተልዎ ስርዓተ ምፍረ ፍልል ኣለዎ። ኣብ መቕረት ቁሩብ ፍልል ክህሉ እዩ። ዝያዳቲ ጨዋም ዝነብር ናይ ጨው ጣዕሚ ኣለዎ ካብቲ ዝያዳቲ ናይ ጥዑማይ ማለት እዩ። ትሰብ እውን ከምኡ እዩ ዝብለካ እቲ ናይ ጨው ይምቅር ይብል። ኣብቲ ትሕዝቶ እንድሕር ዳኣ መፂና ግን ካብቲ ናይ ጨዋማይ ሲ ብዙሕ ፍልሊ የብሉን።
0: ኣብዚ መፅናዕቲ እዚ ተመርኪሱ ሚኒስትር ሃብቲ ባሕሪ ነዚ መስርሕ ልዑል ጠመተ ሂቡ ተጠቃምነት ጥዑን ዓሳ ኣብ ህዝቢ ንምውሓስ ብሰፊሑ ይሰርሕ ኣሎ። ጥሑን ዓሳ ንንውሕ ዝበለ ግዜ ከይተባላሸው ክፀንሕ ስለ ዝኽእል ኣብ መዝሓሊ ፍርጅ ክረኽበሉ ዘይንኽእል ቦታታት ወይ ካብ ግማግም ባሕርና ርሒቑ ዝርከብ ሕብረተሰብና ነዚ ጥሑን ዓሳ ከይተሰከፈ ክጥቀም ይኽእል። ኣብ ግዜ ክራማት ዲጋታት ብውሑድ ስለ ዝመልኣ ኣብዚ እዋን ዓሳታት ብብዝሒ ክፈሪ ይረኣዩ። ስለዚ እዞም ዓሳታት ኣብ መዓላ ንክውዕሉ ህዝቢ ብግቡእ ኣንቂፁ ኣብ ጥቕሚ ከውዕሎም ሞያውያን ይምኽሩ።
1: እቲ ምንቃፅ ዘበሎ ኣብቲ ብውሑድ ተገፊዖም ኣብ ዝወፅሉ ወይ ኣብ ግዜ ፆም ኣብ ብዝሒ ዝተገፈፈሉ ስመዕቀብ ፍርጅ ስለዘየለ እዩ እዚ ምንቃፅ ዓሳ ኣትዩ ማለት እዩ። ሕጂ ትብፃሕ ተደልዩ ዘሎ ማሕበራት ነዚ ግቡእ ስልጠና ወሲደን ይጥቀማሉ ኣለዋ። ህዝቢ ድማ ብመንገዲ እቶም ማሕበራት ተጠቃማይ ንምዃን ማለት እዩ። ሕጂ ሓደ ዕላማ ናይዚ ጨንፈር ሚኒስትሪ ሃብቲ ባሕሪ ዘባደው ተሪእና ካብ ገማገም ርሒቑ ዝርከብ ሕብረተሰብና እስከብቲ ኣብ ከባቢ ዝርከብ ዲጋታት ዓሳታት ዘርእዩ ንኽጥቀም እዩ። ሕጂ ነዚ ንምዕባይ ድማ ዝተፈላለየ ጎስጓሳት ይግበር ነይሩ እዩ። ሕጂ ኣብዚ ዝነበረ ጎስጓሳት ድማ ህዝቢ እቲ ኣፍልጦ ወይ ንቕሓት ተመቃምነት ዓሳ ዓብዪ ክንብል ንኽእል። ገለገለ ሕብረተሰብና ግን ዘይተለወጠ ባህሪ ኣሎ፣ ዓሳ ብጮን ፀልኦ ስነ ኣእምራዊ ፀልኦ ኣሎ ማለት እዩ። ሕጂ እዚ ኣንቂፁ ዝተጣሓነ ሕሩጭ ዓሳ ከዓ ኣብዚ ግደ ኣለዎ ማለት እዩ። ብማሕበራት ነቶም ህዝቢ ምሰጣዕምዎም ህዝቢ ከዓ ብብዝሒ ይቀረብ እንተዝቕረበልና ዝብል ሓሳብ ቀሪቡ ማለት እዩ።
0: ጥዑን ዓሳ ኣብ ኩሉ ዓይነት ፀብሒ የእቲና ክንምገቦ ንኽእል። ኣብ እንገብሮ ዓቐን ጥራይ ጥንቃቐ የለና። ምክንያቱ ኣብ 1 ኪሎ ጥዑን ዓሳ ናይ 5 ኪሎ ጥሉል ዓሳ ትሕዝቶ ስለ ዝርከብ። ኣብ ናይ ሓንቲ ስድራ ፀብሒ ሓንቲ ማንካ ጣውላ ጥዑን ዓሳ ክንጥቀም ንኽእል።
1: ተታሒዙ ዘሎ መደብ ከምቲ ክንብሎ ፀናሕና እዩ። ማሕበራት ሰልጢኖም ኣሎ። ንህዝብስ ብሩት ዓዋጋ ዘቕርብሉ መንገዲ እቲ ቀፃሊ ተታሒዙ ዘሎ መደብ ማለት እዩ። ነዚ ቅድሚና ብማ

0: ማሕበራት ቅድመ ምውራዱ ዝተፈላለየ መፅናዕትታት ድሕሪ ምክያዱ ናብ ማሕበራት ከም ዝሰርፅ ገይሩ ኣብ ማሕበራት ምስልጣን ክጥቀምሉ ከም ዝኽእሉ ነዚ ዓይነታት ኣባዓሳ ዝተፈላለየ ጎስጓሳትን ኣስተምህሮታትን ኣመሃብ ይርከብ ማለት እዩ። ተዛዕቤት ናይ መፃእ መደብ ናይ ዝጨንፈር ድማ ብመንገዲ ማሕበራት ህዝቢ ተጠቃማይ ንምግባር ማለት እዩ።
1: ሚኒስትር ሃፍቲ ባሕሪ ነዚ ኩሉ ጥቕምታት ተረዲኡ ጥዑን ዓሳ ናብ ኩሉ ሕብረተሰብ ንምብፃሕ ዘድሊ ፃዕርታት የካይዳ ኣሎ።

ክቡራት ተኸታተልቲ መደብና ከመይ ጨኒሕኩም? ናይ ለዉ መደብና እዚ ክትከታተልዎ ፀናሕኩም እዩ ነይሩ። ኣብዚ መፅእ ብካልእ ፍልይ ዝበለ ትሕዝቶ ክሳብ ንራኸብ ሰላም ቅነ

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነ ስጋ ሕጂ ኣብ እንዳ ዓፅሚ ስለ ዝስራሕ ኣነ እንዳ ዓፅሚ ዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ከምቲ መጀመርታ ኣውቃወምኡ እንዳ ዓፅሚ ተባሂሉ ሙሉእ እትስራሕ ናይ እንዳ ዓፅሚ ናይ ሃገር ሙሉእ ኣብዚኣ ትስራሕ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚ ናይ መጥባሕቲ ጥራሕ ማለት እዩ። ካልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ሌት ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትካ ትሰርሖ
2: to establish a unit or residency here it needs at least 6 specialist consultant to be in the unit
3: for different ከምዚ ዓይነት ኣሃዱ ከተቐውም ንዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድሉ ኢኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትር ጥዕናን ዩኒቨርስትን ዝርከብ

0: ክቡእ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ዓቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ዓቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
1: እዮም። So we are trying, we have for example one of the two doctors, Dr. Yoel and Dr. Yosef in the unit.
2: ነዚ ኩሉ ፀገማት መስበርትን መንቃዕትን እተነፅር ካልእ ኣገዳሲት ኣህዱ ኸኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
3: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሕት ከዓ ካብ እግሪ ካብ ትለወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ አልትራሳውንድ መርመራታት ኣለውና። 3 ክፍልታት ማለት ዲያግኖስቲክ ዝበልና ናይ 3 ክፍልታት መርመራ ንገብረሉ ናይ አልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓሊበት እዩ ማለት እዩ። ሆስፒታል ሓሊበት ከዓ ቀንዲ ዕጥቁ ከዓ ምንታይ ክኾን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ይምፃና ሞ ንበል እዚ ሕሙም እዚ ኤክስሬ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፌስ ቴራፒ ወይ ከዓ ጆሶ ንክገብር ናብ ካል ዲፓርትመንት ኣይንሰደና ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬ ካብ እንዳ ኤክስሬ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬ ጌርና ኢመርጀንሲ ንመልሶ ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
2: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሴይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣህዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
4: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅእ ካ እግሪ ጠልጠል እንዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰይራ እንተመፅያትካ ውን ኢድ ተሰይራ እንተመፅያትካ ዝኾነ ኣካል ናይ ሰውነትና እንድሕር ተሰይሩ መፅኡ ከተዕርዮ ክትክእል ኣለካ። ተዛዚ ዝዕሪኻያ ሓደ ብመድመይቲ ክመኸደካ ክእል እዩ። ካልኣይ ስንክልና ክመፅእ ክእል እዩ። እቲ ስንክልና እተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነና ብዚ ዝስራሕ ናይ ብብዙሕ ነገራት እዩ ዝስራሕ እጂ ኣገዳስነቱ ዓብዩ
1: ዩኒት ኦርቶፔዲክ is doing well with the minimum the support they have. They are doing their maximum with what they have.
0: ኣህዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላ ኣላ። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማህሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና። ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክእላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግዳያት ድማ ኣለዎም። እዚኦም ተተካኢ ክፍሊ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
1: Any operation regarding the spine not needing implant we are doing it here, but when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
2: ተርእዮ መንከስቲ ገመልውን ካልእ ተወሳኺ ጥንቅ ናይዞም ኣብዛ ኣህዱ ዝግበሩ መጥባሕቲ እዮም። ብዛዕባ ዝኸ እንታይ ርእቶ እዩ ዘለዎም ሓካይም
1: But the problem is that we are suffering from this condition because it affects the dominant hands usually. You see?

0: ብመንከስ ትገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዝኻኽር ፈቱ። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሶ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ጸገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግዳያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቱም። 50 ሚታዊት ካብኦም ድማ እቲ ዝቆስል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
1: So this is really you have touched a very big issue that we encountered here in our hospital. Every year about 17 patients they are victims of the camel bite, and usually in the lowland area. So when it happens, it's really a disaster, because 50 of the patient may lose their function of the hand that is affected, and the others will be managed. You see, that is a big issue. Yes,
2: bzikazi kale fughuz zibala hadagatat zihkamulu ahadudumallo ካብ ዓቕሚ ናይ ዝኣህዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣህዱ መጥባሕቲ ዓፅሚ ዝለኣኹ።
3: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብ እዩ ዝግበረሉ ኣብታ ራጂ መጀመርታ ምስ መፁ ራጂ ገብሩ ኣብ ራጂ ሽዑ እታ መስበርቲ ዓይነት ትርያ ሕጂ ክምክም ኢላ እንድሕር ተሴራ ኣብ እዩ ዝግበረሉ እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፅሐልካ ሽዑ ጀሶ ትገብሮ ኣንድር ኣንስድያካ ትገብሮ ንዘ ዝወሲዶም ንገብሮ ምክንያቱ ንክሳሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳ ጀሶ ገብሮ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
2: ኣባላት እዚ ክፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ። ብቕዓትን ጻዕርን ናይቶም ሞያውያን መንእስያት ድማ ብከምዚ ዝስዕብ ይግለጽ።
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፊዮም እዮም ዝኸዱ ተፈዲስና ሰዓትና ኣኺል ኢሎም ከንገዝኦም ኣይኮድን እዮም ከይወዳእና ይንኸይድና ሕጂ ዝያዳ ግን ነዚ ኻ ከዕብይዎ ከዓ ፅቡቅ እዩ ነዚ ከዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ካባና እውን ኣለው እሳቶም ንዶ ኢሎም ሸለል ከይብልዎ ምእንትን ክሓልፉና ክኽእሉ ኣለ ዋና ንሕና ዝግበሩ ተደበልና ምስ ክሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደሓደ ግዜ ሸለል ብሎ እዮም ዒራ ኣለኹ ዶ ዒራ ኣለካ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን ሓሊፎምና ክኸዱ ኣለ።
2: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም። ከምኡ ክኾኑ ዝገብሮም ምክንያት እንተሎ ድማ
3: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነቲ ሃገር ከዓኒ ነቲ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ ምሂርዎም ክሰርሕሉ ኣለዎም ሰርሕሉ ከዓ ሞር ትምህርቲ ከዓ የድልዮም
2: ጻዕራማት ሞያውያን መንእስያት ከም ዘለዉ ተገሊጹ ኣሎ። ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ጻዕርን ተበግሶታትን ድማ ኣሎ።
1: ያ ኢት ኢዝ ኣም ሆፒንግ ዳት ዊዝ ዘ ሄልፕ ኦፍ ዘ ሚኒስትሪ ኦፍ ሄልዝ ኣንድ ዘ ሄልፕ ዊዝ ዘ ሄልፕ ኦፍ ዘ ሚኒስትሪ ኦፍ ሃይር ኤዱኬሽን ዳት ኢን ዘ ኮሚንግ ፊውቸር ዊ ዊል ሃቭ ኣ ጉድ ነምበር ኦፍ consultant and we have good orthopedic reconstructive center for to facilitate the

0: the whole country about that, and we are also trying to push the and talk to the head and the Minister of Health Education that also in the periphery they have we must have also small orthopedic procedures to be done there, so that to decrease our number in Halibut Hospital, because sometimes we have the patient lying on the floor.
1: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ። ጻዕቂ ጸቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕብባር እዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ጸገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዱታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና። ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ። ሕክምና ዓፅሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካልዩ ንዝሃገር። ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ። እዚ ክኾነሉ ዝግባእ ምኽንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወስኸ ስለ ዝኸይድ ዘሎ እዩ። ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ ብሉፅን ውፍይን ሓኪም ኣብ ስራሕ እንከሎ እውን ስኢልኩሞ ኣለኹም ብሓደጋ ትራፊክ ተጎዲእና እዩ። በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊና ኣሎም። በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም። ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕታይ
0: ያ ሂ ፓስ ቢካዝ ኦፍ ዘ ትራፊክ ሶ ፍሮም ዲስ ሂር አይ ዊል ያ ሌት ጎድ ፕሬስ ሂዝ ላይፍ አንድ ሌት ሂዝ ሶል ቢ ኢን ሬስት ሶ ዲስ ኢዝ ሪሊ ኢት ኒድስ ፒፕል ቱ ስታንድ ኢን ኦፍ ኢት ያ to think of it properly that we can help if they can bring us nurses from the periphery for at least 3 weeks here. We train them about how to handle orthopedic procedure, and then we let our doctors to go also to the periphery, and we need young doctors also to come here to our unit. Really, we need at least 10-7 doctors we need in the unit. And then the other thing also to enlighten the people about, we have good number of nurses in orthopedic, but most of them are female. We need male, by the way, also, because orthopedic is a tough job, you know.
2: ክፍሊ ሕክምና ዓፅሚ ሆስፒታል ሓሊበት ዘሰላስሎም ስራሓት ልዑል ጥንቅቕን ምትዕፅጻፍን ዝሓትኦም። ኣብ ኣህዱ መጥባሕቲ ዓፅሚ ዝመፁ ከዓ ብፍላይ ከቢድ መስበርትን ስንክልናን ዘጋጥሞም ሰባት እዮም። ትሕቲ ዕድመ ቆልዑትን ተቐዳድምቲ ብሽክለታን ድማ እቶም ቀንዲ ዓማዊል ናይ ዝኣሃዱ ምዃኖም ዝፍለጥ።
3: እዚ ኢመርጀንሲ እንድሕሪኦም ኮንኩም ደገ ስጋዕ ድወፅ እዩ ኣብ መሬት ስጋዕ ድቁስ እዮም። እዚ ካብ ሓደጋ እዩ። ቀደም ናይ ኩናት ነይሩ፣ ሕጂ ኩናት የብልና። ኩሉ ሓደጋ እያ። ሓደጋ እዚኣ ከዓ ብብሽክለታት መፅ እያ። እሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሴሮም ሽዑሽዑ እንተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሴሮም ኣክንቲ ናባና ቐልጢፎም ዶምፅኦም ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰዲዶሞ መሊስካ ሴርካ ካ ተዕርዮም ኣብዚ ባህላዊ ሕክምና ማለት እዩ። ሴርካ ካ ተዕርዮ ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂካ ክትዕርዮንካ ብበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ። ካልእ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እንዳተባሃለ ኣብ ካልእ ሞያ ብዚ ፈሊኛ መበሎ ዋላ ገለበሎ ብኣት ቆልዑት እዮም ኢዶም ተቆሊፆም ትመፁ ብጣዕሚ እዮም ድማ ድሕዙንካ ንኣሽቱ ደቂ 7 ደቂ 8 ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውንሲ ኣይፍቅደሎም። ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
2: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክእላታት ወፃእተኛታት ዘለዋ እያ። እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና።
3: እዚ ሞ ዓብይ ሓገዝ እዩ። ገሊኦም ሕጂ እንድሕር ሪኢካ ይኹን ካዚ መፅእ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበር ካብ ሜዳ ኣብዚ ድሕር ናፅነት ከዓ ብዝተፈላለዩ ሃገራት ናባና መፅኦም ክመፁ ከለዉ ፍልጠቶምን ንብረቶምን እያ ረኪቦምና ድኹ ሓካይ መፁ ነርስስ መፁ ኣንስቶሎጂስ መፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮም ውን እዮም ንኸዱ እዞም ሕጂ ንኣብነት ክመፁ ከለዉ ኣብ ሶሙን ናይ ምሸት ናይ ምሸት ተርኪብና እንተዘይኮይኑ ከዓ ኣብ ሶሙን ክልተ ግዜ ምሂሮምና ክዱ ብሓባር ነቶም ሓካይም ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዎ ዝበሃል ካብኦም ቀሲሙ ንዝኸዱ ነቶም ነርስስከምኡ ምስኡ ተወሳኺ ብምሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩሩ ክትገዝእ ስ 25 ዶላር እያ ዋጋ ንሶም ግን ሒዞምና መፁ ሒዞምና ስለ ዝመፁ ከዓ ኣብዚኦም ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓ ፅሑፎም ከዓ ንህቦም ወረቀቶም ማለት እዩ
0: ፎርቹነትሊ ኢን ዲስ ካንትሪ ዊ ሃቭ ኣ ሬጉላር ቪዚት ኦፍ ዲ ፕሮፌሽናል coming from the Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit and headed it.
1: ኣብዚ ሃገር ሓያሎ ሞያውያን በፃሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዎም ከምዚኦም ዝኣመሰሉ በፃሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ፀኒሖምን ኣለውን ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይ እውን ኣለዎም ብዝኾነ ብዘይካቶም ከቢድ ወፃኣ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
0: ኣሎና they help in the spine surgery they do all the operations regarding the disc and so on they can do everything but that is a hinder about the in front of them is the implants yeah. The implant of course you know is very very expensive of the spine surgery
2: ሞያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ ንሶም ብወገኖም ኣብዚ መፂኦም ዝካፈልዎ ጸጋን ተመክሮን ክህሉ ድማ ግድን እዩ
0: from us they also they may be encountered with new cases that might not be got in the Europe because here they can encounter the developmental hip dislocation in children this is in Europe in Italy for example or in Germany or Switzerland or most of the countries
1: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ፀገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ጸገም ድሮ ተሓላሊኹን ዓብዩን እዩ ዝጸንሕ እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል ስለዚ ነዚ ንምግባር ዝግበር ወጻኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሞያዊ ክእለት ኤርትራውያን ደኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣሎና እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዩ
0: that is the issue here and they did a screening program in Rota we did last time a screening program and this year also we did a screening for the Eritrean doctors about how to screen the children when they born to know if they have problem in their hip or not So when they are discovered earlier, so we avoid all this burden of money and burden of time and burden of exert from effort from the doctors and patients themselves. That is why.
3: Kabana kha qanti zumaharwa tfaqrin sinitin nayzi yahad. Hna haji kul gize tzarawla abz gazana srah buzh btami buzh. Kaba hma gaz qaytrin kha aytbaasni kha fqrin sinitin allo kabana maharu. ኣካይዳና ህዝቢ ኤርትራ ብምሉኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ክማንሲ ኣይደልዩን እዮም ሓደሓደ ግዜ ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ ስርቂ የለ ምህራም የለ ከም ድሌት ካለይቲ ትዘውር ገሊኦም ዝብሉካ ብዙሖም ዝመሃሩ ካባና
2: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡና ለበዋ ምስማዕ ኣገዳሲ እዩ
0: Yeah, the most common surgery here we encountered in our unit is regarding the

0: ፊመል ፍራክቸር ሂፕ ፍራክቸር
1: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጥሞም ግዳያት እዮም። ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጠሞም ሰባት እዮም። እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም። ከምኡ ክንዲ ዝኾነ መዓልታዊ ኣብ ዝኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዩ። ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ። ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
0: Education for the old people when they are moving around to have to take care about themselves and so on, because we are burdened with the hip fracture. Every day we have one or two operation of hip fractures in the country.
2: ana qanti nadetat yezbul adetat sene musdeqom musdeqan wala dolwa mustasabru baqatsana bzi khamtsom khilalo akend nda habsha ፍቕዱ ሓበሻ ከይድካ ተሓር ምሰን ከለ ምንቅስቃስ ኣብያቶ ከምዚ ኮይናቱ ኢለ ናባና ድምፅኦ ምስተሃሮም ብቐጥታ ናባና ክምፅኦ ክእል ኣሎ። ካልኣይ ናይ ሓዊ ተሃሮም እውን ተሰብሩ ክመፁና እዮም። እዚኣኻ ኩላ ነዴታት የመሎ ዝበል ቆልዑስ ክትጥንቀቀሎም ክትክእል ኣለ። ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም፣ ግን ውዕያ ስለ ዝኾኑ ከዓ እንተጋጢሙካ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት ይምዕት።
3: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቐይ ጠዛረበላ ኣለኹ። ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ። ብፍላይ ቆልዓ ውለድ ኢሉ ተሰይሩ ክመፅ ከሎስ ኣብ ልምዳዊ ከይዳ ከተሕኩሞ ከላ ስተቆልዓት ስክንደ ኢድ ፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ። ስለዚ ንሕክምና ክመፁ ኣለዎ። እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎ ሳይ ሓደጋታት በዚሕ ደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ። ካብዚ ንጠንቀቕ፣ ሓደጋታት ከዓ በዝሐ ኣሎ። ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ኣብዚ ደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ። ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
4: ኣነ ከላቦ ዝደሊ ማለትብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓ ማለት እዩ ሓደጋታት ንምል እንዳ በዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ። ስለዚ እቲ ሓደጋታት ከነወግዶ ክንፅዕር ክንክል ኣለና ውሑ ዝኾነ መንገዲ ሽግለታታት ኣታህልያትካ ጥዕና ሽግለትካ ፎርቸላ ተሸርኒ ከምዚ ተሸርና በልካ ማዓትዮም ብዙሕ ስንክልና ዘምፅ ተቐዳደምቲ ንባዕሎም ብዙሕ መፅ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክትቀሙ ኣለዎም። ዝተደራሪብካ ምኻድ እዚ ኣብ ዝናእትካ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ወርሳት ተቀያድም ሽግለታ መስበርቲ ጋጥመዋሉ ኣድጋኣትዮም እሞ ኣብ ጥራይ ጎግል መካይን የ ነገር የ ዘጅ እንታይ እዩ እቲ ከባቢ ክ ዘይምቆፅፃር ስለዝኾነ ውሑ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ። ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፃ ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳሮም ክጥወይ ከለዉ ዶንጌ ምጥወይ ኣይሪ እዩን ዓይነ ብኩሉ ዛ ብምስ ዕድመ ምስ ዕድጋም ማለት እዩ። ስለዚ ኣብ ከምዚ ከዓ ዳሓናሉ ክልካ ሽግለታ መስቃል ልዕሊ ዓቕማ ዝኾኑ ነገር ኤክሰርሳይዝ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገለን ስለ ዘቃል ብፍለን ዓበይቲ

0: ረኽቢ ዘሊ ቤተክርስትያን ክሪኢ ከለኹ ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙኩም ከይ ዝኽእል ሰብ ተዘይ ኮይና ግን ዝበዝዑ ቤተክርስትያናትና ኣብ ብርኽ ዝበለ ቦታ ስለ ዝርከቡ ኣብ ኣስካላ ኣስካላ ምውዳእ ኣብ ገለ ምውዳእ ንዝናይ መዕቁት መስበርቲ መብዛሕትኦም ስእ ተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቕ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን እንተኮይኑ ባዓልና ሒትዮም ክነብፅሖም ከም ዘለና ተተኻኢልካ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ። ምክንያቱ ኣብ ዓበይቲ ናይ መዕቁት መስበርቲ ዘንዝውልካተን ቀንዲ ጠንቂ ዝተጠቀ ነቲ ሕብረተሰብ ብዝተካለ መጠን ልባ ሓደ ረክብለሉ ማለት እዩ። ከም ስድራና ንከላኸኖም ብግቡእ እቲ ናይ ኮይወልቅ ማለት ወዲቆ ተሸሩ ጥርዮም ባላ ይኮነ ቤተክርስትያን ዘርፍድ ባዕሉ ዝኸይድ ገለ ይኮነ ኩሉ ዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢ ኣቢ ኩሉ ዘ ኣቢ ሽግለታ ንሕባሉ ልዕሊ 8 ዕድመ ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጠሉ ሕጂ ወዲቁ ሰይሩ ለምሳና ዚ ኣዴታት ትኾን ከም ቤተክርስትያን ከ ከለኸን ደጉፉና ኢልከ ደቂ ካ ደቂ ደቂካ ጌርካ መኻዲ ሓይሽ
1: ኣብዛ እዋን እዚኣ ሕና መንእሰያት ኮለና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና ዓብና ኢና ምስቲ ዕቤት ናህና ንመንና ንህብ ዘለና ነቶም ናእሽቱ እቶም ናእሽቱ ከዓ ሶም ክዳይ ንሕና ኳ ብኣጋር ሓኪም ሓሊፍና ዓቅሚ ዘይነበረና ከማ ኣብ ከምዚ ደረጃ ደብፃሕናዮ እዚኣቶም ኣካደሚካሊ ብስላት እዮም ተማሂሮም እዮም ትስነ ፍልጠት ፅቡቅ ገይሮም ፈሊጦም እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም እዚ ከወፍዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓ ወዲ ተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሑ ዘለዉ ዋላ ብቲ እንዳ ኤመርጀንሲ በል ዋላ ብዚ ኦኣር በል ኩሉ ነገራት ባዕሎም ቴክኖሎጂ ብዚ ንጥቀመሉ ዘለና ብምሉእ እሶም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓትኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ኣለዎ።

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ።
2: ሰላም ኣብ ኩርኑ ኩርናዓት ኤርትራ ኮንኩም ትካትና ዘለኹም ፍትዋ ተምሃሮ ኣብዓይ ክፍሊ እንቋዕ ናብ ትምህርታዊ መደብ ናይ ማሕበራዊ ትምህርቲ ብሰላም ኣራኸበና። ከምቲ ልሙድ ኣነ ከምትፈልጡኒ መምህር ብርሃነ ካሕሳይ ይበሃል። እዞም ምሳይ ዘለዉ ከዓ ንፉዓት ተምሃሮ የማነይ ዘሎ ቢላል፣ ብፀጋማይ ዘላ ንፍዕት ተምሃሪት ከዓ ሰሚራ ትበሃል። ንሎሚ ድማ ሓደ ምዕራፍ ሒዝና መፂና ኣለና። ቅድሚኡ ግን እስኪ ቢላል ኣብ ዝሓለፈ ምዕራፍ ሲ ብዛዕባ እንታይ ኢና ተማሂርና ነርና?
3: ኣብ ዝሓለፈ ምዕራፍ ብዛዕባ ታሪክና ንዳስ።
2: ምዕራፍ ክንደይ?
3: ምዕራፍ ሓደ
2: ንፉዕ ሚላን ሓራይ ሰሚራ። ሎም ዓንቲ ኣብ ካልኣይ ምዕራፍ ኢና ክንምሃር። ካልኣይ ምዕራፍ ከዓ ብዛዕባ ግዜን ኣጠቃቅሙን እዩ ዝብል። ሕጂ እስኪ ተቐዳሚት ምዕራፍ ታሪክን ናህና እንዳስስ ታሪክ ትብል ነራ። እዛ ካልእቲ ከዓኒ ግዜን ኣጠቃቅሙን ትብላ። እስኪ ግዜን ታሪክን ኣነፃፂርክሲ እስኪ ብንታይ ዘተኣሳስር ኣለዎ ምክልቲ እዮም?
3: ታሪክ ኣብ ሕሉፍ ዝተፈፀመ ነገራት እዩ። ሕሉፍ ድማ ሓደ ካብ ክፋላትና ግዜ።
2: ብራቮ። ስለዚ ከምቲ ሰምዕዋ ዘለኹም ከምዚ ንክልቲኦም ሰምዕዎም ዘለኹም ማለት እየ፣ ናይ ሎም መዓል ትምህርትና ብዛዕባ ምዕራፍ ክልተ ኮይኑ ግዜን ኣጠቃቅሙን ዝብል ይኸውን። ነዚኦም ከዓኒ ኣብ ኣርባዕተ ክፋላት ጌርና ኢና ክንሪያ ነዛ ምዕራፍና ማለት እዩ። እቲ መጀመርያ እቶም ሰለስተ ክፋላት ግዜ ክንሪኦም ኢና። ድሕሪ ብምቕፃል ኣቆጣፅራ ግዜ ዝብል ክንርኢና። ድሓር ቀደም ተኸተል ናይ ፍፃሜታት ውን ክንርኢና። መወዳእታኡ ኸ ኣጠቃቅማ ግዜ ዝብል ክህልወና እዩ። ግዜና ብግቡእ ብኸመይ ንጥቀመሉ እሳ ግን በዞም ክልተ ውፀትኩም ብቅድሚ ተሰኒ እያ ክትቀርበልኩም። ንሕጂ ግን ክፋላት ግዜ ንብላ ኣለና። እስኪ ገለ ካብቶም ክፋላት ግዜ እስኪ ሓደ ሃበኒ።
3: ሕሉፍ
2: ሰሚራ ኸ
3: ህሉ
2: ሳልሳይ ከመኒ
3: መፃኢ
2: ንፉዓት። እስኪ እዞም ብኩርናዓ ቴሌቭዥን ኮንኩም ትካተሉና ዘለኹም ተምሃሮ ከምቲ ልሙድ ገሊኹም ምስ ወለድኹም ኣለኹም፣ ገሊኹም ከዓ ምስ መምህራንኩም ኣለኹም፣ ገሊኹም ከዓ ምስ ብፀትኩም ኮንኩም ትካተሉ ኣለኹም። እስኪ ኣብ ነንሕድሕድኩም ምስ ወለድኩም፣ ምስ መምህራንኩም፣ ምስ ብፀትኩም ኮንኩም እንዳተረዳዳእኹም ሲ ሕሉፍ እንታይ ማለት እዩ፣ ህሉ ከ እንታይ ማለት እዩ፣ መፃኢ ኸ እንታይ ማለት እዩ ንዝብል ሕቶታት እስከ ብኡኾንኩም ንስኩም መልስዎን። ንሕና ከዓ በዚ ኮይና ምዞም ፍትዋ ተምሃሮ ኮይና ከዓ ክንምልስ ኢና ማለት እዩ። ሕጂ ግን ንሕና እዙይ ንሪኦም ክልተ መምህራና ኣለዉ። ወላ ቢላልን ሰሚራን እውን ኣይፈልጦም እዮም። መምህር ፊልሞንን መምህር ሚካልን ዝበሃሉ እዚኦም ከዓ ነዞም ንፉዓት ተምሃሮ ራብዓይ ክፍሊ ሓደ ቪድዮ ብስእሊ ዝተሰነየ

ኣብዛ ምዕራፍ እዚኣ እትምሃርዎ ብዛዕባ ግዜ እዩ። ብዛዕባ ግዜ ክንዛረብ ከለና ኣብዝሓለፈ እዋን ዝተፈፀመ ሕሉፍ ዝፍፀም ዘሎ ህሉው ወይ ከዓ ኣብዚ መፅእ ዝፍፀም መጻኢ ክኸውን ይኽእል። ግዜ ከመይ ከም ዝዕቀን ወይ ከም ንቆፅር፣ ከምኡውን ብዛዕባ ቅደም ተኸተል ናይ ፍፃሜታት ክትርዩ ኢኹም። ብተወሳኺ ግዜ ክቡር ከም ዝኾነን ብግቡእ ክትጥቀምሉ ከም ዝግባኣኩም ክትምሃሩ ኢኹም።

0: እንገብሮም ነገራት ኣብ ዝተፈላለዩ ግዜያት ይፍፀሙ። እዚ ማለት ከዓ ካብ ዘለናዮ ግዜ ኣቐዲሞም ዝተፈፀሙ ሕሉፍ፣ ሕጂ ዝፍፀሙ ዘለዉ ሕሉ፣ ብድሕሪ ሕጂ ዝፍፀሙ መጻኢ ክኾኑ ይኽእሉ ማለት እዩ። ሕጂ ሕሉ ግዜ ይሕብር፣ ትማሊ ሕሉፍ ግዜ የመልክት፣ ፅባሕ መጻኢ ግዜ ይሕብር።
1: ቀፂልና ነዘን ስዕባ ኣብነታት ንርአ። ሕሉ ኣብ ዓራት ደቂሰ ኣለኹ።
0: ኩዕሶ ንፃወት ኣለና።
1: ዕድመይ 10 ዓመት እዩ። እዘን ተጠቂሰን ዘለዋ ሰለስተ ሙሉኣት ሓሳባት ኣየናይ ግዜ የመልክታ? ብዛዕባ ኣብ ሕጂ ወይ ሎሚ ዘሎ ኩነታት ስለ ዝዛረባ ህሉ ግዜ የመልክታ ንብል።
0: ሕሉፍ፣ ዓሚ ዕድመይ 9 ዓመት ነይሩ።
1: ትማሊ ክዳውን ተሓፂበ።
0: ዝሓለፈ ሰንበት ቤት ትምህርትና ብኩዕሶ እግሪ 2-0 ተዓዊታ።
1: እዘን ሰለስተ ሙሉኣት ሓሳባት ከ ኣየናይ ግዜ የመልክታ? ብዛዕባ ድሮ ዝተፈፀመ ነገር ስለ ዝሕብራ ሕሉፍ ግዜ የመልክታ።
0: መጻኢ፣ ስራሕ ምስ ሓስኩ ወለደይ ክሕግዜ።
1: ንዓመታ ዕድመይ 11 ክኸውን እየ።
0: ቤት ትምህርቲ ምስ ተዓፅወ ናብ ሓወቦይ ክኸይደ። እዘን ተጠቂሰን ዘለዋ ምሉኣት ሓሳባት ብድሕሪ ሕጂ ወይ ኣብ ዝመፅእ ግዜ ዝፍፀሙ ነገራት ይሕብራ። ስለዚ መጻኢ ግዜ የመልክታ።
1: ኣብዚ ኣርእስቲ ግዜ ብምንታይ መገዲ ከም ዝቁፀር ክንርኢ ኢና። ነገራት ኣብ ዝተወሰነ ግዜ ይፍፀሙ።
0: መዓልቲ፣
1: ሰሙን፣
0: ወርሒ፣
1: ዓመት ወዘተ።
0: መዓልቲ፣ ኣብ ሓንቲ መዓልቲ 24 ሰዓታት ኣለዋ። እዘን 24 ሰዓታት ኣብ ክልተ ይኽፈላ። 12 ሰዓታት ቅድሚ ቀትሪ፣ 12 ሰዓታት ከዓ ድሕሪ ቀትሪ። ካብ ፍርቂ ለይቲ ክሳብ ፍርቂ መዓልቲ ዘለዋ ሰዓታት ቅድሚ ቀትሪ ይበሃላ። ካብ ፍርቂ መዓልቲ ክሳብ ፍርቂ ለይቲ ዘለዋ ሰዓታት ከዓ ድሕሪ ቀትሪ ይበሃላ።
1: ሰሙን፣ ሓንቲ ሰሙን 7 መዓልታት ኣለዋ። መጀመርታ መዓልቲ ሰሙን ሰኑ እያ። ቀፂለን ዝመፃ መዓልታት ከዓ ሰሉስ፣
0: ረቡዕ፣
1: ሓሙስ፣
0: ዓርቢ፣
1: ቀዳም፣
0: ሰንበት እየን። ወርሒ፣ ኣብ ሓንቲ ዓመት 12 ኣዋርሕ ኣለዋ። መጀመርታ ወርሒ ናይ ዓመት ጥሪ እያ። ቀፂለን ዝመፃ ለካቲት፣
1: መጋቢት፣
0: ሚያዝያ፣
1: ግንቦት፣
0: ሰነ፣
1: ሓምለ፣
0: ነሓሰ፣
1: መስከረም፣
0: ጥቅምቲ፣
1: ሕዳር፣
0: ታሕሳስ እየን። እታ ዝሓፀረት ወርሒ ለካቲት እያ። 28 መዓልታት ከዓ ኣለዋ። ኣብ ነፍሲ ወከፍ 4 ዓመት 29 መዓልታት ኣለዋ። ንኣዋርሕ ኣብ ክንዲ ብሰሙን ጥሪ፣ ለካቲት፣ መጋቢት ወዘተ ንብል ወርሒ 1፣ ወርሒ 2፣ ወርሒ 3 ኢልና ክንሰሚ ንኽእል።
1: ዓመት፣ ኣብ ሓንቲ ዓመት 365 መዓልታት ኣለዋ። ዕለታት ወይ ኣዋርሕ ንምቁፀር እንጥቀመሉ ሰነድ ወይ ሰንተረጅ ዓውደ ኣዋርሕ ይበሃል። ኣብ ዓለምና ዝተፈላለየ ዓይነት ኣቆፃፅራ ዓመታት ኣሎ። ካብዚኦም እቲ ብዙሕ ግዜ እንጥቀመሉ ግሪጎርያን ካላንደር እዩ።
0: ብዘይካዞም ኣብ ላዕሊ ዝጠቐስናዮም መዐቀኒታት ካልኦት እውን ኣለዉ። ንኣብነት

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ተማሃሪት ባርካየ ናይንስ 15 ካላሰይ ብሎማ ዓንቲ ሒዘልኩም መፅኡ ዘለኹ ብዛዕባ ዩኒቨርስቲ ኮይኑ ዩኒቨርስቲ ክንብ ከለና ዳስ ኮንሲስት ኦፍ ኤኒ ባዲ ብዙሓት ባዲታት ዘለዎም ንኣብነት ከም በዓልሳን ከም በዓልሳን ርዝ ሙን ዳስክ ንኩሎም ሓቂፉ ዝርከብ ዩኒቨርስቲ ንብሎ ማለት እዩ። ሕጂ ኣብ ውሽጢ ዩኒቨርስቲ ክንብል ከለና ፕላኔት ኣለዋ ንባዕልና ንታንትና ነብርላ ዘለና ርስ ከዓ ፕላኔት ኣለዋና ማለት እዩ። ሕጂ ተን ፕላኔት ክንብል ከለና ሸዓተ ክፍለ ዓለማት ሚን ፕላኔታት ኣለዋና። ተን ፕላኔት ከዓ ሜርኩሪ፣ ርዝ፣ ማርስ፣ ቬኑስ ኩለና ኣብዚያ ዘለዋ ሳተርን ዘን ሸዓተ ብዚያ ዘለዋ ማለት እዩ። ሕጂ ነዘን ሸዓተ ክንብል ከለና ኣብ ክልተ ነኸፋፍለን ማለት እዩ። ኢነርን ኣውተር ንብለን ኢነር ንብለ ዘለና እተን ኣብ ቅድሚት ዘለዋ ኣርባዕተ ማለት እዩ። ሜርኩሪ፣ ርዝ፣ ማርስ እተን ኣርባዕተ ብዚያ ዘለዋ ማለት እዩ። እተን ኣውተር ንለና ከዓ ንዚአን ጁፒተር፣ ዩራንስ፣ ኒፕተን፣ ሳተርን ማለት ኣርባዕተ። ብከመይ ና ከም ዝገርና ፈላለዩናን ኢና ንድሕር ተሓሲብና ከዓኒ እቲ ግራቪሽናል ፎርስ ዝበሃል ዘሎ ካብ ሳን ዝጅምር ክጅምር ከሎ ብሰንኪ ናይ ግራቪሽናል ፎርስና ሕጂ ዓለምና ኦቫል ሸፕ ኣለዋ ማለት እዩ። ኦቫል ሸፕ ክህልዋ ከሎ ሕጂ እዚአን ከም ዝገርና ስለዝፈላለናን እዚአን ሕጂ ማራ ቁልጡፍ ዝኾነ ደሓን ዝበሃል ዓቕን ዘለዎ ኮይኑ ቅልጣፈ ኣለዎን ማለት እዩ። ሚን ግራቪሽናል ፎርስ ኣለዎን ማለት እዩ። እዚአን ከ ካብኡ ናብኡ ማለት እዩ። ኣብዚ ሰዓት እዚ ግን ሸሞንቲ እየን ኮይነን ዘለዋ ታ

0: ስምዒቲ የላን ማለት እዩ። ምክንያቱ ኣዝያ ደቃ ብዘይብኡ ከዓኒ ኣዝዩ ዝሕሉ ስለዝኾነ ግራፊሽናል ፎርስ ብከምኡ ሕጂ ኤክሰብ ትኮይና ኣላ። ሰብ ከዓኒ ኣብ ርስ ጥራይ ዘይኮነ ኣብ ማርስ ክነብር ኢሎም ከዓኒ ስጋ ሕጂ ኣብ ግምት ኣለዎ ማለት እዩ፣ ማራመሩ ኣለዎ ማለት እዩ። ደንሽዑ ናሙን ንምፃእ ሙን ክንብል ከለና ሰለስተ ዓይነት ሙን ኣለና ማለት እዩ። እታ ሙን ሓንቲ እያ፣ ግን ሰለስተ ክፋላት ኣለዋ ፌዝስ ኣለዋ ንብሎ ማለት እዩ። ሃልፉ ሙን፣ ፉል ሙን፣ ኒሙን ኢናኸኒ ንፈላለየን ማለት እዩ። ደንሽዑ ናብ ዓለን ንምፃእ ናብ እርዝ ንምፃእ፣ እርዝ ክንብል ከለና ቱ ሙቭመንትስ ኣለዋ። እዘን ሙቭመንትስ ክንብል ከለና ኸኒ ሮቴሽን ኤንድ ሪቮሉሽን ኢና ንፈላለየን። ሮቴሽን ክንብል ከለና ኣብ ገዛ ርእሳ ክዘውርን ከለና ሮቴት ክትገብር ከላ ኢንዲያር ኦን ኦፍ ኤክስ ኣክሲስ ሮቴት ክትገብር ከላ። ሪቮሉሽን ክንብሎ ከለና ኸኒ እዚኣ እንድሕታ ፀሓይ ዘላ ንስ ኸኒ ሮቴት ክትገብር ከለና ኸኒ ሪቮሉሽን ንብሎ ማለት እዩ። ሪቮሉሽን ክንብሎ ከለና ከምዚላ ሮቴት ክትገብር ከለካ ሪቮሉሽን ንብሎ ማለት እዩ። ደንሽዑ ብሰንኪ እዚ ቱ ኢፌክትስ ተፈጢሮ ማለት እዩ። ክልተ ፅልዋታት ኣለዎና ኣብ ሮቴሽን ተኮይኑ ማለት እዩ። ሕጂ ተቀዳሚት ንብላ ዘለና ደይን ናይት ማለት እዩ። ለይትን መዓልትን ብሰንኪ ናይ ሮቴሽን ኦፍ ናይ ኤርስ ተፈጢሩ ማለት እዩ። ጠጦቴላ ፍርቃ ፀልማት ፍርቃ ከዓ ብርሃን ክትኮይና ኦልሬዲ ንሕር ሮቴት ንሕር ተገይራ ግን ንኩላትና ላይት ክበፅሓ ስለዚ ከዓ 24 ሃዋርስ 12 ቀትሪ 12 ከዓ ምሸት ማለት እዩ፣ ሰዓታት ማለት እዩ። ሪቮሉሽን ክንብሎ ከለና ከዓ ፎር ኢፌክትስ ኣለዎ። እዘን ኢፌክትስ እዚአን ከዓ ካብን ሕጂ ዘልኩ መፅኡ ዘሎ ከዓ ሲዝን እስያ። ሲዝን ክንብል ከለና ወቅቱ ማለት እዩ። ወቅትታት ክንብል ከለና ኣርባዕተ ዓይነት ወቅትታት ኣለውና። ናሰቶም ከዓ ሳመር፣ ኣንተም፣ ዊንተር፣ ስፕሪንግ ኢልና ከዓ ንፈላለዩ ማለት እዩ። እዚኣ ትመስል እዚ ሕጂ ኦልሬዲ ፖዚሽን እዩ ዝቅይረሎ እምበር ንስ እዩ ዘሎ እቲ ሙቭመንት ግን ፖዚሽን ከዓኒ ይቀያይር ማሎ ማለት እዩ። ሽዑ ናብ ዓለምና ተመፂና ሰቨን ፕላቲስ ኣለዋ፣ ሸዓተ ክፍለ ዓለማት ኣለዋና። እዘን ሸዓተ ክፍለ ዓለማት ለን ዘለና ከዓኒ እዚአን ማለት እዩ ሳውዝ ኣሜሪካ፣ ኣፍሪካን ፕላቲዩ፣ ኣውስትራልያ፣ ኣንታርክቲካ፣ ኤሮጵያ ፕላቲዩ ከዓ ንፈላለየን ማለት እዩ። እሺ ቴንክ ዩ።
1: መጀመርያ እንኳዕ ብድሓን መፃኹም ሃዊሳ ለመፃእተኩም ኢል እያ። ንሕና ናይ ሶሻል ሳይንስ ደይ ወይ ድማ መዓልቲ ማሕበራዊ ስነ ፍልጠት ኢና ብሒዝና መፂና ዘለና ርእስቲ ድማ ግእዝ እዩ። ቋንቋ ግእዝ ቅድሚ 2500 ዓመታት ድማ ኣቢሉ ዝጀመረ እዩ።
2: እዚ ቋንቋ ድማ ኣብ ኤርትራን ኢትዮጵያን ሳውት ሴሜቲክ ወይ ከዓ ሰሜያዊ ሴሜቲክ ደቡባዊ ሴሜቲክ ቦታ እዩ ተጀሚሩ። ቅድም ሰብያዊ ፊደላት እዩ ዝበሃል ነይሩ፣ ሽዑ ድማ ናብ ግእዝ ማዕቢሉ። እዚ ቅድም 29 ነይሩ፣ ሰብያዊ ከሎ 29 ሌተርስ ነይሩ። ሌተር ድማ 24 ሌተርስ ክብሃል። እዚ ስትራክቸር ድማ ቼንጅድ ኮይኑ
1: ቀንዲ ብሓፈሻ ግን ቀንዲ ነዚ ቋንቋ እዚ ሒዝና መፂና ዘለና ዝበዝሐ ሰብ ናይ እዚ ቋንቋ ዝኣፍልጦ የብሉን፣ ማለተይ ዝበዝሐ ኣይፈልጦን እዩ። ንሕና ድማ ነዚ ከመይ ጌርና ብቕልል ዝበለ መንገዲ ንሰባት ነረድኦም ኢልና ኢና ሒዝና መፂና ዘለና። ከምኡ ውን እዚ ቋንቋ እዚ ኣብ ቀደም ዘበናት ወይ ድማ ኣብ ዝሓለፉ ዘመናት ከም ዕለታዊ መነባብሮ ከም ዕለታዊ ቋንቋ እዩ ዝሰርሕ ነይሩ። ልክዕ ከምዚ ንሕና ትግርኛ ከም ዕለታዊ ቋንቋና ንጥቀመሉ፣ ልክዕ ከም ዕለታዊ ቋንቋኦም እዮም ጥቀምሉ ነይሮም። ኣብዚ ሕጂ ግዜ ግን ኣብ ኦርቶዶክሳዊ ተዋህዶ ቤተክርስትያን ጥራይ ተሓፂሩ ዝርከብ ቋንቋ እዩ። ነዚ ድማ ከመይ ጌርና ኣብ ብዙሕ ቦታታት ንጥቀመሉ ወይ ድማ ከመይ ጌርና ብዙሕ መፅሓፍቲ ብዛዕባኡ ነንብ ብዙሕ ንኣብነት ሕጂ ዝኾነ ሰብ ፊልማት ክርኢ ከሎ ትግርኛ፣ እንግሊሽ፣ ኮርያ፣ ህንዲ ከምኡታት ጥራይ ዝርኢ። ንሕና ግን ከመይ ጌርና ነዚ ቋንቋ እዚ ኣብ ፊልማት እንዳተና ኣብ መፅሓፍቲ እንዳተና ንጥቀመሉ ኢልና ኢና ሒዝናዮ መፂና ዘለና።
3: መጀመርታ ሽሜ ኤልሻ ሚካኤል ይበሃል። ናይ ሎማዓንቲ ኣርእሰይ ድማ ኣብ ጂኦግራፊ ስትሪም ኣብ ሶሻል ሳይንስ ደይ ብዛዕባ ጂፒኤስ ኤን ጂኣይኤስ ክኸውን እዩ። ደቂ ግሩፐይ ብዛዕባ ጂኣይኤስ ገልፂ እዮም፣ ኣነ ድማ ብዛዕባ ጂፒኤስ ማለት እዩ። ፈርስት ዋት ኢዝ ጂፒኤስ ንዝብል ሕቶ ክንምልስ ከለና ጂፒኤስ ሲምፕሊ ኣን ኣብሪቬሽን ኮይኑ ሕፅሮት ኣል ኮይኑ ጂኦግራፊካል ፖዚሽኒንግ ሲስተም ይገልፀልና ኤንድ ኢትስ ኤ 13 ሳተላይት ቤዝድ ናቪጌሽን ሲስተም ዊች ፕሮቫይድ users with an accurate information about their geographical location, their speed, their time. ቅልጣፈ ትኸደሉ ዘለካ ዘለናዮ ልክዕ ግዜ ነግረና ኽእል ኮላይ ድማ ታይም ከዓ ነግረና ኽእል ማለት እዩ። ካብዚ ቀፂልና ድማ ብኸመይ ንጥቀመሉ ክንብል ንኽእል ኢና። 30 ሳተላይትስ ኣለዋ ንዓለም ኦርቢት ትገብራ ማለት እዩ ትዋይስ ኣደይ። እዘን ሳተላይትስ እዚአን ሲግናል ዝሰዳ ናብ መን ናብቲ ሰብ ጂፒኤስ ረሲቨር ተርንኦን ጌይሩ ዘሎ ኣብ ሞባይሉ ማለት እዩ። ሲግናልስ ምሰደዳ ዘን ሳተላይትስ እዚኣተን ሽዑት ሰብ ኤግዛክት ሎ ካልኩሌት ትገብር ቲ ዲስታንስ ካብተን ሳተላይት ዘለዎ ርእዩ። ሽዑ ካልኩሌት ምስ ገበሮ ቲ ዲስታንስ ካብተን ሳተላይትስ ዘለዎ ሽዑ ዘለዎ ኤግዛክት ፖዚሽን ክፈል

0: ትኽእል ማለት እዩ። ካብዚ ቀፂልና ድማ እንታይ እንታይ ነገራት ኣድልዩና ነዚ ጂፒኤስ ሲስተም ንክንጥቀም ዝብላ ርእሲ ንርኢና ማለት እዩ። ፈርስት ኣፎርዳብሊቲ የድለየና ዊች ሚንስ ኢንሹሪንግ ስማርትፎንስ የድለየና ኮላይካ ኤዲኬትድ ጂፒኤስ ዩኒትስ ምሁራት ዜጋታት ናይ ጂፒኤስ ዩኒትስ የድለየና ማለት እዩ። ካብኡ ቀፂልና ድማ ኢንፍራስትራክቸር ኣሎ ኢንተርነት ስታቢሊቲ ኦር ዊዛውት ኢንተርነት ወላ ክሰርሕ ይኽእል እዩ። ካብኡ ቀፂልና ድማ ማፒንግ ጋፕስ ኣሎ ኣብ ማፕስ ዘሎ ጋፕስ ኩሉ ክመላእ ኣለዎ ኦር ሌብል ክኸውን ኣለዎ ማለት እዩ። ካብኡ ቀፂልና ድማ ፖሊሲ ኣለና ፖሊሲ ጅ ሲምፕሊ ሚንስ ኢንካሬጂንግ ታክሲ ዩኒየንስ ኦር ሰርቪስስ ኦር ትራንስፖርቴሽን ካምፓኒስ ቱ ዩዝ ዲስ ቴክኖሎጂ ኤፊሽንትሊ ማለት እዩ። ተጠቀምቲ ናይ ዝንክንከውን ናይ መጓዓዝያ ትካላት ክሰርሓሉ ኣለዎን ማለት እዩ። ነዚ ቴክኖሎጂ ወይ ከተኣታትዎ ኣለዎን ማለት እዩ። ካብኡ ቀፂልና ሓፈሻዊ ጥቕሚ ናይ ጂፒኤስ ሲስተም እንታይ እንተልና 5 ሜን ዩዝስ ኣለውና። ዘ ፈርስት ዋን ሎኬሽን ኣሎ ሎኬሽን እንተልና it tells us or it determines the exact position or location ማለት እዩ። ልክዕ ቦታ ነግረና። ካብ ቀፂልና ናቪጌሽን ኣሎ ናቪጌሽን ከዓ እንታይ ማለት እዩ ካብ ሓደ ቦታ ናብ ካልእ ቦታ ክንከይድ ተደሊና ሾርትካት ዘርእየና። ካብ ሾርትካት ዝቀፂሉ ከዓኒ ነቲ ቦታ ዘለናዮ ንክንበፅሕ ሕግዘና ማለት እዩ። ሳልሳይ ድማ ታይሚንግ ኣለና። ታይሚንግ ማለት ኤግዛክት ታይም ንክንፈልጥ ሕግዘና ኣብ ሳተላይት ተመርኪስና ማለት እዩ። ካብ ቀፂልና ድማ ማፒንግ ጋፕስ ኣለና ወርልድ ማፕስ ክሬት ንክንገብር ከዓ ክሕግዘና ይኽእል ማለት እዩ። ፎር ትራኪንግ ከዓ ጠቕመና እዩ። ትራኪንግ እንታይ ማለት እዩ ፐርሰናል ሙቭመንትስ ኦር ኦብጀክት ኢት ሞኒተርስ ኦብጀክትስ ማለት እዩ። ኣብ ዝኾነ ይኹን ቦታ ወይ ኣብ ሃገር ድካየድ ዘሎ ሙቭመንትስ ወይ ድማ ዝኾነ ኦብጀክትስ ሞኒተር ንክንገብር ይጠቕመና ማለት እዩ። ሶ ኣብ መወዳእታ ድማ ከመይ ገይሩ ጂፒኤስ ሲስተም ምስ ዲቨሎፕመንት ሪሌት ገብር ንድሕር ኢልና መጀመርያ ፖይንት ኦር መጀመርታ ኣርእስትናና ክኸውን ዘለዎ ናቪጌሽን ንጠቕመና ኢለ ፀኒሐ ምሽ ናቪጌሽን ካብ ሓደ ቦታ ናብ ካልእ ቦታ ከም ንኸይድ ይሕግዘና ማለት እዩ። ንድሕር ካብ ሓደ ቦታ ናብ ካልእ ቦታ ብሾርትካትስ ንድሕር ንኸይድ ኣለና ሬዲሲንግ ኦፍ ፊል ኮንሰፕሽን ኣሎ ኦር ነዳዲ ኣይንህልኽኒ ኢና ዘለና ማለት እዩ። ካብዚ ቀፂል ብከምዚ ድማ ጥቕሚ ኣለዎ ነዳዲ ንክንቁጥብ ማለት እዩ። ካልኣይ ጥቕሙ ድማ ፎር ኩክ ሪስፖንስ ቱ ኤመርጀንሲስ ማለት እዩ። ኩክ ሪስፖንስ ቱ ኤመርጀንሲስ እንታይ ማለት እዩ? ዝኾነ ኤመርጀንሲ ነገራት ዝቐልጢፍና ግብረ መልሲ ንክንህብ ጠቕመና። ከም በዓል ኣምቡላንስ ኣለና። ኣምቡላንስ ሲምፕሊ ሕጂ ናብ ፔሽንትስ ንክበፅሕ ይሕግዘና ማለት እዩ። ጂፒኤስ ፖሊስ እንድሕር ኢልና ከዓ ፖላይስ ዝኾነ ክራይም ኤርያ ኣበይ ከም ዘሎ ፈሊጦም በሲስተም እዚ ተጠቂሞም ክበፅሑ ይኽእሉ ማለት እዮም። ካብኡ ቀፂልና ድማ ክሪሚናልስ እውን ንክሕዙ ይጠቅሞም እዩ ማለት እዩ ፖላይስ። ኡርባን ፕላኒንግ ኣለና ኤንድ ሞደርን ኣግሪካልቸር ሲስተም ንክንጥቀም ድማ ይጠቕመና። ታንክ ዩ ፖሊስ።
1: እምባርከስ ሕጂ መጀመርያ ሽመይ ስም ድሌ ዳዊት ይበሃል። እዚ ኣብ ሎማዓንቲ ኣብዚ ናይ ኣርት ደይ ማለት ኣብ ጂኦግራፊ ድማ ብዛዕባ ጂኣይኤስ ወይ ድማ ጂኦግራፊካል ኢንፎርሜሽን ሲስተም ገሊፅ መፅ ኣለኹ። ጂኦግራፊካል ኢንፎርሜሽን ሲስተም ዝበሃል ሞደርን ፎርንት ላይንስ ዝበሃል ወይ ድማ ኣብ ዝበረሉ ግዜ ማለት እዩ። ስለዚ ኣብዚ ድማ ብዛዕባ ጂኦግራፊካል ዳታ ወይ ድማ ብዛዕባ ኩሉ ናይ ጂኦግራፊካል ኣፕሊኬሽን ኣብ ዝዓለም ዘሎ ዳርጋ ኩሉ ኣጠቃሊልዎ ይርከብ። ንሱ ዘፅንዕ ድማ ብዛዕባ ሁማን ኣክቲቪቲ ኢኮሲስተም ወይ ድማ ክላይመት ድማ ብዛዕባ እዚ የፅንዕ። ኣብዚ ድማ ዘይተፈጠሩ ወይ ድማ ብዙሓት ዳታታት ኣለው። ናብቲ ኣፕሊኬሽን ድማ ኢመርጀንሲ ማኔጅመንት ኣለና፣ ኢኮኖሚክ ኣለና፣ እንደገና ድማ ስፖርት ኣለና፣ ኢኮኖሚክ፣ ፖለቲካል ኢን ዋርስ ካለውና ፖለቲካን ዋርስ ክንብል ዘለና ኣብ ዋርስ ነታ ዝደለና ቦታ ታርጌት ክንገብር ሓግዘና። ኣብ ስፖርት ድማ እታ ደሊና ደለና ፖይንት ሜሰራ ወላ ፔናልቲ ኤርታ ንዓ ንምርኣይ ድማ ይሕግዘና ማለት እዩ። ብድሕሪ ድመፅእ ዲስኣድቫንቴጅ ናቱ። ኣብዚ ዲስኣድቫንቴጅ ናቱ ድማ ዋግኡ ክብር እዩ። ሓደ ድማ ዲፐንደንስ ኣብ ቴክኖሎጂ ገብረልና ኣብኡ ከም ንምርኮስ ዝገብረና እንድሕር ኣብዚ ጂኣይኤስ ወይ ድማ ጂፒኤስ ተዘይሃልዩ ከዓኒ ሰባት ክንረድእ ወይ ክንዕግዛ ይንክእል ማለት እዩ። ብድሕሪ ድመፅእ ኣብ ከም ኤርትራውያን ኮይናስ እዚ ጂኣይኤስ ሲስተም ዝበሃል ዘሎስ ንዓናስ እንታይ ጠቕሚ ኣለዎ ወይ ድማ ንሃገርናስ እንታይ ከምዓብላ ክእል ዝብል ሕቶ እዩ። እዚ ማለት ድማ ኡርባን ፕላኒንግ ኣለና ዊች እታ ከተማ ንክትነት ወይ ድማ ንክትምዕብል ይሕግዛ ማለት እዩ። እዚ ምስተሃነፀት ምስተማዕበለ ድማ ቱሪስት ክስሕበልና ትኽእላ። ቱሪስት ምስተሰሓበ ድማ ኢኮኖሚክ ናይቲ ሃገር ይሕግዘና ማለት እዩ። ብድሕሪ ድመፅ ድማ ሳብስተንሳል ዲቨሎፕመንት ይበሃል። ናት ሪኒዋብል ደሎ በትና ሪኒዋብል ነትና ሪኒዋብል ደሎ ብሪኒዋብል ክንጥቀም ግበረና ማለት እዚ ኣብ ሕርሻ ንኣብነት ክንጥቀም ትኮና ሕጂ እቲ ነዳዲ ዓመት ዓመት ክንገዝኦ ድግባኣና ሓንቲ ግዜ ሶላር ምስ ገዘአና ንኩሉ እዚ ከገልግለና ክእል ማለት እዩ።
2: ሽመይ ቢኑር ፀጋ ይበሃል። ንሕጂኻ ኣፕሊኬሽን ኦፍ ጂኣይኤስ ክንብል ከለናስ ጥቕምታት ናይ ጂኣይኤስ ንገልፅ ኣለና ማለት እዩ። ብዙሓት ጥቕምታት ኣለዎ። ገለ ካባቶም ከዓ ፎር ዌዘር ፎርካስቲንግ እዚ ክንብል ከለና ድማ ኣብ ዝመፅእ ወቅትታት ዓመታት ዝጋጥሙ ኩነታት ኣየር ንክንበ ወይ ከዓ ንክንግምት ይሕግዘና። ካልእ ከዓ ፎር ኣግሪካልቸር ክንብል ከለና ከዓ እቲ ንዘርኦ ዓይነት

0: ኣካል ንዘሮ ዓይነት እኽሊ ወይ ንዘሮ ዓይነት ዘርኢ ምስሊ መሬት ፍራምነቱ ከመይ ይመፅእ ወይከዓ እንታይ ንድዕረቲና እንታይ ተዘሪና እንታይ ዝያዳ እቶት ንረክብ ከምኡ ውን እንታይ ዓይነት ምልዋጥ ናይ ኣካል ተካይድ ናይ ከዓ ዝለዓለ እቶት ንረክብ ይገልፀልና ሳልሳይ ከዓ ፎር ኡርባን ፕላኒንግ ክንከልና ድማ ከምዚ ኣብዛ ስእሊ ንሪኣ ዘለና ንከተማታት ክንሃንፅ ከለና ናይ ቦታ ዝያዳ ሰሓብነት ክኸውንን ከምኡውን ሃገር እዚ ኣብታ ናይታ ሃገር ምዕባለ ንኸምፅእን ድማ ይሕግዘና።
1: መጀመርታ ሽመይ ነው ፊልሞን ይበሃል። ሕጂ ዝገልፆ ድማ ኢንቴግሬሽን ኦፍ ጂፒኤስ ዊዝ ጂኣይኤስ ማለት ጂፒኤስን ጂኣይኤስን ብሓደ ከመይ ገርና ንጥቀመሎም ጂፒኤስን ጂኣይኤስን ዋላ ነንበይኖም ኣርስቲ እንተኾኑ ከም ሓደ ንጥቀመሎም ግን ንኽእል ኢና። እዚ ዝገብርዘግብረና ምክንያት ድማ እቲ ጂፒኤስን ጂኣይኤስን ብሓደ ኣብ ንጥቀመሉ ግዜ እቲ ና ኮኦርዲኔቲንግ ሲስተም ወይ ቦታ ሎኬሽን ኣረኻኽባ ወይ ኣፅናንዓ ናይ ሓደ ቦታ ሞር ኤፊሽንት ወይ ተወሳኺ ሓይሊ ይድልበልና ማለት እዩ። ካልእ ክንርድኦ ዘለና ከዓ እቲ ዲፈረንስ ኣብ መንጎ ጂኣይኤስን ጂፒኤስ ዘሎ ጂኣይኤስን ጂፒኤስን ዋላ ተመሳሳሊ እንተኾነ ዝመሳሰል ኣርስቲ ንብዙሕ ሰብ መስሎ እንተኾነ ንንበይኑ ኣርስቲ ጂኣይኤስ ሓደ ኮምፒተር ቤዝ ሲስተም ክኾን ካሎ ጂፒኤስ ድማ ብሳተላይት ቤዝ ዝኾነ እዩ። እዚ ድማ እቲ ናይ ጂፒኤስ ሲስተም ብሳተላይት ንእርስ ዝኮላ ወይ ዝዘርአ ሳተላይት ተጠቂምና ናብቲ ኣብ እርስ ዘሎ ኣብ ዓለም ዘሎ ጂፒኤስ ረሲቨር ጂፒኤስ ትራኪንግ ሰደልና ማለት እዩ። ካልእ ኣብቲ ዲፈረንሶም እንተርኢና ኣብቲ ኣፕሊኬሽንስ ኣሎ ጂፒኤስ ንሎኬሽን ናቪጌሽን ወይ ናብ ሓደ ቦታ ኣብንኸደሉ ኤግዛክት ቦታ ኣብንኸደሉ ንወጠቂምና መገድና ንምፍላጥ ይሕግዘና። ጂኣይኤስ ድማ ብሳተላይት ኢሜጅስ ገርና ንሓደ ክነ ፅንዕ ደሊና ዘለና ቦታ ነቲ ናቱ ፕላኒንግ ድ ከም ማይኒንግ ሳይትስ ወይ ላንድ ሲስተምስ ንኸነፅና ይሕግዘና ማለት እዩ። ኣብቲ ዳታ ሞዴል ናቱ ምስ ንመፅእ ድማ ጂፒኤስ ብሰለስተ ዳታ ሞዴል ዝቆመ እዩ፣ ሎኬሽን፣ ኣቲቱድ ኤንድ ኤሌቬሽን። እዚኦም ካብቶም ጂኦሎጂካል ሎኬሽንስ ንብሎም ማለት እዩ። ኤንድ ጂኣይኤስ ድማ ነቲ ኦርቶሬክቲፋይድ ኢሜጅስ ካብ ሳተላይት ንረኽቦ ብዲጂታል ወይ ከዓ ብተንቀሳቀስ ስእሊ ብዝመስል ኣገባብ ናነቅርቡ ሕግዘና። ካብቲ ቤነፊት ናይ ጂኣይኤስ ኤን ጂፒኤስ ብሓደ ምጥቃም ድማ ኢንሃንስ ሴፍቲ ኣለና። ንሓደ ክንጓዓ ዘሌልና ዘለና ቦታ ልክዕነት ፈሊጥና ብተኣማሚና ሙሉእ ሙሉእ ንክንከይድ ሕግዘና። ካልኣይ ድማ ኣብቲ ንሕና ስራሕ ኣብ ናሃንፀ ይኹን ዝኾን ከም ኣብነት ኣብ ህንፃ እቲ ከነፅንዖ ዘለና ዘለና ቦታ ክንደይ ስፍሓት ኣሎ፣ ኣብ ይርከብ፣ ንምንታይ ከቀንዲ ምችውነቱ ኣብ ምፍላጥ ሕግዘና።

ሰዓት ሓሙሽተ ኣኺሉ ዜናዊ መሰናዶና ንፍልም ኣሎና። ዝኸበርኩም ተዓዘብትና ከመይ ትውዕሎም? ንሎም ሓሙስ 1 መስከረም ዝተዳለወ ዜናታት ውሽጢ ሃገርን ወፃእን ሒዝናልኩም ቀዲምና ኣሎና። ንምክትታልኩም ብክብሪ እንዕድም እስቴፋኖስ ግርማይ ምስ ኣቅራቤት ቋንቋ ምልክት ኣብርህ ተወልደ ብሓባር ብምዃን ኢና። ብቐንዲ ኣርእስተ ዜና ንፍልም። ሚኒስትሪ ትምህርቲ መስርሕ ተግባርን ውፅኢትን ዜግነታዊ ትምህርቲ ገምጊሞ። ኤርትራውያን ተቐማጡ ኣውስትራልያን ኒውዚላንድን ዝኽል ምጅማር ብረታዊ ቃልሲ ብድምቀት ጸንቢሎም። ኣብ ንዞባ ዓዲ ቀይሕ ኣብ ምልላይ ዝረበጠበ መምርሒ ምዘና ናይ ኣሰልጠንቲ ስልጠና ተዋሂቦም። ቪየትናምን ሩስያን ኣብ ምምዕባል ፅላታት ነዳድን ባህርያዊ ጋዝን ብሓባር ክሰርሓ ተሰማሚዐን። ቻይናን ኣሜሪካን ንግዳዊ ናይ ምምኽኻር ርክብ ከም ዘካየዳ ሓቢረን። ኣብ ፊሊፒንስ ኣብ ጃልባ ብዝተኸስተ ሓደጋ ኣባርዕ ሰብኣዊ ክሳራሕ ከም ዝወረደ ተቓሊሖም።

0: ዝርዝር ዜና ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ዝግምግም ናይ 2 መዓልታት ርክብ ኣካይዶም ነዚ ኣብ ኣስመራ ዝተኻየደ ርክብ ዝተኸታተለ ወኪል ኤሪና ዳንኤል ወልዱ ዘዳልዎ ዜናዊ ፀብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ።
1: ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ዝገምገመ ርክብ ብ89 መስከረም ኣብ ኣስመራ ኣቃኒዑ። ኣብቲ ወከልቲ ዞባዊ መማሕዳራት፣ ሓለፍቲ ህግደፍን ሃገራውያን ማሕበራትን፣ ሓለፍቲ ክፍልታት ሚኒስትሪ ትምህርትን ጨናፍር ዞባታትን ከምኡውን ካልኦት ኣካላት ማሕበረሰብ ትምህርቲ ዝተሳተፈዎ ገምጋም ሓላፊ ክፍሊ ምርምርን ስነዳን ህግደፍ ኣቶ ዘምህረት ዮሃንስ ንማእከላይ ቤት ፅሕፈት ህግደፍ ወኪሉ ኣብ ዘስምዖ ቃል ዜግነታዊ ትምህርቲ ዋላ እኳ ደንጊኡ እንተጀመረ ኣብዚ እዋን እዚ ግን ኣብ ሓደ ደረጃ በፂሑ ምህላው ብምጥቃስ እቲ ተበፂሑ ዘሎ ደረጃ ከም ሓደ ምዕራፍ ተወሲዱ ናብ ካልኣይ ምዕራፍ ክሰግር ኣተሓሳሲቡ። ዜግነታዊ ትምህርቲ ኣብ ምህናፅ ዜጋታት ዘተኮረ ዓውደ ትምህርቲ ከም ምዃኑ መጠን ነቲ ዛጊድ ዝተዓመን ጥፈታት ብነቐፌታዊ ዓይኒ ብምግምጋም ኣብ መጻኢ ክውሰድ ኣብ ዘለዎ ስጉምትታት ብምትኳር ናይ ሓባር መደብ ንምሕንጻጽ እቲ ገምጋም ኣገዳሲ መድረኽ ከም ዝኾነ ኣስሚሩሉ። ኣብቲ ገምጋም ድሕረ ባይታ ዕላማታትን መትከላትን ዜግነታዊ ትምህርቲ ካሪክለማዊ ቅርፅን ህልው ኩነታትን ዜግነታዊ ትምህርቲ ሓድሽ ኣገባብ ስርዓተ ኣመሃህራ ብሓገዝ ኣኒሜሽን ከምኡውን ተመክሮ ፖለቲካዊ ትምህርቲ ኣብ ዞባ ማእከል ዝብል ወረቓቕቲ ቀሪቡን ባህናፅ ርእቶታት ሃብቲሙን። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ መዛዘሚ ቓል ንኣቕረብትን ተሳተፍትን ድሕሪ ምስጋን እቲ ዕማም ንሚኒስትሪ ትምህርቲ ጥራይ ከይተሓድገ ናይ ኩለን መሻርክቲ ኣካላት ተሳትፎ ክዓዘዝ ተላብያም። ዜግነታዊ ትምህርቲ ካብ 213 ኣትሒዙ ኣብ ስሩዕ ትምህርቲ ኣትዩ ካብ 4ይ ክሳብ 10ይ ክፍሊ ዝውሃብ ዘሎ ኮይኑ ኣብዚ እዋን ናይ 11 ክፍሊ መምሃሪ መጻሕፍቲ ኣብ ናይ መወዳእታ ንድፊ፣ ናይ 12 ክፍሊ ድማ ኣብ መስርሕ ምድላው ከም ዝርከብ ካብ ክፍሊ ሓፈሻዊ ትምህርቲ ዝተረኽበ ሓበሬታ የነፅር።
0: ዝኽሪ ባሕቲ መስከረመ ብ65 ዓመት ምጅማር ብረታዊ ኣልሲ ህዝቢ ኤርትራ ኣብ ኣውስትራልያ ከተማታት መልበርን፣ ፐርዝ፣ ሲድኒ፣ ኣደላይድን ብሪቤንን ከምኡውን ኣብ ከተማታት ኒውዚላንድ ብድምቀት ተፀምቢሎም። ኣብ ከተማ መልበርን ኣብ ዝተኻየደ መደብ ጠቕላሊ ቆንስል ኤርትራ ኣብ ኣውስትራልያ ኣቶ ኢንድርያስ ኣብርሃም ንዝኽርቲ ዓለት ኣመልኪቱ ኣብ ዘስምዖ ቃል ባሕቲ መስከረም መሰል ህዝቢ ኤርትራ ንናፅነት ብዝኾነ ይኹን ሓይሊ ከም ዘይቁዕፀት ዘረጋገፀት ታሪካዊት ዕለት ከም ዝኾነት ገሊፆም። ኣብዚ ዓዘዝቲ ዕለት ዝፈለመ ሓርነታዊ ቃልስና ሸትኡ ምርግጋፅ ሃገራዊ ናፅነት ጥራይ ኣይነበረን ዝበለ ኣቶ ኢንድርያስ ልላውነትና ብቁጠባዊ ሓርነት ምድራዕ ኣካል ናውትኹም ዝኾነ ብምሕባር ባሕቲ መስከረም ነዚ ታሪካዊ ሓላፍነት እዚ ዝተሰከሙ ህዝቢ ኤርትራን መሪሕ ውድብ ህዝባዊ ግንባርን ግዜያውን ሓላፍን ግድላት እናመከቱ ምህናፅ ስልጥንቲ ኤርትራ ንኸረጋግፁ ቃሎም ዝሐድሱ ላዕለት ከም ዝኾነት ኣብሪሆም። ኣቦ ወንበር ማሕበረኩም ኤርትራውያን ኣብ ዞባ ቪክቶርያን ኣቶ ኪዳነ ግንቦት ብወገኑ ነዚ በዓል ክውን ንምግባር ንዝፀዓሩ ውዳቤታት ብሓፈሻ ድማ ንተሳተፍቲ ምስጋና ኣቕሪቦም። እቲ ፅምብል ብባህላውን ስነ ጥበባውን መስተናድኦታት ደሚቑ ነይሮም። ኣብ ንኡስ ዞባ ኣፍ ዓበት ብ5-6 መስከረም ዓመታዊ ገምጋም ትግባረ መደባት ትምህርትን ዘተ ኣብ ናይ መፃኢ ውጥን ስራሕን ተኻይዶም። ሓላፊ ምምሕዳርን ፋይናንስን ኣቶ ኢድሪስ ማሕሙድ ኣብ ዘስምዖ ቃል ምልላይ ዘሎ ሃጓፋትን ሕፅረታትን ንምፍዋሱ ኣብ ዝውሰድ ስጉምቲ ስለ ዝሕግዝ ዕቱብነት ተሳተፍቲ ኣገዳሲ ከም ዝኾነ ገሊፁ። ኣብቲ ኣጋጣሚ ኣብ ኣጀማምራት ትምህርቲ ዝነበረ ፀገማትን መፍትሒኡን ጠንቅታት ምቁራፅ ዝተምሃሮ መጠን ምሕላፍን ምትራፍን ተምሃሮ ብቕዓት መምህራን ክብ ንምባል ዝተወደበ ስልጠናታትን ውፅኢቱን ከምኡውን ኣብ ተሳትፎኩም ኣብ መስርሕ መምሃርን ምስትምሃርን ዘተኮረ ፀብፀባት ቀሪቡን ብዕምቆት ተዘትሉን። ኣብ ንኡስ ዞባ ኣፍ ዓበት ካብ መውዓለ ህፃናት ክሳብ ካልኣይ ደረጃ ዘምህራ ብጠቕላላ 199 ትካላት ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ንርእሰ መምህራን ብዛዕባ ኣቀራርባ ፀብፀባት ኣተሓሕዛ ንብረት ከምኡውን ምድላው ናውቲ ትምህርቲ ዝምልከት ስልጠና ተዋሂቦም። ብቤት ፅሕፈት ትምህርቲ ንኡስ ዞባ ዓዲ ቀይሕ ዝተወደበ ኣብ ምብልላይ ዝረጠበ መምርሒ ምዘና ዘተኮረ ናይ ኣሰልጠንቲ ስልጠና ንሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ተዋሂቦም። ኣሰልጠንቲ ኣብ ዝሃበዎ መግለፂ ምዘና ኣገዳሲ ኣካል መስርሕ ምምሃርን ምስትምሃርን ከም ዝኾነ ዝዳለው ጥናት ምህሮ ድማ ንምዘና መዘመጣጠረ ክኸውን ከም ዝግባእ ገሊፆም። ምዘና ዓቕሚ ተምሃራይ ፍልጠቱ ርድኢቱ ከምኡውን

ካብን ምትንታን ሓበሬታ ዝፍትሽ ኣገባብ ከም ዝኾነ ብምጥቃስ ንዝበቅዕ ቅጥዕታት ክህሉ ከም ዝግባእ ሓቢሮም። ሓላፊ ስነ መምህርና መምህር መብራህቱ ተስፎም ብወገኑ ዕቤት ተምሃራይን ትምህርትን ከምኡ ውን ደረጃ ምትራፍን ምሕላፍን ተምሃራይ ንምውሳን ምዘና ከም ዝካየድ ብምግላጽ ርጡብ መምርሒታት ምኽታል ወሳኒ ምዃኑ ኣብሪሆም። ኣብ መወዳእታ ሓላፊ ኣብያተ ትምህርቲ ኣብቲ ንእዞባ መምህር በየነ ተስፋይ እቲ ስልጠና ብዓይነቱ ናይ መጀመርያ ከም ዝኾነን ከም ዝቕፅልን ብምጥቃስ ንዝቐሰምዎ ኣብ ማእዛን ሓበሬታ ኣብ ትሕቲኦም ናብ ዝርከቡ መምህራን ከም መሓላለፍዎን ብተግባር ክሰርሕሉን ኣተሓሳሲቦም። ዝስዕብ ዜና ሃገራት ወፃኢ እዮም። ሩስያን ቪየትናምን ኣብ ምምዕባል ጽላታት ነዳድን ባህርያዊ ጋዝን ብሓባር ክሰርሓ ተሰማሚዐን። እቲ ስምምዕ ኣብ ሩስያ ምብጻሕ ክፍጽም ዝቐነየ ፕሬዚደንት ቪየትናም ቶ ላም ምስ ፕሬዚደንት ቭላድሚር ፑቲንን ካልኦት ላዕለዎት ሰመዝ ሩስያን ኣብ ከተማ ሞስኮ ኣብ ዘካየዶ ዝርርብ ተበጺሖም። እቲ ክልተኣዊ ስምምዕ ሩስያን ቪየትናምን እስትራቴጂካዊ ምኽዘን ነዳዲ ኣብ ግዛኣት ቪየትናም ክሃንፃ ዘጠቓልል እዩ ነይሮም። እዚ ከምዚ ኢሉ እንከሎ ሩስያ ንቪየትናም ኣብ ሰላማዊ ኣገልግሎት ዝውዕል ትካል ኒክሌሳዊ ፀዓት ክተሃንፀላ ከም እትኽእል ኣብቲ ርክብ ኣሚታላ። ክልቴን ሃገራት ኣብ ምምዕባል ወፍርን ንግድን ዘለወን ምትሕብባር ንምስፋሕ ከም ዝሰርሓ እውን ገሊፀን ኣለዋ። ህዝባዊት ሪፓብሊክ ቻይናን ኣሜሪካን ሎሚ 10 መስከረም ንግዳዊ ናይ ምምኽኻር ርክብ ከም ዘካየዳ ሓቢረን። እዚ ሓድሽ ርክብ ብሰንኪ ወሳኺ ቀረፅ ኣብ መንጎ ክልቴን ሃገራት ክኽሰት ዝኽእል ሓድሽ ንግዳዊ ምትፍናን ንምግጣእ ምዃኑ ሚኒስትሪ ንግዲ ቻይና ገሊፆም። ኣሜሪካ ካብ ቻይና ክትገብረ ዝፀንሐት ሸመተ ተንቀሳቐስቲ ርቦታት ድሕሪ ምቁራፃ ቻይና ናብ ኣሜሪካ ንእትልእኮ ሲቪላውን ወተሃድራዊ መዕላታት ዘገልግል ዝኽእል ፍርያት ከም እትድርቶ ኣብ ብፈለማ ዝሓለፈ ወርሒ ናሓሰ ምግላፃ ዝዝከር እዮም። ዝተወስደ ሕድሕዳዊ ስጉምትታት ንንግዳዊ ፍልልያት ክልቴን ሃገራት መሊሱ ዘገፍሕ ምዃኑ እዩ ክጥቀስ ጸኒሖም። ሰመዚ ንግዲ ኣሜሪካን ቻይናን ዘካየድዎ ናይ ምምኽኻር ርክብ ንሳዕቤራት ናይቲ ስጉምትታት ኣብ ምፍዋስ እወንታዊ ተራ ከም ዝህልዎ ይእመት ኣሎ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናባስታት 499 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም። እቲ ምቁልቋል ሳዕቤራት ናይቲ ኣብ መንጎኦን ተፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቁዳዊ ምዃኑ ክኢላታት ይገልጾም። ኣብ ፊሊፒንስ ኣብ ጃልባ ብዝተኸስተ ሓደጋ ኣባርዕ ሰብኣዊ ክሳራ ከም ዝወረደ ተቓሊሖም። በቲ ትማሊ 9 መስከረም ኣብ ማያት ፊሊፒንስ ዘጋጠመ ዛጊድ ጠንቁ ዘይተነፀረ ሓደጋ ብውሕዱ 5 ሰባት ከም ዝመቱን ልዕሊ 80 ድሃዮም ጠፊኡ ከም ዘሎን ተበገሊጹሎም። ዛጊድ ብዝተኻየደ ስርሒት ምድሓን ህይወት 43 ሰባት ብህይወት ክሰሩ ከም ዝኽኣሉ ዝተቐሱ ሰመዚ ፊሊፒንስ እቲ ስርሒት ይቕፅል ከም ዘሎ ኣረዲኦም። እታ ጃልባ 134 ሰባት ፅዒናን ከለኣ ኣብ ምዕረባዊ ሸነኽ ፊሊፒንስ ነቲ ሓደጋ ከም እተቓልዐት ዝግለጽ ዘሎ። መራሕቲ ሩስያን ኣሜሪካን ትማሊ 9 መስከረም ኣብ ምምዕባል ዝምድናታት ዘተኮለ ናይ ቴሌፎን ዝርርብ ኣካይዶም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን እቲ ንኣስታት ሓደ ሰዓት ዝቐፀለ ሃናፂ ምንባሩ ዝገለጽዎ ዝርርብ ኣብ ምፅባብ ፍልልያት ሃገራቶም እወንታ ውፅኢት ከም ዝህልዎ ብምእማት ብስሩዕ ከም ዝቐፅል ሓቢሮም። ኣብቲ ርከብ ኣብ ጉዳይ ኪናት ዩክሬን ዓሚቖም ከም እተመያየጠ እውን ኣፍሊጦም ኣለዉ። ኣሜሪካን ሩስያን ኣብ ዝሓለፈ ቀረባ መዓልትታት ኣብቲ ጉዳይ ከም እተዘራረባ ዝፍለጥ ኮይኑ እቲ ርክብ ነቲ ኩናት ብሰላም ንምዕራፍ ባይታ ክፈጥር ከም ዝኽእል ምሕባርን ይዝከር። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብዚ ዓመት እዚ ብውሕዱ 5 ግዜ ናይ ቴሌፎን ዝርርብ ኣካይዶም ኣለዎም። ፈረንሳን ደቡብ ኮርያን ኣብ ምምዕባል ቁጠባ ዘተወከረ ብርክት ዝበለ ስምምዓት ከም እተፈራርማ ኣፍሊጠን። እቲ ስምምዓት ፕሬዚደንታት ክልቴን ሃገራት ትማሊ 9 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርብ ተኸቲሞም። ክልቴን ሃገራት ኣብ ምምዕባል ወፍሪ ፀዓት ምክልኻልን ቴክኖሎጂን ብሓባር ክሰርሓ ምዃነን ኣብ ትርክብ ኣፍሊጠን። ከም ኣካል እቲ ስምምዕ ክሳብ 2030 ኣብ ዘሎ ግዜ መጠን ዓመታዊ ክልተኣዊ ንግዳዊ ምልዋጥ ናብ ልዕሊ 20 ቢልዮን ዩሮ ክብ ከብልኦ መደብ ኣለዎን። ሩስያን ደቡብ ኮርያን ኣብቲ ኣጋጣሚ ይቕሬታ ፈረንሳን ደቡብ ኮርያን ኣብቲ ኣጋጣሚ መበል 140 ምምስራት ዲፕሎማስያዊ ዝምድነአን ወን ፀምቢለን። ፕሬዚደንት ፈረንሳ ኢማኑኤል ማክሮን ኣብ ዝሓለፈ ወርሒ መያዝያ

ይቕሬታ፣ ፈረንሳን ደቡብ ኮርያን ኣብቲ ኣጋጣሚ መበል 140 ምምስራት ዲፕሎማስያዊ ዝምድንአን ወን ፀምቢለን። ፕሬዚደንት ፈረንሳ ኢማኑኤል ማክሮን ኣብ ዝሓለፈ ወርሒ መያዝያ ኣብ ደቡብ ኮርያ ኣብ ዘካየዱ ዑደት ሓያሎም ህንዲ መጠን መፍረ ጥራይ ዘይኮነ መጠን ካብ ካልኦት ሃገራት እትሽምቶ ወተሃደራዊ ንዋት እውን ዓመታዊ እናዓበየ ይመፅእ ከም ዘሎ እዩ ዝሕበር። ኣብ 2025 ዝበዝሐ ናይ ሩስያ ዝርከቦ ልዕሊ 12 ቢልዮን ዶላር ዝግመት ወተሃደራዊ ንዋት ከም ዝዓደገት እዮም ጸብጻባ ዝጠቕሶም። ህንዲ ጽላት ምክልኻላ ንምድንፋዕ ኣብ 2026 ኣስታት 87 ቢልዮን ዶላር ወተሃደራዊ ባጀት ከም ዝሰልዐት እዩ ዝግለጽ። ኣብ ሶርያ ትማሊ 9 መስከረም ኣብ መኽዘን ኣፅዋር ብዘጋጠመ ሓደጋ ነቱጊ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ኣብ ኣውራጃ ኢድሊብ ዝተኸስተ ዛጊድ ጠንቁ ዘይተነፀረ ሓደጋ ብውሕዱ 14 ሰባት ከም ዝሞቱን ዓሰርታት ከም ዝቆሰሉን ሰብ መዚ ፀጥታ ሶርያ ሓቢሮም። ብዘይካዚ ብሰንኪቲ ሓደጋ ኣብቲ ከባቢ ኣብ ልዕሊ ዝነበረ ትካላትን መንበር ህንፃታትን ከቢድ ዕንወት ከም ዝወረደ ተገሊጹሎም። ጠንቂ ናይቲ ሓደጋ ንምንፃር መርመራ ይካየድ ከም ዘሎ ተፈሊጡሎም። ዜና ንምዝዛም ቀንዲ ነጥብታት ወደግመልኩም። ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ገምጊሞም። ኤርትራውያን ተቐማጡ ኣውስትራልያን ኒውዚላንድን ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ፀምቢሎም። ኣብ ንእሶ በዓዲ ቀይሕ ኣብ ምልላይ ዝረጠበ መምርሒ ምዘና ናይ ኣሰልጠንቲ ስልጠና ተዋሂቦም። ሩስያን ቪየትናምን ኣብ ምምዕባል ፅላታት ነዳድን ባህርያዊ ጋዝን ብሓባር ክሰርሓ ተሰማሚዐን። ቻይናን ኣሜሪካን ንግዳዊ ናይ ምምኽኻር ርክብ ከም ዘካየደ ሓቢረን። ኣብ ፊሊፒንስ ኣብ ጃልባ ብዝተኸስተ ሓደጋ ኣባርዕ ሰብኣዊ ክሳራህ ከም ዝወረደ ተቓሊጹ። ዜና ተዛዚሙሎ ሰናይ ምሸት።

ሰላምታና ይብዛሕኩም ኣብ ርሕቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም ናትራን ናባኹም ንብለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከኣተርና ድማ ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዳሳስና ኣብ ፊሊፒንስ ትርከቡ ኣብ ትሕቲ መነባብሮ ዝነብሩ ኣህዛብ ካብ ጓሓፍ ምግቢ ኣርዮም ኣብ መስሪሖም ናብ መሸጣ ዘውዕሎ ናብሮኦም ንኸመሓሽ ማለት እዩ። እንታይ መስሊ ናብሮኦም ብሓባር ክንከታተልና ኣብ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዛ ኣብርክቶ ዝነበረ ከራሬት ኣኽበረት ብዛዕባ ዘላለ ትሕሶ መደብ ከለዎና እየ። ብዘይካ እዚ ንኡስ መደብና ዓለምሰብ ድማ ብዛዕባ ምርኢት ኦርኬስትራ ገለ ክትብለና ተኸታታይ ድራማ ሳውን ከምኡ ፋኒ ክሊፕን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ተወስሩ ንገብሮ ትሕሶና ብደርፊ ክድፍልሞ ኢና እሞ ናብዛ ትቐፅል ደርፊ እየ ከስክረኩም ፀኒያ ምስትምዋል

ንስ መደብና ፍረተ ህይወት ቀፅላ ተቃሪባላ ሎሚ ፍረተ ህይወትና ካብ ግዜ ገድሊ ኣትሒዛ ኣበርክቶ ዝነበራ ከራሬት ኣኽበረት ብዛዕባ ዘለለይ ትሕሶ መደብ ክህልወና እዩ እንታይ እንታይ ዓይነት ስራሓት ኣቕሪባ ትኸውን ብሓባር ንከታተል ናብ ሲራ ከወረደ ከስግራ

ሓንቲ ካብተን ምስ ውላደን ናብ ሜዳ ዝኸዳ ተጋደልቲ ኣዴታት እያ። በቲ ዝነበረ ሕሱም መግዛእቲ ዝተፈላለየ ግፍዒ ክፍፀም ኣብ ንኡስ ዕድሚያ ተዓዚባ ዛንታ ውዕሎ ጅግንነት ተጋደልቲ ህዝባዊ ግንባር ክዝንቶ ካብ ህፃንነታ ትሰምዕ ስለ ዝነበረት ኣብ ልባ ገሎ ቦታ ሒዙ እዩ። ኣብ ሜዳ ምስ ከማ ኣዴታት ብምዃን ኣብ ማእተታዊ ንጥፈት ገድሊ እጃማ ኣበርኪታ ትምህርቲ ሙዚቃ ብምውሳድ ክራር መሊኻ ጉጅለ ባህሊ ባና ሓርነት ኣዴታት ንክትምስረት ካብ ዝገበረ ኣዴታት እያ። ምስ ጉጅላ ብምዃን ብርክት ዝበለ ስነ ጥበባዊ ዕዮ ኣፍርያ። ኣብዚ እዋን ከዓ ኣብ መሓዳሪት ምምሕዳር ከባቢ ውና ኣብ ምምሕዳር ንዘዋትራብሉ ኮይና ተገልግላ ኣላ። ኣኽበረት ፍሳሃየ ብ1960 ኣብ ምስጋድ ተወሊዳ ዓብያ። ኣኽበረት ካብታ 7 ውሉዳ ዝፈረየት

0: ስድራ ቤት ፍሳሐ ዘራጼን ኣሕሳስ ልደያ ስድራ ኣኽበረት ከም ኩሉ ኣብ ገጠር ዝነብር ሕብረተሰብ ብሕርሻን ውጓስን ዝናበሩ ሓረስተት ብምንባሮም ኣኽበረት ዓቕማ ዘፍቅዶ ንጥፈት እናገበረት ዓብያ ኣቦ ኣኽበረት ፍሳየ ገና ኣኽበረት ሓደ ዓመት ከይመልአት ስለ ዝዓረፈ ወላዲታ ኣስካሉ ቀሺ ገረዝጌር ክንዲ ኣቦን ኣደን ኮይና እያ ኣዕብያቶም። ኣብ ዓዶም ቤት ምህርቲ ስለ ዝነበረ ከዓ ኣኽበረት ዕድለኛ ኮይና ክሳብ ሻሙናይ ክፍሊ ድሕሪ ምብፃሕ ብሰንኪ መርዓ ትምህርቲ ኣቋረፀቶ። በቲ ዝነበረ ልምድን ወግዕን መሰረት ኣብ 1975 ኣብ መበል 15 ዓመታ ገና ተማሃሪት ንከላ መርዓኣ ብስድራ ተቆፂሩ ተወደአ። ምስ ሃይለ ዘርእዝጊ ዝበሃል ተመሪዓ ድማ ናብ 4 ስመርኣት እያ። ቀሲኖም ሓዳሮም ከይገብሩ እቲ ግዜ ሕሱም እዋን መግዛእቲ ብምንባሩ ቀይ ሽብር እውን ይፍራሕ ስለ ዝነበረ ንቕርብ እዋን ሓዳር ድሕሪ ምግባር ምስ በዓል ቤታን እንዳ ሓሙኣን ናብ ጊንዳዕ ኣምሪሖም።
1: ሕጂ ኣነ ኣብ ጊንዳዕ ክኸይድ ከለኹ ነፍሶ ፆር ይኸይደ ነዚ ዓባይ ጓለይት ንህዝባዊት ማለት እዩ። ነፍሶ ፆር ስለ ዝኾንኩ ጊንዳዕ ከይደ ኣብ ጊንዳዕ ሽዑ እንዳቤሳልሕ ከምዚ ድብለካ እንዳቤሳልሕ ኮፍ ምስ በልና ገዛ ምስ ሃቡና ኣብኣኻ ተኻሪና ማለት እዩ። ሕጂ ኣብ ጊንዳዕ መዓት ስምዒታት እዩ ነይሩ ናይ ሰውራ ካ ስቕሕት ዕምባባ ነይሮም መዓት ሂርሂር ገለመለ በቃ ካላስ ዝኾነ ነገር መዓት እዩ ነይሩ ሽዑኡ። ሕጂ ኣነ ቁርብካ ንዓይ እእሙረይሲ ክስሕበኒ ጀሚሩ ዋላ ብዓዲ ከለኹ እውን ኣሕዋተይ ነይሮዮም ሓፋሽ ይግባት። ሕጂ እሶም እንታይ ግብሩ ነይሮም ይርኦም ነይረ ኣነ ሕጂ ምስቲ ኣሕዋተይ ዝርእየሉ ዝነበርኩ ኩነታት ናይ ጊንዳዕ ካ ተደሪብኒ ሕጂ እወ ምስቲ ዝነበረ ናይ 75 ዘይተኣደነ ሰብ እዩ ኣብ ዓዲ ብኻ ኮይተረሽንና ንዕና ሕጂ ኩሉ ነገር ንዓይ ሕጂ ከም ንእሽተይ ከዓ ስለ ዝነበርኩ ምስቲ ናይ ኣሕዋተይ ዝገብርዎ ስምዒትን ምስቲ ጊንዳዕ ከይደ ዝሪኦ ዝነበርኩ ናይ ህዝባዊ ግንባር ባህልታትን ንዓይ ክስሕበኒ ክኢሉ ማለት እዩ። ሕጂ በዓል ቤተይ እውን ሽዑ ከይዱ ምስ ከደ ሽዑ ኣነ ነፍሶ ፆር ከይነ እንዳ ጀማሂር ከይደ ብኢደወነንካ ሰኢልካ ይትኸኒኻ ፀላኢ ይሕልፈካ ነስመራ ክትመፅእ ወረቐት መንቀሳቀሲ ክህልወካ ኣለዎ ሽዑኡ ወረቐት ክህቡን ኢሉ ኣነ ብታ እንዳ ጀማሂር ከይደ ማለት እዩ። እታ እንዳ ጀማሂር ከይደ ምሳኹም ክኸይድ ደለየለ ከመይ ኢልኩም ከምዚ ኢል ክትገዲ ኢሉ ከምዚ ኢልክስ ከመይ ኢል ክትገዲ ሕጂ ስ ነብሶ ፆር ነይረ ሽዑ ኣብ 17 ዓመተይ ማለት እዩ ሽዑ ድሕሪ 2 ዓመት ሽዑኡ ኖኖ ከምዚ ኢልክስ ክትገዲ ትኽእልኒ ኢኸ ሕጂ ተኽኢልክ ነስመራ ክትምለስ ዝግባእኪ ክትገዲ ዘለክ ገለ ኢሎምኒ መድሓን ወረቐት ክንበኪና ኢሎም ፅሒፎም ወረቐት ሂቦምኒ መፅያ ስመራ ማለት እዩ።
0: ድሕሪ እዚ ኣኽበረት ናብ ዓዳ ምስጋድያ ተመሊሳ ኣብዚ እዋን ከዓ ሕርሳ ስለ ዝኣኸለ ንበኽሪ ጓላ ህዝባዊት ብሰላም ተገላግለት። ጥምቀታ ድሕሪ ምሕላፍ ከዓ ሃማን ቀልባን ምስ ገድሊ ስለ ዝነበረ ንብረታ ሸይጣ ብ1981 ናብ ሜዳ ተበጊሳ። ኣኽበረት ንሜዳ ክትከይድ መደብ ከም ዘለዋ ንወላዲታ ኣስካሉ ኣካፈለታ። እታ 2 ደቃ ንሜዳ ዝሰደደት 2 ደቃ ድማ ዝመትዋ ብዘይ ሰብኣይ ደቃ ዘዕበየት ወላዲት ግን በይነይ ክተርፍ ኢላ ባሃይበላን እንተኾነ ኣኽበረት ሓንሳብን ተንቂዳ ስለ ዘይትምለስ ውሳኔኣ ኣፍለጠታ። ውሳኔ ጓላ ዝኸበዳ ወላዲት ብኽያት ተርጓሓቶ ኣኽበረት እውን ምስ ኣበኸየት። ኣብ መወዳእታ ግን እታ ለዋ ወላዲት ዕረንዳ ጣዕማ ንጓላ ምስ ውላዳ ከተፋኑ ነቐለት። ንህፃን ጓላ ዝኸውን ኣስቤዛ ገዚአን ድማ ክሳብ ፍልፍል ኣብ ፀሓታ ክትምለስን ከላ እውን ምኻል ስኢነን ከም እንደገና ብብኽያት ተፈላለያ። ድሕሪዚ ወላዲታ ኣስካሉ ናብ ገዛኣ ኣኽበረት ከዓ ናብቶም ኣብቲ ኸባቢ ዝነበሩ ጀማሂር ከይዳ። መታን ምስ ከምኣ ዝኣመሰላ ካብ ዝተፈላለየ ቦታታት ኤርትራ ዝመጻ ብእኩብ ናብ ሜዳ ኸዳ ኸዓ ኣኽበረት ን7 ወርሒ ኣብ ክፍሊ ገንዘብ ክትጸንሕ ተገይሩ። ምስቲ ኣከባ ድማ ምስ ብጾታ ብምዃን ናብ ሳሕል ትበጊሰን። ኣብዚ እዋን እታ ኸብዳ ምግባር ዝኣበያ ወላዲታ ከም እንደገና 2 ግዜ ናብዚ ቦታ መጺያ ርያታ እያ።
1: ሕጂ ቀጥታ ምስ ኮድኩ ኣነ ናይ ቆልዓ ሕጂ ተጋደልቲ መራዮን ቆልዓ ድፈቱ ሕጂ ኣነ ዋላ ዲ ቆልዓ ይኹን እምበር ከም ዲ ቆልዓ ኮይነ ይተሰማዕኒ ምክንያቱ ኣዝያ ፅቡቅት እያ ነራ እታ ጓለይ እቲ ሓደ ምጥላ ፍልፍል ከዓ ከምዚ ዛራማ እያ ኣለዎ ጃሕጃሕ ድብል በዓል ድንሽ ከምዚ ገይሮም ኣብኡ ገላብጥዋ ገለመለ ማለሰይ ኣደ ቆልዓ ኹን ካሳይ ትስከፍኒ ኢኻ ፅቡቅ እዩ ነይሩ ተሃሁ ማለት እየ። ካብኡ ግን ንስሕል ወሪዳ ነብስሕል ምስ ወረድኩ ሕጂ ባይኣት እየ ጀልሃንቲ ኣት ኣብ ጀልሃንቲ ሕጂ ከማይ ዳኣ እንተለ ብዙሒ ሰብ ፀኒሕኒዎ ዝሕሰብ ፀኒሕኒ ኣትየኡ ድሓር ኣብ ሓንቲ ቴንዳ ማሕበራዊ ጉዳይ እዮም ዶቕበሉካ ምስ ኣብ ሓንቲ ቴንዳ ከዓኒ ክልተ ሰብ ኢኻ ትቕመጥ ሕጂ ምስ ካልኣይተይ ንዓይ ኣለፈሽ ትበሃል በፂሓትኒ ምስ ኣብ ሓደ ቴንዳ ኮፍ ኢልና ማለት እዩ ሕጂ ብሓደ ቴንዳ ኮፍ ምስ በልና ኣይደንጎኹን ኣነ ማለሲ ታናተይ ዞባስ ንማእቶት ስለ ዝተበገሰት ምስኣ ተበጊሰ ናበይ ከይደ ንቦርሱዳን ከይደ ኣብ ቦርሱዳን ከዓኒ ነዞም ውግኣትና ቦርሱዳን ዝነበሩ ንዕኦም ዝተፈላለየ ነገር ትገብር ክትሓፅብ ዲኻ ሕፅቦ ምግቢ ዲኻ ትገብር ፀብሒ ዲኻ ትገብር ገዛ ዲኻ ትውርውን ንዕኦም ኣዝዩ ደስ እንዳበለና ከዓ ንዕኦም ከዓኒ ምስኦም እንዳሰሓቅካ እንዳተዋዘኻ ስድራኻ የዘክር ዓድኻ የዘክር ኣብኣ ከዓ ብከምዚኣ ከዓኒ ማእቶት ተሳቲፈ ኣብ ቦርሱዳን ማለት እዩ
0: ኣኽበረትን ብፆታን ጎኒ ጎኒ ናይ ማእቶት ኣገልግሎተን ምዝንጋዕ ይገብራ ነይረን እየን ተምሃሮ ካድር ግጥምን ዜማን ይገብሩለን ንሰን ድማ ኣብቲ ናይ ምዝንጋዕ መደብ የቕርቦ ነይረን በዚ ድማ እዛ ጉጅለ ባህሊ ኣብ 1982 ክትምስረት ክኢላ ኣብዚ ኣጋጣሚ ተስፋ ኣለዎን ባህሊ ኣዴታት ክትቀውም ኣለዋ ስለ ዝተባሃለ ኣኽበረት ትርከበን ካብ ቤት ትምህርቲ ካድር ባቆስ 78 ዝኾነ ኣዴታት ናብ ዓራርብ ከይደን ካብ ማእከላይ ሕክምና ቤት ትምህርቲ ሰውራ እንዳስንኩላን ሙፋርን ካልእን ዝነበራ እውን ንተመሳሳሊ ዕላማ ናብ ዓራርብ መፅአን ኣብዚ እዋን ከዓ ባህሊ ቆይማ ኣለይተን ዝነበሩ ጎይቶም ኣለምን ኣፀደ መስፍንን ድማ ግጥሚ ዜማ ድራማ ይሰርሑለን እንዳስንኩላን ድማ መሳርሒ ሙዚቃ ይሃርሙለን ነይሮም ድሕሪ እዚ ነብሰን ክኽል ኣለዎን ስለ ዝተባሃለ ኣኽበረት ትርከበን ከክልተ ዴታት ክራር ኦርጋን ሊድ ጊታር ቤዝ ጊታር ፍሉድ ፊዞርሞኒካ ንኽመሃራ ናብ እንዳስንኩላን ማእከላይ ሕክምና ምሪሐን ክልተ ወርሒ ዝወሰደ ትምህርቲ ድሕሪ ምቕሳም መሳርሒ ሙዚቃ መሊኽን መፅአን ክገብር እየ ዝብል ውሽጣዊ ድልየት ዘለዋ ነፍሲ ኣበይ ተሃሉ ብዘየገድስ ኣብቲ ዘላቶ ቦታን ኩነታትን ኮይና እያ ተፍሪ ግዜን ኩነታትን ኣይጣዓመኒ ኢላ ኣይተመኽንን ንኹሉ ሰብን ተፈጥሮን ዝቐረቦ መሰናኽል ክብድሄ ብምባል ኣብ ቅድመ ግንባር ትግተር ሓቦኒሕን ተቐኒታ ከዓ ኣብ ኩሉ ፀብለሊላ ትወፅእ
1: ሕጂ እንታይ ድዩ ንሕና ካብ ዓድና ክንመፅእ ከለና ሰ ዝኾነ ነገር ክእለት ኣይነበረና ዋላ ከም ደቂ ኣንስትዮ ኸማ ርእየሞ ምስቲ ሕብረተሰብ ሕብረተሰብ ሰይ ክራር ክትሃርም ገለ ክትገብር ሰይ ኣየፍቅደልካኒ ኣብቲ እዋንቲ ግን ህዝባዊ ግንባር ሓያል እዩ ብጣዕሚ ሓያል ስለ ዝነበረ ደቂ ኣንስትዮ ከዓ ማዓረ ደቂ ተባዕትዮ ተሰሪዐ ንኸዳ ስለ ዝነበራ ብዘየፈላላይ ሕጂ ንሕና ከምዚ ድብለካ ካብተፈላለየ መሽ ተኣኪብና ሕጂ ብታ ባህሊ ከለናስ ኣነ እንታይ ዝያዳ የበርክት ተሓንቲ ከንታይ ዝያዳ ኣብኡስ ትረብል ኢኻ ሕጂ እዚኣ ተስፋ ኣለዋ ክትሕዝ ትኽእል እያ እዚኣ ክትገብር ትኽእል እያ ተባሂሉ ካብተን 30 ገለና ዴታት ዳርጋ ክክልተ ክክልተ ከይድና ንሕና ሕጂ ሙዚቃ ክትክእል ኢልካ ወይ ከም ደቂ ኣንስትዮ ሙዚቃ ሒዝካ ሳብ መድረክ ወፂኻ ክትደርፍ ወይ ሙዚቃ ክትሃርም ሲ እንድዒ ሕልሚ እዩ ንዕና ግን ንሕና ብዝተኻእለ መጠን በቲ መንግስትና ውድብና ዝሃበና መምርሒ ከይድና ንዓራርብ ከምዚ ድብለካ ተማሂርና መፅና ባዕልና ነብስና ክኢልና ኣይትመርፅኒኻ ወ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ከዓ ከምዚ ኢሎም እዮም ብውዝዑካ ሽዑኡ ከይድካ እታ ተዋህበትካ ዓይነት መሳርያ ከተፅንዓ ከመይ ገይረ ይኽእላ ኢድካ ኢኻ ሒኹ ትብል ስለዚ ብከምዚ እቲ መደብ ክኢልናዮ ሕጂ ዋላ ሂማን ይኣብሴ ኦርጋን እንድያ ተማሂራ ምሰ ቆልዓ ነራ ተሸግረና ዝገርማካ ምእንታ እንተ ትምህርትና ከይበኩር ከየፅናዕና ከይንብል ኢልና ተቆልዓ ስለ ትርብሸና ኣብዚ ገይራ ተኣስራ ነራ ሂማን ኣብዚ ተኣስራ ገመድ ነዊሕ ገይራ ነታ ጓላ ሽዕታይ ትጎም ፍሑኽ ኢላንዮ በፂሓ ትመፅእ ምክንያቱ ንሕና ኣብ ኣይና ቀኒን ክንብል ንውዕል ምእንታን ክንክእሎ ኢልና ተማሂርና መፂና ከዓኒ ንመጀመርታ እዋን ንህዝብን ሰራዊት ናብ ዓራርብ ኣብታ ቦታና ምርኢታ ርኢና ባዕልና ኣብ ስተጅ ደው ኢልና ቤት ትምህርቲ ሰውራ እትያ ምክንያቱ እንታይ መስለካ እንድሕሪ 7-6 ዓመት ገይሮም ንቤት ትምህርቲ ሰውራ እዮም ትኸዱ ሕጂ ህዝባዊት ጓል እያነ ንቤት ትምህርቲ ሰውራ ከይዳ ማለት እዩ
2: ኦርጋኒስቲ ደራፊ ተዋሳኢት ናይ ጉጅለ ባህሊ ባነሓርነት እ ሕጂ እቲ ናይ ኣኽበረት ካብ 81 ኒኣ ንኽበረ ንፈልጣ ምስ መፀት ማለት እዩ እሳ ሕጂ እቲ ብልሕናታ ነቲ ክራሪስቲ ነይሩ ናናትና ካሃርም ፅቕ ኢላ ምሽ ትሰምዖ ትፀንሕ ልክዕ ተንኢዱ ዝተንቀሳቐሰ እንትሕዝሙ መላሓሳት ውስኸሉ جانب ندهرم كله وحد مقبال قال له تري كاين هم احرمني اساجن ملحسه وسيخه له كدر في جميره كابانا فليلا وطيا
0: اخبرت مسارح موسيقى خرار بنوتا مستمرت اذا نمصراين اغمان كلتان دما نمدرعن بخم بعال حزبو سراويت اساتو غمرى صلام بروزلاتا امعغورتا عدي عدي اغدونيرات نظام السلام نخت هرمن قلل زبلا درفتاتيا تلاميدا ليتن كاترن تريمري منا بلدكا اوجد حاتير اوان مليخه كتصاوت جميرا
1: حجن امنت ز حزبو سراويسي بنوتا تحزنا نيروم شعو حجي ميرميسو لالا سلادولادو سلادور ميرادو ميرميسو لالا سول ميرميمي ميرميسو لالا سلادولادو اجزي انت بونو تاخوينا كن حزباو سراويت اساتو غمارا ايوانا جفالو اميدا اريترا حرانو خوصو انجو كون بحرارا بعلزي

0: ኣብ ፈለማ እዛ ጉጅለ ባህሊ ካብ ዝተፈላለየ ቦታታት ብዝመጻ ኣዴታት ምስ ተመሰረተት ብዘይ ስምያ ትጓዓዝ ዝነበረት ትምህርቲ ወሲደን ነብሰን ክኢለን ሙዚቃ ክትፃወታ መጀመራ ግን እዛ ጉጅለ ብቕልጡፍ ክትዓቢ ኽኣለት ነቲ ፈለማ ርእሰን ክኢለን ኣብ መድረኽ ዝተፃወተኦ ድማ ኣኽበረት ብኸምዚ ትዝክሮ
1: እዚ 83 ሕጂ ኣብቲ ውሽጥና ዝነበረ ህይወት ግን እንታይ ኣይድገምኒ ሕጂ ምክንያቱ ኣዝዩ ፍቕሪ ነርና ኣዝን ሕውነት ነርና በቃ እንታይ ሞ ክብለካ እየ ጉጅለ ባናሓርነት ዋላ ካብ ካልእ ባህልታት ከማንስ ዘፍሊ ኩነታት ዋላ ሓደ ይነበራ እንታይ ሞ ክግለፅ ኣይክእልኒ ሕጂ ናይ ሜዳ ዝነበረሉ ኩነታት ብምንም ተኣምር ኣይግለፅ ስለዚ ኣነ ብጣዕሚ ሓጎስ ተሰሚዕኒ ኩላህና እንዳሰሓቕና ዋላ ኣብቲ ክንሃርም ከለና ምንቅስቃስና ገለ ንትሪኦን ከማንሲ ከምዚ ተልሜደን ኣይንመስልኒ ኢና ከምዚ ነዊሕ ድተፃወትና ነዊሕ ድሃረምናዮ ወይ ነዊሕ ክንሰርሓሉ ድፀናሕና ኢድኮይኑ ድረኣየካ ነይራ ሽዑ ግን ብተኽኣለ መጠን ነቲ ዝሃቡና ትምህርቲ ቀሚስና ኣብ መድረክ ወፂና ደው ኢልና ምርኢትናን ሓፋሽናን ዋላ ተጋደልትናን ክነርእሲ ኣዝዩ ደስ ድብለካ ተሓጉሽና ኸዓ ስለዚ ብከምኡ ተባህሊ እንዳቐፀለት ሕጂ እቲ ኣቃወማ ናይቲ ባህሊ ከዓኒ ኣብ ሰለስተ ተመዲብና ማለት እዩ ሕጂ ኣብ ሰለስተ ቦታ ክንምደብ ከለና መስርዕ ሙዚቃ መስርዕ ተዋስኦ መስርዕ ድምፃውያን ተባሂልና ኣብ ሰለስተ ተመቒልና ሕጂ እታ መስርዕ ተዋስኦ እያ ትኽእል እንተልካያ ኣብ ተዋስኦ ተኣቱ ግጥም እዚ ደርፊያ ትኽእል እንተልካያ ኣብ ደርፊ ተኣቱ ሕጂ ግን ንሕና ግን እንታይ እዩ ዳርጋት ኩሉ ድፈረየ ተዋስኦ ኹን ዋላ ድራማታት ኹን ድርፊ ኹን ኩሉ ነገር ዳርጋ ኩሉ ትኡ ድነበረስ ተላቢስዎ ይንዑ ሕጂ ሓንቲ ደስ ተዋሳኢት ትኸውን ደራፊት ትኸውን ድምፃዊት ከዓ ትኸውን ሙዚቀኛ ከዓ ትኸውን ሕጂ መብዛሕትና ስከም ኢና ነርና
0: ጉጅለ ባህሊ ባናሓርነት 9 ብሄራ ዝሓዘት ስለ ዝነበረት ሰፊሕ ዝርግሒ እዩ ነይርዋ በብመድረኹ ንእዋናዊ ኩነታት ዝገልጥ ስነጥበባዊ ዕዮ እውን ብዙሕ ከተፍርኽ ኢላ ገለ ካብተን በዛ ጉጅለ ዝፍረያ ድራማታት ምስ ንጠቅስ ከዓ ሸዊቶ ከዳዕ ስርናይ እናበላዕኩ ባሻይ ተኽላይ ደርፍታት ድማ ኣዴታት ኤርትራ ሓበን ናይ ውላዳ ከበሳ ቀይሕ ባሕሪ ንቃለስ ንቃለስ ካድረይ ኣስመራ ናቕፋ ዕርዲ ወደይ ወላ ዓያባና ኣፍርያያ ነዚ ትሕዝቶ ሒዘን ድማ ካብ እናብንናኸዳ የዘናግዓን ይጉስጉሳን ነይረን
1: ስለዚ ዓተተብ

0: ሽሙ ብዓራርኩም ቆዋ ቦታ ናይ ነበረ ብናቕፋ ፀኒሕካ ካዓ ትመፅእ ብካልእ ፀኒሕካ ትመፅእ ከምዋላ ከምዚ ናይ ባህሊ ጥራይ ዘይኮነ ከማ ንቲ ጉጅለ ካልእ ነጥፈታት ነይርዎ እዩ ምክንያቱ እንታይ ነይርዎ መሲልካ ሕጂ ንኣብነት መካይኒ መፃብቶም እዩ ዝራገፋ መሻርፍ ንራግፍ ክምስ ሰብና ዕንጨይቲ ንወፍር ዕንጨይቲ ሕጂ ማኪና ንእዝዝ ነታ ጉጅለ ትኸውን ሓንቲ ማርቸድስ ህቡና በረኻ ከድና ነታ መኪና ካብ ኣነ ደይበለ ኣፃድፍ በረኻ ከድና እንዳንከራርና ነቲ ዕንጨይቲ ንመሬት ኣብ መሬት ከዓ ድእክባ ገሊአን ንሕና ነፅድፍ ዳገበርና ማኪናና ፅዒና ከማን ብቦታና ንመፅእ ንዓና ድኸውን ንምግብና ማለት እዩ ስለዚ እቲ ጉጅለሲ ባህሊ ጥራይ ኣይኮነን ነይሩ ንጥፈታቱ ኣብ ርእሲኡ እውን 85 ጉቡእ ተዕሊም ወሲድና ኢና ንሕና ምክንያቱ ንሕና ደይናእትዎ ቦታ ስለ ዘይነበረ 6 ወርሒ ተዓሊምና ብዓራር በዓል ወዲ ተክላይ እዚ መንሽሙ እዚ ማሕበራዊ ጉዳይ ወዲ ረኣያ ዓሊሞምና 6 ወርሒ ጉቡእ ተዕሊም ወሲድና ምስ ወዳእና ሽዑ ዑደት ክንከይድ ከለና ብረት ናፍሳ ንደቑና ሒዝና ኢና ንኸይድ ነርና ምክንያቱ ኣብቲ ኣፋፊ ቦታ ንኣቱ ስለ ዝነበርና ስለዚ ኣብ ሓደ ጥራይ ኣይኮነን ቆይሞ ኮፍ ኢሉ ድበልዕ ድሰቲ ነይሩ ጉጅል ለባ ንሓርነት ኣብ ኩሉ ድዋሳእ ነይሩ ማለት እዩ ምሳኺ ኤሪትራ ናይ ህወት ምህርቲ ሰወይተይ ዘለላ
1: ናይ ረሃዋ ኣብደገ ሓፍረይቲ ተቕላላ እዛ ጉጅለ ዝተፈላለየ ንጥፈታት እናገበረት ክሳብ ናፅነት ብከምዚ ዓይነት ኣገባብ ተጓዒዛ ኣኽበረት ከዓ ሓንቲ ኣባል ናይዚ ጉጅለ ነይራ
0: እዎ ስጋዕ 91 ቀፂልና ሕጂ 91 ከማን ባፅዕ ተሃርመተሉ ዝገርመካ ንባፅዕ ከድና ነር እታ ጉጅለ ሲ ገለ ከተማ ንድሕር ሓራ ወፅያ ናብኣያ ትብገስ ኣብ ባህልስ ነረና ኣንስቲ ስዋኣት ሕጂ ዘና ኣንስቲ ስዋኣት እዚኣተን ሲ ሰብኣይካ ተሰዊኡስ ንምርኢት ኣይትኸይኒኻ በዚ ሎሚ ምኸድና ኣይምኸድና ሽዑ ግን ኣዝዩ እቲ ደረጃ ንቕሓትና ኣዝዩ ዓብ ስለ ዝነበረ መስዋእቲ ሰብእተን ሰሚዐን ንባህሊ ኸዳ ደቀን ቀቢረን ሽዑን ቀቢረን ደቀን ምርኢት ተርእያ ኣብ ስተይ ተተኺለን ስለዚ ሲ ኣብ መደበር ሰሎምና ዝግበር ነበረ ታሪክ ሲ ፍሉ እዩ ኣነ ኸማን ክዝንተወሉን ክስነደሉን ክዝከርን ከማን ይደልዩኣነ ምክንያቱስ ካብዚ ናተይ ንላዕሊ ሓሳባት ደለዎን ወይ ደለዎን ክህልዉ ስለ ዝኽእሉ እቲ መደበር ሲ ክስመ ክም ደለዎ እየ ድብል ስለዚ እቲ ጉጅለ ባህልስ ኣብ ኩሉ ንጥፈታስ ኣይተርፍን እዩ ነይሩ
1: ናፅነት ኤርትራ ምስ ኮነ እታ ናብ ሜዳ መሳሒዛታ ዝኸደት ህዝባዊት ጓል 15 ዓመት ኣቢላ ነስመርኣትያ ኣኽበረት ከዓ ምስ ጉጅለባን ሓርነት ብምዃን ናብ ዓሰብን ኣዲስ ኣበባን ብምኻድ ን6 ወርሒ ምርኢት ኣቕሪበን ድሕሪ እዚ ኣብ ትሕቲ ፅላል ሃማድኤ ኣብ ኣብርሃባታ ተጠርኒፈን ንጥፈታተን ንቕርብ እዋን ቀፂለን ነይረን እንተኾነ ብሰንኪ ዝተፈላለየ ምኽንያት ግን ኣይቀፀላን ናብ ውላድን ሓዳርን ኣምሪሐን
0: ብድሕሪኡ ከዓኒ ኣይቀሰናን ከዓ ወያነ ምስ ጀመረ ከዓ ድሕሪ 4 ዓመት ከዓ ዋ እንትን እንታይ ንገብር ኣለና ንሕናስ ዋ እዚ ደቅና ድወለድናዮም ከቲቶም ስንምንታይ ኢልና ከማን በዓልና ተወዳዲብና ተኣኪብና ከማን ዳርጋ ተለቓቕሕና መሳርያ ሰሪሕና ገዚእና ተባህሊ ከማን ኣቑምና እያ ስለዚ ኣላ ስጋብ ሕጂ ብሂወት ማለት እዩ ተባህሊ ኣይጠፍአትን እንተብሓይልና እንተብሓይሊ ኣምላኽ እንተ በቲ መንግስትና ዝገብረልና ድጋፍ ስጋብ ሕጂ ላታ ጉጅለ ማለት እዩ ዋላ እቲ ናትካ ድልየት ናትካ ስምዒታት ክትገድፎ ይትኽእልኒኻ ኣነ ሕጂስ ባህልስ ክገ

0: ክፍልክእልኒ እየ። ምክንያቱስ ትወነይ ኣሎ ኩሉ ግዜ ኣሎ። ስለዚ እታ ጉጅለውን ስጋብ ሕጂ ኣላ ማለት እዩ። ኣብኡ ግን ገለገለ ጎዲለና ናየን መሳኪን ሓያለ ጎዲለናና ዳርጋ 10 ኮና ብዝሕና 36 እዩ ነይሩ። ስለዚ ተን ብፀትና እውን ክዝክርና እየን ክንሓልፋ ይንደልን። እተን ደለና ግን ስጋብ ሕጂ ተዋሂድና ከማን ንሰራሕ ኣለና። እዚ ሕጂ በዓል ቸሪና ካ መሊእና እየ ዘለና ንስኡን ሓደ 10 ገለ ደርፍታት መሊእና ኣለና ሓደሽቲ። ስለዚ እታ ጉጅለስ ብሂወት ስላ ማለት እያ።
1: ድሕሪ ዝኣኽበረት ኣብ ሜዳ ምስው ዮሃንስ ካሕሳይ ተዛሚዳ ድሕሪ ብኽሪ ጓል ህዝባዊት ጓል 6 ወርሒ ኮይና ነስመራ ዝኣተወትሉላ ሄኖክ፣ ቤሉል፣ ሱዚ፣ ሮዳስ፣ ያፌት ዝበሃሉ ቆልዑ ወሲኻ እያ። ኣብዚ እዋን ከዓ ኣብ ማሕዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዞባ ትራቨሎ ብምዃን ን8 ዓመት ኣብ ምዕያይ ትርከብ።

ብቋንቋ፣ ልምዲ፣ ታሪኽ ሕብረተሰብ ተፈላለዩ ካብ ኣህጉር ናብ ሃገር ዝተመቓቐለ ህዝቢ ዓለም ብሓደ ቕኒት ኣስሚሩ ክሰማማዕ ዝኽእል ኣካል ናይ ጥበብ ዝኾነ ኣዝዩ ረቂቕ ኣምር ኣብ መላእ ዓለም ብዙሓት ሰዓብቲ ሞያውያንን ዝርከብዎ ሓደ ካብቲ ዓበይቲ ጨናፍር ስነ ጥበብ ዝኾነ ሙዚቃ እዩ። ነፍሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ ያታው ፀወታታት፣ ቅድታት፣ ቅኒታትን ረምታን እኳ እንተሃለዎ ብዓለም ደረጃ ተማእኪሉ እውን ዓለምለኻውያን ማለት ኣብ መላእ ዓለም ተጠቃምነት ዘለዎ ፍሉጣት መሳርሒ ሙዚቃ ኩሉ ህዝቢ ዓለም ዘስተማቕሮን ዝኽተሎን ቅድታት ዝጥቀመሉ ሕግታት እውን ኣሎ። ስለዚ ድማ እዩ ሙዚቃ ኣድማሳዊ ቋንቋ ዝብ

0: ይበሃል። ኦርኬስትራ እውን ሓደ ካብቲ ኣብ ዓለም ሙሉእ ዝግበር ዓይነታት ፀወታ ሙዚቃ ኮይኑ ዝተፈላለያ መሳርሒታት ብዓብ ቁፅሪ ብምውሃድ ዝቐርብ ስራሕ እዩ። ኦርኬስትራ ኣብ 15 ክፍለ ዘመን ዝጀመረ ንጥፈት እኳ እንተኾነ ብዝበለፀ መልክዑ ፀፊፉ ዝቐረበሉን ነዚ ሕጂ ዘለዎ ኣቃውማ ዝሓዘሉን ግን ኣብ 17 ክፍለ ዘመን እዩ።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቦ ከሎ ኦርኬስትራ ኢና ክንፅውዖ ንኽእል።

0: ዝተፈላለዩ ዓይነታት ምርኢት ኦርኬስትራ ኣለዉ። እዞም ዓይነታት ኣብ ብዝሒ መሳርሒታት ሙዚቃ ዝሳተፉ ሙዚቀኛታት ብቐንዱ ድማ ኣብቲ ዓይነት ዝፅወት ዘሎ ቅዲ ሙዚቃ ተመርኪሶም ዝፈላለዩ እዮም።
1: ኦርኬስትራ ዝተፈላለዩ ዓይነት ቅዲ ወይ ኣቀራርባ ክቐርብ ክእል እዩ። ዓብዪ ሰፊሕ ኦርኬስትራ ሲምፎኒ፣ ናይ ሲምፎኒ ኦርኬስትራ ንብሎ ኣሎ ክሳብ 150-120 ሰባት ዝጥርንፍ ካብኡ ውሕድ ዝበለ ኣብ ፍሉይ ከባቢ ዝግበር ቻምበር ኦርኬስትራ ዝበሃል ኣለዉ። 40-30 ክኸውን ይኽእል። ብሓፈሹ ከዓ ኣብ ልቢ ሰብ ዘሎ ደርፍታት ብናይ ኦርኬስትራ ኣቀራርባ ጌርካ ከዓ ተቕርቦ ኢኻ። እቲ ቁፅሪ ዳርጋ ካብ 20 ክሳብ 100 ይብል ክበዝሐ ይኽእል። ቁርብካ ክንክ ክኽእል ብከምዚ ክንገፆ ንኽእል። እቲ ፍሉጥ ዓበይቲ ስራሓት ዝግበረሉ እዚ ናይ ሲምፎኒ ኦርኬስትራ ንብሎ ኣብ ዓለም ህቡብ እዩ። ኣብ ዝተፈላለየ ከተማታት ናይ ሲምፎኒ ኦርኬስትራ ወይ ፊልሃርሞኒስት ሲምፎኒ ኦርኬስትራ ዝበሃል ዝውትር ኣሉ። ኣብዘን ዓበይቲ ከተማታት ከም በዓል ኒውዮርክ፣ ፓሪስ፣ ለንደን፣ ሲድኒ እዚኦም ቀፃሊ ዓመት ሙሉእ ኣብ ውሽጢ ዓመት ክሳብ 200 ኮንሰርትታት ዘካይድሉ ግን
0: ከምቲ ኣብ መእተው ዝተባህለ ብኦርኬስትራ ዝቐርብ ሙዚቃዊ ስራሓት ካብ 20 ክሳብ 150 ዝበፅሑ ሙዚቀኛታት ብምስታፍ መሳርሒ ሙዚቃ ከከም ኣገዳስነቱ ኣብ ዝተደለየሉ ክፋላት ይኣቱ። መሳርሒ ሙዚቃታት በብደረጅኡ ማለት ኣቦቱ ንኽኣቱ ብጉጅለ ተመቓቂሉ ተደልዩ ዘሎ ጣዕሚ ዜማ ብውህደት ይፍጠር። ኣብ ኦርኬስትራ ዝቐርብ መሳርሒ ሙዚቃታት ካብቲ ልሙድ ማለት ደርፊ ንምስራሕ ዝጥቀምሉ መሳርሒ ሙዚቃታት ብቁፅርን ብዓይነትን ዝዓብዩ
1: ግሩፕ ወይ ከዓ ብፋሚሊ ክንገልፆ ንኽእል ኢና። ስትሪንግ ፋሚሊ ዝበሃል ኣሎ። ንቫዮሊን፣ ቫዮላ፣ ሸሎ፣ ደብል ቤዝ ዝሓዘ ንባዕለን እተን ቫዮሊን ኣብ ቀዳማይን ካልኣይን ዘፃወታ ማለት እዩ። ፈርስት ፓርት ኤን ሰከንድ ፓርት 8 ክኾና ክእላ 12 ክኾና ክእላ ናተን ተራ ከዓ ኣለዎን። ቫዮላ ከምኡ እዚአን ናይ ሸሎ ደብል ቤዝ እዚ ምስ ስትሪንግ ዝወሃሃድ እዩ። ድሕራይ ብራስ ንብሎም ኣለዉ። እዚ ከዓ ሓደ ፋሚሊ እዩ። ከም በዓል ትራምፔት፣ ትሮምቦን፣ ቱባ፣ ፍሬንች ሆርን እዚ ከዓ በብቁፅሩ ነናቶም ስራሕ ኣለዎ። ብራስ ፋሚሊ ክንብሎ ንኽእል። ካልኦት ከም ውድ ዊንድ ኢንስትሩመንትስ ዝበሃላ ከዓ ኣለዋ። ከም በዓል ክላርነት፣ ፍሎት፣ ባሶን ከምኡ ዝኣመሰለ ንፔርካሽን ከዓ ምስ ድራም፣ ዛይሎፎን ካልእ ካልእ ምስ ከበሮታት ዓጠቐ ከዓ ሓደ ግሩፕ ኣለና። ሕጂ ነዚ ብምሉኡ ኣጣሚሩ እዩ ክስታይ ዝገብር ኦርኬስትራ። ሕጂ እዚ ዓብዪ ከም ዝበልኩ ከ ካብ 80 ክኸውን 90 ክኸውን ይኽእል፣ 100 ልዕሊ 100 እውን ክኸውን ይኽእል። ካብኡ ከዓ ውሕድ ዝበሉ ንውሕድ ፋሚሊ ብስትሪንግስ ጥራሕ ዝቆመ ክህሉ ይኽእል ወይ ገለ ዊንድ ኢንስትሩመንትስ ዝሓወሰ ኣብ ፍሉይ ቦታ ንፅብብ ዝበለ ቦታ ዝካየደሉ ዝቅድውን ፍሉይ ዝበለ ካልእ ኣገባብ ኣቀራርባ እዩ። ካልእ ከዓ ፖፕ ዓይነት ኣብቲ በዓል ሲምፎኒ ብዙሕ ዝውትሩ ዘይኮነ ከም በዓል ጊታር

ሳክሶፎን፣ ኪቦርድ፣ ፒያኖ ኣለ ካብቲ ዝዓብዪ ሲምፎኒ ፒያኖ እውን ተኣተውያ። እዞም ምስ ኤሌክትሪክ ዝተዋሃደ ወይ ብኤሌክትሪክ ገይሮም ዝሰርሑ ጠሚሩ ዋላ ካልእ ናይቲ ዓዲ ያታውያን መሳርሕታት ሓዊሱ ሓዊስካ እውን ዝቐርብ ከምዚ ንሕና ንገብሩ ዓይነት ከዓ ኣሎ እንጂ ዝተፈላለየ ዓይነት ኣቀራርባ ኣብ ዝተፈላለየ ዓይነት ቅዲ ዝተመርኪስካ ክተቕሙ ትኽእል ማለት እዩ።

0: መልክዕ ናይ ሙዚቃ ጽሑፍ ወይ ድማ ኖታ የቕርቦም። ስሩሑ ድማ መሳርሒ ሙዚቃታት ብልክዕ ፈሊጡ እቶም ኣገደስቲ ብሎካት ምውሃድ ሙዚቃ ማለት ዜማ፣ ስኒት ወይ ሃርሞኒ፣ ህርመት፣ ኣቃውማ፣ ቅርፂ፣ ኮራስ፣ ጥቕሲ ወዘተን ካልእን ብዝግባእ ፈሊጡ ይሰርሕ።
1: ሕጂ እቲ ምውሃድ ተራ ናይቶም መሳርሕታት ምስቲ ፍሉይ ቅርፆም ስራሓቶም ብሓፂን ዝተሰርሑ ክኾኑ ይኽእሉ፣ ብዕንጨይቲ ዝተሰርሑ ክኾኑ ይኽእሉ፣ ብስትሪንግ ዘለዎም ክኾኑ ይኽእሉ፣ ተነፋሕቲ ክኾኑ ይኽእሉ። እዚኦም ነናቶም ሕብሪ ነናቶም ባህሪ ዘለዎም እዮም። ነዚኦም ኣዋሃሂድካ ኢኻ ትገብር። ኩሉ ግዜ ግን ሓደ ዝጠምረካ ነገር ኣሎ። ንሕና ከም ኮርድ ፕሮግሬሽን ወይ ካልእ ካልእ ንብል፣ ኣብዚ ተመኪስካ ጠማሪ ነቲ ሃርሞኒ ነቲ ሕብሪ ክጥምረልካ ዝኽእል ሓደ ኮርድ ፕሮግሬሽን ተኸታታሊ ኮርድ ግን ዝሰማማዕ ነታ ሜሎዲ ከዓ ሓቂፉ ዝሕዝ ብምግባር ነቶም መሳርሕታት ከከምቲ ናቶም ፍሪኩንሲ እቲ ታሕቲ ረጉድ ፍሪኩንሲ ዝሕዙ ኣለዉ፣ ማእከላይ ፍሪኩንሲ ዝሕዙ ኣለዉ፣ ላዕለዋይ ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ። ነቲ ሜሎዲ ጥራሕ ሒዞም ዝኸዱ ኣለዉ ንዕኡ ከዓ መህብተሚ ሕብሪ ዝውስኹ፣ ሃርሞኒ ዝውስኹ፣ ዕምቀት ዝውስኹ ከዓ መሳርሕታት ኣለዉ። ነቲ ግዜ ዓቂቦም ሬትም ዓቂቦም ዝኸዱ ከወረታት ከዓ ኣለዉ። ሙዚቃ ፅብ ክትፈለጥ ክትክእል ኣለካ፣ ቴዎሪ ናይ ሙዚቃ ክትፈለጥ ክትክእል ኣለካ፣ ናይ መሳርሕታት ሙዚቃ ኣትሊስት ሓንቲ ክልተ ትፃወት ክትከውን ክትክእል ኣለካ። ካብኡን ላዕሊ ትፃወት ንሕር ኮንካ ባህሪ ናይቲ መሳርሕታት ንምፍላጥ ማለት እዩ። ብንባብ መብዛሕትኡ ብኣንቢብካ ስለ ዝፅወትካ ንዕኡ ብፅቡቅ ጌርካ ክትፈልጥ ኣለካ። ልዕሊ ኩሉ ግን ነታ ደርፊ ወይ ነታ ስራሕ ኣብ ኩሉ ነገራ ማለት እዩ፣ ኣብ ኣቃውማኣ፣ ኣብ ጠባይ ናይታ ደርፊ ወይ መንፈስ ወይ ዕማም ናይታ ደርፊ ከመይ ይመስል ልዕሊ ኩሎም ስኻ ኢካ ትፈልጥ እንጂ እቲ ኣዋሃዲ ነዚ ብግምት ምእታው ተራ ናይ ነብሲ ወከፍ መሳርሕታት ከዓ ፅቡቅ ገይሩ ክፈልጦ ክኽእል ኣለዎ። ኣብ ምንታይ እንታይ ተኣቱ እንታይ ኣበርክቶ ኣለዋ ኣብቲ ብምሉእ እቲ ናይቲ ቅርፂ ናይቲ ሜሎዲ ማለት እዩ፣ ቅርፂ ናይቲ ደርፊ ወይ ናይቲ ድርሰት ማለት እዩ። ነዚ ብዝግባእ ክፈልጦ ክኽእል ኣለዎ። ከጉብእን ከዓ ተተርአን ከዓ ከምዝፃወታ ሽዑኡ ሓፈ ሽዑ ከዓ ተወሃሂዱ ከዓ ሓደ ምኡስ ዝተማዓራረየ ዝተሰርዐ ሙዚቃ ኣብ እዝኒ ሰብ ከም ዝበፅሕ ክገብር ክኽእል ኣለዎ።
0: ኣብ ኦርኬስትራ ዝቐርቡ ሙዚቀኛታት እውን ነቲ ብኣወሃሃደ ዝተዋህቦም ስራሕ ብፅሑፍ እናንበቡ ምስ ከምኡ ሙዚቀኛታት ብምስና ይሰርሑ።
1: እታ ፒስ እታ ደርፊ ብኖትስ እያ ትፅሓፍ፣ ብኖታ ትፅሓፍ። ናይ ነብሲ ወከፍ መሳርሒ ሙዚቃ ተራ ከዓ ብሽት በዚ ብኤፎር ተፃሒፉ፣ ናይ ሙዚቃ ኖቴሽን ተፃሒፉ ይወሃቦ። ብኣ መሰረት ከዓ ኣብ ዝግባእ ቦታ ኣብዝተፃሓፈሉ ክስታይ በቲ ዝተፃሓፈሉ ገባብ ይፃወት ማለት እዩ። እጂ እቶም ሓደ ካብቲ ቀንዲ ከምዚ ዓይነት ብዝሒ ዘለዎም ሙዚቀኛታት ክትቅርብ ከለካ ኣፍልጦ ናይ ሙዚቃ ዘለዎም ከንብቡ ዝኽእሉ ቴዎሪ ናይ ሙዚቃ ዝፈልጡ በታ መሳርሒኦም ከንብቡ ዝኽእሉ ምስ ጉጅለ ኮይኖም ክፃወቱ ዝኽእሉ ገለ ተመክሮ ዘሎ ክኾኑ ክኽእሉ ኣለዎ። ሕጂ እንታይ እቲ ዝጠምሮም እቲ ንባብ ማለት እዩ፣ እቲ ኖቴሽን ኣብ ምንታይ ቦታ ኣብ ምንታይ ባርድ ብባርስ ብገለ ኢና ንሕና ንሰርዖ። ኣብኡ ናይ ነብሲ ወከፍ ሰብ ወ ናይ ነብሲ ወከፍ ኢንስትሩመንት እንታይ ክትገብር ኣለዋ ብኣ ተኸቲሎም እንዳንበቡ ይኸዱ ማለት እዩ። ሕጂ እቶም ኣብኡ ዝፃወቱ ብዙሕ ነገር ከማልኡ ኣለዎም። ሓደ ምልከት ናይታ መሳርሒ ሙዚቃ ዕሙቕ ዝበለ ምልከት ክህልዎም ክኽእል ኣለዎ። ናይ ክልስ ሓሳብ ናይ ሙዚቃ ኣፍልጦ ክህልዎም ኣለዎ። ተመክሮ ብጉጅለ ኮንካ ናይ ምፅዋት ተመክሮ ክህልዎም ኣለዎ። ንነዊሕ ሰዓታት እዮም ካብ ዝብሉ ዓቕሊ ክህልዎም ኣለዎ። ኩሉ ነገር ማለት እዩ ተዋሂድካ ኢካ ትገብሮ፣ ተዋሂድካ ኢካ ሓደ ምኡስ ስሩዕ ሙዚቃ ናብ ህዝቢ ናብ እዝኒ ህዝቢ ተቕርቦ እንጂ ነዚ ኩሉ ዘማልኡ ክኾኑ ተመራፂ እዩ።

0: ኣብ ኦርኬስትራ ዝፃወት ሙዚቀኛ ዘማልኦም ወይ ድማ ክፈልጦም ዘለዩ ሃገራት ዓብ ኣቓልቦ ተዋሂቦ ዝቐርብ ሙዚቃዊ ስራሕት እዩ። ብዙሓት ኣፍቀርቲ ድማ ኣለውዎም። ካብቲ ካልእ ዓይነት ኣቀራርባ ሙዚቃ ድማ ብኩሉ ነገሩ ፍልይ ዝበለ ስለ ዝኾነ ዝቐርቡ ምርኢታት እውን ብዋጋ ክብር ዝበሉን ንንውሕ ዝበለ ግዜ ዝሓቱን እዮም። ኣብ ሃገርና እውን እዚ ናይ ኦርኬስትራ ናይ ምርኢት መደባት ተጀሚሩ ክስርሓሉ ፀኒሕሎ።
1: በዓል ናፅነትና ኣብ ስታድዮም ዝቐርብዎን ብከምኡ ዓይነት ከነቐርብ ጀሚርና ማለት እዩ። ኣብዚ ሕጂ ክልቲኡ ሓደና ፍሲና ኢና ንገብር። ዘመናውያን መሳርሕታት ሙዚቃ ኣለዋና፣ ናይ ዓድና ያታውያን መሳርሕታት ሙዚቃ ኣለዋና። ነዚ ዝሓቆፈ ዓይነት ናይ ኦርኬስትራ ክሳያና ንዎ። ኩሉ ግዜ ኦርኬስትራ ብህያዊ ዝቐርብ ብህያዊ ኣጋፍ ኮንሰርት ንብሎ ከም ቅቡል ኣብ ኩሉ ዓለም ተቀቢሉ ከም ቃል ማለት እዩ ኮንሰርት ኢና። እዚ ኮንሰርት እዚ ከዓ ህያው ናይ ሙዚቃ ኣቀራርባ ማለት እዩ። ብላይፍ እዩ ዝሓልፍ። ኦርኬስትራ ብላይፍ እዩ ዝሓልፍ። ዋላብቲ መጀመርያ ምናባሻ ይጠቀስናዮ ንኸውን ህያው ይቀርብ። ብዙሓት ሃገራት ብናይ ኦርኬስትራ ኣገባብ ነቲ ናቶም ደርፊ ናት ናካ ትራዲሽን ነቲ ዓዲዓድካ ዘሎ ኣብ ልቢ ሰብ ዘሎ ደርፍታት ናትካ ብናይ ኦርኬስትራ ኣቀራርባ ጌርካ ክተቕርቦ ከዓ ተኻኢሉ ማለት እዩ። ሓደ ካብኡ እዝናና ናይ ሜይ 24 ንበረ ናይ

0: ኣብ ኦርኬስትራ ዝግበር ምርኢታት ኣብ ቅድሚቶም ዝተፈላለዩ መሳርሒ ሙዚቃታት ዝዓጠቑ ሙዚቀኛታት ቆይሙ ብየእዳዉ ምልክት ናይ ገጹ ምውዝዋዝ ኣካላቱ ኮታስ ምስቲ ሙዚቃ ዝኸይድ ዝተፈላለዩ ምንቅስቓሳት ቀንዲ ድማ ምውዝዋዝ የእዳው ምስ ዝፅወት ቅልጣፈ ድምፂ ብዝኸይድ ኣገባብ ዝመርሕ ሰብ ኣሎ። እዚ ሰብ እዚ ኮንዳክተር ይበሃል።
1: እዋ ሕጂ ኣብ ቅድሚ መብዛሕትኡ ኦርኬስትራ ብሕልፊቲ ዓበይቲ ኦርኬስትራታት ብዘይ ናይ ኮንዳክተር እዩ ዝበሃል ክልሙ ደጋ ፀዓ ብዘይ ናይ ኮንዳክተር ህልውና ኣይከይድን እዩ። ክንደኦም ዝኣክል ሰብ ኣብ ሓደ ጠሜርካ ነቲ ሙዚቃ ዝመርሕ ነቲ ሪትም ዝሕሉ ይኸውን ዘለዎ ወኢሉ ይኸውን ዘለዎ ዓውዲ ክብል ዘለዎ ክትሕዲ ዘለዎ ናይ መንተራእይ ሕጂ ናይ መንተራእይ ዳሕራይ ኩሉ ዝሕብር ብምልኦም ቶም ሚእቲ ዝኾኑ ሙዚቀኛታት ዓይኖም ናዊ እዮም። ንሱ ከዓ ነቲ ድርሰት ብዝድላእ ኣገባብ በቲ ክትኮኖ ዘለዎ ኣገባብ በቲ መልእኽቲ እቲ ደራሳይ ዝተገበሩ ደራሳይ ክኸውን ይኽእል እቲ ኮንዳክተር መብዛሕትኡ ግዜ ግን ኣብ ብሕልፍቲ ናይ ቀደም ደረስቲ ይኮኖም ነቲ ዝተደርሰሎም ነዊሕ ዓመታት ዝፀንሐ ስራሓት ናይ ኦርኬስትራ እዮም በቲ ኣዋ ማለት በቲ ዝግባእ ሰሪዖም የቕርብዎ ማለት እዩ። ሕጂ እቲ ኮንዳክተር ንብሎ ደራሳይ ክኸውን ይኽእል እዩ ከይከውን ከማ ንኽእል እዩ ብዘይ ብኡ ብሕልፊ ብሕልፊ እዚ ዓበይቲ ኦርኬስትራ ብዘይ ብኡ ክግበር ዳርጋ ይከኣለን እዩ። ዓሚቕ ኣፍልጦ ክህልዎ ኣለዎ ብልቦ ነቲ ኣድርሰት ፅቡቢሩ ክፈልጦ ክእል ኣለዎ። ነብ ዝወከፍ ሙዚቀኛ መብዛሕትኡ ናቱ ተራ እዩ ዘይ ዝግበር ኦቨርኦል ከዓ ጀነራል ኣፍልጦ ክህልዎ እሱ ግን ንነብ ዝወከፍ ኣካይዳን ጣዕምን መንፈስን ናይታ ስራሕ ክርኢ ኣለዎ። ካብታ መጀመርያ ምብጋስ በዓሉ የበግሶም በዓሉ የበግሶም ነቲ ኣካይዳ ናይቲ ህርመት ናይታ ደርፊ በዓሉ ዝዕቁባ

0: ውዒቲ ኩላ ዘሕላ ይክእልኒ ክስሕልቲ ኩላ ክዕያ ይክእልኒ ንዑ እዮም ዝኽተሉ ተርኦም የዘኻኽሮም ዓብ ክብሉ ቀስ ክብሉ ዋላ ብመንጎ እውን ደው ከብሎም ክእል እዩ ዋላ ፅሑፍ ከለዎም ማለት እዩ ደው ክብሉ ክብሎም ክእል እዩ ሕጂ ሲ ከም ዓይኒ ከም ቀንዲ ብሌን ኮይኑ እዩ እሱ ነተይ ስራሕ ዘወሃዶ ዘኺዶ ማለት እዩ መራድኡ እዋ ሳይን ላንጅ ናብኡ ገፁ ዝኸደ እዩ
1: ብዓለም ደረጃ ዝፍለጡ ዝዝውተሩን ዝተፈላለዩ ቅድታት ኣፀዋውታ ሙዚቃ ኣለዉ እዞም ቅድታት ዋላ እኳ ኣቀራርቦኦም ዝተፈላለዩ ይኹን ዕላሞኦም ግን ጣዕሚ ዜማ ንምፍጣር እዩ እዞም ቅድታት ነናቶም ታሪክ ኣብ ማፃፃ ትርጉምን ፅባቐን ዘለዎም እዮም ኦርኬስትራ እውን ከምኡ
0: ካብቲ ካልእ ናይ ጉጅለ ባንድ ንብሎ ካልእ ጉጅለ ባህሊ ኣባና ኣሎ ልሙድ ማለት እዩ ካልቸራል ግሩፕ ንብሎ ካብኡ ዝፈልዮ እንታይ እዩ መብዛሕትኡ እቲ ናይ ኦርኬስትራ ስራሕ ብጥሙር ዝካየድ ስፍሕ ዝበለ እዩ ትርጉም ኣለዎ ጥምረት ናይቲ ዓዲ ሓደ ናይቲ ዓዲ ልቢ ናይቲ ዓዲ ዝገልፅ እዩ ቀሊል ኣይኮነ ሕጂ ብባንድ ደረጃ 4-5 ኮንካ ክትገብሮን ብኦርኬስትራ ደረጃ ሞኸ ኣብ ዓበይቲ ፅምብላት ኣብ ዓበይቲ ቬኑ ምርኣይ ቦታታት ከምኡ ገይሩ ክቀርብ ከሎ ናይቲ ሃገር ምስሊ እዩ ናይቲ ሃገር ሓድነት ዝገለፅ እዩ ናይቲ ሃገር በፂሓቶ ዘላ ኣገባብ ናይ ሙዚቃ ቁርብ ዝሕብር እዩ እንጂ ብብዙሕ ነገር ክትፈልዮ ትኽእል ኢካት ካብዚ ናይ ኣሹንኣሹ ናይ ጉጅለ እዋ ሰፊሕ እዩ ከቢድ እዩ ርዝነት ኣለዎ ዕንቆት ኣለዎ ንዝፈልጡ ከዓ ንዝፈልጦ ልዕሊ ኩሉ ዝለመደ ከዓ በጋባብ ክርድኦ ክእል እዩ ዋላ ርኢ ከተበሎ ከሉ ከዓ ኩናት ምስሊ ኣለዎ ካብ ሓሙሽተ መሳርሕታት ዝሓዙ ሙዚቀኛታት ስፍሓቶም ርኢኻ ዝተፈላለዩ ዓይነት መሳርሕታት ብሓንሳእ ተጠሚረን ክፃወታ ከለዋ ውህደት ፈጢረን ምኡዝ ዝኾነ ሙዚቃ ክቅርባ ከለዋ ናቱ መልእኽቲ ኣለዎ
1: ኣብ መወዳእታ ከምቲ ዝተባሃለ ኣብ ሃገርና እውን እዚ ናይ ኦርኬስትራ ምርኢታት ኣብ ዝሓለፈ ቀረባ ዓመታት ተጀሚሩስ ኣተባባዕ ዝኾነ ተቐባልነት እውን ረኺቡ እዩ ካብዚ ዘለዎ ንክዓብን ብዙሓት ሰዓብቲ ዘለዎ ልክዕ ከም ናይ ደርፊ ንጥፈታት ፍትውን ልሙድን ንክኸውን ብምትስፋው መደብና ነዛዝም
0: ዳምነት እቲ ተበግሶ ናይ ገደን ክብፃሕ ዘለዎ ዘይተርፍ እዩ እቲ ተበግሶ ብጣዕሚ ክምንጎስ ዘለዎ ተበግሶ እዩ ቀስ ኢልካ ኢኻ ከዓ ትጅምሮምን ሓደ ነገር ቀስ ኢልካ ከዓ ደረጅኡ እንዳዕበኻዮ ትኸይድ ክቕፅል ኣለዎ ዶ ናይ ግድን ክቕፅል እዩ ማለት ዝፈቲና ፀሊእና ከማን ከነቐፅለ ኢና ብዓብኡ ግን ጀሚርናያ ስለ ዘለና ካብ ሓንቲ ናይ ኮንሰርት ናይ ኦርኬስትራ ኮንሰርት ተኻልኣይቲ እንዳተምሃርካ ታሳልሲቲ እንዳተምሃርካ እንታይ ትገብር እንታይ ከመጌርካ ተዕምቆ ከመጌርካ ተስፍሖ ከዓ ትምህርቲ እንዳወሰድናሉ ኢና ንኸይድ ዘለና

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቁፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቂ ኮይኑ ንረኽቦም። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፂሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናብ ኣቐልዎ ደቂ ሰባት ከም ዝሰርጥ ዝገብርዎ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንተኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳኣኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከምዚ ገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንቡር ተግባር እዩ ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላማኦም ዝሃርምሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90 ሚእታዊት ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ፣ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቆማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝተገልጸ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቆፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነዮም ኣብዛ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን

0: ከም ዛዕባ ልዕልና ክንዘራረበሎም ዝመረፅና ነዘናብዙ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍፃሜ መደብና ምሳና ፅንሑ። ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብርኩ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደብና ክንፈልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝረበኸና ካብቲ ዘንበብናዮም ወይ ከዓ ኣብ ከባቢና ዘለዎ ነገራት ብዝባኣናዮም ዘጋጠመ ወይ ከዓ ቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕብየና ኢንዱስትሪያዊ መመላኽዒ እዩ። እቲ ቀዳማይ ዓላማ ናይዚ ስነ ፅሑፍ ዝኾነ ደባ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪያዊ መመላኽዒስ ከመይ ኣሎ፣ ኣብ ርእሲኡ ከዓ እቲ ሳዕብየን ካብ ሕብረተሰብና ስከመይ ኣሎ ዕላማ ካልአይቲ ዕላማ ድማ ሕብረተሰብና ሲ ወይ ብሓፈሻስ ህዝብስ እንታይ ኣለዎ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪያዊ መመላኽዒ ዘሎ ሳዕብናት እቲ ኣጋጢሙ ዝብሎ ዘለና ሳዕብና ሲ እንታይ ኣለዎ ዜኒ ተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክሊ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾና እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ ኒው ፌስ፣ ላምባ ሲቪ ክሪሚ ኮይኖም ረኪብና ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃቅ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም ቶም ሕማማት ረኪብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ በዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲኩ ኣለኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኡ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላት ንቆርበት ወይ ድማ ፋርማሲስት ሃይዳ ትሓክም ንመሓዛኣ እንታይ ያ ንፅል ክገፅ ክትብላንሽ እዚኣ ንደ ዝጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ ኣብዘ ተደለየ ሕማት።
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ዝሰማማዓካ ኣላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
1: እቲኦም ዓይነት ጉድኣታት ኣብ ክልተኢና ክፊልናዮም ዘለና ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባር ንድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜስ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቅባፍ ቆብረት እዩ። ሕጂ ቆብረትና ንድሕ ተባቂቁ ናይ ፀሓይ ምፅዋ ክእለትናስ ክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪያዊ መመላኽዒታት ናይ ምምካን ደረጃ የብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳት ወስቶም ዘላ ኢንዱስትሪያዊ መመላኽዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾና የን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዶ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን

0: ኣብዘን ደቂ ኣንስትዮ ብዝሒ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዛ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት እንድዩ ብጀካቲ ቀንዲ ብዕላማ ታርጌት ይርካ እዚኣ ተጠቀማ እዚኣ ፅቡቕ እዚኣ ዝበሃል ወላ እውን ኣብ ብብሰ ኣብ ቲክቶክ ገለ ዝርአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእና እዚ ከ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅቡቕ ዘለኹም ከምኣ ተኸተላ እዩ ዝስኒ እዚኣ ተቐዳሚት ፀላት ኮን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ ንዕኡ ርእን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ደልፍላይ ኣጋጣሚ ክህልዎም ከለተን ተጠቀምቲ ኣብ ክንዲ ብባህላዊ ገይረ ንክለምፀኾና ፅባቃ ዝፍትና ጥሽ ገለ ገይረና ኣብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክዕ ከምትነትን ህዋት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተራሒበና።
0: ክቡራት ተኸታተልትና ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ መነቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ንዝስዕብ መልእኽቲ ክሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙን ኣይኮኑን ገንዘብና ከፊልና ነምፆም ዘለና እዩ ማለት ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እቲ ማዕበ ክንዲ ዝንድሐ ኢፌክት ወይ ማዕበ ክንዲ ዝንድሐ ፀገማት እንተሃልይዎ ሲ እቲ ባህላዊ ገይርና ጥዕናና ክንሕሉ
1: እዋ ከምቲ ዝበለቶ እንድዩ እቲ ዝጥቀመሉ ዓይነት መመላኽዒ ኢንዱስትሪያዊ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ንክትፅበልካ ንመዋእል ዕድመታትካ ዝሃስ ነገር ትገብር ምህላውካ ፈሊጠን ንግዜያዊ ፅባቐ ኢለን ንዘይፈልጦ መልክዕ ንምውና ነቲ ኣምላኽ ዝሃበን መልክዕ ንሃይብድላ ሓደ

0: ዓድጊ ሸንዲሕኒ
1: ዓድጊ
2: ቤት ኣብ መቕል ዓዱሎ መርዓ እንተበልኪ ብሎሚ ክንቆፅር ክፀኒሕ እንተበልኪ ከዓ ሕፃ ክንገብር ሃያ ሓደ ይፍልጥና ደላይክ ከዓ ሽመ ወዲ ከፈላዩ
3: ሰይ
4: ኣነሲ ነዛ ሓወይ መመርዓናየ
3: እዚ ድላይካ እዩ ድላየ ግን ካሊ ዘይተሓውካ ክትከውን እሞ
5: ስምዒ ኣብቲ ናዕውያት ምስትኸፍቲ ወይልኺ ኣይኮነ ንስኽ ብኮፋት ዮን ጓል ዝተይቲ ዕጡቕ ሰብዓየ ዝብል ከማል ተርጉም ዓልበየ ምድርታዊ
3: እንታይ ዘለኹ
5: ወይታ ዘንኩምና ሓዲግና ዘይተሓሰበ ገፀ በረከት ሕጅናልኩም መፂና
3: ናይ ምንታይ ገፀ በረከት
5: ወይታ እዚኣ እኳ ተራጎሮ ዘይኮነትን ዓነኖም እያ
3: ኣቲ ክንደይ ክትፅብቕ ይሓወ እስኺኺ ከማይ ዘቕዖ ሕምባሻ ልበይ ግምዕዕቢልክ ዝሓግኺ ትናበይ ክደሊኺ ኣብ ትሕቲ ሳውን ኣቲ ኸደ ፈልከት ኣለዩ በልሕይ ክምር ዓወኪ ስምዕን ደለኽቲ ሳውን እየ ፅቡቕ ጌር ክትጠምትኒ ኣብ ኢድ ሳውን ኣቲኻ ፍሕት የለ
6: ድሩ
7: ንመ
6: ዘምረ
7: እዋይ እዋይ እዋይ ሞተን ደቅናስ ንእርራ ኢሎም በዚ ምስ ወረዳ እንዴና
3: ሓዉኻ ስበለ ፍሪቕ በፃ ፅባሕ ጣዕዋ ዘሚተኹም ርዓወ እየ

0: ይመጣ ዘሩ ይዳ ዘሩ ዘሩ ዘሩ አታ ዘሩ ዋ አታ ዋ ተውሪዱ ዋ ዘሩ አታ ዘሩ ዘሩ
1: አንዲኹም አብዚ ገምገም
2: ዋ ዘምረ ባይኖ እንዶ
3: አንታ አይ ሰውና አኻ መቕሒዝ ወሰደ ካምሲልና እና ንማዕር ዘለና ለካ ንበርሀ እዩ መቕሒ ወሲድዎ ዘሎ
1: በርሀ ድኣሞ ንዑስ ይእሰሮ ይእሰሮ ንዑስ ይእሰሮ
2: ንዑስ ወረየደሎ ግበሮ ባዕል ፈለጥ

ኣነ ንዓይነው ክህድመ የህድምዋ ኢልካ ትዛረብ ክቐትለከ ዋላ ንሳው እንታ ነገርካ ይውን ሃሪኡ ክቐትለከ ኢና ሃይ ኸዳ ክቦ ብጭቑልካ ከይትዛረብ መርዓወይ ኣኽብለኒ ስምዕኒ ዓይነው ሕጂ ክንሰማም ዓይነ ኣነ ዳይር ሓወይ ክምርዓወኪ ድሌት ይምበ ሳውን ክምርዓወኪ ድሌት ይብለይ ሕይፈትሐ በዚኣ ኸድመክ ትኽልቲ ዓዲ ክትኣት

0: እንታይ ኮይኑ ኢልካ ከፈትሕኸ?
1: ጎይታይ ኣ ይፈትሕዎ
0: መንዳይ ፈትሕዎ
1: ጎይታይ እቲ ድሃብካ ንዓስከር ይፈትሕዎ
0: ኣኸዶ ሓልዋ ኢለካ
1: ቀማ ቢለ ኣዘንቂዕኒ ክዳ
0: ይበትኸርኸ ኣሳክር ፈልየ ብምቕታለይ ኣዝኻ ሱር ሰብ ስለ ዝኾንካ እቲ ክፉእ መጋብርካ ከዓ ብኻረኻ ክትፍእ

0: እሞ መንገዲ ክንኣትክሎ ድ
1: እንታ ክፈላ ናይ መንገዲ ትብላ ኣለካ ኣነ ኮ ናይ ሳውን ሰንፈላል ገይሩ
0: ዝኽእ ንባዓል እዩ እሞ ካብ በይና ትኸይ ንቅድስቲ ኣሰኒ እያ ክብላ
1: ግር ካብ በይና ትኹ ክልትኤ ንሕሸ
2: ነገር ዘይቀርዓየ ኣብታ ሰፈሩ ፀኒሑ ጥሑን ንቆዩ እዚ ሓደ ገዳኣ ከመይ ኣቢሉ ስልማት መርዓት ሓደ ኮልኩም ትሓስ
3: ወይ ኣነ ሓደ ወፍ ኢሉ ድክርትም ዘብሉ ክስኣናት ትንሳንደ
2: ኣማዓዲ ዓሳ ክርብሰድድ ጎራሕ ንዳኣ
3: ንምኳን ስቂልና ዲና ክንርኢ
2: ወይ ተከሳንደ እንታይ ደኣ ክንዋጥ ሳንደ ውሽጡ ክንከየደ መ ክንዳሕ ድኸኦም ዶ
3: ኣብ ትንሳንደ
2: እየ
3: ካልእ ትረፍሲ ከይቀደመና ክርትም ነብሎ
4: ዋለብርሃዳ ኣብዛ ናይ ሒመት መዓድኺ ለቦኸ መን እዩ ዝፍትፈት ዘሎ መን እዩ ዝጭበት ዘሎ መን እዩ ዝሕመ ዘሎ ሓንታ ሓንታ እንታ ኾንኩምኩም ራዛ ናይ ኣቦ ሓዛ ኾንኩምስ ኣዴኸ በዚ ትሓሚ ኣቦኸ በዚ ሓሚ ንስኽኻ በዚ እንታኾንኩምኹም ነዚ ዓዲ ብሒሜታ ዓብለኩም ማለት
2: እዩ ነገረ ሰናዱ ኮይነ ክነውግዕ ዘለ
4: ዋ ሰምዓክ ኮየ ሰኒ ሕንቲት ኮይነ ደ ተረኣየኪ መንዒ እዚ ናይ ዓይነይ ድፈንናሓዳ
2: ዘረበኹም ኣደር ግበርሉ
4: ተዘይገበርኩ

0: ትድፈሩ
1: ትድፈሩ ንዓይ ንዓይነ ቦኺን እያ ክስክደፍርኒ ኣንተ ዋላ ክንደይ ንክበእንታበይ ንክበፅሕ ክዘ
0: ትድፈርዎ ሰሪ ፅጋብ ክመረኸል ኣሎ
2: በሊ ትም ከኣልለ ኢልሓትምትምትም ወዲ ኣሎ ትም ከኣልለ
0: ትም ተዘይበልኩኻ ትትገብሮ ምድሪ እንደ ይፅበኩ
2: ዝገብሮ ዶ ዝገብሮ ዶ
0: እዎ ኮይለ
2: ጓ ሓያል ክቀረልኩ
3: ታይ ምክለ
4: ኢለ ቤተይ ናፊ ቀደይ ምእተ
5: ኣይ ናብቲ ቤት ክንዴ ደኣ ድሓይ ክፈልጥ ኢለ ኸይደ ዋይ ኣብ ዳሓን ክደ ክኸለን ቀነ ደኣ ኣብ ሰጎልጎል ክትዘወር ዶ ይረኣኹ ቀኒ
4: ሶ ኢለ ምውፃፀሊ እዩ ሓርከዓ ነብሰይ ሓቢጡ
5: እሄ ኣይጣዓ ክንዲ ክዛጓለ
4: ኣይጣዓቡ
5: እሞ እንታይ ፈወስ ድኣ ክምምፃልክ ኢና
4: ድሓን በዕሉ ክንገድፈኒ እንዲ ድሓን ኢልኩ ከዓ
5: ድንቂ ሕማምካ ፍላጡን ፅቡቕ በልኸይለ
4: ይክደና ድኣ መሪ ሂኣይ ደይ ፈለጥካ መሲሉ ባ

0: ኮይታ ጎርዞ ትዝክርዋ ዶ እታ ቅድሚ ሕይ ኣብ መልክኹም ዝነበረት ጎርዞ ኮ
1: ኣቲ ክለይ ትደፍሪ ንኻልኣይ ግዜ ናብ ስፍራት መፂ
2: ቀብሪ ኮይኑ ንምበር ናብኻ ገፀ እየ መፀኹን ነይረ እቲ ዝመፀኹ ከይመስለካ
1: ከመንዳእ ትበሃል እዩ
3: ኣነ ዶ ቅድስ ትበሃል
1: ውላድ ኣለዉ ክዶ
3: መሊኦም
1: ድማ መሊኦም እዮም መን መንዳእ ባሃሉ
3: ሓንቲ ክንዲ 10 ሰብኡት ዓይኖም ትበሃል
1: ዓይኖም ዓይኖም
3: ዓይኖም ወ
1: ወይለይ እሞ ሓማተ ኢኺ በሊ ወይ በዛ ኸራገረ ክብትብተክአ ወይ ከዓ በዛ ዝመፀኸ ተመለስ እዩ
3: መማፅእተይ ገዲፈ ኣይከይድን እየ
1: ኣቲ ሰበይቲ መልሓስ ክልታ ከይቆርፃ ዝብለክ ዘለኹ ግበሪ
3: ኣንታ መሬት ዝወለደት ትብለድ እምበር መማፅእተይ ገዲፈ ኣይከይድን እየ
1: ሃረይ
0: ኣብት ጎይታ
1: ሰርዋ ሰርዋ ኣብዱ ደፋር ደፋር ወደፋር ናይ መንደረቀኛ ኣበጃ ሃዚያ በለምልክሳ እውን ከመይ ምዃኑ ኣፀቢቕ ክትፈልጥ እዮ
3: እሰር እሰር ይ
1: ስድዋ
3: ኣሳብለኒ
4: ለምንደ
1: ደረቀኛ ደረቀኛ ወደረቀኛ በልዳሃል

0: ዛ ትማል ሓመ ዝገበርኩም ለ ኣግሮም ከይነ ቀበ
1: ሰጢማ እ እዚኣ እ እዚኣ ኮ ረዛ ዝደበናዮ ር ኣዲ ክድን ታቦትን ካንዶ ዘንጊዐ
0: ኣቱማ ቦ ክኸይዶ ድሃየን ክገብ
1: ባበ ንበረኻ እዚ ኸታርሐ
0: ከይፈርሕ ዲኹም ጠበንጃኹም እንዳሃቡኒ
1: ኣነብረሃዶ

0: ኣንቲ ቆላ ገለ ኸይረ ኣኺሩ ሸጣን ጠፊዕኪ
1: ድናይ ምዝራብ እንታይ ይነብሩ ኣለዎ?
0: ምሕር ኣብ ዓይነ ሰብ ሞቶ ኣይጥብቕን
1: ኣቦ ነደይ ድሃየን ክገብር ምባል እንታይ ይነብሩ ኣለዎ? ተጋጌቲ ኮይኑ ኣይተሓዙለይ ቁኑዕ እንተሃለየ ግን ኣንበሳ ዛጓለይ ምባልኩም እዩ ዝሓይሽ ነይሩ።
0: እዚ ቀረኣይካ ሰማይ ሰማይ ምዝራብ ካብ ቤትና ክሓልፍ የብሉ የላ ድንቢ ክፅሪ ስራሕ ስራሕ
1: እሞ ንምንታይ ዳ ተካልፉኒ
0: ሓሳብ ክዘይ ቀደዎ ኮይኑ
1: ኣቦ ካብ ሓቂ ባይተ ዳሞ
0: በድበስ ፈት ክምፅኹማ ዓይነ ኣንቁርኒ ኣንቁርኒ
1: ኣቱም ኣቦይ ሓድሓደ እዋን ፅባ ዘረባ ይስምዑኒ
0: ተረ ፍርቃኒ ኤኸ ይብለኪ ሸወት ዕድ ምክሪ ክኸይስን እዮ
1: ኤኸ
0: ይብለኪ
1: ኣቦ
2: መዓልኩም ናብራ
0: መዓልካ ወደቕሺ ከመይ ትርዑል ድሓን ዲኻ
2: ነታወትን ቅድስደ ሳውና ትሪፉ
0: ወይ ተከል ስማ ኣታንተኸትም ዘለኻ እዋይ ዓይኑ ጎሪ ናብኺ ንአ ተመለስ በኣኽን ከመኸን ኣይኮነ ተመለስ ኣ ሓዘለይ ከመኸን ኣይኮነ ሓንተ ሓዘለይ ሓዘለለጃ
3: እንታይ ደሪ ሓቀርኪ እዚ ጥንስ እዚ ካባያ ጠኒሻ ትዎ ትምልኩስ ከመይ ይስርኪ
4: ወአኒ
3: ይተኸ ዋዓንቲ ጥንሲ ኣለ ዶ ዝቆል ዓምሳ ኣለ ዶ
4: ዘለዋ ኣፅዑ ነይሩ እያ
3: ምንታይ ደ
4: ግዳስ ዓድና ፍረ ጣፋ ማዕንዮም ዘለልዩ ኮይኑ
3: ስለ ሓቂ ሓቂ ክንሱ እንድዩ ዘሰክሐክ ዘሎ ንበይንኺ ክንግረቲ ኣብዚ ቤት ተኸርሚኹ ወይ ኣብ ኣብ ማእሲ ዓቢ ንእዲ ደቂሽክ ተኸርሚኽሲ እንታይ ክስክ ክትምልይ እንታይ ትምልይ ዋንቲ ግደፊ ከመይ ደንሽ ፍልጥና ዞም ዓዲ
4: ኣነ ድኣ ምስ ዕድለይ እንዳማረርኩ እዩ ነበር ኣያ ንስኻ ጥዓ ዝበኑ ኣይኩነለ
3: በለ ክነግረቲ ኣነ
4: በራነስ ኩሉ ነገር ተኣፍ
3: ኣነ ክኸይድ ክሕማቕ ኣላኽብሎ
4: ኣይደልን
3: እንተኾን
4: ሓልፈይ ኣዋልን ዓንዳ ሃገር እዩ ዝብል
3: ዛተ ከዓእሱ ድ ዘይ ሽም ክረክብ ኢሉ እንዳሉ ሳውን ሳውን ሳውን ሳውን ክረክብ ንበር
4: ዳሓናያ ኣይተሃብለኒ ሳውን ላዕለኻ ዝፈልጦ ኣይደልን
3: በልድሓኒ ኣነ ከይደ ድሃይቲ ካብ ምግባር ሓምቕን እየ እንተ ዝትገብሩ እዮ ዘለኺ ግን ደቂ እስኪ ተኸርሚኺ ዋላ ሓንቲ ትምልእ እየ ይብልክን ፅቡቕካ ኣይኮነን።

0: ታጆንከ
1: ታይ ታይ ምን ቆማለ
2: ተበሎ ደጆንከ ካታ
1: አረንታ አብሳ ማዓት እንዳን ሳኹናላ ማዓት እንዳሳ
2: ሞና አኸታ ዳን መጽኻ
1: ራ ወራ ራ እዚ ሙሃንዱ ስራ ሀገራ ፈልጥ ቆይ ራ ሀዋ ቆላ ሰው ይተወለ ብቻ ምን ፍጀ ትገጥም ራ ሀብለከለ በያካ ቅሰለኒ
3: እንዶክተር በያካ
2: በያካ በያካ
1: ቅሰለኒ
2: ሰሩ
1: ስም ቅሰለኒ ቅሰለኒ
2: ቅሰለኒ
1: ቅሰለኒ ቅሰለኒ ቅሰለኒ
2: ሰሩ
1: ስም ረከብ ቅሰለኒ ቅሰለኒ ቅሰለኒ ቅሰለኒ ቅሰለኒ ቅሰለኒ ኪሪ ታወቱ ኪሪ
2: ወስ ሶበል
1: ግባራንዶ እረስቲ ተናዕ ቀሰለኒ
2: አቀትለ ከማንዛ አይኮንካን ግና ቀትለ ከፈርከ ከማኸዛ መስሉ ወደ ፋር አቤተ ይዘ አገልግሬን ሰሚዕን አይፈልጥኒ
1: ስምርኸብ ቀሰለኒ ሓደ ሕልፎቲታ ክሪ ታወቱ
2: መዓልታ ተወዲሕ ትለዋውለውባ ተለካ ትለዋው አስከር

0: ቀሪብና ኢና እዛ ጓለይ ንዕዳ ቀሪብና ኢና። ውይ ኣንቲ ሕይኸ እንታይ መፂኒ
1: በዕላያ ክፈላኒ ኣብርሃን እዮ
0: ኣንታ ቤ እንዳ ፀኒሕኩም ዋይ
2: ኣባእሰርኩም ከህሉ ኢልና ና በዚ ክብሉ ኢልና ፀኒሕ
0: ወይ ተመስገን ወይ ተመስገን ተመስገን ተመስገን ተመስገን። እዋይ እንታ እንታይ ክትረኽቡ እንታይ ክትረኽቡ ልብና መልሕ እንዲያ ኢላ እዋይ ነናልኩ ንወዱ ዘጎሞ ኣብኡ ትሪፍዎ ንዓና ድማ ኩሉ እቲ ዝዝረፍ ፆርና ትሪፉ ሰዲድና
2: ዋቱ ኣይትንበአይትንብዕ
3: ዘጓለይ
2: ሰብኣይ ሰርፍታ
0: ናበይ ክተብሉ
3: ና ክፀበብና
0: ዋይ እሞ ምሳኻትኩም ክንከይድ ክንምለስ
3: ተክትከዳ
0: ኣይ ሓሽከት እንድዮም ሓሽከትዮም ክንዲዛ ፀጉሪ ርእሲ ዋ
3: ፈላ በር መዓልቲ ቆፂርና ንመለስ እንታይ ፈለጥካ ወዱ ዘጎረብ ሪቡ እንተገደፉ
0: ወልዕናይ ድኣ
2: ናይ ሞ ዓዲ መኺርና ካብ ሓደ ንምለስ
0: ዋ ብዓዲ ስምክር ብ
4: እንታይ እዩ ዝኸግፍኡስ ከም ቤት ከፈተኑ ክኾኑ ኣቦ ከምዚ ወድኦ ምድሪ ቤት ቤትኩም ጥረይሳ
5: ሳንደይ ፅሒፍቱና ኮይኑ
6: ወይ እዚኣ ስመልስ ኣላድኣ ሳንደ ፅባሕ ፅባሕ ዘለካ ኢኸ
5: ሳንደ
6: ታቦት ስነብሶ ጠረ
4: ይምሓራ ድኣ በላ እምበር ሳንደይ ሰይጣን ዝሰዓሉ ኣየብሽ ከይንሕስ ያለ
5: መዋድቃ ፀበቕና
6: ኣሎ ፅቡቅ ኣሎ ዘይተመለስ ኣብቲ መርዓኹም ዘይትሕፅ
5: ኣነ ውዳ ኣቢልክና ንበርቀል
6: ኣየ
5: ንክንስ መርዓኹም ተናወከድ ዝሰማዕኹ
6: ኣይተን ሓማት የ ዝኾናንን ተመልኸይ ስወን ሒዘ

0: አረይ
1: አቤት
0: ተኩሷ
1: የማን ጻጋም እናራሁ ብዙ ይጋርተ ተመስልማ አባፍሱ
2: አጣ ተቃጠልኩት ሆት ታነኒ ነጣ አጣ ተቃጠልኩታ
1: ከንታ ከምዝወልድ እየኽትሪ እየ
3: ኣሕመድ ተዛሪበኩም ኣለኹ ዓዲ ክፀንሓኩም የለኩም ኣለኹ ብዓ ውሰድዋ
4: ቋሃምዋ
5: ንብጋስና ዘይተርፍ ካብ ኮነ ፈለማ ነዚ ዓዲ ብወረ ሕቢጦማ ፀንሑ በረንተኻን ኣብ ዓዲ ፅንሑ ኣብድና ተደይ ፀኒሖም ዕያይ ሒሳብና ከይጠፍእ ኣድቂቕና ንሕሰብ
4: ፅቡቕ ዘረባ እዩ በሉ ወዲ ቐሽን ሕድሩን ሽማይን ንበርሀ ቤቱ ከይድኩም ደሃይ ጌይርኩም ኣብተ ከዓ በፅሕኩም ሒ ጠበቕ በሉ እወ ካልእ ኩልና ዝተረፍና በቤትና ከይድና ትሕዝቶና ሒዝና ንበረኻና ንፈር ንኸይድ ወ

0: አንተ ነህ በይዳ አኺሩ
1: አቤት ኻፍሳ አንያ ደና አፍታ አማን ተኻደ ኸይ
2: ምህሙ ተረህተ ሪናባ
0: አንተ አንሳስ ካብሾኽ መርገም ተኸፈ ፍጥረት እንደ
1: ደሓን ሒስ ዓርሙን መመትረቡን ክሕዝ ቀሪብ
0: ሞልዕና ናባ ሪናና ንኺዳ ሄ
1: ኣብያሎ ተኣማን ይኽበረ
3: ዲኹም
0: ኣትስተሓትፍ መልሲ
3: ዘይራእኹ
0: በረዳብ ዝኾነ ዝጠፊ ግናዕኽ
3: ድሓ ንዲኹም ድሓ ከዓ ኣያበርሀኮ ክንዳኹምን ማዕረይኹምን ከምወዲ ዓደይ ዝብፅሕኒ ኣራግፅ ዝኾነ ዘረባኹም ኣይትፈኑብለ
0: ዝባንኪ ምሰዎ ከዓ ክትምልሲ
3: ትጋገ ኣለኹም
0: ተኻ ዘረባ ይትውስኺ
3: እሞ ኣይራእኹ ዘይራእኹ
0: ኣያበርሀበይ ከም ዘረስ ኣይትፈልጥ ኒኽ
3: ድሓር ከዓ ኣያበርሀኮ ቤት ኣለዎ ቤት ኮድኩም ዘይትርእይዎን
0: ሃይ እስ ገዛ ውስ ትርእይዎ
3: አንታ ሰብ ኢለን
0: ሶበሊ
4: እንሕ ጥራሕ
3: ኣነታይ ዘይገበርኩ ሰበይ
0: ሶበሊ ኣምሰሉ ኣምሰሉ ኣምሰሉ
3: ንዲ ለየኩም በሎ ኣነሳብ ኩታት የለኹን ወሪድኒ
0: ብኣኽን ወዲ ኸማኽና ዓዲ ክሕመስ
3: ድሓን ርኣይዎ እንደወን ሓደ ሰብ የለን
0: ሂታ
4: ኣብዚ ኣልዎ
0: እምባዕ ስምዕ ዶ ንስኽደ ይኮን ክትፀጉዕ እንኮኑ ካባ ክሓሊፍ ናበይ ከብል ኢሉ
3: ኣምሰሉ
0: ሰሚዕኺ ካብዛ ገዛ ክተንከስ ኢል ክኸይ ወፅ ነጊረክ ኣለኹ ንዕናያታ ሃይ ንዕናክ ኣለና
4: ከይ ትንቃሳ
5: ጊደፊ ጊደፊ እዛ ነብስኪ ሓልው እያ ጊደፊ እዛ ነብስኪ ከብድኹ እንደሎባ ሕሰብ ጊደፊ ብለኩ ኣለኹ ግደፍና ንኻ ፅናፅርና ካቦት
6: ዋይ ብሰንከይ ብከዓነ ው ተሪፈ
5: ግደፍና ዶ ግደፍና ባኸልና ፅርና
6: ዋነ ትዕድለይ
5: ዋይ
6: ትዕድለይ ዋይ ትዕድለይ ኣተዕዱ
5: ይቕልዕግደፍናዶ
6: ኣተውይደቕብ
7: ስካ ዓወት ይሃብኩም ዓወት ይሃብኩም ስ ብርኹም ዓቲ ይበሩ
0: እንተ በረሀዚ ና ተኻ ግን ረኺብና
7: ዋይ ኣነ ምሕፁን ኣነ እሞ ኸይዱ ምሉጡ ኣሎ
0: ድሓን ናበይ ከይከይድሊ ዘይክንረኽበይና ዮም ሕፁ
7: በልኺሉ ሓሊፎም ኣ ኣርክብዎ
0: ዕነት
7: ኣርክብዎ
0: ዕነ
7: ካዕብዎም ዞም ደቀ ብሩኹም ኣልቲ ይግበሮ ኣምላኽ ይሓግዝኩም ዞም ደቀይ ስማዕ እስከ ዘምህረ
8: ኣብየ
7: ኣታ ዘምህረ ካንስረ ሰብኣይ ምዕጣቕሲ ፀይንካ በልንተ ኸዓ ካብ ቤታት ሰንዝር ከይትብል ሓልዎ ኢኻ
8: ንሱ ናባይ ግደፎ ባዕለይ ኣለኹዎ ናባይ ግደፎ እየ ዝብለካ ዘለኹ ባዕለይ ክሕልዎም እዩ
3: ኣታ ዘምሕረት ካኒ ዝፍርሑ ውስጡ ኸኣት እዩ
8: ከምኡ ላባ ዶ ተሰቒልክንሓቂ ውረድ ባ ካብዛ ርእሰይ ግደፍ ውረድ እስኺ
3: ትናግለት ሙስሙስ
8: ዓቀኹ ጓደይ ጥቕሚ ግለት ኣይፈለጥክዮ ናይ ብዕራይ መግቢ ኮዩ ናይ ብዕራይ
9: ኣንታ ሳኡነ እንታ ድሓ እንደ ውዒልኩም ከመልኩም ውዒልኩም ጠፋዕና በቃ ጠፋዕና ጠፋዕና ይ

0: ዝብለካ ዘለኹም ዓዲ ምልእቲ ባይታ ኣግቢኦም ንወዲ ዘውጎ ንምድሓን ንዓኻ ንምጥፋዕ ዓዲ ጥራሕ ዘይኮነ ኳደረገሮም ንጎደበታት ንኩሉ ሰብ ኣኪቦም ሆ ኢሎም ይመፁ ኣለዉ
1: ኣነ ንከይጠፍስኻ
0: ወይ ድሕነካ እንኦ ዘለኹም ድኽድ ንተኣለ ኮ ዝብለካ ዘለኹ
1: ካብዚ ቦታ
0: ወይ
1: ካብዚ ቦታ ፈልክታ ይብ ኣብዚ ኣድኣመውት
2: ጎይታይ ርዑና ጠቕሊልና እሰርና ብዘይርከብ ዘይንዕዘር

0: ናትራና ብምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕሱ መደባትና ኣብዚ ግንዛ ዝሚና ተስፋ ይገብር መሓሪ ኣዛናይ ከምኡውን ገለ ሓድሽ ሓሳብ ረኺብኩም ን ክትኾኑ ኣብ ቀፃሊ ብካል ትሕሶ ዩ ክኾኑ ምረኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ከምኡውን ርእቶ ንቐፊታ ኣገዳሲ እሞ 12447 ናይ ስራሕ ቴሌፎንናዩ ክደውልና ክንቅበለኩም ከነንግረኩም ድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስሳላይ እስተሻይ ምኮይና እዚ መፅ ሰሙን ሰባት ይበለና
1: Gabamanai.

ትቕንዩ ኣብ ኩሉ ኩናት ዓለምና ብምዃን መደብና መደብ ፌርና ንምክትታል ተቐሪብኩም ዘለኹም ብተዋ ተኸታተልቲ መደብ ፌርና ደጊመ ከመይ ቀኒኹም ፅቡቅ እምበር ፌርና ኣሎምውን ከም ልሙድ ንዓኹም ዘዘናግዑ ዘዛንዩ ዘሐጉሱ ከምኡውን ይዕግብዮም ዝበረቶም ትሕሶታት ኣዋሊዳ ኣብ ሰዓትታ ድማ ክላትኩም ኣላ ነዞም ትሕሶታት እዚኦም ሓደ ድሕር ሓደ ናባኹም ዘሳስዮ እምበር ኣነ ዘኽድመከመንረ እምበር ደጊመ ደጋግመ መደብና ፈሊሙ ክሳሳስ ምሳይ ሓቢኩም ክትከታተሉ ንዓደምኩ ከም ልሙድ መደብና ብሓንቲ ጥዕምቲ ዜማ ጌርና ክንክልሞ ኢና ኣርእስቲ ናይዛ ዜማ ድማ ከምዛ ኸማይ ትብል ኣዝያ ጥዕም ዝኾነ ዜማ የመሪፀልኩም ዘለኹ ዘረባ ኸይርባኩም ብቕታናፍታ ዜማ ከብለኩም እየ ሰናይ ምስትምቃል

ተመዛጠርቲ ዜማ ደግሞ ተረኪብና ኣለና ብተዋ ተኸታተልቲ ምርፍርና ብኸመይ ክነስተማቕራ ፀኒሕና ፅቡቅ ከምዚ ክንካተላ ፅንሕና እዛ ዜማ እዚኣ እቶም ኣብ ዕግርግር ኣብ ኩናት ዘለዉ ተምሃሮ ከማና ቆልዑ ዝኾኑ ንሕና ኣብ ፅቡቅ ቦታ ኣብ ህድኣት ዘለዎ ኣብ ርግኣት ዘለዎ ኢና ንነብር ዘለና ነቶም ኣብ ኩናት ኣብ ዕግርግር ዘለዉ ድማ ከምዛ ከማና ክኾኑ እቲምን ምንዮታት ትገልፅ ኣዝያ ጥዕምቲ ዜማና ንከታተል ፀኒሕና ማለት እዩ ፅቡቅ እምበር ካብ ዝቐፅለ ድማ ናብታ ትቕፅል ትሕሶና ማለት ምክሪ ፍዮርና ይክብለኩም ናይሎም መዓልቲ ምክሪ ፍዮርና ድማ ራህዋ ንዓና ትበቂዓ ዝበለታ ምክሪ እያ ሒዛትልና ቀሪባ ዘላ ኣርእስቲ ናይዛ ምክሪ ድማ ምክሪ እያ ትብል እምበር ብቐጥታ ናብኣ ከብለኩም እየ እንታይ ዓይነት ምክሪ እያ ሒዛትልና ቀሪባ ዘላ ብሓብርንካሰሎ ይኸውን ሰናይ ምክትታል

ሰላም ሰላም፣ ከመይ ቀኒኹም ፍዛ ተኸታተልቲ መደብ ፊዮርና። ብፍላይ ከዓ ንኡስ መደብ ምኽሪ ፊዮርና ናይ ሎም ምኽሪ ብዛዕባ ምኽሪ እያ ክትከውን። ምኽሪ ብዛዕባ ምኽሪ ኣያስልሲ ኣሰላልሳ ደገይረ እያ ኣካታቲልካ ኣያስልሲ ኣሰላልሳ ኣያስልሲ ኣሰላልሳ ኣያስልሲ ኣሰላልሳ መን ከይተጋገየ ወፃ ዓይነት ፀወታ እዩ ምኽሪ ብዛዕባ ምኽሪ። ግን ፀወታ ኣይኮነ ሓንቲ መሓዛይ ናይ ሎም ምኽሪ ብዛዕባ ምንታይ ኢላ ሓይታትኒ። ናይ ሎም ምኽሪ ብዛዕባ ምኽሪ እያ ምስ በልክዋ ስለምንታይ ኢላ ሓይታትኒ። ምክንያቱ ገለገለ ሰባት ተመኺሮም ዘይሰምዑ ስለ ዝኾኑ ንዓኣቶም ናብ ልቦም ንምምላስ እዩ ኢለ እያ። ፈሺልኪ ኢላትኒ። ኢሂዳ ምስ በልክዋ ትመኽሪዮም ዘለኺ ነቶም ምኽሪ ዘይሰምዑ እንተኮይኑ ንዓኽስ ኣበይ ክሰምዖኺ ተዘይድኸም ክሕሸኪ ኢላትኒ። እዛ ዘረባ ተስፋ ተቆረፀ ነይራ። ክላእ ሓቂ ክእባኢኺ ኢለ ተስፋ መቆረፅኩ። ካብቲ ዘገርም ግን ኣነ እውን ድሮ ተመኺረ የ ፀኒሐ። ብዘረባ ገለ ሰባት ተስፋ ክቆርፅ ከም ዘይብለይ ተመኺረ። ስለዚ ደጋጊመ ብምምካር ከም ዝዕወት እናተኣማመንኩ ነዛ ናይ ሎም ምኽሪ ሒዝያ መፂ ኣለኹ። ካብ ብዙሓት ውሕዳት ተሰሚዖምኒ የዋፀኒ። ምኽሪ ነዛ ርእስቲ ክንደይ ካባና ኢና ሸለልና ንሓልፋ። ሰብ ብፍላይ ከዓ ዓበይቲ ወለድና ክመኽሩና ከለዉ ብየማናይ እዝንና እቲና ብፀገማይ እዝንና ነውፅኦ እንተኮይና ብዓብዩ ቅድልና። በቲ ካልእ ከዓ ግዜ ምኽርትና ኢና ብላሽ ነጥፍእ ዘለና። ቅድም ቀዳድም ወለድና ስለምንታይ እዮም ዝመኽሩና? ምክንያቱ ንሳቶም ቅድሜና ንኩሉ ነገር ርኦም ስለ ዝኾኑ ካብ ተመክሮኦም ይመኽሩና። ነቲ ዋጋ ከፍ ኢልና ክንመሃረሉ ዝግባአና ዝነበረ ድማ ብቐሊሉ ንመሃረሉን ንረባሓሉን። ሓደ ግዜስ ናይ ቀደም ግዜ ከመይ ከም ዝነበረ ክንፈልጥ ንህንተ ኢና ምሽ እሞ ነቲ ናይ ቀደም እንታይ ይመስል ከም ዝነበረ ብስእሊ ወይ ብቪድዮ ምስ ረኣናዮ ግርም ይብለና ምሽ ዶ? እሞ ናይ ቀደም ሰብ ብኣካል ነቲ ናይ ቀደም ዘሕለፎ እና ነገረ ከዘንተወልና ከሎ ከመይ ባህ ይብለና። ዳርጋ ንግዜ ሪዋይንድ ጌርና ንሪኦ ኣለና ማለት እኳ እዩ። ምስ ምኽሪ ትኸይድ ሓንቲ ዕላልካ ኣለኩም። ሓደ ሓኪም ኣብ ሓደ መዘናግዒ ማኪያ ተኣዚዙ ኮፍ ኢሉ ክዘናጋዕ እናበለ ብተደጋጋሚ ሓኪም ምዃኑ ዝፈልጦ ካልኦት በፃሕቲ ናብኡ እናቐረቡ ብዛዕባ ሕማሞም እናነገሩ ምኽሪ ሓትዎ ነበሩ። እቲ ሓኪም ከዓ ንኹሎም ሕክምናዊ ምኽሪ እናሃበ የፋንዎም ነበረ። በዚ ኣሽቕ ኣቢላትኒ ምሸት ድቃሲ ኢነ መርዘነይ እናበርትዐትኒ ርእሰይ ፅሩሩ እናበለኒ ብዝብሉ ጥርዓናት ነቲ ሓኪም ማኪያትኡ ከምዘይሰትያ ገይሮሞ ሓኪም ዓቕሉ ከፅብብ ጀሚሩ። ብማዕዶ ዝነበረ ሓደ ናይ ሕጊ ኣማኻሪ ግን

ከይተረበሸ ቡን ይሰት ዝነበረ ወላ ሓደ እኳ ክርብሾ ወይ ምኽሪ ደልዩ ዝቐረቦ ሰብ ኣይነበረ። እቲ ሓኪም በታ ኣመኻርቐኒኡ ክውከሶ ናብኡ ቐረበ። ክቡር ኣመኻሪ፣ ኣነ ዶክተር እገለ ይበሃል። ከምቲ ትሪኦም ዘለኻ ነዛ ማክያተይ ክሰት ኣይከኣልኩን። ካባይ ሕክምናዊ ምኽሪ ክረኽቡ ከይዕረፉ ክመፁኑ ፀኒሖም። ዕረፍቲ ሲኢነ ንዓኻ ግን ወላ ሓደ መፂኡ ክሓተካ ይረአኹ። ስለዚ እንታይ ጥበብ ተጠቂምካ ኢኻ ብሰላም ቡንካ ትሰቲ ዘለኻ ኢልዎ። እቲ ኣመኻሪ ክምስስ እናበለ ክርኤካ እንዴት ፀኒሐ? እንታይ ዓይነት ዓሻ ዶክተር እንዲ ክብለካ ፀኒሐ? እሞ እንታይ ተገበርኩ ዶ ኣይሓይሽ ኢሉ እቲ ዶክተር ሓተቶ። ስማዕ በል፣ ንዝኾነ ምኽሪካ ዝደለየ ሰብ እቲ ምኽሪ ኣይትኽላዮ፣ ንጎሮ። ክኸይድ ከሎ ግን ክንዲዚአን ሒሳብ ኣለካ ኢልካ ተኽፍሎ። በቲ በቲ ትዘናጋዕ ኣለኻ፣ በቲ በቲ ከዓ ቢዝነስካ ትገብር፣ ሞያካ ትጥቀመሉ ኢልዎ። ድዓር ከዓ ሰብ ክፈል እንተይልካዮ ኣይቀርበካኒ ኢሉ መኺርዎ። እቲ ዶክተር ዘይሓሰቦ ፅቡቕቲ ምኽሪ ስለ ዝረኸበ ኣዝዩ ተሓጎሰ። ነቲ ፅቡቕቲ ምኽሪ ዝመኸሮ ኣመስጊኑ ናብ ቦትኡ ክምለስ ከሎ እቲ ኣማኻሪ ካብቲ ሒዝዎ ዝነበረ ወረቐት ሕንጥጥ ሕንጥጥ ኣቢሉ ቀዲዱ። ዶክተር እዚኣ ናባኸያ በሎ። እቲ ዶክተር ተገሪሙ እዚ ደኣ ናይ ምንታይ ወረቐት እዩ ኢሉ ሓተቶ። እዚ ቢል እዩ፣ ናይዚ ከመኽረካ ዝፀናሕኩ ሕሳብ እዩ በሎ። እቲ ዶክተር ዘይሓሰበ ካብ ጅቡኡ ገንዘብ ኣውፂኡ ሒሳቡ ከፈለ። እሞ ኸዳ እቶም ብነፃ እንምከር ምኽርታቶም ግን ንብላሽ እነጥፎ። ካብዚ እንታይ ንምሃር? ምኽሪ ህይወትካ እዩ ዘመዓራሪ። ምኽሪ ካብ ኮለል ምባል የድሕን። ምኽሪ ካብ ምስተጋገኻ ምጠዓስ የድሕን። ምኽሪ ዘይትሪኦ ዘርኢ ብሉፅ መነፀር እዩ። ምኽሪ ፍየርና እምበኣር ከምዚ ትብለና፣ ኣብ ካልእ ቦታ ንምኽርን ሓሳብን ብዙሕ ዋጋ እዩ ዘውፅእ። ክቡር እዩ። ንስኻትኩም ግን ዕድለኛታት ኢኹም፣ ነቶም ብነፃ ዝመኽርኹም ክሰብሎም፣ ዝግብኦም ምስጋና ኸዓ ኣመስግንዎም ትብለና ኣላ። ገንዘብኩም ገንዘብኩም፣ ነቶም ዝመኽርኹም ኣመስግኖም ዝተባሃልኩም ሲ ከምዚ ከተመስግኑ ንፀናሕኩም ኮይኑ ተሰሚዕኒ። ገንዘብኩም ብዝኾነ ምኽሪ ረኻቢ እዩ ዝረኽቦ፣ እንተተጠቂምናሉ ከዓ ዕውታት ንኸውን። እምበኣር ከስ ንሎም ዝተዳለወ ምኽሪ ኣብ ምኽሪ ፍየርና እዚ ነይሩ። ሰማዕኩምሞ ኣብ ልቡኹም ይሕደር። እዚ ወድሓንኩም። እምበኣር ከስ ፍትዋት ተኸታተልቲ መደብ ፍየርና ሎም ተዳልዩ ዝነበረ ምኽሪ ፍየርና እዚ ክትከታተልዎ ፅራሕኩም ነይሩ። ኣብ ዝመፅእ ብኻልእ ምኽሪ ክንራኸብ ኢና። ክሳብ ሽዕ ግን ቻ

ክንደይ ዓመት ክንከታተሎ ፅሕና ኣብቲዋ ተኸታተል ትምረፊርና ምኽሪ እትብልና ክንከታተል ፅሕና መፅቦ ምኽሪ ዶወሲድና ፅቡቅ ካብዚ ቐፅለ ድማ ናብታ ተቐፅርቲ ሕሶና ይኸብለኩም ቅድሚያ ግን ሓፃር መሰገገሪ ስለ ዘላትኒ ከም ልሙድ ካብ ዘለኹሞ ቦታ ኣይተርሐኹ

0: ያ ስልችኹም ና እምበር እንተይና ንገብሮ ወደይ
1: ዋ ፅቡቕ እንዲና ንዕሊ ዘለና ፅቡቕ እንዳዓለና ሰልቺ ንትብል እንተ ሰልችካ ግን ገዝካ ከይካ ምልቃሲ ዘዋፀካ
2: እሞ ክስታይ ዘይ ንገብር
1: እንታይ
2: ከምታ ናይ ትማል ዘይ ንራስ
1: እሞ እንታይ
2: እንዳዴባጉዶ ንኽኢል ኣብታ ካንሸሎ እቱ ኢልና ክኽሰረቕና ሃዲምና ንወፅእ
1: እንዳዴባጉ
2: እንዳዴባጉ
1: ኣተመጃኻ ለካ ሰበል እንዳዴባጉ ኣሲራቱ ዘላኸል ብርኢካ ኣለካ ዲኻ ኣይኮነ ዶ ኮኽ ክሰርቕሲ ወቕቲ ሓሊፍ ከመዲ ዝገብረካ ነብሪ ነብሪ ዝኾነ ከልቢያ ኣሲራ ደላ
2: እምንታይ ዳ ንገብርና
1: ኣታ ጥዕና ለካሪ ምስ ፅቡቅ ንዕላ ኣለና ካብ ዝለዓልቲ ደሊኻ
3: ሓንቲ ሓሰዋላ እንታይ መፅሓፍ ደነ ንብብ
1: ኣንታ ስኻ ኩሉ ግዜ ኢልካ መፅሓፍ ነንብብ መፅሓፍ ነንብብ ትብል ዋላ ኣብ ግዜ ዕረፍትስ መፅሓፍ ከነንብብ
3: መፅሓፍ ሞኮ ጠቃሚ እዩ ሓ ሓንቲ መፅሓፍ ምሽ ነንብብ ኩላ እንታይ ተረዲና ሽዑ ካባ ንተሓታተ
2: ኩሉ መሰልቲ ዋዕጥቡ
1: ባታ ኣሉና ሓንሳ ሞፅና ወላ ስኻሓትኸያ እንታ ጥዕያ ድምዝ ምሽ ፅቡቅ ምሽ ንዕላ ኣለና በቃ እዚኦም ስቕ ኢሎም እዮም ብጀካ ኣጓያይ ገለገለ ናይ ዓበርቤት ፀወታ ካልኣ ይፈልጥን እዮም ሕጂ ምስ ፅቡቅ ክንዕል ፀኒሕና

0: ብቀዳማይ ዳ ምዝንጋዕ ከመይ ነይሩ?
1: መራኺ ፅቡቅ ማዓት ነይሩ።
0: ከመይ ጌርኩም ዳሓሊፍኩሞ?
1: እቶም 10 መሓዝ ዝነበርና ኩላትና ተኣኺብና ብጋእሲ ኩላትና ኣይኮናን ማለት እቶም 5 ኣይጣዕሞምን። ገሊኦም ዓዲ ከይዶም፣ ገሊኦም ማይ ጣዕሞምን፣ ገሊኦም ናብ ኣባሓጎም ዓባዮም ከይዶም። ግን እቶም ዝተረፍና 5 በቃ ተኣኺብና ክፅቡቅ መዓት ግዜ ሓሊፍና።
0: ዎ እንታይ ዓይነት ምዝንጋዕ ዳሓሊፍኩም?
1: ከመይ ስክመስለኪ ኣብ ክረምቲ ዘንበብናዮ መፅሓፍቲ ብዛዕባ ምንታይ ነይሩ፣ ኣርእስቱ እንታይ ብል ነይሩ፣ ኣብኡ ዝነበሩ ካራክተራት ብዛዕባ ዕሊልና በቃ መራ እንደ ኣነስ ደስ ኢል
0: ናትኩም ዳ ፅቡቅ ግዜ ሕሊፍኩም። ናና ዳ ክሰልችወካ ማዓት ነይሩ ስቂኢሉ ከፅልአካ ማዓት
1: ስምንዶ ነግረኪ። እዞም ደቂ ገዛትና ስንተዮም ኮይኖም ንሕና ተኣኪብና ንኣልናክናስ ዝላ ሰልችና ዝብ
0: እዋ ሓቆም ድዮ ሞ ክስልችዎም ከምቲ ናይ ቀደም ፀወታታት ዝነበረ ከም በዓል ገበጣ፣ ፍትለ፣ ሳልባቲ፣ ቴምፖ ከምታት ክንፀወታ ይንክእል ዲና ኮይና
2: ኩሉ ናይ ቀደም
0: እዎ ከም ንፃወት በጀኹም ኢለኩም
1: ስራሞ መንከልኪልና ክንፀወተ ኮ ንክእል ኢና
0: እዎ ከም ንፃወት ዝከበጀኹም ሕጂ በቢ ወገድና ሞ ንኩሎም ደቂ ገዛውትና ንኣክቦም እሱ ዓይነት ፀወታታት ንፃወት።
2: እዚ ካብ እና ዶክተር ሳሙኤል ንሰርቆ ደለና ፋንሽፍሩት ኩክ ገለ ኩሉ ገዲፍና በቃ ናይ ቀደም ፀወታ ንፃወት
0: ሓቂካ ኢኻ ኣሚና ዳ ኣብሓ ወይ ኩላና ሞ ንደቂ ገዛውትና በቢ ወሰና ንለዮም ሽዑት ኣኪብና ናይ ቀደም ፀወታታት ንፃወት
1: በቃ ሓራይ ክንፀዋምና ንስኻ ብወገንካ ሰነቶም ተኸብዮም ኣነ ካ ነግረኒ በቃ

አለኒ አለኒ አለኒ አለኒ እግሪ ተሰሩ አታ ንዕነ ክደሩልኒ

0: ዲኦም ና ዶክተር ሳም እንደንውሰዶ
1: ሞትፈልቲ የዲኸ
0: እወ በዚያ እንዲያ ዶክተር ሳም ኸ ናይ ዓፅምቲ ዶክተር እዩ
1: እንታይ ንገብር ኣለና ኣብዚ ኣንተ ንደሞ
0: ቀስ ኣተ ቀስ ኣጅኻ ኣጅኻ ተጎዲ እዩ ማራ ወላ ሃብ ኣነ ካሓዝሎ
2: ናደይ ኸይ ትነግሪዮ ግደፊ ካብ ካብ ኩኽ ሰሪቐ ካሃድሚ ሰብኣይ ኮይኑ ሽዑ ወዲቐ
0: ኣንታ እንታይ እዩ ዝብል ዘሎ ወላ ይረመካ ክነግሮ

0: ደቂ ገዛውቲ ፈፂሙ መፅሓፍ ምንባብ ዘይፈትኮ ኣሎንለካ እሱ ኳ ኣይኮነን ከምብቦሲ ወላ ከተምብባሉ ኳ ዘይፈቱ
1: ሳንሓንቲ
0: እዩ ዝሓምን
1: ሳን ሓንቲ መፅሓፍ ኳ እዩ ወልፊ መሓዞ ነይሩ
0: ኦይ ንሪኢ እምበር ዝስ ዋ ዓይነ ዩ ድዩ
1: ዳሓን ዲኺ ተኾንኪ
0: ኣሎን ድዚ
1: ንስዎ መፅሓፍ ምንብባሎ
0: ዎ ካብ መዓስዳ
1: ንደ ንዕናይ ንሕተቶ
0: ንዓኒሕራ ኣሎኒ ከመይ
2: ኢልካ
1: ከመይ ከ
2: በላ
0: ስማዓ ስከስኻ ካብ መዓስዳ መፅሓፍ ተንብብ ገሪምኒ እዩ ዘሎ
2: እቲዛ እንታ ነዊሕ እዩ ኣሕፀርጊን ከብለልኩም መፅሓፍ ክፈቱ ዝገበረን ዶክተር ሳሙኤል እዩ
0: ብኸመይ
2: ከመይ ዝብል ለባ ምሽ ብቐዳማይ እግረይ ተሰይረ ሓዚልኩም ናብ ዶክተር ሳሙኤል ወሲድኩምኒ
0: ሞ
2: ካብኡ ኩ ክሰሪቐ ከምቲ ግቡእ ካሃርመኒ እዩ

0: ዝግብኦ ነይሩ። ዶክተር ሳሙኤል ግን እግሬ ሓኪሙ ብዙሕ ማዕዳ ሂቡ ይሰድኒ ቀደም ዶክተር ሳሙኤል ክንዳናንኮሎ ኮኹ ምስራቅ ካንሸሎ ምስላል ፀቂ ነገር ሃክ ምህካየ ፈቱን እዩ ነይሩ። እንታይ ደኣ ማስቲካ ሶፍት እናሸቀጠ የ ዓብዪ እዚ ኩሉ እናገበረስከ እንታይ መፅሓፍ መንባብ እውን ክፈቱ መዓልቲ እዩ ነይሩ። ካብ ብቆልዑ መፅሓፍ ካብዛ ኢዱ ይፈለያ ነይሩ። ንጎ መፅሓፍ ምሸት መፅሓፍ እናንበበ ኣብቲ ናላዓል ናላዓል ድማ ኣብቲ ዝዓበየ ደረጃ በፅሖ ዶክተር ክኸውን ከዓ በቂዖ ኣብቲ ናተ ዓድመ ንኮሎ መፅሓፍ ዘንብብ እንተ ነይሩ ኣነ ከታይ ካብኡ ይሓምቕደ የለ ነዛ መፅሓፍ ፈቲን እያ። እዚኣ መፅሓፍ ድማ ናብ መሰጠትን ንኸይዳ ሕጂ ዶክተር ሳሙኤል ሲ ካሃርመኒ ዝግብኦ ሓኪምኒ ሚዒድኒ ብዓብኻ ሂወተ ይለውጥለይ ማለት ኳይ
1: ርኢኺ ዶክተር ሳሙኤል ሕጂ ንኣሎኒ ከዋኒ እዩ
2: እንታይ ማለት እዩ ከዋኒ?
1: ከዋኒ ማለት ብዛዕባኻ ዝሓስብ ዝሓልየልካ ዝምዕደካ ኩሉ ነገር ዝገብረልካ ማለት እዩ።
0: ሕጂስ እንታይ ገብረለን ዶክተር ሳሙኤል?
1: ርኢኻ ዶክተር ሳሙኤል ከተሐጉስ ተኾንካ እታ ዝበለካ ብተግባር ከተሪኦ ኣለካ
3: ኣጅኻ
0: ዋይ እዚኣዳ ገብረአ ክትርእዩ ኒኢኹምካ ኣብ ግብሪ ኸውዕለ
3: ዋይ ለውጢ ይጀምርስኪ
1: ሓጎስ ጥራሕ ኣኮነን ሰሰን ከዓ መፅሓፍ ከም ተንብብ ቃል እተውልና
3: ቃል ኹነኒ ካብ ፅባሕ ጀሚረ መፅሓፍ ምንባር ክጅ
1: ዋው ገለ ዓይነት ለውጢ ባቸርኒ

ንዕድማጃ ከመይ ክንከላተላ ፅንሕና ኣብቲዋ ተኸታተልቲ መለፊርና ካብዛ ክንከላተላ ፅናሕና ድራማ ኪነ ምዝንጋዕ ዓብ ቁም ነገር ተማሂርና ኣላ ክንከውንካ ተስፋ ይገብር ባርከስ ፍትዋ ተኸታተልቲ መደፊዮርና ፊዮርና ንሎሚና ደላቶም ዝነበረ ትሕሶታት እዞም ትከታተልዎ ፅናሕኩም እዩ ነይሩ ትሕሶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ተሓጊስኩም ክትኾኑ ተስፋ እናገበርኩ ምርኻብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ መለሳ ዘለዎም ትሕሶታት ይኸውን ክሳዕ ሸዑ ግን ሰሰናይ ንኽእልና እናበልኩ ቻው

هذا ما جمع ما تي على قبو هو حدا بيقول لك لو لقيت يوم يليقو ها

0: ሓደ ነገር ከይተጋድየ ቀፃል ዝፈልጦ ዝነበረ ህዝባዊ ግንባር ክልተ ገደስቲ ነገራት ኣለዋ። እታ ሓንቲ ታሪክ እያ፣ እታ ሓንቲ ከዓ ጂኦግራፊያ። ነዚ ክልተ ዝዘይፈልጥ ተኮይኑ ብዙሕ ክኸይድ ኣይክእል እዮ፣ ስጉም ኣይክእል እዩ።
1: ሕጂ ኣቲ ስርሒት እቲ ናይ ክልቲኡ ህዛብ ተመራኪስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቅ ፅልዋ ዝነበሮ እዩ።
2: ብዝኾነ እቲ ሜካኒዝም ናይ ፅር መድፍዕ ታንኪ ረሻሽ መምሃራን ተመዲቦም ብስሩዕ ትምህርቲ ተጀሚሩ። ኣነ ከዓ እታ ናይ ካርታ መደብ ሒዘ ኣብ ኣበወረይ ማለት እዩ ኣብኡ ትምህርቲ ጀሚርና።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ። ስርዓት ደርግ ኣብ ሽረ ኣኻኺብዎ ዝነበረ ገዚፍ ሓይሊ ህዝባዊ ወያነ ሓርነት ትግራይን ካብ ኤርትራ ዝተላኮ ሓደ ኣጋር ብርጌድ ምስ ተደረብቲ ኣጋር ከቢድ ብረት ሃንደሳን ስለያን ከምኡውን ታንክታትን መዳፍዓትን ዝዓጠቐ ሓደ መካናይዝድ ብርጌድን ብምውሃድ ኣብ ለካ 1989 ተደምሲሱ ከም ዝተበታተነ ርኢና። ብምኽንያት ድማ ስርዓት ኢትዮጵያ ብቐዳምነት ኣብ ኤርትራ ዝነበረ ወታደራዊ ዓቕሙ ኣድልዲሉ ጉዳይ ትግራይ ቀሲ ኢለ የርክበሉ ብዝብል ኣተሓሳስባ ካብ ኩሉ ከባቢታት ትግራይ እንተላይ ንመቐለ ገዲፉ ሓይልታቱ ኣብ ከባቢ ኣላማጣን ማይጨውን ከም ዝዓርዳ ገይሩ ነበረ። ህዝቢ ትግራይ በቲ ዓወታት ፍናኑ ክቢሉ ብብዙሕ መንእሰያት ንህዝባዊ ወያነ ሓርነት ትግራይ ኣድልዲልዎም። ወታደራዊ ዓቕሙ ወያነ ናብ ደረጃ ክፍሊ ሰራዊት ዓበየም። ሰራዊት ኢትዮጵያ ካብ መቐለ ምስ ሰሓበ ሰራዊት ወያነ እግሪ እግሩ ብምስዓብ ካብ መላእ ትግራይ ንምፅራይ ዝዓለመ ወፍሪ ሰላም ብቓልሲ ዝተፀውዐ ወፍሪ ኣካይዱ ዝባውንቲ ማይጨው ኣላማጣን ቆቦን ተቐጻጺሩ። ኣብ ወፍሪ ሰላም ብቓልሲ እቲ ድሕሪ ስርሒት ዱብቲ ምስ ወያነ ዝቐጸለ ኣህዱ ኮማንዶ ህዝባዊ ግንባር ጥራዩ ተሳቲፉ። ድሕሪ ወፍሪ ሰላም ብቓልሲ ህዝቢ ወያነ ሓርነት ትግራይ ጎላጉል ቆቦ ሰጊሩ ወልድያ ንምቁፃር ዝዓለመ ወፍሪ ፋና ይህ ወደግ ዝተሰሜ መጠነ ሰፊሕ መጥቃዕቲ ከካይድ መደበ። ወልድያ ንምሓዝ ዝተወጠነ ውግእ ብዘይደገፍ ድልዱል መካናይዝድ ሓይሊ ክትግበር ኣፀጋምን ከቢድ ክሳራ ከስዕብ ምዃኑን ስለ ዝተገምገመ እንደገና ካብ ህዝባዊ ግንባር ሓደ መካናይዝድ ብርጌድን ኮማንዶን ኣህዱታት ከም ዝሳተፉ ተገብረ።
4: ወያነ ኣብ ቆቦ ጎልጎል እዩ ቆቦ ልካ ከምዚ ናይ በዓል ናሮ ወላጉል ብደይ መካናይዝ ክትገብሩ ዘይትኽእል ቦታ እዩ። ንዕኦም ንምሕጋዝ ተሓሲቡ ነይሩ ኦሬዲ ግን ኣብኡ ተዓዊቶም እዮም። ኣብኡን ኮማንዶናትና ከም ዝሓገዝዎም ካብ ኣላማጣ ካብ ትሻ ግልምታት እንዳተኩስኩም ዝሓገዘዎ ኢና ንፈልጥ። ኣብ ቆቦ ኣቧሬ ዝበሃል ኣግራብ ዘለዎ ቦታ ኢና ንዓቱ። ኣብኡ ምሳእተና ኣይፀንሑን ነፈርቲ መፅአን ደርቤ ካልኣይ ግዜ ክደግሞ ከለዋ ግን ሓንቲ ሚግ 23 በዓል ወደብራ ወዲቆማ
2: ነፈርቲ መፅአን። ኣብ ናይ ነፈርቲ እውን ድሮ ተዳሊና ሓፂቕና ስለ ዝነበርና ብፅረ ነፈርቲ ኣነባሪት ተሃሪማ በዚ ናይ በዓል ወልድያ ክንክዳሕር ክንግዝግዝ ከልና በዚ ናይ በዓል ወልድያ ኩሉ ስብርባራ ኣካላት ኣገለዎ ፀኒሕና ከይተበገስና እቲ ጉቡእ መጥቃዕቲ ከይጀመርና ማለት እዩ።
5: ክልተ ቀሎ ምስ መሃልና ኣሎም ኖ መጥቃዕቲ ክንጅመር ኢና ብሎና ታንክታት ናቶ ንም ኣዳልው ኢሎ

0: እና ኣዳሊና ታንክታት ተዳሊና
1: ኣብኡ ምን ፀንሓና ኣብ ሻድሻይ ወራር ምሳና ኣብ ታንክኛ ዝነበረ ጁፒተር ዝበሃል ተጋዳላይ ናይ ወያነን ፀኒሑ ሱን ከምቶም ተራ ተማሃሮ ኣብኡ ፀኒሑ ምሄርናዮም ማለት እዩ ተዘድሊ ናይ ታንክ ትምህርቲ ሂብናዮም ማክ ከዓ ኣውቲስታ ምህሮም ነይሩ ሕጂ ድሕሪ ትምህርቲ መውዳእና ኣብቲ ዕለት ናይ ወርሒ 1ሰርተ ድሮ ብስክርም ወዲና ኣብ ዕለት 18 ካብ ፀጋማይ እዚ ናይ በዓል ጨርጨረሀይ ዝበሃል ስጋዕ ወልድያ መጥቃዕቲ ነይሩ ኣብኡ ሕጂ ተን ታንክታትናትና ብሓንቲ ገለርኻ ወልድያ ተኣትዋ ከምዚ ቡንተ ብኣጌርካ ካተኣት መዳፍዕና ግን ፅቡቃዊ ስለ ዝሰርሐ ፀላእካ እቲኡ ዝነበረካ መድፍዕ ኣይፈልጥ ገለ ይፈልጥ ስለ ዝነበረ ምስ ታንክ ምእታዋውኡን ካብ ጎቦታት ወሪዱ ህድማ ገይሩ ንውጫሌ ዓሪዱ ንባዕሉ ሕጂኡ ኣብ ውቃዊ እዚ 14 ታንኪና ማሪክና ነርና እቲ ሓደ ወዲ ዓድዋ እዩ ትመራ ሓይሊ ሞታ ኣለቃ ማለት እዩ 5 ታንኪ ድ 8 ታንኪ ኣጥፊእካ ተባሂሉ ብዚ ተኣሲሩ እዩ ነይሩ ማርያም ግንቢ ባሕርያ ምሊኦም ኣውፅ ሞ ምስ ወያን ተሰሊፉ ፀኒሕና ኣስማዕ እስክኢል እዚ ትምህሮም ዘለኹም ናይ ታንኪ ፍልጠት ሲ ኣነ ንባዕለይ ራሻ እየ ተማሂረ ከምዚ ዓይነት ፍልጠት የብለይን ኢ ራሻ ከድና ኩሉ ትምህርትና ወሲድና እዚ ትምህሮም ዘለካ ሳኸ ግን ብከምኡስ ኣይንምህሮም ኢና ነርና ኣብዚ ግን ዝተረቃቀ መን እዩ ዝምህረኩም ኣናና ዋላ ሓንቲ ዋላ ንቶም ሱዳናውን ከምኡ ኢለዮም ኳታሎግ ተርጉምና ዳ እምበሪ ኢራቅ ተማሂርና ሶማልያ ተማሂርና ክትብላ ይትኽእልና ካብቲ ግዜ ግን ካብ ራሻ ዝመፁ ምሁራት ኤርትራውያን ስለ ዘለዉ እዚኦም ንትርጉምዎን እቲ ካታሎግ ናይ ራሻ ብኡ ከ ኢና ንመሃር ገለ ንብሎም
2: ኣብ ቆቦ ዝኣተናሉ ብዙሕ ክሳይ ዝረኣየካ ኩናት ብርቶዕ ከም ዝነበረ ኣቲ ኣሰር ናይቲ ኩናት ኣብቲ ባይታ ክፀንዓካ ከሎ እንታይ ዓይነት ክሳራ ከም ዝወረደ ኣብቲ ባይታ እውን ብዙሕ ሳይ ኣርኪር ረኺብና ማለት እዩ ብዝኾነ ድሕሪ ቅሩብ መዓልትታት ምስቲ ኣፅዋር ብምልላይ እቲ ክንገብሮ ዝግባአና ዕጥቂ ብምድላው ኣብ ጎብየ ዝተባሃለት ቦታ ኣብኡ ተዳልዩ ካብኡ እቲ ኩናት ተጀሚሩ ሕጂ እቲ ኩናት እቲ ከቢድነት ተራ ነይርዎ ምክንያቱ ከምቲ ዝበልኮ ብኣጋርካ ሰራዊት ዝውዳእ ጉዳይ ኣይኮነን ግድን ብዳብዳብ ከቢድነት ጥራይ ካ ትሓልፎ ዘለካ እምበር ጨካዩ ኣግራቢዩ ኩሉ ሩባን ሩባን ማዩ ኣሸጋሪ ቦታ እዩ እዚ ብምዃኑ እቲ ናትና ዓብይ ተራ ነይርዎ መዳፍዕ ዝድብድቦ መዳፍዕ ታንከኛ ዝድብድቦ ታንከኛ ራሽያ ዝድብድቦ እውን ልክዕ ብከምኡ መስመር ኣባላት ወያነ እውን ብኣጋጣሚ እቲ ምስርሕ ገልፅዎ ነይሮም ድሕሪ እቲ ኩነታ ክሳብ ሃይቅ በፂሕና ማለት እዩ
3: ኣብቲ ዝተኸደ ሓበራዊ መጥቃዕቲ ወልድያን ከባቢኡን ተታሕዘ ሰራዊት ይወደግ ካብ ወልድያ ሓሊፉ ክሳብ ውጫለ ብምድፋእ ናብ ደስየን ኮምበልቻን ኣብ ዘማዕዱ ከባቢታት መከላኸሊ መስረተ ኣብዚ መጥቃዕቲ ተራህዱታት ህዝባዊ ግንባር ኣዝዩ ወሳኒ ነበረ
4: ሕጂ ኩሉ እቲ ትምህርቲ ናብ ምቕራቡ ስለ ዝኾነ ወፍሪ ናይ መጥቃዕቲ ክንጅምር ኢና ኣብሉ እታ ቀዳመይቲ ወፍሪ ዝነበረት ናይ ሃይቅ ኣለውሃ ምላሽ ኣብቲ ናይ ኣለውሃ ምላሽ መጀመርታ ሕጂ እታ ኣኼባ ድግበርና ኣሉ ሞ ኣለውሃ ምላሽ ከነጥቋዕ ሓሲብና ኣለና ሞ ንስኻትኩም ዝመዳትዕ 85 ዘንታንክታት ከ ዝረሻሽ ከ ትሕዙ ኢኹም ሉና ሓራ ይንብሎም ሓራ ገበያ ወደ ኣበባ ተበገስ ንብሎ ብዝኾነ ኩናት ይገጥም ክኸይድ ከሎ ከዓ ነቲ ፀላእ እንዳገለሀ እዩ ኸይዱ ኣብታ ቦታ ምስ በፅሐ መዓት ታንክታት ዝፀንሖ
5: ውግእ ተጀሚሩ ብወልድያ ይኹን በዚ ናይ ዝንብሮ ዘለና ሓራ ገበያ ንውሽጢ ክነኣቱ ምስ ጀመርና ፀላእ ግን ነዚ ናይ ብድሕሪት ተጠው እዩ እዚ ሓራ ገበያ ዝበሃል ብበዓል ዓፋር ዝመፅእ ማለት እዩ ብኡ ተጠውዩ እንደገና መጥቃዕቲ ክገብር እዩ ተባሂሉ እቲ ክንገብሮ ዝግባአና ምድለዋት ጌርና ኣብኡ ከቢድ ውግእ በዓል ወደ ብርሃ ዝነበርዎ ከቢድ ውግእ ተኻይዱ ሽዑና ኣብኡ በዓል ወዲ ኣበባ ጋራሽ ታንክ እውን ነይሮምና ንመጀመርያ ግዜ ሽዑኡ እዘን ቲ62 ዝበሃላ ታንክታት ሽዑ እየን ተታሒዘናኦ
6: ማለሲ ንወልድያ ንምጥቃዕ ኣብ ከባቢ ጎብየ ሮቢት ዝበሃል ሮቢት ጎብየ ዝበሃል ንወልድያ ኣብ በሪኽ ቦታ ከሎ ንሕና ብቲ ሮቢት ጎብየ ኢንዓሪድና መዳፍዕ ቦታኦም ሒዞም ታንክታት ናዳሊና መጥቃዕቲ ናብቲ ወር 11 መጥቃዕቲ ክግበር ተዳሊና ኩሉ ኣኼባታትና ወዲእና ከለና መይደይ ክፍለ ሰራዊት ናይ ወያነ ድሕሪ መስመር ስለ ዝነበረት ብድሕሪ ወልድያ ሸነክ ደዋዊ ምብራቕ ማለት እዩ ናይ ወሎ ሃንደበት ካብ ዝፋዓትና ወሪድና ሽዑ ሕጂ እቲ መጥቃዕቲ ይፅናሕ ተባሂሉ ወጋሕታ ሰዓት 6-7-5 ተሓሲቡ ነይሩ ካልእ ምቅያራ ስለተፈጥረ ንምድሓን ክፍተ ታንክን ክፍተ ረሻሽና ነቲ ፀጋማይ ወገን ስለ ዝነበርኩ ጣል ውሃ ኣብቲ ናይ ሮቢት ጎቢየ ድፍዓት ማለት እዩ ካል ኣመራፂ የለን ውረድ ኢሎምኒ ወዲ ሕፈሮም ነሩ ቲ ናይ ብርጌድ ሰመር ሕፈሮም
0: ሕጂ ቶም ዝበዝሓ ታንክታት ተሓይልናተ ሕጂ ብጎላጎል ናይ ኣለውሃ እያ ነራ ምክንያቱ ብጎኒ ታንክታት ክመፅእ ክእላ እየን ዝብል ጥርጠራ ስለ ዝነበረ ብኡ ነረ እንተን ጎላጎል እዩ ገለ ውሕድ ዝበላ ታንክታት ከዓ ብፅርግያ ነረናና ክልተ ኣንጎሎ ክሩባታት እዩ ኣልሓምቱ ንታንክታት ውሽ ኣይኮነን ዋላ ፀላእ እውን ብኡ ከጥቃዓካ ይክእል ብታንክታት ምክንያቱ ክሩባታት እዩ ተን ዝበዝሓ ታንክታትና ሕጂ ብጎላጎል ናይ ኣለውሃ እዩ ሕጂ ንሳና ሓደ መይደይ ዝበሃል ክፍለ ሰራዊት ተመዲቡ መይደይ ምሳና ተመዲቡ ሕጂ ናይ መይደይ ተልእኮ ሓደ ምስሰን ታንክታትና ኮይኑ ንቅድሚት ክደፍእ ኣለውሃ ተቋፂድና ደረግብር ወልድያ ከምኡ ኢልካ ስጋብ ከባቢ ደስ እየ ምግስጋስ እቲ ዕላማ ገለ ክፋሉ ከዓ ገለ ክፋል ናይ መይደይ ከዓ ሓንቲ ሓራ ከተማ ትበሃል ብድሕሪት መስመር ነራ ካልእ ብድሕሪት ሕጂ ሓደ በጠሎ ንታንከኛ ኣብኡ ኣሎ ሓደ በጠሎ ንታንከኛ ኣሎ ሽዑ ለይቲ ዝኣተወ ብባቴ ገይሩ ናብኣት እዩ ሕጂ እዚ ገለ ክፋል ናይ መይደይ ብድሕሪ መስመር ተጠው እዩ ነዚ ሓይሊ ዝኸጥቆ እዩ በታ ንዓስከር ክቆፀራ እዩ ሕጂ እዚ ናይ ጎላጎል ኣለውሃ ዘሎ ታንክኛ ናህና ናይ ጎኒ መጥቃዕቲ ኣይክመፀን እዩ ስጋእት የብሉን ናይ ታንክታት ዝብል መምርሒ ሂቦምና ሕራይልና ንግሆ ጉዳት ተጀሚሩ ናይ ወያነ ዳርጋ 7 ክፍለ ሰራዊታት ኣለዎ በዓል ካቲት ኣለዋ በዓል ኣግኣዝ ኣለዋ በዓል ኣውሮራ ኩለን ናይቶም ኣምሓራ ከዓ ክልተ ክፍለ ሰራዊት ኣለዋ ዋልልኝ እዚ ቴድሮስ ዝበሃለ ሕጂ ንግሆ ጀሚርና ኩናት ከባቢ ንሕና እንዳተፈሓኹና ንኣለውሃ ዳርጋ ክንቋፀር ቁሩብ ተሪፍና ከባቢ ሕጂ ብጭቡጣ ይዝክረ እንታ ሰዓት 10 ፍረቃ እንትኸውን ሓደ ሓድሽ መልእኽቲ መፅኡ እቲ ብድሕሪ ዝኣተወ ናይ መይደይ ሰራዊት ነቲ መዓስከር ክቋፀሮ ይከኣለን ብኣንፃሩ ፀረ መጥቃዕቲ ገይሩ ተታንከኛ ንኩሉ ርግፅግፅግፅ ኣቢልዎ ሕጂ 10 ፍረቃ ገለ ኹን ናይ ረዱእኒ መልእኽቲ መፅኡ ናይ ርዱእና ሰራዊት ከምዚ ኢሉ ጠፊኡ ክልተ ሬጅመንት እዩ ሕጂ ዝግበር ነገር የለን ካብትን ንሃና ብጎላጉል ዘለዋ ታንክታት ክልተ ታንክታትን ክልተ ፀረ ነፈርትን ወዲ ብርሃን ወዲ ኣበባን ሒዞም ናብኡን ተበጊሶም ሕጂ ነቲ ግንባር ፈንጢስካ ክትከይድ ኣለካ ጎላጉል እዩ በቲ ብየማን ዘሎ ሰራዊት ኣሎ ናይ ቀዳማይ ክፍለ ሰራዊት ኣሎ ናይ ክልተ ሚእትን ክልተ ክብር ኣሎ ማእለያ ዘይብሉ ብሪጌዳት ናይ ስፓርታክ ኣሎ ንዕኡ ታሽቡ ጌድካ እዩ ተኸይድ ድሜ ድኾነ ይኹን ሕለፉ ይበሃል ሕጂ ኣነ ምስተን ታሽቡ ተሪፈ ፀዑ ጉልባብ ንገብረሎም ንዓል ወዲ ኣበባ ፈንጢሶም ከይዶም
6: ሰዓት 8 ፈርዓን ትሽዓቲ ኮይኑ ፀሓይ በጣጣ ኢሉ ካልእ ኣማራፂ የለን ሕጂ ንሕና ከምስልቲ ዝወሰድኩ ኣነ ሃንደበት ስለ ዝነበረ ንመጥቃዕቲ ተሪፉስ ንመይደ ንምድሓን ቀልጢፍካ ተበገስ ተባሂሉ ብከምኣ እታ ስርሒት ዝዓብት ስርሒት ኣብኣ ዝገበርና ሓደ ናይ ስለያ ሰብ ሂቦምና ሓራ ገበያ ቆሪፅና ቅድሚኡ ግን እዚ ተረኣይነት ናይ ፀላኢ ቀረባ እዩ ረሃቐት ኣብ በርኺ እዩ ዘሎ ማክሮቫላ ኣብ በርኺ እዩ ፀላኢ ዘለዎ ናይ ወልድያ ክተሓልፍ ከለካ ኣልዋሃስ ቀጥታ ክርእካ ጀቕጀቕ ካ ስለ ዝኾነ ነዚ ጀቕጀቕ ሲ ኣቐዲምና ክንብገስ ኣይደለና ኣነ ወሪደ ነቲ መራሕተማ ሓይሊ ምስ ኦፐሬተረይ ስገረዛ ተወልደ ሃላይ ከዓ ነይሩ እዩ ወሪድና ከምዚ ከምዚኣ ሕጂ ብኣካል ንኺድ ወደ ብርሃት መራሕ ሓይሊ እቲ ናይ ታንክኛ ከዓ ወዳኒኤል ፍሳፅን ዝበሃል ካልኣይ ንመሓር ፍረዝጊ ማለት ንማከ ካልኣይ ስቡኡ ስለ ዝነበረ ነዘን ክፍተ ታንኪ ሓንቲ ናይ ኣሚኖ ወድቕ ማርጂ መስርዕ ሓንቲ ከ ናሃይሎ መብራህቱ ክልተ ታንክን ብኡ ተመዲበን ነበራ ንኣን ሒዘ ሓሪ
7: ኣብኡ ናይ ዘባ ሰርሒትና ናይ ዕላማታትና ክንካያተል ድሕሪ ምፅናሕ

0: ኣብ ሓደ ተወሰነ እዋን ሕጂ እዚ ሕጂ ክትቀፀንሀ ፀላኢ ብምብራቅ ሓደ ሓይሊ ይመፅእ ከም ዘሎ ስለዝተሓበረ ግድነት ካእሱ ክስበ ስለ ዝነበሮ እሱ ከይደ ምሰስካ ግንባር ወልድያ ክቅፅል ስለ ዘይክእል እዚ ተልእኮ እዚ ወሃበና ማለት እዩ። ኣብታ ተልእኮ ተያዝያ ሕጂ ክልተ ታንኪ ክልተ ረሻሽ ኣብ ድሕሪት ኣብታ ዝነበርና እያ ማከን ሓጎ ጨግኒን ዝሓዝቦን ናንትና ከዓ ክልተ ኣብኣይ ተርፋ ሙሉጌታ ስፋኖስ ከዓ ምስአን ማለት እዩ። ክልተ ታንኪ ክልተ ታንኪ ከምዚ ወተላ ክጠቕሶ ፀንሐ ናይ ሃይሎ መብራህትን ናይ ዓልዮን ታንከኛ ወዲ ካሕስን ሳብቤቶን ዝሓዝቦም ከዓ ረሻሽ እዚአን ሒዝና ንበገስ ማለት እዩ። ላዕለዋይ ሓላፊና ኸ ወዲ ኣበባ ኮይና ንቕፅል ሕጂ ተሪኢኻ እዚ ኣለዋ ዝበሃል ቦታ ፀንሓና ናይ ሽኮር ቦታ እዩ ኣዚ ጀቕጀቕ ቦታ እዩ ታንክታት ኳ ፀገማ ይክህልወኒ ኣብ ረሻሽ ግን ቅርብ ፀገማት ክገብረልና ምዃኑ ንግምት ነርና ግን ጣወይና ጣወይና ንኣሰጊርና ምስ ሰጊርና ሕጂ ሰብ ዝበለ ጎልጎል ኣሎ እሰብ ዝበለ ጎልጎል ሰንሰለቲ ብምብራቅ ናይ ወልድያ ወሪዱ ኣሲሩ ርባ ወሪዱ ጎልጎል ወሪዱ ንምዕራብ ኣቀ ኔራ እያገፁ ዝኸይድ ሰንሰለቲ ውፀኒሕና ንሓርጋባያን ከይድ ማለት እዩ።
1: ቅድሚኡ ግን ከም መደብ ፀላእ ቀልጢፉ ክሪአና ስለ ዝኽእል ሞ ፀላም ስለ ዘይኮነ ንጎ ከዓ 8:49 ፀላእ እንዳረኣይካ ክትሰግር ፀገም ኣብ ሓደጋን ካልእ ክሳራ ክመፅ ኢልና እቶም መራሕቲ ሓይሊ እቶም ካልእ ነጊርና ኣነ ትመራ ሓይሊ ወዲ ዳንኤል ወዲ ኣብርሃ ንሕለፍ መገዲ ክንፀርግ ምንያት ጃጃቅ እዩ ኩሉ ናይ ባናናን ናይ ገለን ዘለዎ እዩ መገዲ ከይሽከላኡ ኣብ መንጎ ሕጂ ተተረተር ናይ ወልዲ ዓርዩ ዘሎ ፀላኢ ስጋዕቲ መላሓስ ናይ ትጎልጎል ኣሲርዎ እዩ ዝሓድር መፅናዕቲ ተገብሮን እንዳሓለፍና ከለና ተኽስ ጀ ከፊተና ኣና ተጠራጢርና ግን ሰብ ርኢና ምስ ረሻሽ ከለና በለን ብረሻሽ ኢልና ዙ ስለ ዝኾነ ብእግርና ነርና ምስኦም ትሰቂልና ቆሪፅና ሓልና ታንኪ ከዓ ኣርክቡ ኢልነ
2: ክንብገስ ከለና ሓጂ ካብቲ ወስመስመር ናይቲ ኩናት ስለተበገስና እቲ ኩናት እንዳተኮስና ኢና ንኸይድ ነርና ማለት እዩ። ሕጂ እንታይ ይመፅእ ነታ ሩባ ክንበፅሕ ከለና ተኽሲ ብቅድሜና ናይተን ታንክታት መፀና ስለዝነበረ ንሕና ሓጂ ንወገን ብወገን የማን ስለ ዝኾነ እቲ ተኽሲ ንዓና ኣዝዩ ሃሳይ ይነበረን ግን ንወገን ፀጋም ነታ ፀብጋ ሒዝና ብልዑል ፍጥነት ምክንያቱ ቅድሜና ዘሎ ድፋዕ እዩ ነቲ ድፋዕ ኢና ክንሰግር ነቲ ድፋዕ ሰጊርና ኢና ንውሽጢ ክንኣቱ ውሽጢ ኣቲና ብኽነ እቲ ንኣትዎ ዘለና ቦታ ከዓ ብድሕሪት ዝነበረ ሓይሊ ናይ ፀላኢ ብኡ ዝሓዘ ከኣሎ ማለት እዩ ብክቢእ ሒዝቦ ነሩ ነቲ ከባቢ መጀመርያ ንሕና ሓጂ ብሓሙሻይ ማርሻ ተን ታንክታት ካ ጥዑያ ስለ ዝነበራ ናና ታንኪ ቅድሚት ነራ እዚያ ጥዒት እያ ነራ ስተፕላይዘር ንጥቀም ነርና ማለት እዩ። ስተፕላይዘር ተጠቂምና ልክዕ ነታ ክንሰግረላ ንኽእል ነጥቢ ነታ ፅርግያ ናይ ሓመድ ፅርግያ ኣብ መንጎ ክሳድ ክልተ ስታይ ዘለዋ ልክ ንዓ ጥራይ እንዳሃረምና ብልዑል ዝኾነ ፍጥነትን ብልዑል ዝኾነ ፍጥነት ናይ ተኽስ እናገበርና ነዚ ሓንቲ ቦታ እዚኣ ኣፀልሚትናያ ማለት እዩ። ተን ክልተ ታንክታትን ተን ክልተ ዙዕ 23 እንዳ ጎይና ክንመፅእ ከለና ንኣቱ ከለና ሕጂ ብልዕልና ዝሓልፍ ዝነበረ ጠያይትን ቦምባታትን ናና ብውሽጢ ታንኪ ስለ ዝነበርና ነቲ ኩነታት ነቲ ታንኪ በሲዑ ዝኣቱ እንተዘይኮይኑ ተካልእ ሃርመና ኣይክእልኒ ኣብ ልዕሊና ግን ነሮም ምልክት ነይሮም ተእዛዝ ዝበጠሎኒ ወዲ ኣበባ ነይሩ እቶም ዙሕ 23 ሒዞም ዝነበሩ ነይሮም ብማእከል ብሓደ ዘይተተሓዘ ግንባር ኢና ክንሓልፍ ጥሒዝና ኢና ክንሓልፍ ፈንጢስና ክንሓልፍ ማለት እዩ። ነዛ ቦታ እዚኣ ልክዕትኽ ኢልና ምስኣተና እቲ ብታ ምሳና ዝነበረ ፊትና ዝነበረ ሓይሊ ናይ ፀላእ ነታ ፅርጋ ሓይሊ ዝነበረ እቲ ሓይሊ ትኽ ኢሉ ስለ ዝኣተዎ ትኽ ኢልና ስለ ዝኣተናዮ ንየማን ፀጋም ግልህ ኢሉ ግልህ ኢሉልና ንሕና ሕጂ ሓሊፍና ምስ ሓለፍና እቶም ዙ ከዓ ድሕሪና ሓሊፎም ብድሕሪና ነታ መስመርካ ዓፂዋ ማለት እዩ። ንሕና ሕጂ ኣብ ውሽጢ ፀላእ ኣቲና
1: ኣብ ውሽጢ ንመይደይ ሰዓት 4 ገለ ንኸውን ይበፅሐ ካብ ንጎ ንወይ ጉዕዞ እዩ ደዋዊ ምብራቅ ናይ ወልድያ እዩ ብባቲ ዝመፀ ፀላኢ ሓደ ናይ ግብራሂል ክፋል ናይ 82 ምስ 25 ታንክታቱ ምስ ሰራዊቱ ክተብርጌዲ ገለ ኸውን እዩ ወያነ ኡፅ ዋጋእ እንጂ ንሕና ቀጥታ ንረኸብ ስለ ዝነበርኩ ኣነ ሻምብቆ ኢሎም መፀውዒ ከማ ናይ ርስዓኒ ሻምብቆ በለ ብሉኒ ቀጥታ ምስ በዓል ሓይሎም የበታ ራካል ዝራኸብ ነይረ ሰብ ግበሩልና እቲ ስለያ ተሪፊ ኣብ ሓራ ገበያ ንሕና ሓጂ ንመስመር ጭፍራ ኢና ንኸይድ ዘለና ኢልና ደዋ ምብራቕ ናይ በዓል ወልድያ እዩ ጎላጉሊ ኣፃሚ እዩ ብጀካ ቅንጭብ ካልእ ኣይትሪእሉኒ ኢኻ እጂ እቲ ጥቕዩ ተኽሱ ምስ ሰማዕና ብረድዮ ንራኸብ ሰብ ኣብ ቅድሚት ግበረልና ኢልኒ ሓደ መርሓ ጋንታ ምስ ክልተ ኦፐሬተራቱ ይመፃና ካብቲ ተኽስስ ፍንትት ኢሉ ካላስ ኣብዚኣ ማ ዘለዋ ገሊሉና ንሕና ሕጂ ንእሽቲ ኩጀት ስለ ዝነበረ ፍቲ ጎላጉል ኣብ ተፀጊዕና ዳርጋ ኣቲናዮ ሰዓት 4 ፈርዓን 5 ክወል ከይመሰ ሙሉ ጉዕዞኢና ነርና መይደያዩ በይኖም ክዋጉ ፀኒሖም ፀላኢ ዓቕሙ ላዓሊ ነሩ ታንክታትን ገለን
2: ትኽልና ንሓራ ገበያ ክንኣቱ ከለና ሕጂ ብቅድሜና ዝመፅእ ዝነበረ ናብቲ ግንባር ሓይሊ ናይ ፀላኢ ነይሩ ቦጠሎንታት ተሰሪዑ ነቲ ቦጠሎንታት ተሰሪዑ ዝመፅእ ዝነበረ ሕጂ ኩናት እዩ ዝገበርካ ነገር ክትገብር ክትክእል ኣለካ ንሱ ብክልተ ወገን ናይቲ ፅርግያ ገሊኡ ነቲ ፅርግያ ማእኪሉ እዩ ዝመፅእ ናና ኣብቲ ዝተሓጀ ወድቕ ማርጅ ዝብሎ ነይሮም ወድቕ ማርጅ ብጣዕሚ ደፋር እዩ ትኽኢልና ናእትዎ ማለት እዩ ነዚ ሓይሊ ተሰሪዑ ዝመፅእ ዝነበረ ትኽኢልና ምስኣተናይ ሕጂ ታንኪ ኣብ ዘልዕሊኦም እያ ትስቅሎም እቲ ሰንቢዱ ብድሕሪ ዝፀንሐ ዝሃድምን እቲ ዝርገፅን ንዓና መልሲ ክሳብ ዝበና ድሮ ኢና ንሓልፍ ከምኡ እንዳልና ከምኡ እንዳልና ከምኡ እንዳልና ነታ እታ ዓዲ ኣቲና ማለት እታ ሓዳ ገበያ ኣቲና ሓዳ ገበያ ምስኣተና ክልተ ፅርግያ እየን ቀራና ሓንቲ ንየማን ትወስድ ሓንቲ ንፀጋም ትወስድ ሕጂ እታ ንየማን ትወስድ ንማርሳያ ትኸድ እታ ንፀጋም ትወስድ ከዓኒ ንበዓል ሚል ለገፃ ንእሉላ ሰሉላ ትበሃል ቦታ ናብኡ ትወስድ እያ ሕጂ ኣይናይ ፅርግያ ኢና ክንሕዝ ቀራና ኣለዋ ኣይና ኢና ክንሕዝ ንብሎም ፀጋመይ ትሕዙ ይብሉና ፀጋመይ ትንሕዝ ኣብኡ ከለና ሕጂ እቲ ሰራዊት ናይ ደርጊ ተንታክታትና ጭቃ ተለኽየን እየን ንዓና ከ ናሃና ድዮም ናይ ካልእ ድዮም ጥራይ ስቕኢሎም ምጥሙትና ንበር ባዕል ሓንቲ ክገብሩ ይኩሉን እዮም ነሮም እቲ ማእከል ከተማ ምሳእተና ማለት እዩ ኣና ማእከሎም ኢና ዘለና ንሕና ከ ስቕ ኢልና ሓንቲ የተዛረብናዮም ሓደሓደ ግዜ ጓዶች ይብሉና ሰላም ኢልና ስቕ ኢልና ንኸይድ ከማ እንዳልና እንዳልና እታ ከተማ ወገን ፀጋሚ ሒዝና ትኽኢልና ስግር ኢልና ስግር ነታ ከተማ ምስ ሰገርና ሓጂ ንንዮ ብድሕሪት ዘሎ ግንባር ድፋዕ ብኡ ዝሓዘ ካልእ ሰራዊት ካኣሎ ካልኣይ ግንባር ናይ ድሕሪት ዘሎ እዩ ንዕኡ ብድሕሪኡ ንመፆ ስለ ዘለና ናብኡ ገፁ ዝኸይድ ሰራዊት ካኣሎ ልክዕ ናቲ ናብኡ ገፁ ዝኸይድ ዘሎ ሰራዊት ከ ልክ ከምቲ ዝሓለፈ ንገብሮ ዝነበርና ንዑ ረብሆም ሓሊፍናዮ ማለት ገሊ እናረገፅናያ ዝርገፅ እናተረግፀ ተካትሎ ብጠያይት ዝህረም ብናይ ብሬን ብፍላይ ናይ ብሬን ናይ ብሓቂ ኣብ ጥቃኻ እንተልዩ ሰብ ናይ ሓደ ጥራይ ኣይኮነን ዝወቅዕ ማእለያ ዘይብሉ ሰብ እዩ ለኪሙ ዝኸይድ እጂ ከማ እንዳልና ከማ እንዳልና ልክ ኣብታ ፊት እታ ግንባር ናኣቱ ብድሕሪኡ ዋእቲናዮ ነቲ ናይ ፀላኢ ግንባር ብድሕሪኡ ምስኣተናዮ ሃ ሓንቲ ቡምባ ተኩስና ባ ኮይና ዳኸድና ማለት ሓ ሓንቲ ቡምባ ምስ ተኮስና ዋ ከሉ ከዓ ንሱ የማን ፀጋም ግልል ኢሉ ግልል ምስለ ዋላ ሓንቲ ንሱ መልሲ ክበና ኣይከኣለን ከምቲ ናይ ቅድሚት ቀዳማይ ዝነበረ ግንባር ኣይኮነንቲ ሳይ ኣብኡ መልሲ ኣይሃበናን ሰጊርና ምስ ሰገርና ተኩሶምልና ግን ዋላ ሓንቲ ከድምዑ ይከኣሉን
1: ረሻሽ ብድሕሪት ኩን ኢለ ወደብርሃ ፍንትት ኢልካ ሓለዋ ነዘን ታንክታት ምዛ ኩጀት ኣነ ዘለኳ ፀጊአ ኣውሪድ እዮም ካላስ ርኦም ኣብታ ናተይ ዘሎ ቀረባ ርሕቐት እያ ብክሻፋ ርእ እዮም ካላስ መንግስተላ ሕጂ ካብቲ መምህር ናይ ታንከኛ እዩ መጥፋዕ ጂ እዩ ምስ ኣሚነ ከ ኣብታ መስርዕ መጥፋዕ ጂ ምስ ወዲ ቁማር ጂ ቀንዲ ሳኻ መጀመርያ ተሃርም ኢሉ ድሓር ሃይሎም መብራቱ ንሱ ምስ ተኮሰ ተኽስ ንቅፃስ ምልስ ኢሉ ከዓ ሳኻ ክትኣቱ ካልኣ ማራፂ የለን ምክንያቱ ኢናዮም ብዛሕን 20 ገለን 25 እዩ ምስ ክልተ ታንኪ ክትዋጋእሲ ሓደጋ ከይኮን ከም ስልቲ ወሲድ ነሲ
2: ምስእ ምሰልና ንእሽተይ ኩጀት እያ ምፅእ ተልናያ ኣብኣታ ታንክታት ኣብ ፀንሓና ማለት እዩ ቅድሜና ታንክታት ኣብ 12 ታንክታት ናይ 100 ሜትሮ ካብ 100 ክሳብ 100 ሜትሮን 150 ሜትሮ ኸውን ተን 7 ታንክታት ተን 5 ታንክታት ከዓኒ ናይ 300 ሜትሮ ትኸውን ፍንትት ኢለን ካሃበን ፊት ንፊት ንራኸብ ማለት እዩ ሕጂ ናሃና ታንኪ ቅድሚ ስለ ዝነበረት ምፅእ ኢልና ከምዚ ናይ ጉድጓድ ናይ እምኒ ዝተኳዕተ ናይ ገዛውቲ ንእሽተይ ዓዲያ መሻሉሎ በቲ የማን ፀጋም ናቲ ገዳናታት ኣብኣ ፅግዕ ኢልና ብታ ናይ እምኒ ዝተኳዕተታ ቦታ እትው ኢልና እጃ ኣነ እንታይ ብሎ ንወዲ ቁማር እዚ በል مستكوسنا قلقلنا انتكوسنا مستكوسنا باخلا

0: ንድሕሪ ትመለስ ትብል ክሳብ ትኽወል ናብቲ ሃርማና ብሎ ናይ ሃይለ ምርሃቱ ታንክ ከዓ ንፀጋ ንየማን ወገን ናይታ ኩጀት ትኸይድ ንሳቶም ሕጂ ብንዮ ናይ ተኻትሎ ናይ መሻሉ ገለንገለን ብብዝሒ ስለ ዝነበሮ ኣጋር ጥራይ ናብኡ መፅኦም ማለት እዩ። ነቲ ኣጋር ብብሬንን ብቲቡምባን ገይሮም ምስ ተኮስሉ ንሱ የለ ኣባና ትኽኢለን ተን ታንክታት ስለ ዝነበራ መጀመርያ ንዘን ታንክታት ንወቅዕንሰል ናይ ረኣየናን ሕጂ ኣብኣ እንታይ ፀኒሖምና እቶም ናይ ወያነ ኣርባዕተ ተረጊፆም ፀኒሖምና ብታ ዝነበርናዮ ማለት እዩ ረጊፆኖም ፀኒሐን ሕርባ ከለና መጀመርያ ነዚ ሓንቲ ናሃርማ ምሳሃርብናያ ትቃፀል ካልኣይቲ ከዓ ካብተን ድሕሪ ዝነበራ ናይ 300 ሜትሮ በታ ሓደ ወገን ፀኒሓ ከምዚ ኢላ ክትቆርፅ ከላ ንሳ ከዓ ናሃርማ ሕጂ ክነብሶ ከፍ ክናሃርም ከለና ቅልቅል ንብል ንትኩስ እንደገና ምልስ ንብል ክውል ንብል ክሳብ ቡምባ ዝምላእ ማለት እዩ። ከምዚ ክንገብር ከለና ሓጂ ማእለያ ዘይብሉ ቡምባ ይብል ዕልያና ዝሓልፍ ዘሎናታተን ማእለያ ብለነን ታንክታት ቅድሜና ዘለዋ ኣጋጣሚ ዘይሃረማና እምበር ማእለያ ብለነን ሕጂ እንታይ ይገብር ሓደ ትኽ ኢሉ ኣነ ነታ ሓንቲ ታንኪ እንዳ እናፃፀርኩ ኩሉ ትኽ ኢሉ ከምዚ ኢሉ ንፀጋም ገፁ ይመፅእ ሕጂ ናብኣ ገፀ ርኢ ሰበልኩ ሕጂ መድፍዑ ናባይ ገፁ ኣስተኻኽል የብላ ኣነ ሕጂ ነታ ሓንቲ ክትኩስ ዝሓሰብኩ ኣብኣ ከለኩ ቅይር ኣቢለ ናብኡ ቃታ ፀቅጥ እዛ ታንኪ ትህረም እዛ ታንኪ ሕጂ ንሕና ንፈልጠን እቲ 55 ኢና ንፈልጥ እቲ 62 ክለሰ ሓሳብ ኢና ንፈልጠን ሕጂ ኣብ ቱሬት ወቅዕ እቲ ቡምባ ኣንኳል እዩ ኣብ ቱሬት ወቅዑ ሕጂ እቲ ቱሬት ናተን ምዘንቲ 55 ፍልይ ዝበለ ኣየንኮሎን ኣብኣ ከሎ ይዘልል ማለት እዩ ምዘለለ ክትኩስ ኣይከኣለን ተኳሳይ ምክንያቱ ኣብ ታንኪ ንድሕር ቡምባ ሃሪምዎ ከቢድ ስለ ዝኾነ በርቂ ዝገብረልካ ክትኩስ ኣይትኽእልን እቲ ኣውቲስታ ግን ከምዚያ እንዳሎ ጥራይ ጎይ ንፀጋምና ከምዚኣ ገይሩ ክቆርፅ ኣብኣ ከለኹ ካልኣይ ግዜ ይትኩስ ማለት እዩ ልክዕ ካልኣይ ግዜ ከዓ ከማ ትገብር ሕጂ ኣይወረድናን ከማ ክንገብር ከለና ምሳይ ዝነበረ መላኣይ ሓነታይ ንብሎ ብጣዕሚ ንፉዕ ወዲ ቁልጡፍ ንፉዕ ሓነታይ ኣቃፃሊ ቅይር ኣለ ይብሎ ኣብኣ ከሎ ኣቃፃሊ ቅይር ኣብል ኣብኣ ከለኹ እታ ሳለሰይቲ ምስታይ መስ ገበርኩ ልክ ኣብታ ናይ ኣውቲስታ ዘላ ቤትሮ እታ ትሕቲ እያ ትሃርም ኣንኳሊ ሕጂ ኣንኳሊ ዘልል ክእል እዩ ኣቃፃሊ ግን ኣይዘልልን እዩ ኣብኣ ከላ ምስ ምስታይ መስ ገበረት ነቲ ኣውቲስታ ካብዚኣት ቁረፅ ማለት እዩ ካብዚኣ ተቆሪፃ ኣብኣ ወድቕ ስታይ ይኸውን ነቲ ተኳሰነት ተኳሳይ ካብዚኣቱ ትቆርፆ ነቲ ኣዛዚ ሞታ ለቃ እዩ ናይቲ ሓይሊ ብኣ ዝነበረት ኣዛዚ እዩ ነይሩ ንስኻ ካብዚኣ ተቆሪፁ ማለት እዩ እታ ቡምባ ትኽኢላ እዚ ላ ብሓንሳብ ስለዝሓል ካብ ኣውቲስታ ናብ ተኳሳይ ካብ ተኳሳይ ናብቲ ኣዛዚ ማለት እዩ ካብ ካላ እዛ ታንኪ ትቃፀል ሕጂ ነታ ታንኪ ኣነ ክርኢ ከለኹ ምክንያቱ እቲ 62 ንፀንሓናያን ዝብል ገምጋም ኣይነበረናን እቲ ናተን ነፀጋዝ ንብሎ ኣሎ ነፀጋዝ ዝበሃል ኣሎ ኣብቲ ቅድሚት ናይቲ መድፊዕ እዩ ልክዕ ከምዚ ናይ ቅርፂ ዝሓዘይ ናተን ከዓ ኣብቲ ማእከል ሕጂ እንታይ እዩ ኮይኑ እንታይ ዓይነት ታንከያ ገለ እንዳበልኩ ሳይ ይገበርኩ ኣይመፀለይ ቲ 62 ዝበሃል ሓራይ ከባ ንሳ እንዳተቃፀለት ከላ ናብቲ ኣተን ገፀይ መድፍዕ እያ ኣስተካክል ምሰበልኩ መኪና እንዳጎየት ከዓ ትመፅእ ማለት እዩ ና እዳጎየት እዳጎየት ትመፅእ ትኽ ኢላ ናብተን ዝቃፀላ ዘለዋ ታንክታት ምክንያቱ ኣብኡ ክልተ ቃፀላ ኣለ ሳለሳለሰይቲ ትቃፀላ ኣላ ንስኻ ናብአን ትመፅእ ኣብኡ ሕጂ ኣጋር ነይሮማ ኣጋር ክዘሉ ይሪኦም ክወርዱ ካብኣ ኣብኣ ከለኹ ኣናፃፂረ ናብኣ ክትኩስ ወዲ ኣበባ እንታይ ይብል ግደፍዋ ግደፍዋ ይብል ዋ ኣብ መነፀረ እዚኣ ተወታይ ገድፋ ነ ልኣ ከለኹ ትኩስ ማለት እዩ ኣብኣ ከለኹ ምስ ተኮስኩ እዛ መኪና ነዳዲ ነይርዋ ምስኣ ቦምባታት ነይርዋ ምስ ብጀካት ኣጋር ማለት እዩ እዚ ቦምባታትን ነዳድን ምስቲ ናይተን ታንክታት ተሓዊሱ ነዛ ዕውድዑዶ ንእሽተይ ከባቢ ዝነበረት ናብ እሳተ ጎመራ ትቕየር ማለት እዩ በቲ ቦምባታት ስታይ ክኸውን ትፊስቶታት እንታካትሎ ዘልል ምድረ ሰማይ እሳተ ጎመራ ትቕየር ኣብኣ ከሎ ኣብኣ ዝነበረ በርጌድ ብሙሉኡ ኣብኣ እህመኹ ማለት እዩ ብሙሉኡ በርጌስ ዋላ ሓንቲ ኣይተረፎን ሽዑ ንሕና ዝተኮስናዮ ጠያይት ማልያ ብሉ ናብቲ እዋንቲ እዚ ኣነ ጥራይስ ታንክስ 3500 ጥይት እያ ትሕዝ ሽዑ 2900 ጥይት ተኩሰ ምክንያቱ ምስ ኣጋሪና ተሓዋዊስና ኣልያ ዘይብሉ ኣጋር እዩ ቅድሜና
1: ኣውሪቨ ስለ ዘረእኽዎም ንሳዮም ከዓ ለጊቦም ዘለዉ ኪድ ሕጅብ ታንክኻ ወዲ ቁማርጂ ፅጊዕ ኢልካ

0: ኮሰ ክፍተ ሰለስተ ክቃፅላሉ ካል ኣማራፂ የለ ይልፍታ ላዕሊ ምሳይ ስለ ዝነበሩ ርኦም ወተላኣትዩ ክፍተ ታንክ የቃፅል ብን መፂና ኢለን ባርዕ እዛ ኦራል ከይተሃርማ ብሎ ኣሎ ከዓ ንብረት እዩ ነዳዲ ፅዒና ኣላ ቀረባ ርሕቐት እንዲ ክሻፋ እየ ዝርያኒ ነቲ ኦራል ነዳዲ ፊሶታት ፅዒና ስለ ዘለ ከይተሃርማ ነልኮ ትርክብ ወዳንኤል ከይነገሮት መጥፋእ ጃዓሚሩላ ሳልሰይቲ ምስ ሃረመ ነዲዳ በቲ ሓደ ወገን ከዓ ፅቡቅ ገበራ ጥራሕ ኢለ ዕግርግርኣት ይወፀላ እዩ እታዛ ዓበይቲ ስራሒተ ጅብዚ እያ ጭፍራያ ትበሃል ጣወታ ሰዓት ሓሙሽዱሽተ ገለ ፅልግልግ ከይበኸሎ ሃይሎም ራ ተቃትዩ ከዓ ከምኡ ክልተ ኣቃፅል ብዝኾነ ኣርባዕተ ተቃፂለ እንታ ኦራል ባልባል ምስ በለት ምስ ነዳድያ እቶ ከይመስ ይኸሎ ኢልና ረሻሽ ብድሕሪት ነር ተመገስ ኢሉ እዮ ወደ ብርሃ ቀረባ ርሕቐት ናይ 23 ሜትሮ ይምሳና ነይሩ ኣብ ኮልና ብረሻሽ ጥራሕ በሎ እዚ ሰራዊት ምስ ሜደይ ከዓ ተራኺብና ሓደ ናይ ሬጅመንት ሓላፍ ነበረ ወዲ ገብሩ ዝበሃል ቤን ማ ሻዕብያ መፂኹም እናገለ ኢሉ ኣብኡ መዓት መስዋእቲ ክሳራታት መዓት ነይርዎም ሓንቲ ክገብሮ ይክእሉ እኒኦም ካብ ኣርቢጂ ዋላ ብክስታይ ብከምዚ ሕጂ ኣርባዕተ ታንክ ቃፂልና ኣለን ተቆራል ተቃፂላ ኣብ ህጉም ዝኣቱ ንህጉም ተዓዲኣቲናዮ ከይመሰየ ሰዓ 6ዱሽተ ፈርዓን ፅልል ከይበለ ብከምዚኣታ ፍፃሜ ተወዲ ኣብ ሰዓታት እንተረእኻ ታንክ ምልኡ በሉ ስጋ ኣይፍለጥን እቲ ኩነታት ኢልና እተረእና ከዓ እቲ 62 ኮይኑን ፀኒሐን 2 115 ስንደቂት እዩ ተናና ታንክታት ከዓ ናይ 100 ሚሜተር እዩ 115 ቦምባ ክመልኡ ከሎ ካልእ ብረት ኢልና እተረእኻስ ፅውዕኒ ጥቆሜ ነይረ ምዝዳ 115 ስንጠቂት ዜ እቲ 62 እየን ምዕቡላት እየን ካብ ኮርያ ዝዓደጋን ሓደስቲ እየን ብባቲ ዝመፀ 7 ተማሪኽና 4 ተቃፂለን ምስተረፋ ሃዲመን ከይደን ጭፍራ ተቋፃፂርናያ እዚኣ ዝዓበየት ዝስርሒት ነይራ
1: ፋይናል ናይ መጥካዕቲ ምስ ተበገስና ኩላ ሃድና ይኣትዩ ታንኮኒኡ ረሻሹ መዳፍዕ ናሃና ብምሉኡ ሰለስተ ሓይሊ ማለት እዩ ሕጂ መጥካዕቲ ንወልድያ እንዳተበገስና ፀላኢ ምሳና ተበጊሱ ክጥቅዕ ብምብራቅ ወገን ንሕና ዘይተፀበና እዚ ሓራ ገበያ ዝብልዎ ሓራ ገበያ ዘን ስብስትቱ ዝበሃለ ተታሓዝሉ ግዜ እዩ ፀላኢ ንፀጋም ስለ ዘግፍሓና እቲ ናይ ወልድያ መጥካዕቲ ዳርጋ ተዘሓሂሉ ኩሉ ዓቕምና ሓራ ገበያ ይኸይዱ ኩሉ እቲ ናይ ሰራዊት ናይ ወልድያ ብደሎ ዩ ተደምሲሱ
2: ንሕና ዓለውሃ ተቋፂልና ንፅባሓይቱ ንግሆ ደረጉቡር ተቋፂልና ቡንቶ ወልድያ ተቋፂልና ወልድያ ኣትና እንዳሃና ሓንቲ ታንኪ ፈንጂ ሃሪምና ብዙሕ ታሽሙ ይኮነትን ወልድያ ተቋፂልና ስሪንቃ ትበሃል ኣላ ታሽሙታት ስሪንቃ ኣቲና ንግሆ ዛዳ ሰዓት 10 በለ ይኸውን ሓንቲ ታንኪ ከማም ፀዲፋሃና ዝተሰብቲ ሰብ እዮምና
3: ካብኡ ዓጢቕና ብወልድያ ንስሪንቃ ኢና ወሪድና እቲ ታንክና ዝተገልበጠት ተኸስተ ዝመርሓ ኣውቲስ ከዓ ምስ ካልኣዩ ኪዳነ ዝበሃል ኣባእተ ሰብ እዮም ንክኤልካ ኣሎ ብዛዓዲ ውፃእ መዓት ኮይኑ ተፋሒር ወፂኡ ኣብዚ ኣኽርያ ኣሎ ምክኤለ ውፃእ መዓት ኢና ንብሎ መብዛሕትኡ ተፋሒሩ እዩ ወፂሱ ክልተ ኣባላት ግን ተሰው እዮምና እቲ መንገዲ ክስታይ ስለ ዝኾነ ንሕና ውን ሙልጌታ ዝመርሓ ታንኪ ገምገም በፂሓትና ፅርግያ ክጎዩ ቶም ኣውቲስታ ወዲ ኣባ ፍፁም ኣነ ዘሊልና ወሪድና
4: ኣብ ቆቦ ቀኒና ካብቲ ቆቦ ከዓ እዚ መዳፍዓት ነይሩና መዳፍዓትና ፅቡቅ ይሰሪሑ ፍቲ ናይ ኩነታት ዝነበረ ፅቡቅ እዩ ነይሩ እቲ ኩነታት ማለት እዩ ካብኡ ከምኡ እንዳበልና ከይድና ስሪንቃ በፂሕና ማለት እዩ ኣብ ስሪንቃ ምስኣታና ከብቲ ተሓሪደና ኣለና ባህሊ ገለ ተገይሩ ኩሉ ሕጂ ተራ ናይ ህዝባ ጉንባር ኣብቲ ስግረ ዶብ ዝነበረ ሲ ብጣዕሚ ሓያል እዩ ነይሩ ኣብ ደቂ ኣንስትዮ ዝነበረ ተራ ኣብ ደቂ ተባዕትዮ ኣብ ኩሉ ኣነ ክሪኦ ከለኹ ሽዑ ብጣዕሚ ፅቡቅ እዩ ነይሩ ከም ሓኪም ኮይነ እየ ትሰርሕ ነይረ ድለካ ግን ኣብ ርእሲ እቲ ሓኪም ከዓ ኣብቲ ብረት ከዓ ምስኡ ሰርሕ ከም ዝነበርኩ እየ ዝገልጥ
5: ወልድያ ተደምሲሱ ወልድያ ኣብ ማዓስከር እዩ እቲኡ ዝነበረ ሰራዊት ምድምሳሱ ከዓ እቲኡ ዘሰለፍና ዓቕሚ ብጣዕሚ ዓብ እዩ ብናይ ኢትዮጵያ ክትሪኦ ከለካ ናይ ኢትዮጵያ ስትራቴጂ ክትሪኦ ከላ ንሱ ብጣዕሚ ዓብ እዩ ፀላእ ተሰናቢሉ ንጨርጨርን ቆቦን ኣላማጣን ክመልስ እዩ ዝደሊ ነይሩ ቀዳማይ ስራሕ እዩ ነይሩ እዚ ምድላው ገብር ነይሩ ምድላው ገብር ነይሩ 15 17 ካብ ምስ ሰብ ነይሩ ሞራል ሂብዎ ነይሩ ግን ምስ ተጀመረ ግን ተርኣዩ ከቢድ ብረስ ኣዝዩ ሓያል ሰራዊ ክፀውሮ ይከኣለን ካብ ድም ጥራሕ ይደሉ ወልድያ ኣብኣ ከላያ ተወዲአ ኣብ ክፍተ መዓልትስ ኩሉ ትውድ ነበረ ሰለስተ ክፍለ ሰራዊት ክኸውን ነይሩ ንኩሉ ደምሲሶ እዮም ሒዞም እዮም

0: መደብ ናትራን ኣብ ሰሙን እዙ መደብ ናትራን ብምኽንያት ቅዱስ ዮሃንስ ዝተዳለወ ፍሉይ ትሕዝቶያ ቀሪባትልኩም ዘላ ብምኽንያት በዓል ቅዱስ ዮሃንስ ኣብ ዝተፈላለዩ ቦታታት ሃገርና ዝዝውተሩ ዝተፈላለዩ በዓላታት ኣለዉ ካብቲ ብዙሕ ንገለ ልምድታት ዘካተተ ዕላል ምስ ኣብቲ ባህሊ ኣፍልጦ ዘለዎም ሳሙኤል መብራህቶም ዮሃና ኣበራን ብርሃነ ኩሕላይን ዝተኻየደ ዕላል ምስ ነዚ በዓል ዘድምቑ ያታዊ ደርፍታትን ናባኹም ክነብሎም ኢና ኣብ ዝተፈላለዩ ኣጋጣሚታት ዝተፈላለዩ ቅድታት ተኸቲሎም ዝዳለዉ ኣልባሳት ምልባስ ልምድና እዩ ኣብዚ ሞያ ዝነጥፉ ዲዛይነራት እውን ፍሉይ ስራሓት ከቕርቡ ንዕዘብ ንሎም ሰሙን እምበኣር ንኡስ መደብና ዓለም ስነ ጥበብ ብሰንተቲት ተጠቂሙ ፍሉይ ቅዲ ዘለዎ ክዳውንቲ ንዘዳሉ ዲዛይነር ሰሚር ሳልሕ ብምዕዳም ትሕዝትኡ ክንፍትሽ ኢና ኣብ ሰዓትና ምክትታላይ ትዘንግዑ
1: ረቀቅትሉ ትጨርቂ ኣብ ግዜ ሃሩ ገለገለ ንጥቀመሉ ንግዜ ቅሩ ዝኸውን ከዓ ካልእ ዓይነት ማለት እዩ ስለዚ ምስቲ ኩነታትን ክሪማን እቲ ዓይነት ጨርቂ ይፈላለዩ ከከምቲ ኮን መፀካ ከ ተዳልዎ ማለት እዩ
0: ኣብ ቻይና ጥራይ ዘይኮነ ኣብ ብዙሓት ሃገራት ኤስያ ልሙድ ዝኾነ መመገቢ ቾፕስቲክ እዩ እቶም ዋናታቱ ብቐሊሉ ዝጥቀምሉ እኳ እንትኾኑ ንኻልእ ሰብ ግን ኣዝዩ ኣሸጋሪ ምዃኑ እዩ ዝፍለጥ ቾፕስቲክ ብኸመይ ጀሚሩን ብግቡእ ንክንጥቀመሉ ዘኽእለና ሜላታት ከ ኣሎ ዶን ዝብል ካልእን ኣብ ዳሳስና እንንስሶ ይኸውን
2: ዮሃንሰይ መስቀለይ ድርከቦር ሓዛለ
3: ዮሃንሰይ መስቀለይ ድርከቦር ሓዛለ
2: ዮሃንሰይ መስቀለይ

ተኸታታሊት ፊልም ሳውን መበል 31 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ምስ ኮሜዲ ከምኡ ውን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደብናትራን ናይ ሰሙን እዚዮ እሞ ንኽትከታተሉ ክብሪ ንዕድም።

መደብ ናትራን ቀዳም 12 መስከረም ልክዕ ሰዓት 2 ፍራን ድሕር ቀትሪ ድግማ ሓሙስ 17 መስከረም ን6:15 ድሕር ቀትሪ መደብ ናትራን

0: ርሑ ነገር ቀደም በሊ ዓሰል እማ ምናቀ እማ ነጁ ፃዕዳ ሸለምለማ ኣልባብ ጎኪ ሳብ ከወሳጋማ እጉርሑላኪ ኢገብኣ ከፈለየኩም ኣ
1: ኣና እምበር ሰፈላልካ ተማም ህለየኮ ኣርሃ ንኣልባብ ብካርሃ
0: ወረባቢ ሰኒ ትበይ ስምዒ ነጁ ለዶላኪን ማሽገጣዕ መጀሬትክ
1: ይኸማሎ ሌሊት ብለካለየኮ ኣዳሙን ካርጅ ለማፃላት መጣር እግሉ እታያክ ብለካለየኮ ክለ ላሊታ ብጣሌት መየኮ ነሰብ ተዕበት ልህልየኮ እንተትብል እዩኮ በስ
0: ኢ ነጁ እላ ኣዳም ንእግሉ ሰዲ ገለ ሳርሒዩ ወገለ ትከቤቱ ወገለ ትኣዳዊዩ ምትረክቡምኒ ሕድት ብዙሕት እንደ
1: ኣና ያ ረባ እጅር ሃባን እብል እንዲኮን ምኖም ናታ ሴማ ኣለዎ መናታ ሰሮም ገለ ብለካለየኮ ማሻላ ሽክሮ ንብሉካ ወብሰኒ ትፈቅትካ ምሎ ተዕበ መክሰብ ምህል
0: ሰሮም ገለ ላኪን ለኤማኖም እተመጣር ዲቡ ላሓዱጓ ኬን ካርጌ ሰው ምንገቢ ኖስሕስልከለ ይወድውኒ ኣነ ወለት ኣብዬ ንዋይ እንዲ ኣዝቤና ኣላ ክከነዳእናሃ ካሪጅ ደወል ገሰት ሰላም ትባል ኖሱ እየተሰለ ዲልና
1: ላዳም ላኪን ኩሉ ሓተ ይኮን ግተኣምር ሰሮም ገለ በዓል ፈኩ ኢሉ ትረሳዕ ንግተኣምር እንታማ እበለ ገብአት ትግባእ እግለ ገብኣ ነፈር ሰኔት ጌቲ ደላቀቀስ
0: እለ ላቱ ኣማንኪት ኣነ ወወሮት መልሀ እትንእሽነለ ንተኣምር ወሓተ ዋዲግሉ ልኣና ኩል ደለተርእኪ ከለተስል ዲብ ወኖስ ዲቦ ክትዒድ ህየ ፈቕደኒ እሎም ለኤማኖም እንዳሓገው ሰላም ለኮሪርኪ ህቶም ናትሓርቆን ኣለዋ
1: ይትሕረቕ ኣርሃ ፈክረ በል ዓበ
0: ትለምስነ ለከክያ እንዳ ዓለየ ገሮበን ክምሳል ሓምላ ልትረስዓና ስምዕነጁ ህተለን ኣዋልዳ ካሪጅ ለገሮበን እግል ምላ ሓምል እንደ
1: ካትሓምል እንዲኮን ገሮቦም ናይ እንሰር ምናይ ካርጅ ገረም ግተኣምር ህቱ ሄኒ ብሓጃት ጠቢዓቱ
0: ነጃ ዓሰር ኣና ዳ ሓታ ሓምል ገሮቦም እንተመፅ እግልየ ሰኒዋ ድሓርከኪ ወሓምል ገሮባ ረክባ ለቤላ ከቡሃልት ለውል ኣፋቆሎ ማሽር ወላሌና ላሌ ወላሌና ወላሌ ውልዋል ሃዋ ክነወግል ክን
1: ኣነ ስማዕና ርሃ ምስ እለ ጀው እልብለካልዩ ሓጀ ባርዛ ተሰትየኒ ላዝም
0: ጠዋሊ ዓሲር ከበር ቅርፂ ያእብት ስምዒነ እንዳንዒ ሽፈጊና እያ
2: ስምዒኒ ሓልቶ ኣናዮም ብሸራት ሓተ ንእስለካ ሓዘለይኩ
3: ብሸራት ክትስኒ
2: ሕቱ ግሪሻይ ምካርጅ መፅለየ
3: ማሻኣላ
2: ውእቲ ለኣካል ምስልና ከምስለ ዓለት ኣምርማሚ
3: ዓብ
2: ስስ ሸህር እሰር ካልኦታ ምስልየ ወኣነ ውህታ ካላስ በስ መሳኒት ጋና ኣዚ ምን ኣያም ካርጅ ገየሰት ሑድ ወዴት ወዲበ ካርጅ ቤለኩ ሸቆል ጉሩም ሸቃ ዓለት
3: ማሻኣላ
2: ወእዚ ኣና ግለ ምፀታ ኣዝሞቴት ክንኡ ደግረ ሓዘለይ ከክፎ ንደግረኒ ይበለ ክንድበል ክወት
3: ዓደት ከቤታ ውፀቢሕ ሰኒ ውዳ ይግላ ወባዕ ከዳል ግላ ማለብዕድ
2: በደን እለላቶ ሓልተ ይቲ ብእዲባ ግተኣሚራ ንብእኪ
3: ከመይ
2: ኣወል እታ ሸቐል እቲ ግትስለየኒቱ ወሓረ መደፍ እንዳሓረድና ህየኒ እብኣሽካል ናብራ ግንሽቀየቱ ሰምዒኒ ለየቲ ወእምበልሃ ህየኒ እሊ ፖስተር ዓብ እንደወደያ ርኢክ ስውረታ ግልቡብ ደግላቱ ዲብሕድ ሕብር ናይ ህርዲ እንደወደያ ርኢክ ለቤ

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ

0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሚላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ኣብ ኩርኑ ኩርናዓት ኤርትራ ኮንኩም ትካትና ዘለኹም ፍትዋት ተምሃሮ 4ይ ክፍሊ እንቋዕ ናብ ትምህርታዊ መደብ ናይ ማሕበራዊ ትምህርቲ ብሰላም ኣራኸበና። ከምቲ ልሙድ ኣነ ከምትፈልጡኒ መምህር ብርሃነ ካሕሳ ይበሃል። እዞም ምሳይ ዘለዉ ከዓ ንፉዓት ተምሃሮ የማነይ ዘሎ ቢላን ብፃብጋማይ ዘላ ንፍዕ ተምሃሪት ከዓ ሰሚራ ትበሃል። ንሎሚ ድማ ሓደ ምዕራፍ ሒዝና መፂና ኣለና። ቅድሚኡ ግን እስኪ ቢላን ኣብ ዝሓለፈ ምዕራፍ ሲ ብዛዕባ እንታይ ኢና ተማሂርና ነርና?
3: ኣብ ዝሓለፈ ምዕራፍ ብዛዕባ ታሪክና ንላስ
2: ምዕራፍ ክንደ
3: ምዕራፍ
2: ሓደ ንፉዕ ሚላን ሕራይ ሰሚራ ሎም መዓንቲ ኣብ ካልኣይ ምዕራፍ ኢና ክንምሃር። ካልኣይ ምዕራፍ ከዓ ብዛዕባ ግዜን ኣጠቃቅሙን እዩ ዝብል። ሕጂ እስኪ ተቐዳሚት ምዕራፍ ታሪክን ናህና እንዳስስ ታሪክ ትብል ነራ። እዛ ካልእቲ ከዓኒ ግዜን ኣጠቃቅሙ ትላላ። እስኪ ግዜን ታሪክን ኣነፃፂርክሲ ብምንታይ ዘተኣሳስር ኣሎ ምክልቲ እዮም?
3: ታሪክ ኣብ ሕሉፍ ዝተፈፀመ ነገራት እዩ። ሕሉፍ ድማ ሓደ ካብ ክፋላት ናይ ግዜ።
2: ብራቮ። ስለዚ ከምዝሰምዕዋ ዘለኹም ከምዚ ንክልቲኦም ሰምዕዎም ዘለኹም ማለት እየ ናይ ሎም መዓል ትምህርትና ብዛዕባ ምዕራፍ ክልተ ኮይኑ ግዜን ኣጠቃቅሙን ዝብል ይኸውን። ነዚኦም ከዓኒ ኣብ ኣርባዕተ ክፋላት ጌርና ኢና ክንሪያ ነዛ ምዕራፍና ማለት እዩ። እቲ መጀመርያ እቶም ሰለስተ ክፋላት ግዜ ክንሪኦም ኢና። ድሕሪ ብምቕፃል ኣቆጣፅራ ግዜ ዝብል ክንርኢና። ድሓር ቀደም ተኸተል ናይ ፍፃሜታት እውን ክንርኢና። መወዳእታዊ ከዓ ኣጠቃቅማ ግዜ ዝብል ክህልወና እዩ። ግዜና ብግቡእ ብከመይ ንጥቀመሉ እሳ ግን በዞም ክልተ ውፀትኩም ብቅድሚ ተሰኒያ ክትቀርበልኩም። ንሕጂ ግን ክፋላት ግዜ ንብላ ኣለና። እስኪ ገለ ካብቶም ክፋላት ግዜ እስኪ ሓደ ሃበኒ።
3: ሕሉፍ
2: ሰሚራ ኸ
3: ህሉ
2: ሳልሳይ ከመኒ
3: መፃኢ
2: ንፉዓት። እስኪ እዞም ብኩርናዓ ቴሌቭዥን ኮንኩም ትከታተሉና ዘለኹም ተምሃሮ ከምቲ ልሙድ ገሊኹም ምስ ወለድኹም ኣለኹም፣ ገሊኹም ከዓ ምስ መምሃራንኩም ኣለኹም፣ ገሊኹም ከዓ ምስ ብፀትኩም ኮንኩም ትከታተሉ ኣለኹም። እስኪ ኣብ ነንሕድሕድኩም ምስ ወለድኩም ምስ መምሃራንኩም ምስ ብፀትኩም ኮንኩም እንዳተረዳዳእኹም ሲ ሕሉፍ እንታይ ማለት እዩ፣ ህሉ ከ እንታይ ማለት እዩ፣ መፃእ ኸ እንታይ ማለት እዩ ንዝብል ሕቶታት እስከ ብኡ ኮንኩም ንስኩም መልስዎን። ንሕና ከዓ በዚ ኮይና ንዞም ፍትዋት ተምሃሮ ኮይና ከዓ ክንምልስ ኢና ማለት እዩ። ሕጂ ግን ንሕና ዘይ ንሪኦም ክልተ መምሃራና ኣለዉ። ወላ ቢላልን ሰሚራን እውን ኣይፈልጦም እዮም። መምህር ፊልሞንን መምህር ሚካልን ዝበሃሉ እዚኦም ከዓ ነዞም ንፉዓት ተምሃሮ 4ይ ክፍሊ ሓደ ቪድዮ ብስእሊ ዝተሰነየ ኣዳሊና ኣሎም ኣለና ንግዜ ዝምልከትላሎ እሞ እስኪ ንሕሉፍ ህሉ መፃኢ እንታይ ክብሉና እዮም እስከ ማሕበር ንርአዮም ናብታ ቪድዮ ከብልኩም።

ኣብዛ ምዕራፍ እዚኣ እትምሃርዎ ብዛዕባ ግዜ እዩ። ብዛዕባ ግዜ ክንዛረብ ከለና ኣብዝሓለፈ እዋን ዝተፈፀመ ሕሉፍ ዝፍፀም ዘሎ ህሉው ወይ ከዓ ኣብ ዝመፅእ ዝፍፀም መጻኢ ክኸውን ይኽእል። ግዜ ከመይ ከም ዝዕቀን ወይ ከም ንቆፅር ከምኡውን ብዛዕባ ቀደም ተኸተል ናይ ፍፃሜታት ክትርዩ ኢኹም። ብተወሳኺ ግዜ ክቡር ከም ዝኾነን ብግቡእ ክትጥቀምሉ ከም ዝግባአኩም ክትምሃሩ ኢኹም።

0: እንገብሮም ነገራት ኣብ ዝተፈላለዩ ግዜያት ይፍፀሙ። እዚ ማለት ከዓ ካብ ዘለናዮ ግዜ ኣቐዲሞም ዝተፈፀሙ ሕሉፍ፣ ሕጂ ዝፍፀሙ ዘለዉ ህሉ፣ ብድሕሪ ሕጂ ዝፍፀሙ መጻኢ ክኾኑ ይኽእሉ ማለት እዩ። ሕጂ ሕሉ ግዜ ይሕብር፣ ትማሊ ሕሉፍ ግዜ የመልክት፣ ፅባሕ መጻኢ ግዜ ይሕብር።
1: ቀፂልና ነዘን ስዕባ ኣብነታት ንርአ። ህሉ ኣብ ዓራት ደቂሰ ኣለኹ።
0: ኩዕሶ ንፃወት ኣለና።
1: ዕድመይ 10 ዓመት እዩ። እዘን ተጠቂሰን ዘለዋ ሰለስተ ሙሉኣት ሓሳባት ኣየናይ ግዜ የመልክታ? ብዛዕባ ኣብ ሕጂ ወይ ሎሚ ዘሎ ኩነታት ስለ ዝዛረባ ህሉ ግዜ የመልክታ ንብል።
0: ሕሉፍ

0: ዕድመይ 9 ዓመት ነይሩ።
1: ትማሊ ክዳውን ተሓፂበ።
0: ዝሓለፈ ሰንበት ቤት ትምህርትና ብኩዕሶ እግሪ 2-0 ተዓዊታ።
1: እዘን ሰለስተ ሙላት ሓሳባት ከ ኣየናይ ግዜ የመልክታ? ብዛዕባ ድሮ ዝተፈፀመ ነገር ስለ ዝሕብራ ሕሉፍ ግዜ የመልክታ።

0: أي جزئية من الكتاب.
1: ኣብዚ ኣርእስቲ ግዜ ብምንታይ መገዲ ከም ዝቁፀር ክንርኢ ኢና። ነገራት ኣብ ዝተወሰነ ግዜ ይፍፀሙ።
0: መዓልቲ፣
1: ሰሙን፣
0: ወርሒ፣
1: ዓመት ወዘተ።
0: መዓልቲ፣ ኣብ ሓንቲ መዓልቲ 24 ሰዓታት ኣለዋ። እዘን 24 ሰዓታት ኣብ ክልተ ይኽፈላ። 12 ሰዓታት ቅድሚ ቀትሪ፣ 12 ሰዓታት ከዓ ድሕሪ ቀትሪ። ካብ ፍርቂ ለይቲ ክሳብ ፍርቂ መዓልቲ ዘለዋ ሰዓታት ቅድሚ ቀትሪ ይበሃላ። ካብ ፍርቂ መዓልቲ ክሳብ ፍርቂ ለይቲ ዘለዋ ሰዓታት ከዓ ድሕሪ ቀትሪ ይበሃላ።
1: ሰሙን፣ ሓንቲ ሰሙን 7 መዓልታት ኣለዋ። መጀመርታ መዓልቲ ሰሙን ሰኑ እያ። ቀፂለን ዝመፃ መዓልታት ከዓ ሰሉስ፣
0: ረቡዕ፣
1: ሓሙስ፣
0: ዓርቢ፣
1: ቀዳም፣
0: ሰንበት እየን። ወርሒ፣ ኣብ ሓንቲ ዓመት 12 ኣዋርሕ ኣለዋ። መጀመርታ ወርሒ ናይ ዓመት ጥሪ እያ። ቀፂለን ዝመፃ ለካቲት፣
1: መጋቢት፣
0: ሚያዝያ፣
1: ግንቦት፣
0: ሰነ፣
1: ሓምለ፣
0: ነሓሰ፣
1: መስከረም፣
0: ጥቅምቲ፣
1: ሕዳር፣
0: ታሕሳስ እየን። እታ ዝሓፀረት ወርሒ ለካቲት እያ። 28 መዓልታት ከዓ ኣለዋ። ኣብ ነፍሲ ወከፍ 4 ዓመት 29 መዓልታት ኣለዋ። ንኣዋርሕ ኣብ ክንዲ ብሰሙን ጥሪ፣ ለካቲት፣ መጋቢት ወዘተ ንብል ወርሒ 1፣ ወርሒ 2፣ ወርሒ 3 ኢልና ክንሰሚ ንኽእል።
1: ዓመት፣ ኣብ ሓንቲ ዓመት 365 መዓልታት ኣለዋ። ዕለታት ወይ ኣዋርሕ ንምቁፀር እንጥቀመሉ ሰነድ ወይ ሰንተረጅ ዓውደ ኣዋርሕ ይበሃል። ኣብ ዓለምና ዝተፈላለየ ዓይነት ኣቆፃፅራ ዓመታት ኣሎ። ካብዚኦም እቲ ብዙሕ ግዜ ንጥቀመሉ ግሪጎርያን ካላንደር እዩ።
0: ብዘይካዞም ኣብ ላዕሊ ዝጠቐስናዮም መዐቀኒታት ካልኦት እውን ኣለዉ። ንኣብነት 100 ዓመት 1 ክፍለ ዘመን ተባሂሉ ይፅዋዕ። 1000 ዓመት ከዓ ሚለኒየም ወይ ከዓ ናይ 1000 ዓመት ግዜ ኢልና ንሰሚዮ።

0: ግሪጎሪያን ካላንደር እዩ።
1: ብዘይካዞም ኣብ ላዕሊ ዝጠቐስናዮም መዐቀኒታት ካልኦት እውን ኣለዉ። ንኣብነት 100 ዓመት ሓደ ክፍለ ዘመን ተባሂሉ ይፅዋዕ፣ 1000 ዓመት ከዓ ሚለኒየም ወይ ከዓ ናይ 1000 ዓመት ግዜ ኢልና ንሰሚዮ።

0: ፎርስ ኣለዎን ማለት እዩ። እዚአን ከ ካብኡ ናብኡ ማለት እዩ። ኣብዚ ሰዓት እዚ ግን ሸሞንቲ እየን ኮይነን ዘለዋ ታሽዒቲ የላን ማለት እዩ። ምክንያቱ ኣዝያ ደቃ ብዘይብኡ ከዓኒ ኣዝዩ ዝሕሉ ስለዝኾነት ግራፍሽናል ፎርስ ብከም ሕጂ ኤክሰብት ኮይና ኣላ። ሰብ ከዓኒ ኣብ ኤርስ ጥራይ ዘይኮነ ኣብ ማርስ ክነብር ኢሎም ከዓኒ ስጋ ሕጂ ኣብ ግምት ኣለዎ ማለት እዩ፣ ማራመሩ ኣለዎ ማለት እዩ። ደንሽዑን ናሙን ንምፃእ ሙን ክንብል ከለና ሰለስተ ዓይነት ሙን ኣለና ማለት እዩ። ታሙን ሓንቲ እያ ግን ሰለስተ ክፋላት ኣለዋ ፌዝስ ኣለዋ ንብሎ ማለት እዩ። ሃልፉሙን ፉልሙን ኒሙን ኢናኻኒ ንፈላለየን ማለት እዩ። ደንሽዑ ናብ ዓለን ንምፃእ ናብ ኤርስ ንምፃእ ኤርስ ክንብል ከለና ቱ ሙቭመንትስ ኣለዋ። እዘን ሙቭመንትስ ክንብል ከለና ከዓኒ ሮቴሽን ኤንድ ሪቮሉሽን ኢና ንፈላለየን። ሮቴሽን ክንብል ከለና ኣብ ገዛ ርእሳ ክዘውርን ከለና ሮቴት ክትገብር ከላ ኢንዲያር ኦን ኦፍ ኤክስ ኣክሲስ ሮቴት ክትገብር ከላ። ሪቮሉሽን ክንብሎ ከለና ከዓኒ እዚኣ ንድሕታ ፀሓይ ዘላ ንሳ ከዓኒ ሮቴት ክትገብር ከለና ከዓኒ ሪቮሉሽን ንብሎ ማለት እዩ። ሪቮሉሽን ክንብሎ ከለና ከምዚላ ሮቴት ክትገብር ከለካ ሪቮሉሽን ንብሎ ማለት እዩ። ደንሽዑ ብሰንኪ እዚ ቱ ኢፌክት ዝተፈጢሮ ማለት እዩ። ክልተ ፅልዋታት ኣለዎና ኣብ ሮቴሽን ተኮይኑ ማለት እዩ። ሕጂ ተቀዳመይቲ ንብላ ዘለና ደይን ናይት ማለት እዩ። ሌይትን መዓልትን ብሰንኪ ናይ ሮቴሽን ኦፍ ናይ ኤርስ ተፈጢሩ ማለት እዩ። ጠጦቴላ ፍርቃ ፀልማት ፍርቃ ከዓ ብርሃን ክትኮይና ኦልሬዲ ንሕር ሮቴት ንድሕር ተገይራ ግን ንኩላትና ላይት ክበፅሓኒ። ስለዚ ከዓ 24 ሃዋርስ 12 ቀትሪ 12 ከዓ ምሸት ማለት እዩ ሰዓታት ማለት እዩ። ሪቮሉሽን ክንብሎ ከለና ከዓ ፎር ኢፌክትስ ኣለዎ። ዘን ኢፌክት እዚአን ከዓ ካብን ሕጂ ዘልኩ መፅኡ ዘሎ ከዓ ሲዝን እስያ። ሲዝን ክንብል ከለና ወቅቱ ማለት እዩ። ወቅትታት ክንብል ከለና ኣርባዕተ ዓይነት ወቅትታት ኣለውና። ናሰቶም ከዓ ሳመር፣ ኣንተም፣ ዊንተር፣ ስፕሪንግ ኢልና ከዓ ንፈላለዩ ማለት እዩ። እዚኣ ትመስል እዚ ሕጂ ኦልሬዲ እቲ ፖዚሽን እዩ ዝቅይረሎ እምበር ንስ እዩ ዘሎ እቲ ሙቭመንት ግን ፖዚሽን ከዓኒ ይቀያይር ኣሎ ማለት እዩ። ሽዑ ናብ ዓለምና ተመፂና ሰቨን ፕላቲስ ኣለዋ፣ ሸውዓተ ክፍለ ዓለማት ኣለዋና። እዘን ሸውዓተ ክፍለ ዓለማት ለን ዘለና ከዓኒ እዜን ማለት እዩ ሳውዝ ኣሜሪካ፣ ኣፍሪቃን ፕላቲዩ፣ ኣውስትራልያ፣ ኣንታርክቲካ፣ ኤሮጵያ ፕላቲዩ ንከዓ ንፈላለየን ማለት እዩ። እሺ ቴንክ ዩ።
1: መጀመርያ እንኳዕ ብድሓን መፃኹም ሃዊሳ ለመፃእተኩም ኢል እያ። ንሕና ናይ ሶሻል ሳይንስ ደይ ወይ ድማ መዓልቲ ማሕበራዊ ስነ ፍልጠት ኢና ብሒዝናዮ መፂና ዘለና ርእስቲ ድማ ግእዝ እዩ። ቋንቋ ግእዝ ቅድሚ 2500 ዓመታት ድማ ኣቢሉ ዝጀመረ እዩ።
2: እዚ ቋንቋ ድማ ኣብ ኤርትራን ኢትዮጵያን ሳውት ሴሜቲክ ወይ ከዓ ሰሜያዊ ሴሜቲክ ደቡባዊ ሴሜቲክ ቦታ እዩ ተጀሚሩ። ቅድም ሰብያዊ ፊደላት እዩ ዝበሃል ነይሩ። ሽዑ ድማ ናብ ግእዝ ማዕቢሉ። እዚ ቅድም 29 ነይሩ ሰብያዊ ኮሎ 29 ሌተርስ ነይሩ። ሌተር ድማ 24 ሌተርስ ብምሃል እዚ ስትራክቸር ድማ ቼንጅድ ኮይኑ
1: ቀንዲ ብሓፈሻ ግን ቀንዲ ነዚ ቋንቋ እዚ ሒዝና መፂና ዘለና ዝበዝሐ ሰብ ናይ እዚ ቋንቋ ዝኣፍልጦ የብሉን ማለተይ ዝበዝሐ ኣይፈልጦን እዩ። ንሕና ድማ ነዚ ከመይ ጌርና ብቕልል ዝበለ መንገዲ ንሰባት ንረድኦም ኢልና ኢና ሒዝናዮ መፂና ዘለና። ከምኡ ውን እዚ ቋንቋ እዚ ኣብ ቀደም ዘበናት ወይ ድማ ኣብ ዝሓለፉ ዘመናት ከም ዕለታዊ መነባብሮ ከም ዕለታዊ ቋንቋ እዩ ዝሰርሕ ነይሩ። ልክዕ ከምዚ ንሕና ትግርኛ ከም ዕለታዊ ቋንቋና ንጥቀመሉ፣ ልክዕ ከም ዕለታዊ ቋንቋኦም እዮም ጥቀምሉ ነይሮም። ኣብዚ ሕጂ ግዜ ግን ኣብ ኦርቶዶክሳዊ ተዋህዶ ቤተክርስትያን ጥራይ ተሓፂሩ ዝርከብ ቋንቋ እዩ። ነዚ ድማ ከመይ ጌርና ኣብ ብዙሕ ቦታታት ንጥቀመሉ ወይ ድማ ከመይ ጌርና ብዙሕ መፅሓፍቲ ብዛዕባኡ ነንብ ብዙሕ ንኣብነት ሕጂ ዝኾነ ሰብ ፊልማት ክርኢ ከሎ ትግርኛ፣ እንግሊሽ፣ ኮርያ፣ ህንዲ ከምኡታት ጥራይ ዝርኢ። ንሕና ግን ከመይ ጌርና ነዚ ቋንቋ እዚ ኣብ ፊልማት እንዳተና ኣብ መፅሓፍቲ እንዳተና ንጥቀመሉ ኢልና ኢና ሒዝና መፂና ዘለና።
3: መጀመርታ ሽሜ ኤልሻ ሚካኤል ይበሃል። ናይ ሎማዓንቲ ኣርእሰይ ድማ ኣብ ጂኦግራፊ ስትሪም ኣብ ሶሻል ሳይንስ ደይ ብዛዕባ ጂፒኤስ ኤን ጂኣይኤስ ክኸውን እዩ። ደቂ ግሩፐይ ብዛዕባ ጂኣይኤስ ገልፁ እዮም፣ ኣነ ድማ ብዛዕባ ጂፒኤስ ማለት እዩ። ፈርስት ዋት ኢዝ ጂፒኤስ ንዝብል ሕቶ ክንምልስ ከለና ጂፒኤስ ሲምፕሊ ኣን ኣብሪቪሽን ኮይኑ ሕፅሮት ኣል ኮይኑ ጂኦግራፊካል ፖዚሽኒንግ ሲስተም ይገልፀልና ኤንድ ኢትስ 13 ሳተላይት ቤዝ ናቪጌሽን ሲስተም ዊች ፕሮቫይድ users with an accurate information about their geographical location, their speed, their time. ቅልጣፈ ትኸደሉ ዘለካ ዘለናዮ ልክዕ ግዜ ነግረና ክእል ኮላይ ድማ ታይም ከዓ ነግረና ክእል ማለት እዩ። ካብዚ ቀፂልና ድማ ብከመይ ንጥቀመሉ ክንብል ንክእል ኢና። 30 ሳተላይትስ ኣለዋ ንዓለም ኦርቢት ትገብራ ማለት እዩ ትዋይስ ኣደይ። እዘን ሳተላይትስ እዚአን ሲግናል ዝሰዳ ናብ መን ናብቲ ሰብ ጂፒኤስ ረሲቨር ተርንኦን ገይሩ ዘሎ ኣብ ሞባይሉ ማለት እዩ። ሲግናልስ ምሰደዳ እዘን ሳተላይትስ እዚኣተን ሽዑት ሰብ ግዛ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሃሪት ባርካይ ናይንስ 15 ካላሰይ ብሎማ ዓንቲ ሒዘልኩም መፅኡ ዘለኹ ብዛዕባ ዩኒቨርስቲ ኮይኑ ዩኒቨርስቲ ክንሉ ከለና ዳስ ኮንሲስት ኦፍ ኤኒባዲ ብዙሓት ባዲታት ዘለዎም ንኣብነት ከም በዓልሳን ርዝ ሙን ዳስ ንኩሎም ሓቂፉ ዝርከብ ዩኒቨርስቲ ንብሎ ማለት እዩ። ሕጂ ኣብ ውሽጢ ዩኒቨርስቲ ክንብል ከለና ፕላኔት ኣለዋ ንባዕልና ንታንትና ነብርላ ዘለና ርስ ከዓ ፕላኔት ኣለዋና ማለት እዩ። ሕጂ ተን ፕላኔት ክንብለን ከለና ሸዓተ ክፍለ ዓለማት ኣሚን ፕላኔታት ኣለዋና። ተን ፕላኔት ከዓኒ ሜርኩሪ፣ ርዝ፣ ማርስ፣ ቬኑስ ኩለን ኣብዚያ ዘለዋ ሳተርን ዘን ሸዓተ ብዚያ ዘለዋ ማለት እዩ። ሕጂ ነዘን ሸዓተ ክንብለን ከለና ኣብ ክልተ ነኸፋፍለን ማለት እዩ። ኢነርን ኣውተር ንብለን ኢነር ንብለን ዘለና እተን ኣብ ቅድሚት ዘለዋ ኣርባዕተ ማለት እዩ። ሜርኩሪ፣ ርዝ፣ ማርስ እተን ኣርባዕተ ብዚያ ዘለዋ ማለት እዩ። እተን ኣውተር ንብለን ና ከዓ ነዚአን ጁፒተር፣ ዩራንስ፣ ኒፕተን፣ ሳተርን ማለት ኣርባዕተ ብኸመይና ከምዚ ገርና ፈላለዩና ኢና ንድሕርቲ ሓሲብና ከዓኒ እቲ ግራቪሽናል ፎርስ ዝበሃል ዘሎ ካብ ሳን ዝጅምር ክጅምር ከሎ ብሰንኪ ናይ ግራቪሽናል ፎርስና ሕጂ ዓለምና ኦቫል ሸፕ ኣለዋ ማለት እዩ። ኦቫል ሸፕ ክህልዋ ከሎ ሕጂ እዚአን ከምዚ ጌርና ስለዝፈላለናየን እዚአን ሕጂ ማራ ቁልጡፍ ዝኾነ ደሓን ዝበሃል ዓቕን ዘለዎ ኮይኑ ቅልጣፈ ኣለዎን ማለት እዩ። ኣሚን ግራቪሽ

0: ካልኩሌት ገብር ቲ ዲስታንስ ካብተን ሳተላይት ዘለዎር እዩ ሽዑ ካልኩሌት ምስ ገበሮ ቲ ዲስታንስ ካብተን ሳተላይት ዘለዎ ሽዑ ዘለዎ ኤግዛክት ፖዚሽን ክፈልጥ ይኽእል ማለት እዩ። ካብዚ ቀፂልና ድማ ከመይ እንታይ እንታይ ነገራት ኣድልዩና ነዚ ጂፒኤስ ሲስተም ንክንጥቀም ዝብል ኣርእስቲ ክንርኢና ማለት እዩ። ፈርስት ኣፎርዳብሊቲ የድለየና ዊች ሚንስ ኢንሹሪንግ ስማርትፎንስ ስማርትፎንስ የድለየና ኮላይካ ኤዲኬትድ ጂፒኤስ ዩኒትስ ምሁራት ዜጋታት ናይ ጂፒኤስ ዩኒትስ የድለየና ማለት እዩ። ካብ ቀፂልና ድማ ኢንፍራስትራክቸር ኣሎ ኢንተርነት ስታቢሊቲ ኦር ዊዛውት ኢንተርነት ወላ ክሰርሕ ይኽእል እዩ። ካብ ወፂልና ድማ ማፒንግ ጋፕስ ኣሎ ኣብ ማፕስ ዘሎ ጋፕስ ኩሉ ክመላእ ኣለዎ ኦር ለብል ክኸውን ኣለዎ ማለት እዩ። ካብ ወፂልና ድማ ፖሊስ ኣለና ፖሊሲ ጅ ሲምፕሊ ሚንስ ኢንካሬጅንግ ታክሲ ዩኒየንስ ኦር ሰርቪስስ ኦር ትራንስፖርቴሽን ካምፓኒስ ቱ ዩዝ ዲስ ቴክኖሎጂ ኤፊሽንትሊ ማለት እዩ። ተጠቀምቲ ናይ ዝንክንከውንሲ ናይ መጓዓዝያ ትካላት ክሰርሓሉ ኣለዎን ማለት እዩ ነዚ ቴክኖሎጂ ወይ ከተኣታትዎ ኣለዎን ማለት እዩ። ካብ ወፂልና ሓፈሻዊ ጥቕሚ ናይ ጂፒኤስ ሲስተም እንታይ እዩ ቴልና 5 ሜን ዩዝስ ኣለውና the first one location allo location telna it tells us or it determines the exact position or location malet yu likka bota negrena ka otilna navigation allo navigation ka antay malet yu ka hada bota na kal bota ke tedelina shortcut serena ka shortcut sketilu hani net bota zelena yan hanbetih gzena malet yu salsaid ma timing allena timing malet exact time na hanfelitih gzena as satellite smorkisna malet yu ka otilna dma ማፒንግ ጋፕስ ኣለና ወርልድ ማፕስ ክሬት ንክንገብርካ ክሕግዘና ይኽእል ማለት እዩ። ፎር ትራኪንግ ካ ጠቕመና እዩ ትራኪንግ እንታይ ማለት እዩ ፐርሰናል ሙቭመንትስ ኦር ኦብጀክት ኢት ሞኒተርስ ኦብጀክትስ ማለት እዩ ኣብ ዝኾነ ይኹም ቦታ ወይ ኣብ ሃገር ድካየድ ዘሎ ሙቭመንትስ ወይ ድማ ዝኾነ ኦብጀክትስ ሞኒተር ንክንገብር ይጠቕመና ማለት እዩ። ሶ ኣብ መወዳእታ ድማ ከመይ ገይሩ ጂፒኤስ ሲስተም ምስ ዲቨሎፕመንት ሪሌት ዝገብር እንድሕር ኢልና መጀመርያ ፖይንት ኦር መጀመርታ ኣርእስትና ና ክኸውን ዘለዎ ናቪጌሽን ጠቕመና ኢለ ፀኒሐ ምሽ ናቪጌሽን ካብ ሓደ ቦታ ናብ ካልእ ቦታ ከም ንኸይድ ይሕግዘና ማለት እዩ። እንድሕር ካብ ሓደ ቦታ ናብ ካልእ ቦታ ብሾርትካትስ እንድሕር ንኸይድ ኣለና ረዲሲንግ ኦፍ ፊል ኮንሰፕሽን ኣሎ ኦር ነዳዲ ኣይንህልኽኒ ኢና ዘለና ማለት እዩ። ካብዚ ቀፂል ብከምዚ ድማ ጥቕሚ ኣለዎ ነዳዲ ንክንቁጥብ ማለት እዩ። ካልኣይ ጥቕሙ ድማ ፎር ኩክ ሪስፖንስ ቱ ኢመርጀንሲስ ማለት እዩ። ኩክ ሪስፖንስ ቱ ኢመርጀንሲስ እንታይ ማለት እዩ? ዝኾነ ኢመርጀንሲ ነገራት ዝቐልጥፍና ግብረ መልሲ ንክንህብ ጠቕመና። ከም በዓል ኣምቡላንስ ኣለና ኣምቡላንስ ሲምፕሊ ሕጂ ናብ ፔሽንትስ ንክበፅሕ ይሕግዘና ማለት እዩ ጂፒኤስ። ፖሊስ እንድሕር ኢልና ከዓ ፖላይስ ዝኾነ ክራይም ኤርያ ኣበይ ከም ዘሎ ፈሊጦም በሲስተም እዚ ተጠቂሞም ክበፅሑ ይኽእሉ ማለት እዮም። ካብ ቀፂልና ድማ ክሪሚናልስ እውን ንክሕዙ ይጠቅሞም እዩ ማለት እዩ ፖላይስ። ኡርባን ፕላኒንግ ኣለና ኤንድ ሞደርን ኣግሪካልቸር ሲስተም ንክንጥቀም ድማ ይጠቕመና። ታንክ ዩ ፖሊስ።
1: እምባርከስ ሕጂ መጀመርያ ሽመይስ ምድሌ ዳዊት ይበሃል። እዚ ኣብ ሎማዓንቲ ኣብዚ ናይ ኣርት ደይ ማለት ኣብ ጂኦግራፊ ድማ ብዛዕባ ጂኣይኤስ ወይ ድማ ጂኦግራፊካል ኢንፎርሜሽን ሲስተም ገሊፅ መፅ ኣለኹ። ጂኦግራፊካል ኢንፎርሜሽን ሲስተም ዝበሃል ሞደርን ኮንት ላይንስ ዝበሃል ወይ ድማ ኣብ ዝበረሉ ግዜ ማለት እዩ። ስለዚ ኣብዚ ድማ ብዛዕባ ጂኦግራፊካል ዳታ ወይ ድማ ብዛዕባ ኩሉ ናይ ጂኦግራፊካል ኣፕሊኬሽን ኣብ ዝዓለም ዘሎ ዳርጋ ኩሉ ኣጠቃሊልዎ ይርከብ። ንሱ ዘፅንዕ ድማ ብዛዕባ ሁማን ኣክቲቪቲ ኢኮሲስተም ወይ ድማ ክላይመት ድማ ብዛዕባ እዚ የፅንዕ። ኣብዚ ድማ ዘይተፈጠሩ ወይ ድማ ብዙሓት ዳታታት ኣለው። ናብቲ ኣፕሊኬሽን ድማ ኢመርጀንሲ ማኔጅመንት ኣለና፣ ኢኮኖሚክ ኣለና፣ እንደገና ድማ ስፖርት ኣለና፣ ኢኮኖሚክ፣ ፖለቲካል ኢን ዋርስ ካለውና ፖለቲካን ዋርስ ክንብል ዘለና ኣብ ዋርስ ነታ ዝደለናዮ ቦታ ታርጌት ክንገብር ሕግዘና። ኣብ ስፖርት ድማ እታ ደሊና ደለና ፖይንት ኔሰራ ወላ ፔናልቲ ኤርታ ንዓ ንምርኣይ ድማ ይሕግዘና ማለት እዩ። ብድሕሪ ድመፅእ ዲስኣድቫንቴጅ ናቱ። ኣብዚ ዲስኣድቫንቴጅ ናቱ ድማ ዋግኡ ክብር እዩ። ሓደ ድማ ዲፐንደንስ ኣብ ቴክኖሎጂ ገብረልና ኣብኡ ከም ንምርኮስ ገብረልና እንድሕር ኣብዚ ጂኣይኤስ ወይ ድማ ጂፒኤስ ተዝሃልዩ ኸኒ ሰባት ክንረድእ ወይ ክንሕግዛ ይንክእል ማለት እዩ። ብድሕሪ ድመፅ ኣብ ከም ኤርትራውያን ኮይናስ እዚ ጂኣይኤስ ሲስተም ዝበሃል ዘሎስ ንዓናስ እንታይ ጥቕሚ ኣለዎ ወይ ድማ ንሃገርናስ እንታይ ከምዕብላ ኽእል ዝብል ሕቶ እዩ። እዚ ማለት ድማ ኡርባን ፕላኒንግ ኣለና ዊችስ እታ ከተማ ንክትነት ወይ ድማ ንክትምዕብል ይሕግዛ ማለት እዩ። እዚ ምስተሃነፀት ምስተማዕበለ ድማ ቱሪስት ክስሕበልና ትኽእላ። ቱሪስት ምስተሰሓበት ድማ ኢኮኖሚክ ናይቲ ሃገር ይሕግዘና ማለት እዩ። ብድሕሪ ድመፅ ድማ ሳብሸንሳል ዲቨሎፕመንት ዝበሃል ናት ሪኒዋብል ደሎ ነትና ሪኒዋብል ደሎ ብሪኒዋብል ክንጥቀ ግበረና ማለት እዚ ኣብ ሕርሻን ኣብነት ክንጥቀምቲ ኮይና ሕጂ እቲ ነዳዲ ዓመት ክንገዝኦ ድግባኣና ሓንቲ ግዜ ሶላር ምስ ገዘአና ንኩሉ እዚ ከገልግለና ክእል ማለት እዩ።
2: ሽመይ ቢኑር ፀጋ ይበሃል። ሕጂኻ ኣፕሊኬሽን ኦፍ ጂኤስ ክንብል ከለናስ ጥቕምታት ናይ ጂኤስ ንገልፅ ኣለና ማለት እዩ። ብዙሓት ጥቕምታት ኣለዎ። ገለ ካብኣቶም ከዓ ፎር ዌዘር ፎርካስቲን፣ እዚ ክንብል ከለና ድማ ኣብ ዝመፅእ ወቕታት ዓመታት ዝጋጥሙ ኩነታት ኣየር ንኽ

0: ክንበ ወይ ከዓ ንክንግምት ይሕግዘና። ካልእ ከዓ ፎር ኣግሪካልቸር ኣብ ኣግሪካልቸር ክንብል ከለና ከዓ እቲ ንዘሮ ዓይነት ኣካል ንዘሮ ዓይነት እኽሊ ወይ ንዘሮ ዓይነት ዘርኢ ምስሊ መሬት ፍራምነቱ ከመይ ይመፅእ ወይ ከዓ እንታይ ንድዕረቲና እንታይ ተዘሪና ወይ ከዓ እንታይ ተዘሪና እንታይ ዝያዳ እቶት ንረክብ ከምኡ ውን እንታይ ዓይነት ምልዋጥ ናይ ኣካል ተካይድና ኢኻ ከዓ ዝለዓለ እቶት ንረክብ ይገልፀልና። ሳልሳይ ከዓ ፎር ኡርባን ፕላኒንግ ክንብል ከለና ድማ ከምዚ ኣብዛስእሊ ንሪኦ ዘለና ንከተማታት ክንሃንፅ ከለና ናይ ቦታ ዝያዳ ሰሓብነት ክኸውንን ከምኡውን ሃገር እዚ ኣብታ ናይታ ሃገር ምዕባለ ንኸምፅእን ድማ ይሕግዘና።
1: መጀመርታ ሽመይ ነፍ ኢልማ ንበሃል። ከምዚ ዝገልፆ ድማ ኢንቴግሬሽን ኦፍ ጂፒኤስ ዊዝ ጂኣይኤስ ማለት ጂፒኤስን ጂኣይኤስን ብሓደ ከመይ ገርና ንጥቀመሎም ጂፒኤስን ጂኣይኤስን ዋላ ነንበይኖም ኣርስቲ እንተኾኑ ከም ሓደ ንጥቀመሎም ግን ንኽእል ኢና። እዚ ዝገብርዘግብረና ምክንያት ድማ እቲ ጂፒኤስን ጂኣይኤስን ብሓደ ኣብ ንጥቀመሉ ግዜ እቲ ንና ኮኦርዲኔቲንግ ሲስተም ወይ ቦታ ሎኬሽን ኣረኻኽባ ወይ ኣፅናንዓ ናይ ሓደ ቦታ ሞር ኤፊሽንት ወይ ተወሳኺ ሓይሊ ይድልበልና ማለት እዩ። ካልእ ክንርድኦ ዘለና ከዓ እቲ ዲፈረንስ ኣብ መንጎ ጂኣይኤስ ን ጂፒኤስ ዘሎ ጂኣይኤስን ጂፒኤስን ዋላ ተመሳሳሊ እንተኾነ ዝመሳሰለ ኣርስቲ ንብዙሕ ሰብ መስሎ እንተኾነ ንንበይኑ ኣርስቲ ጂኣይኤስ ሓደ ኮምፒተር ቤዝ ሲስተም ክኾን ካሎ ጂፒኤስ ድማ ብሳተላይት ቤዝ ዝኾነ እዩ። እዚ ድማ እቲ ናይ ጂፒኤስ ሲስተም ብሳተላይት ንእርስ ዝኮላ ወይ ዝዘርአ ሳተላይት ተጠቂምና ናብቲ ኣብ እርስ ዘሎ ኣብ ዓለም ዘሎ ጂፒኤስ ረሲቨር ሓደ እቲ ሓበሬታ ናይ ጂፒኤስ ትራኪንግ ሰደልና ማለት እዩ። ካልእ ኣብቲ ዲፈረንሶም እንተርኢና ኣብቲ ኣፕሊኬሽንስ ኣሎ ጂፒኤስ ንሎኬሽን ናቪጌሽን ወይ ናብ ሓደ ቦታ ኣብንኸረሉ ኤግዛክት ቦታ ኣብንኸረሉ ንኦ ጠቂምና መገድና ንምፍላጥ ይሕግዘና። ጂኣይኤስ ድማ ብሳተላይት ኢሜጅስ ገርና ንሓደ ክነ ፅንዖ ደሊና ዘለና ቦታ ነቲ ናቱ ፕላኒንግ ድ ከም ማይኒንግ ሳይትስ ወይ ላንድ ሲስተምስ ንኸነፅንዕ ይሕግዘና ማለት እዩ። ኣብቲ ዳታ ሞዴል ናቱ ምስ ንመፅእ ድማ ጂፒኤስ ብሰለስተ ዳታ ሞዴል ዝቆመ እዩ። ሎኬሽን፣ ኣቲቱድ ኤንድ ኤሌቬሽን እዚኦም ካብቶም ጂኦሎጂካል ሎኬሽንስ ንብሎም ማለት እዩ። ኤንድ ጂኣይኤስ ድማ ነቲ ኦርቶሬክቲፋይድ ኢሜጅ ካብ ሳተላይት ንረኽቦ ብዲጂታል ወይ ከዓ ብተንቀሳቀሲ ስእሊ ብዝመስል ኣገባብ ናነቅርቡ ሕግዘና። ካብቲ ቤነፊት ናይ ጂኣይኤስ ን ጂፒኤስ ብሓደ ምጥቃም ድማ ኢንሃንስ ሴፍቲ ኣለና። ንሓደ ክንጓዓ ዘለልና ዘለና ቦታ ልክዕነት ፈሊጥና ብተኣማሚና ሙሉእ ሙሉእ ንክንከይድ ሕግዘና። ካልኣይ ድማ ኣብቲ ንሕና ስራሕ ኣብ ናሃንፀ ይኹን ዝኾኑ ከ ኣብነት ኣብ ህንፃ እቲ ክነፅንዖ ዘለና ዘለና ቦታ ክንደይ ስፍሓት ኣሎ ኣበይ ይርከብ ንምንታይ ከ ከም ንምችውነቱ ኣብ ምፍላጥ ሕግዘና።

0: ኣያ ከያናኪ ኦሮብቶና ንትፍቕህኒነም ታድግን ያኳኪባ ኣማይ ማቢትኒ ሕንተን
1: ኣማ ገዳይ ኣባኪኒ ንክቶና ፈራተኒንም ከዱ
2: ስግሚታ ዋረበስኖክ ሞስ ሃይምኪኒ ገይተክተንቶ
0: ስጋ ኣያ ከያናኪ ሳብክ ሳግምታ ጉበ ገለለሂ ዛዝዖ ፉርሳኪ ሄላ ሓብተኒ ኣኮ ኣያ ከያናኪ ድግድ ሰይተኒህ ዕንደም ኢድሩሳ ማረጋዳ እዩ ውሪሳ ኣሲኒካይኑ ኩነኒ
1: ማረጋዳ ዝረጋዳ ዮኩመይን ኣኑ እነክንቲያ ክናሃሲናካይ ከንም ኣባም ከ ሓባም ምዕት ያርግሕ የውትክዮ ማረክያ
3: ኣብ ኣሕመድ ኖታሕታይ ሸምታኮ ቴኒ ከበትኒ መርሓባ ክሚታና
1: ታሸምሂ ሶራ መሊዮኪ ኣቲ ሸፍ ይብር ሰብ ረቢት ክንኮካይ ከንም ሰብ ረቢት
2: ኦባ ሞሳ ኣቀሃላዕላዕተም መልቶ ሕያ ተከተህ ስግተም ቁዋኹ ክኒ እምቡካ ተጥዊር መሰረት ክንም ንሰበታ ኮካና መወባ
1: ኦባ ኦባ ዮኩምን ኸይረ ኣኑ ኣቦ ፋረም ኦቤ ሃነ ኣቦ ፋረም ሌል ኣባሲ ሃነ
2: ኩሕየው ነኑ ነንጋ ዖማማቲኖ ሕኮመ ሌል ኖያሚዕም ቴረገገድ ነኩተን ክንኪ ስተናቦክ ሚሓብታና ኩ
1: ሰሌማኑ ሚደፈያተንኮ መሓለካ ኩድሃይተን መሌክ ካልኦካትን ሊሃዱ
2: ኮነደ ሞሳ ኣቕሊጥ ኢተንቱ ኣይምክኒ ገይተክተንቱ ሸርዓላ ሸርዓላ ደፈይቱ ኮ ስሌማኑ ሃይሚኩ ዕንደም ተኪኒ
3: ኮይ ዓዶሳ ዑሎ ብሩር ስጋና የድሩሲኒ እመን መራኮ ሰይ መረክ ኖያህ ሚዒቲነ ኣማ ዓሽር ሚገኒኖ ተብሊንንኪኒ
1: ስገተ ስከ ሚኖክት ለብኮ ከዋርዋረይታኒቶ ንናሃ ክነነ ተዋኒ ደፈየ ስግተ
2: ኩሕየዎ ነኒ ኣነም ሲናክኒህና ነኪ ተማቶነ ፈዳነም ኖሃ ዓዶሳ ዮ ያዓዶሳዑል ላይ ኮደሪኬ ጀና ኮዴራ ኣካያናካ ነኑ እመንንኮ ተደርሒ ሃኪኖ ካዶለ ኖክታነም መቕቡል ኪኒ ሩመ ኪኒ ከበትንህነኒ ሞሳ የክንኮ ይ ሞሳ
1: ኣኑ ይዋኒን ከታኪ ዓዶቴ ኪኒ ኩሕየው ኣየ ኪኒ ተኣካ ይሑቶን ኮራተኒን ኣኑ ቤረ ማጌዕዘ በሓ ማጌዕዘ ሲና ሓብንህነነክ ነደ
3: ኮያና ሃቦክዮኮ መንጉ ሙድገራን ኣግነ ለቐደር ኪኒ ተይ ይዓሽር ኪኒ
0: ሽገርሊ
2: ዮዮ ሽገርሊ ወላ ሽገርሊ
0: ነጋ ኪኒ ነጋ ፍዳ ኣብሽር ያ ጀማዓ ናኑ ሲናህ ንደ ሲናህ ዮበንኮ ተሕየውቱ ካይ ፍሂማ ኣሳዓኪ ንተ ነደ ኮይ ነደ
1: ሃድዎ ኮ ስንባህተ ደጋ ስንተደቦክ ኣባ ሱክተኒ መሌ ኣባ ራዕትኮነሊቲኒ መ ኣወላ ሚያሞሲን ኣኬተሜቲኒ መርክ ያቦ
0: ያበይቲ በሪ ሞሳ ኣድዋ ኖክታን ካራ ኪኖኖኑ
2: ወላ ተሓደ ክኒ ስተልጉፍነ ሞሳ
0: ወባሀይ ዶላት መገን ኮለያነ ኮኪሃነ ኣያ ከያና ክኒላ ኮራዕተንኩ
2: ከትነደ ድርሽ
0: ቶቢንህተንን ታለተንም ሸዋሂደ ካቲካ
1: ኣማ ዶላ ሲናህ ጉፍተም ዮ ታሊ ጉፍታ ነጋ ክኒ
3: ኤይ እድሪሾ እድሪሾ ሸርዓላ ተሕዮት ያፈኖልቢ ከተይ
0: ፊደ ካፊት መበይሽም ተን ክኒ
2: ኮይ ድርሾ ሱገንተና ሞሳትም ሓበንታኪ መደክ ያባ ዋና በሲምተህ ክኒ ክሓብ ስሌማኖ ሲካኪ ሃየ ሃየ ካዲ የሽንኩ
1: መልኩ ይሚገይተክ ተንቶመቱ በርነጋያንሰኪቶ ስንዲባሪ በሪ ቁማምዕተክ ደብታኮ ኳ ሓልከፎ መላ ይሚገይተክ ተንቱ ያክኒሻኒ ነብሊ ምተኒቶኹ
2: ከትከት መለክ ፊዳ ናኑ ኣብና ሓብና መከምብ እንኪ ምታን መለ መለክ ተከ መብሊ ተኒቶ ከትኳ ሃያንድ
4: ቡሳ ቡሳ ኣባነማተነ መለ ንሰረሲነል ተምዖ
3: ሃየ ሃይ ካደብታናም ገይተን እንኮ እንኳ ስንሓበኒ ስና ከደይ
1: ኣዶተ ዓርህጋሕ ዋኒ ክንናሃክነነ ስከ ስኮ ድዐቱ
3: ስከ ርሕዮኩም ኢና ዕንዱ ፋጡመ ስንበረታርገም ኣተናግና ሶዳና
1: ፋጡመ ታርገም መለ ኣቱ ታርገም መልቶ
3: ኣግና ታረጎይ በልገብቱ በል ሂኮመት በረሸምት እያ
1: ጋሕ ኮከይ ከረጋሕ ዋነፍ ከፋ ሂወልማዳ ብን ሸጣን እዲ ሃይተ
3: የሊ ጋሕዮኩም እያ ካፈ ስነካናም እኒዖካ ሃቦልዮ እነፋሃላ ደቦልዮ
1: ዋላ ታትያ ኮበሩ ለክሃው
3: ከተኮከታ ስንተብልብ ስንድዕተክ ባህንኮለድ ሓልታ ድግን እንተኳሃይ
1: ኣሸና ባእቲ ሰሬና ዕዲ ሃብታመካ ስብሓን

0: ኮነሬል ንጋቱ የጥንቱ የጥዋቱ አንድ ለናቱ ያጋጫል ከመሬቱ መሪር ለሐመቱ
1: እርስትየ ጉረኛ
2: እርስትየ
0: ገጥንፈቱ ወሪና ብሩህ መዓልቲ ክንውዕልና የብሓቂ
2: ናስቲ ቅርበኝ
0: እሺ እሽጓት ኮነሬል እጥቁኮ ልካ ኣብ ፊልም ንሪኦ ራምቦ ትመስለው
2: ኣንተኮ ምርጥ ሰው ነህ እኮ ቀለኛ ነህ ዕላልካ ጥዑም እዩ
0: ኣይ ጥዑም ጥዑም ይፈልጥ ጥዑም እዩ ጥዑም ዝፈልጥ
2: እንደ ተለመደ ልስጥህ እንዴ
0: ከቻልክ ከቻልክ ጓትኮነሬል ከቻልክ
2: እሺ እሺ እንካ እንካ ኣይዞ
0: ኣመሰግናለሁ

0: አመሰግናለሁ።
1: አይዞ አይዞ። እሺ ክርስቲዬ የጠፋ ሲነካ ኮቀኔ
0: እንዴ አለሁ እንዴ?
1: ምን አይነት እቃ ነው? ታይስ ካለህ
0: ክፍትን ይለ ንግድ ሐስባለሁ።
1: ከቻልክ ጥሩ። እሺ አይዞ።
0: እሺ አንተ ሕተው ግኔራትኒ
1: ምን አይነት ጥያቄ?
0: እዚ ኮንትሮባንድ ገለ ስራሕሲ ከመይ ትሪኦ?
1: ማለት
0: ከም ንግድ ከም ስራሕሲ ከመይ ትሪኦ?
1: አይ ርስትዬ እንደዛ ሐስባል እንዴ?
0: ሐሲብና ወገለ መለ ክነጋግድ ኢልና ሐሲብና እንታይ እሞ
1: ከምኡ ምሕሳብካ ድሃን ነይሩ። ግን ንኣኻ ዝኸውን ስራሕ ኣይኮነን። በጣም ሃደገኛ ስራሕ እዩ። ደሞ ጅግና ምዃን ይፈልጋል።
0: ምሽ
1: ኣው ላንተ ቀለል ያለ ስራሕ ማለተይ ምስ ኣቅምካ ዝከይድ ዓይነት ስራሕ እዩ ዘለካ። ሓቀይ እንዴ?
0: እዋ ሓቁኹም ሓቁኹም።
1: ኣው ርስትዬ ዳን ቀስ ኢልና ክንእልል ኢና። ሕጂ ግን ክገድፈካ መልካም ቀን።
0: ብሩኽ ቁነ ብሩኽ ቁነ ይኮነ ርዮ ብሩኽ ቁነ። ጅግና ምዃን የድልዮ እዩ ይብለኒ። ካበይ ንላዕሊ ጅግና እንታይ ደልዩ?

0: እንታይ ደ ዝዓኒድካ? እንታይ ትፅበለኻ?
1: ዝተባረኸኹ መዓልቲ ክውዕልሲ ቤትና ዘፍርየ ትሕዝቶ ጥዕም ኣቢለል ክወፅ ኢለ
0: ትኽብትኻ ምስሕኒ ዘይትብል ርስቶ
1: ኖኖ ኣነ እኽሊ ክለክፍ እምበር ክበላዕ ኣይደለኹም
0: ጌዳ ኣብ ካልእካ ተመሳሕ እቲ ቦይ ዘምፅኦ እኽሊ ተወዲ ንስኻ ከዓ ጥር ትብላስ ቤዛ ይምፃእካ
1: ናይዛ ወርሒ ካብ ስራሕ ደው ዘበልኳ ዲክንዲ ዝዛረብ ዘለኺ ምስ ሕጂ ሰጥ ኢለ ስራሕ ጀሚረ ኣለኹ
0: ወይ ሓወይ እምበር ትሰርሕ ዘለካ ኮይኑ ይስምዓካ ዘሎ ሂወትካ ሙሉእ ኮይ ስራሕካን ሕጂ ኢኻ ትጅምር ዘለኻ ከመይ ከም ትኸይድ ከዓ ክንርአካ ኢና
1: ሕጂ ድኣ ገላ ዓይነት ሰባት እንዲረኺበ ዘለኹ ስምዕኒ ሞ ካልኣይ እዛ ኮንትሮባንድ ከም ዝፈትዋዮም ገይሮምኒ ዘለዉ ምሽ ናይ በዓል ሰለየ ገለ ኩሉ ዕሊለኪ
0: ኣታኦም ነገር ተጌርካ ዶ እዞም ሰባት ብሓቂ ሰብ ውዕለትካ እዮም ካብ ዘይነበረካ ኳ እዮም ካብ ፍቕዶ ሲነማ ካብ ፍቕዶ ባር ምስኦም ስራሕ ኢሎማ ጀሚሮም ኻ ዘለዉ ኣምላኽ ዲ ሽግረ ይርእዩ ሰዲድዎም ኣነ ክርዳእ
1: ከምኡ ዘይኮነ እዞም ሰባት እዚኦም መጀመርታ ንዓይ መፅኦም በዓሎም እዮም ረኺቦምኒ ስኻ ዓብ ሰብ ኢኻ ብዙሕ ሰብ ትፈልጥ ኢኻ ለባሚ ኢኻ ገለ ኢሎም መሳርሕቶም ገይሮምኒ ክትፈልጥ ኸማናነ ተለሚነ የ ስራሕ ጀሚረ
0: ኣታ ስኻ ድኣ እንታ ክትልመን ስማዕ ኩሉ ሰብ ተሰሓቐካ ዝፈትወካ ከይመስለካ ሞውዓሊኦም ዝጥቀሙልካ ዘለዉ
1: ሰብኣይ ፅላእካ ንዓይቲ እንኳ ሃብተይ ሰብ እዩ ክዚአን ሓዚአን
0: ናይ ኮነሬል ንጋቱ ደን ዚአ
1: እወ ዶሞ ዘይግንቅኒ ኢለ ክምፅ
0: ኣነ ኮ ይገርመኒ እዩ ብምንታይ ከተናብረኒ ኢለ ተመርዒካ ኮ ድንፅው እዩ ዝብለኒ
1: የንብረክ ግን ኣለኹ
0: ከይፅምወክ የናብረክ ኣለኹ ባበል ኣቦይ ዶ በበለለይ
1: ንሱ ድኣ ንኩላትና ኣቦና ማለት እንዳ ኣሉ
0: ንዓኻ ድኣ ኻልእ እምበር ወረዲኻ እዩ
1: እዋ ኣደይ ኣቦይ ሓትነይ ኣየምሳዝ ግድ ሞ ንዓይ ኩሉ ነገር ይምበር ኣይሙሳዝ
0: ያኽለካታ ዕድለይ ለኪምካ ባብ ዕድልካ ትነብር ኣለኻ እንጋሓ ዘለይ ዝገንዘብ ድሕሪ ሕጂ ካብ ኮነሬል ንጋቱ እንታይ እንዳገበርካ ተምፅኦ ዘይፍለጥ ገንዘብ ኣይቅበለካኒ ሓሲኻ ዲኻ ተምፅኦ ዘለኻ ሰሪቕካ ዲኻ ተምፅኦ ዘለኻ ሰብ ቀትልካ ዲኻ ተምፅኦ ዘለኻ
1: ነ
0: ንስኻ ወ ኣኸለ ኣይቅበለካኒ
1: እዚ ፅጋብ እዩ
0: ፅጋብ እንታይ ኣብሊዕካ እኒ ፀግባታ ንስኻ እንበርሙስ ኣብ ክንዲ ሰሪሕካ ገንዘብ ተምፅእ ጭራ ኮነሬል ንጋቱ ሒዝካ እናኸድካ ዘዝሃበካ እናተቐበልካ ሽመይ ከተኽፍኣኒ ከተፈፍለኒ ዲኻ ደሊኻ በዚ ሕብረተሰብ
1: ዋቶም ሰባት እንታይ ትብለኒላ ንዓይ ገንዘብ ተምፃኹል ክትጓየቑዩ ገንዘብ ተዘይምፃኹል ትጓየቑዩ እሞ እንታይ ዳ ክገብር ትርኢኒለኺ
0: ዘይገንዘብካይ ገንዘብካን እዩ
1: ኣብ ጁባኻ ተኣቲ ገንዘብካ ይብለክ ለኹ ብነፍሲ ክትጓያቑ ስለ ዝረኺኽ እምበር ናይ ገንዘብ ፀገም ከማ ኣይኮነን ዘለኪ ካይደ ኣለኹ
2: እዚ ስራሕ ምኸመይ ትግምግም ኣለኻ
3: ንልዕሊ በጃኻ ኢለካ ርስቶም ቁርቦ ጃህላ ኣይኮይኑ ይስማዓኒ ኣብ ነገራት ካዓ ብዙሕ ጉዱስ ኣይኮነን
2: ኣነ ዝገርመኒ ንፉኽስ ዝበለ ስሪሕት ከይከውን ንኮነሬል ዝኣክል ክቕንፅል ዝሓልዩናያ ሰብ ምኾን ይፀገም
3: እምቦ ካልእ ኣማራፂ ዝበሃል የብልናን ኮነሬል ማዕርኽ እንደይ ጥንቁቕን ሓደገኛን ምዃኑ ትፈልጥ ኢኻ እቲ እንኮ ምስኡ ክራኸብ ዝኽእልን ምስኡ ሸያክሰቲ ዝኽእል ሰብ ድማ ርስቶም እዩ ስለዚ
2: ንሱ ዳ ይርዳእኒ ኮይኑ ወላ እውን ኣብቲ ንበይኑ ዝዘናግዓሉ ባርተዘሩ ብዘይ ፀገም ተፀዊዑ ከኣቱ ምስ ረእኹ ገሪምኒ እዩ ግን ከዓ ርስቶም ኢና ንብል ዘለና
3: ክንሰርሖ ግዜ ይወስደልና ይኸውን ክመፅ እዩ ሰባብ ምስራሕ እመናታ ወዲ
2: እሞ ትትብዓትከ ሓሞት
3: ኣብ ዕላማና እንተእቲናዮ ኩሉ ነገር ይከኣል እዩ ድሓር ድማ ኣብዚ ኮንትሮባንዲ ኢልና ስራሕ ጀሚርናዮ ዘለና ንስኻ ከመይ ትግምግሞ
2: ንሱ ዳ ዝበልካ ይሰምዕ እዩ ዝለኣኽካዮ እውን ብትኽክል ይሰርሕ እዩ ግን ክሳብ ክምዘይ ምስጢራዊ ምኻን ንዓይ ኣይነፅረለየን ዘሎ ኣብ ሽግ

0: ርግአቲ ዋናነስ ክፍት ኣለኒ።
1: ኣነ ክሪኦ ከለኹ ቁሩብ ዝቕየር ደሎ ኮይኑ ይስምዓኒ። እዛ ስራሕ ካብ ዝጅምራ እታ ደድሕር ኮነ ሬል ምኻድ ጥራይ ዘየቋረፃ እዚኣ ድማ ክቋርፃ የብሉን፣ ምክንያቱ ንዓና ስለ ተገድሰና።
0: እሱዳ ፅባቅ ኣለኻ፣ ግን ክሳይ እንተገበርና ኸ
1: እንታይ እዩ?
0: ብመንገዲ በዓልቲ ቤቱ እንተወደብና ይኹም ይትርእዮ
1: ክኸውን ይኽእል እንዲ፣ ግን ክገፍሓና እዩ። ኮነሬል ሓደገኛ እዩ። ቁሩብ ግዜ እንተበሊዑ መስመራትና ክበታትኹ ይኽእል።
0: ሓቅኻ ኣለኻ። ድሮኸማን ክንደይ ክሳራ ንህለ ውሪትና ንህለካ መፅእዩ
1: ልክ ኣብ ሰዓቱ ርኢኻ ኣለኻ። እዚ እውን ሓደ ካብቲ ለውጢ እዩ።
2: መርሓባ ዓመታትና ዓመታትና ዓመታትና ዶንጌዴ
0: ኣይ ደንጎሃን ልክ ዓብ ሰዓት ካ መፅኻ
1: ብሄንቤን ምስ ፀናሕካ ድኣ
2: ናብተን ዝለኣኽኩም ንንብረት ኣብ ፀሓቢለየንሲ ብገዛ ገይረ የመፅ
1: ፅቡቅ
0: ትፈልጥ ርስቶም ማዕረ ክንደይ በሊሕን ትኩር ንምዃንካ ፈሊጥና ኢና መሳርሕትና ጌርናካ ዘለና ይርዳእካ ይምሽ
2: ሓቅኹም ይርዳእኒ
1: ኣጆኻ ርስቶም ሳላ ብልሕኻን ክእለትካን ገንዘብ ብገንዘብ ክትከውን ኢኻ
2: ይበሎ ይበሎ
1: እንካ መዚአን ተቐበለኒ
2: ተደእኒ
1: ደሞዝካ እዩ
2: እውይ የቐኒለይ የቐኒለይ ኣብ ሰዓታ ረኺብካ ንበቃ ኣብ ሰዓታ ባ ካብዛ ጭቕጭቕ ናይ ሰበይተይ ከማ ንዕርፍ
1: ኣጆኻ ክትዕርፍ ኢኻ ልዕሉ ኩሉ ግን ፀግዕ ዝኾኑኻ ሓለፍቲ ኣለዉካ ምሽ
2: ዋ ኮነሪ ንጋቱ ከማን ጥራይ ስራሕ ርኸብ እምበር ኣነ ብጎንካ ኣለኹ ፀግዖ ኾነካ እየ ዝብለኒ ማለት ይሲ ንኹላትና ፀግዖ ኾነና ይኽብል ኢለ
1: ፅቡቕ እምበር
2: ሕጂ ኸማን ከይዶ ክነግረ እየ
0: እንታ ትብሎ
2: ኮንትሮባንድ ገደ ንስራሕ ከም ዘለና ስክነግሮ እየ ማለት እዩ
1: ኖ ምስጢኢር እናበልናካ ንሱ ሓላፊ መንግስቲ ስለ ዝኾነ ክኣስረና እውን ይኽእል እዩ
2: ኮነሬል ክኣስረኒ
1: እዎ ኣስረና
2: ኣቶም ሰባት ኣይትሰከፉ ማለት ይሲ ኮነሬል ኮ ንዓይ ቀራቢ እየ ይኳዩ ንዓይ ኳ ሓወይ ይኳዩ
1: እሱ እውን ብጣዕሚ እዩ ዝፈትወካ እቶም ሓለውቲ እውን ብዘይ ዝኾነ ፀገም ክእትዎ ካርእዮም ኣለኹ ግን ከመይ ቕርርብኩም
2: ሰብኣይ ጓልሓትነ ይኮይ ንዓይ
1: ዋ
2: ሕጂ ኣዲስ ኣበባ ሰዲድዎ ኣሎ ቀጻሊ ናብኡ ዝመላለስ ነይረ ብከምዚ ከዓ ርክብና ኣዝዩ ፅቡቕ ነይሩ በቃ ንዓይ ከዓ ብጣዕሚ እዩ ዝፈትወኒ ኩሉ ግዜ ከማን መስሓቃኒ ኢኻ እዩ ዝብለኒ
0: መስሓቃኒ ዝብለካ መኸተሳቆ ይፅዋዓካ
2: ነኖ ወላ ካልእ ከማ ንዕልል ኢና
1: እንታይ
2: ከምዚ ኣብ ፊልምታት ዝረአኽዎ ገለ ኩሉ እየ ዘዕሎ በቲ ዘዕልሎ ሜላ ገይሩ ነዘን ወንበዴታት ወዲእዎን ይብለካ ኣለኹ ካልኣይ እዛ ብክልተ ኢትካ ምሻላ ሽጉጥ በዚ ከምጌርካ ኣውፅእ ገለብልካ ተረግረግረግረግ ትብላ ብክልተ ኢትካ ምትኳስ እሳ ኸማን ኣነ ኣላሚደ እዮ ነኖ ናይ ብልቤ እንታይ መኩሕሰወኩም እየ
1: ኣብ ጉዳይ ህዝብን ውድብን እንታይ ኣፍልጦ ኣለካ
2: ውድብ ውድብ ኢልካ
1: እዞም ተጋደልቲ
2: ተጋደልቲ እዞም በረኻ ገለ ዘለዉ
1: እዎ ንሶም
2: ወሪድና እንታይ ንፈልጦም ሕና እንታይ
1: ኣብ ጉዳይ ህዝቢ ኸ
2: ጉዳይ ህዝቢ ዳ ሰበይተይ ኣለ ኣለኹ ከምዚ ቁፅሪ ህዝበይ ኣብ ምዕባይ ከዓ ክሰርሐ ማለት ይሲ 8 ከብፅሖም ሓስብ እየ
0: 8
1: ልሓን ልሓን ኣብ ጉዳይ ሃገር ከ
2: ሃገር ዳ እንታይ ኢትዮጵያ ትቅደም በል ብሉና ናኸዓ ኢትዮጵያ ትቅደም ንብል እንታይ ሞ ካብኡ ሓሊፍና ሞ እንታይ ክንፈልጥ ኢና
1: ሓን ንስኻ ኸ እንታይ ትሓስብ
2: ብውልቀይ
1: እዎ ብውልቅኻ
2: እንታይ ሞ ክንሓስብ ኢና እንታይ ማለት ይሲ ከምዚ ንሓን ብሕጂ ከዓ ንሓስበሉ
1: ንሓን ፅቡቅ ቀሲ ኢልካ ተሓስበሉ ብዝኾነ ንኺድ ሓደ ሓደ ክብለኩም
2: ሕጂ ዘረባ ምዚኻ እዚ ኣብ ሞ እንታይ ቀሲ ኢለ ክሓስበሉ ድኣ ሕጂ ኮፍ ኢልና እምበር ኣስፋሕ ኣቢልና ብዛዕባ ሃገር ንዕልለሉ እንታ ሰሊሓ ወይ
1: መቸም ዋዛታትካ ይምኖኒ
2: ናይ ብልቤ ዘንደሞዝ ኣብ ሰላም ገዛ ንብፅሓ እምበር
0: ኖኖኖኖ ሎም መዓልቲ ነተይ ግብጃ እዩ
2: ከምኡ ኣበለኒ
0: ኣብ ጅባኻ ዘሎ ንበዓልቲ ቤትካ ኸትባ
2: ኣታጥዕኒኻ ተዛሪብካ ንዓናይ ጥራይ ቅስል ኢልና ንምስ
1: ንኺድ ጥራይ ባዕልኹም ኣናራው ጊድዎ ንኺድ

0: ሸወይታይ ዲኽቲ
1: ወይ እዛ ኸዳን እዚኣ ክትገብር እያ ከለኹ ክትፅብቕ ትኾኒ
2: ፈቲኻያ ተሓጊስካ
1: ልክዕ ከምቲ መጀመርታ ክንምርኦ ከለና ዝነበርና ልክዕ ከምኡ ኮይኮንኪ ወይ ተሓጉሰኒ ዘለኺ
2: ርስቶመ እዩ ደይቲ ቀደማ ካይዳኻ ስለ ዝሕርቐኒ ዝነበረ እየ እምበር ኣነ እውን ኮይፈትወከ እዩ ሕጂ ግን ሰብኣይ ኮንካ ኣለይኻ
1: ብሓቂ ይሕግሰ ክለኹ
2: ከመይ ዘይሕጎስ
1: ኢደይ እዚአን ከዓ ደሞዘየን
2: ብሓቂ እውይ ተመስገን እሞ ካብ ሎምስ ረሃፅካ ክንበልዕ ክንጅምር ኢና
1: ዋ እንታይ ረሃፅ ሸወይተ ዋ ድራራይ ስራሕ ክንዲኺ
2: እዋይ ርስቶመይ መቸም ዋዛ ይምነወካኒ
1: ናኖ እንተዘይ ሰርሒ ክርዳኣል ክኽእል እየ ምክንያቱ ካብ ዘለኽዮ ዝዓቢ ድራርክዓ የለን
2: ርስቶመይ እቲ ካብ ሰብ ካብ ዘይጠቕሙካ ሰባት ተቐቢልካ ተምፅኦ ዝነበርካ ገንዘብ ዘይኮነስ ትዕበትንኣስ እታብ ረሃፅካ ስርሕካ ተገምፃ ገንዘብ ንስ ኣነዓይ ዝያደ ሓጎስ ትፈጥረለይ
1: እሱ ድኣ ፅቡቕ ኣለኺ ግን ኮነሬል ኮኑ ኣይጠቕመኒ ኮዩ
2: ንሱ ይጠቕመካን እዩ ዝጠቕሙካ ዞም ሕጂ ተላሊኻዮም ዘለካ ናይ ንግዲ መሳርሕትካ ሰባት እዮም
1: በዓል ሰሎሞን ማለት ክድ
2: እወሶም ስራሕ ፈጢሮም ኳዮም ደሞ ዝህቡካ ዘለዎ እቲ ባህርኻ ዘምፅዎ ምሕያሻት ገዲፍና ማለት እዩ
1: እወ እሱ ድኣ ፅቡቕ ኣለኺ ግን ሸወይተይ ንኾነሬል ስለምንታይ ትፀለ እዮም
2: ከይ ስራሕካ ስለ ዝበካ ተተኳባይ ገይሩ ለማናይ ቀይርካ ወረ ንምንታይ ከም ዝበካ ክትፈልጥ ዶ ልዕሊ ኩሉ ኸ ንሱ መሃብ እንተቋሪፅዎስ ንስኻ እንታይ ኢኻ ክትከውን
1: ከምኡ ከዓ ባለ እዩ ግን ይኣብየኒ ትብል እዮም
2: ይኣበይካዋ መሃቡኑ ከይረብርብ እዩ ንስኻ ነብስኻ ትኽኢልካ ግን ናፅነትካ ኣውጅ ካለኻ ማለት እዩ
1: እሱ ላ ፅቡቅ ኣለኺ ንዕና ይበል ንዕርፍ
2: ሓንቲ ነገር ግን ክነግረካ ምሽከማን በዓል ሰሎሞን ብዙሕ ፅቡቕ ነገር ገይሮም ኢልካ ምስኦም የስርሑኻ ይሓልዩልካ ብዘይ ዝኾነ መበገሱ ገንዘብ እውን ኣብዚ ኮንትሮባንድ ምስኦም የስርሑካ ኣለዉ ግን ንምንታይ እዮም ዝሕግዙካ ዘለዉ ማለት ይስ ርክብካ ክንፅር ኣለዎ
1: ርክብካ ምንፃር
2: እዋ ንምንታይ እዮም ዝሕግዙካ ዘለዉ ኪንዮ ስራሕ እውን ሰብኣይ ከም ትኸውን ገይሮምካ እንታይ ክትሕግዞም ከም ዘለካ ስክትፈልጥ ኣለካ ምክንያቱ ንነዊሕ ምስኦም ብስራሕ ክትቅፅል ተደሊኻ ርክብ ክንፅር ኣለዎ ርክብ ተነፂሩካ ብኣስ የለን ማለት እዩ
1: ካልኣት ብኣሶ ግን ዓቂ ኸኺ ርክብ ክንፅር ኣለዎ
2: እንተነፂሩ እንታይ ክትሕግዞም ከም ዘለካ ትፈልጥ ኢኻ ክምልኡልካ ጥራሕ ደይኮነስ ክትመላለዩ ኢኹም ማለት እዩ ሓራይ ንዕና ይበል
1: ሓራይ
3: እዚ ብፍፁም ክኸውን ኣይነበሩ ኮነሬል ተፃዊትለና እኳ እዩ
4: ስማዕ ኣሎ እንታይ ዝወፅእ ሓበሬታ ኣሎ እዚ
3: እሱ እንዲ ደኣ ገሪምኒ ዘሎ ስጋብ ሕጂ ዝወፅእ ሓበሬታ የለን
4: ተፃዊቶም ኢልና ኣንተ ስዕድ ክተሓዘካ ማለት ኮ ክልተ ሞት እዩ ሰብ ኣኽሲሮምና ብኸመይ ግን ክፍለጥ ተኻኢሉ ትብል
3: እንታይ እሞ ክንብል ኢና ኮነሬላ መርበብና ኣትዩ ሓደ ስጉምቲ ይቕድመና ምህላው እዩ ትፀገም
4: ስማዕ ሰሎሞን ሕጂ እውን ዝኸፍአ ሳዕበን ከየምፅእ እንከሎ ብቕልጡፍ ዝእልየሉ መንገዲ ክፍጠር ክኽእል ኣለዎ
3: እወ ሕጂ እቲ ግዜ እታ እንኳ ኣማራፂትና ግን ብመንገዲ ርስቶም ጥራይ ክትከውን ዘለዋ
4: ሕራይ ፅቡቕ ግዜኸይ ወሰድና ንወድእ ምሕባር ይገድሰና ድዩ
3: ከከም ኩነታቱ ግዜ ርኢና ንውስኖም ውሳነታት ግን ክህልውና ይኽእሉ እዮም
4: ፅቡቕ
0: ከመይ ውዕልኩም
3: መርሓባ ርስቶም
4: እንታይ ጌርካ ወዲእካ ዶ
0: ዎ ፅቡቕ እንታይ ደኣ ድሓን ዲኹም ገጽኩም ፅቡቕ የለን ማለተይሲ ከምዚ ዝኾነ ዝተታሓዘና ንብረት ገለገለ ኣሎ ድ
3: ኣጆኻ ዝተታሓዘና ወል ሓንቲ ንብረት የለን
0: ድዒ ኣነ ደኣ ከምዚ ክብልብል ኢልኩምኒ ኢለ እንታይ ደ ክብለኩም ደለ ኣነስ ክሓተኩም እንዲ ደለ
3: ፀገም የለን ድላይ ክሓተተና
0: ርክብናስ እንታይ እዩ
4: እንታይ ማለትካ እዩ
0: ርክብናስ እንታይ እዩ ርክብ እንድሕር ነፂሩስ ዝኾነ ባእሲ የለን ማለት እየ
3: ናይ ኣሕዋትን ናይ ስራሕን ርክብ እዩ ዘለና እንታይ ሓዱሽ ዝተፈጥረ ነገር ኣሎ ድ
0: እንድዒ ኣነ ከምዚ ገለ ነገር ዝደለኹምንገለ ኮይኑ ይስማዓኒ ዘሎ ማለተይሲ ንዓይ እንዲ ተሰሚዕኒ ንዓኹም ተተይ ተሰሚዕኩም ግን ፀገም የለን ሓቂ ሓሽ
3: እቲ ሓቂ ዲኻ ክትፈልጥ ደሊኻ
0: እንታይ ኣሎ ዲኻ ሓቂ
3: ርስቶም ካብ ሎምን እንዳሓር ናይ ኮንትሮባንድ መሳርሕቲ ዘይኮንና ናይ ዕላማ መሳርሕቲ ኢና ክንከውን
0: እንታይ ከመይ ማለትካ እዩ
3: ርስቶም ንሕና ነጋዶ ዘይኮንና ተቓለስቲ ኢና
0: እንታይ ተቓለስቲ
3: ኣይትሰንብድ ንስኻ እውን እንተስ ብፍላጥ እንተስ ብዘይፍላጥ ኣብቲ ቓልሲ እጃምካ ክተበርክት ኢኻ ፀኒሕካ
0: እዋ
3: እዚ ኩሉ ብኮንትሮባንድ ክተመላልሶ ዝፀናሕካ ንብረት ንሜዳ ይኽልኣ ክፀኒሑ
0: እንታይ ኹም ትዛረቡ ዘለኹም
4: ስምዓኒ ሞ ብፃይ ርስቶም
0: ኣነስ ኣብዚ ከለኹስ ይቃለስ ኣለኹ ማለት ድዩ
4: ቃልሲ ግዜን ቦታን ኣይፈልን እዩ
3: ድሓን ርሶም ዘረባ ናይ ሕፅር ክነብሎ ብሓደ ዓብ ጉዳይ ክንዘራረብ ስለ ዝኾንና ልክዕ ሰዓት 4 ኣብዛ ቦታ ንራኸብ ክትከይድ ትኽእል ኢኻ።
0: ሕራይ ከይደ በሉ።
4: ስማዓን እንዶ ሰሎሞን፣ ምስዚ ምስ ኮነዳል ዘለዎ ቅርበት ኣብ ግምት እቲኻስ ነዚ ሓሲብንያ ዘለና ነገር ክተግብሮ ይኽእል ዩ ዶ ትብል?
3: ኣይትጠራጥር በረ፣ ካበይ ድዩ ብዚ ደረጃ ዝበፂሑ? ነዚ ንኽትግብር ፀገም ዝበሃል የብሉ። ንኺ ድማ ሕጂ
5: እንታይ ፀጉም ኢታዝ ከምታ ዝመርክዋ ሰጢለ ህይወተይ ክገብር ሲ ባዕላይ ኣብ ፀገም ክኣቱ ብምንታይ ጠፊአ ክብላታ?
2: ኣንተ ትኻ ኾንከ ተሸቓሸቕ ከመትካ
5: ኣ ክንበልዕ ክንብልሲ ክንብላዕ እንታይ ሓደጉ እዩ ንታዝ?
2: እንታይኻ ኾንካ ወረ መን ይረኺበካ?
5: ስራሕ ኣቋሪፅ የኣለኹ።
2: እንታይ ኢልካ?
5: ካብ ፅባሕ ስራሕ ከቋርፅ የብለ ክለኹ
2: ወይ ኣነ ዘይሓልፈለ ወእንተ ኮይኑ ኢልካ
5: ንዓይ ኣብ ዘየድልየኒ ስራሕ ክእት እውን ይደልዩ ኣለዉ።

0: ወ
1: ንዓኻ ዳ እንታይ እንዳበልዮም ኣብ ካልእ ስራሕ ዘእትውኻ?
0: ሕማቕ ኣጋጣሚ ኮይኑ ሕፅር ብዝበለ ግን ኣነ ካብ ፅባሕ ነዞም ሰባት እዚኦም ጠቕላላ ክረኽቦም ኣይደለን እየ። ምክንያቱ ኣነ ዘይደልዮ ነገር ክገብር ይሓትን ኣሎ።
1: ሰቐል በጃኻ ካልእ ሰብ ከማን ከይሰምዓካ ወረ ንዓኻስ ካብ ስራሕ ወፃእ ካልእ እንታይ ስለ ዝፈልጡልካ ዳ እዮም ዝሓትኻ?
0: ሕጂ ከማን ዘኪር እየ ድሃይ ግን ድሃይ ኣቦይኑ ከማን ሓቲቶም ንነይሮም እዮም
1: እሞ ዝማድና እዮም። ካብ መጀመርቲ እውን ኮ ጠርጢረ ነይረ እዩ። ካብ ዜሮ ተበጊሶም ስክንዲ ዝክሕግዙና ኣይክእሉን እዮም።
0: ኣንቲ ሰብ ንስራሕ እዮም ደልዮምኒ ንፅባሕ ከዓ ቆፂሮም ንለዉ እኮ እየ ዝብለኪ ዘለኹ።
1: ስራሕ ዳኣ ምሽ ትሰርሕ ኣለኻ?
0: ኣንቲ ካልእ ስራሕ ንዓኸ ዘይርዳእክ ነገር ኣለዎ
1: እሞ ክትነገረ እንዲ ካደ ደለካ ኮንካ እንታይ ካ ትብለ ኣለካ? ሕጂ ስከ መወዳእቱ
0: እንታይ ክብለክ ዳ ይዕልለክ ኣለኹ። ናይ ኮነ ደል ሰዓት ክትኣክል የፅበ ዘለኹ እምበር ከይደ ንዑ ክነግሮ እየ።
1: ንዑ ዳ እንታይ እዳበልክ ኢካ ክትነግሮ? መናገር ትኻዲ ኮይኑ
0: ብሓደ ክንከቶም ናብቲ ቆፀራ ምስኡ ክመኻኸር እየ።
1: ኣንተ ሓይምካ ዲኻ?
0: ኣንተ እንታ ክሓምም ስኽ እንደበል ነዞም ሰባት ኣይፈለጥክ እዮም ዘለኽ ንስኺ
1: ትማኸር ድሕር ኮንካ ምስኦም ዝተመሕዋትካ ዘይትመኸር ወይ ከዓ ልዕሊ ዓቕመ እዩ ትብሎም። ስማዕ ምሕጋዝ ዝተተረፈካስ ኣፍካ መሓዝ ስቕ ምባል ከዓ ክትፅን
0: ስቕ ኣይብልኒ ሰብኣየ ናይ ሰብኣይ ነገር ካብ ዓለይ ክውስን እየ ክትፈልጥ ዘለኪ
1: በልዛ ነገር እዚኣ ዋዓላሞ ኣነ ንስኻን ካብ ፅባሕ ብሓደ ተለና ክትርኢ ኢኻ
0: ትፈልጡ እዮም ዲኽ ነዞም ሰባት
1: ይፈልጦሞ ንስኻ ሰብኣይ ክትከውን ስረ ዘዕጠቑካ ሰብ ዕለት ካብ ምዃኑ ንፈልጥ
0: ኣነ እውን እኮ ስራሐይ ብግቡእ እየ ስራሕ ኣሎም ነይረ ሕጂ ግን ካብቲ ቐንዲ ስራሕና ወፃኢ እዮም ዝሓትኑ ዘለዉ
1: ወይ ኣነ ኣንታ ተማሓይሽካ ነበልጉስ በቃ ንድሕሪት ክትምለስ ኣነ ንስኻን ብሓደ ክንቅፅል ትደልዲኻ ሓፃር
0: እንተ ቀትሎም ንዳ ከመልና ብሓንሳ ክንቅፅል
1: ኣታ ንዓኻ ዳ እንታ ክቐትሉልካ ኣነ ዝበልክዋካ ምግባር ድሕር ከም ዘይብል ትፈልጥ ኢኻ እዛ ነገር እዚኣ ዋዓላ እሞ ኣነ ንስኻን ብሓደ ዘለና ክትርኢኻ
0: ኩሉ ሓደ ንዓይ ደይንሶም ሲ ኣነ ብዘይፈልጦ ሂወት እትዮም ሂወተይ ክሕልፍን እዮም ተሓስቡ ዘለዉ ኩሉ ሕልፈት እዩ ከይደ ኣለኹ ኣነ
1: ርስቶም ኣታ ርስቶም ርስቶም ስምዓኒ
2: ጌታየ ቢሮ ቤት መጺእካን ነይረ ሎሚ ኣገዳሲ ዝኾነ መረጃ መጺእና ኣሎ።
3: ጎሽ ምን ዓይነት መረጃ?
2: እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ኣብዚ ከባቢ ክልተ ወንበዴታት ከም ዘለዉ ተጨባጭ ዝኾነ መረጃ ሂቦምን ኣሎ።
3: ምናልባት ግን መጻወድያ ከይከውን መከታተል ኣለብህ።
2: ደና ን ኣብ ግምት ኢትና ንከታተሎም ኣለና።
3: እርምጃ መውሰድ ኣለብህ። ኣብዝሓፀረ ግዜ ኣብ ትሕቲ ቁፅፅርና ክንእትዎም ክንክእል ኣለና።
2: እሺ እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ንወላዲት ሃገርና ይቅረታ ሓቲትና ክንምለስ ኢና ይብሉ ኣለዉ። ከመይ
3: መረጃኦም ወዲኦም ድዮም?
2: ኣው ጨርስዋል።
3: እንደሱ ከሆነ እንደ ተለመደ ኣስወግዳቸው። ጠርሻ ኣለው መሄድ ትችላለህ።
2: እሺ ጌታ
4: ኮነሬል
5: ከመልና
3: እንዴ ርስትየ ደና ይደለህም እንዴ?
4: ኮነሬል ንእሽተይ ዘረባ ነራትኒ።
3: እሺ ተናገር።
4: እንታይ
3: ምስጢር ኣላ ይደ?
4: ኣው
3: ምስጢር? ናይ ምንታይ ምስጢር?
4: ምስጢር ኣሕዋት
3: ርስትየ። ኣይዞ ወንድሜ ንገረኝ እስ ኣይዞ።
4: እሺ ምን
3: ርስትየ ኣይዞ። ኮነሬል ኮነ ኣይዞ።
4: ኣው ኮነሬል በጃኹም ኮነሬል ሰበይተይ ክትፈትሓ ንደልያ እባካችሁ እባካችሁ በጃኹም ጓት ኮነሬል በጃኹም
3: ርስትየ በቃ እሱ ነው ምስጢሩ።
4: ኣውእሺ
3: ተነስ ኣይዞ። አንተ እኮ ወንድ ነህ፣ ለምን እንደዛ ትሆናለህ?
4: ችግር እንደተደረበ ብዙሕና
3: ዳህንዳህን ኣይትጨናነቅ ኣይዞ። አንተ እኮ ወንድ ነህ።
4: አዎ
3: እንካ ሞዚ እዚ ሃገዝ ክኾነ
4: ኣመሰግናለሁ። ጓትኮነል ኣመሰግናለሁ።
3: ኣይዞ ሕጂ ስራህ ኣለኒ ክከይድ ድሃር ክንራከብ ኢና ኮፍ ኢልና ክንእልል ኢና ምሳ ንበል ኣለን። እሺ
4: እሺ
3: ደና ዋል።
4: እሺ ደና ዋል። እሺ ኣተስኸና ብሩኽ ዲኻታ ምሳ እንበል ኣለን ክእልካኒ ወደ ኸይዶ ክነጉረይ
6: ርስቶም ምናልባት ንዓኻ ሕያዋይ ክኸውን ይኽእል እዩ። ንኻልኦት ግን ከምስኻ ትብሎ ኣይኮነን፣ ቀታሊ እዩ። ክእለ ጥራይ እዩ ዘለዎ።
4: ወዲ
6: ናፅነትና ክንረክብ ኣይትደልን ዲኻ?
4: እደሊ እምበር
6: ርስቶም፣ እዛ ዓዲ እዚኣ ናተይ ናትካን እምበር ናይ በዓል ኮነሬል ኣይኮነትን። ኩሉ ዝብለካ ዘለኹ እንድሕር ዳኣ ተረዲእኻኒ ዓብ ነገር ክንገብር ንኽእል ኢና። ዘውርዶ ዘሎ ግፍዕ እንድሕር ዳኣ ንስኻ ጠጠክቶ ብሎ ኽኢልካ ህይወት ብዙሓት ንጹሃት ኢኻ ትድሕን ዘለኻ። ናይ ጅግና ስ

0: ደህና ነኝ። ታዲያ ተዞር የታለች?
1: ወጣለች፣ አሁን ትመለሳለች።
0: የዘርየ ልጅች እኮ ምርጥ ናቸው። በተለይ አንቺ ነስቲ።
1: እሺ ኮነረ
0: አንቺ
2: ወረረን
1: ርስቴ የመጣ በል ተጫወቱ።
0: ቆንጆ ለዘበኞች ደግሞ ቢራ።
3: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
0: እንኳን ደህና መጣ ርስትዬ። ናስቲ ቁጭ በይ።
3: ደንጌዴ አዎ፣ ድብርብር ልንጸን ይኸው። በቃ ምስሐቅ ይደልሎም አሰቀኝ።
4: ከስሐቅ ካጥረዴ ኮንኩሲ ወረብ ስሐቅ ቀትለከ
0: ኮም የዝደል ዘለኹ።
3: አንተ
0: እኮ የሰው ቀመም እኮ ነህ። ብጣሚ ደስታ የካትፈጥር እንዴ ታይኮን ካቀጥቀጥ ብላላ
4: ቆርቆር ይብለንሉ
0: በዚህ ፀሐይ
4: አውሽጠይ በለት ኮይንኒ።
0: አይዞ ስራ ረክ ይበልካሉ።
4: ታአነ ስራ ረክ ይኮል ይጓት ኮንሬ
0: አውርስቲዬ ወንበዴታ ትቀቲለ አመርመራው ኢለክ መጽከለኩ ናትካ ስራ ና አይምስሐቂው አነ ደሞ ይከፍለካ ደርፌስ ተከል እንዲያ።
4: አዎ
0: ማሲንቆስ
3: ይትብትባምበር
0: በቃ አዝማሪ ሆነልኝ።
4: ግን ስራ ኮርኺ በእኳት ኮንሬል
0: ካብዚና ተይዘቀልል
4: ካብናትካ ይኸብድ እዩ። ኣዝዩ ከማን ይኸብድ ክፍሊት ከማን የብሉን።
0: አንተ እኮ ብሳቅጥቀት ለኒ ይካ ደሞ ክፍሊት ዘይብሉ ስራ እንታይ ዓይነት ስራ እዩ
4: ትስራሕ ዶ?
0: አንተ እኮ ቀልደኛ ነህ። ሽጉጤ ይማስ ወሲድከ አምጣው። በእሳ ጨዋታ አለ ሀባስቲ
4: ቀልደኛ ኔ ላይ ሕጂ ግን አክል
0: እንታይ ትገብር ኣለኻ?
4: ኮፍበል ካብ ሕጂ ንህዝበይን ሃገረይን ዕንቅፋት ዝኾኑ ምእላይ ይስርሐይ መስሓቀን ኣይኮንኩ
0: ርስቲ ለእኔ ሽጉጥ
4: ፈትወከ ትዝጣዕመ ሰብ ንስኸ ይኸንዓይ ልዕሊ ዕላማ ዝስራዕ ነገር ግን የለን።
0: ረ ርስትየ ረ ብናት ረ ብወንድ ልጅ ያምነካ ኮን ረ እንታይ ካ ትደሊ
4: ጅግንነት

0: ሕዚ ሰላምታና ተቐበሉ ፈኖ ናብ ምክታል ሽኮብ ዝኽርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፍርቓና ኺሉን ሎሚ 1 መስከረም ዝተዳለዉ ሃገራውና ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብኸሪ ዝዕድም ስኻትኩም ፀኒሕ ሚካኤል ሓድጉ ፈለማ ግን ቢቀነጡታት እፍለም ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዘይግነታዊ ትምህርቲ ገምጊሙ። ሃማመተ ዞባ ደቡብ ኣብ ሃገራዊ ምርምራ ብሉፅ ነጥቢ ንዘምፁ ተምሃሮ ሽልማት ደንደን ዓዲሉ። ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዝተፈላለየ ሃገራት ተፀንቢሉ። ኣብ ዜናታት ወፃኢ መራሕቲ ሩስያን ኣሜሪካን ኣብ ምምዕባል ዝምድናታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ፈረንሳን ደቡብ ኮርያን ብርክት ዝበለ ቁጠባዊ ስምዓት ከም ተፈራረማ ገሊፀን። ህንዲ እትገብሮ መጠን መፍረ ወተሃደራዊ ንዋት ልዕሊ ዝኾነ እዋን ከም ዝዓበየ ተሓቢሩ። ዝርዝር ዜና ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዘይግነታዊ ትምህርቲ ዝግምግም ናይ 2 መዓልታት ርክብ ኣካይዱ። ነዚ ኣብ ኣስመራ ዝተኻየደ ርክብ ዝተኸታተለ ወኪል ሪና ዞባ ማእከል ዳንኤል ወልዱ ዘዳሎ ጸብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ።
1: ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ዝገምገመ ርክብ ብ8/9 መስከረም ኣብ ኣስመራ ኣቃኒዑ። ኣብቲ ወከልቲ ዞባዊ መማሕዳራት፣ ሓለፍቲ ህግደፍን ሃገራውያን ማሕበራትን፣ ሓለፍቲ ክፍልታት ሚኒስትሪ ትምህርትን ጨናፍር ዞባታትን፣ ከምኡውን ካልኦት ኣካላት ማሕበረሰብ ትምህርቲ ዝተሳተፈዎ ገምጋም ሓላፊ ክፍሊ ምርምርን ስነዳን ህግደፍ ኣቶ ዘምህረት ዮሃንስ ንማእከላይ ቤት ፅሕፈት ህግደፍ ወኪሉ ኣብ ዘስምዖ ቃል ዜግነታዊ ትምህርቲ ዋላ ካ ደንጊኡ እንተጀመረ ኣብዚ እዋን እዚ ግን ኣብ ሓደ ደረጃ በፂሒ ምህላው ብምጥቃስ እቲ ተበፂሒ ዘሎ ደረጃ ከም ሓደ ምዕራፍ ተወሲዱ ናብ ካልኣይ ምዕራፍ ክሰግር ኣተሓሳሲቡ። ዜግነታዊ ትምህርቲ ኣብ ምህናፅ ዜጋታት ዘተኮረ ዓውደ ትምህርቲ ከም ምዃኑ መጠን ነቲ ዛጊድ ዝተዓመን ጥፈታት ብነቐፌታዊ ዓይኒ ብምግምጋም ኣብ መጻኢ ክውሰድ ኣብ ዘለዎ ስጉምትታት ብምትኳር ናይ ሓባር መደብ ንምሕንጻጽ እቲ ገምጋም ኣገዳሲ መድረኽ ከም ዝኾነ ኣስሚሩሉ። ኣብቲ ገምጋም ድሕረ ባይታ ዕላማታትን መትከላትን ዜግነታዊ ትምህርቲ፣ ካሪክለማዊ ቅርፅን ህልው ኩነታትን ዜግነታዊ ትምህርቲ፣ ሓድሽ ኣገባብ ስርዓተ ኣመሃህራ ብሓገዝ ኣኒሜሽን፣ ከምኡውን ተመክሮ ፖለቲካዊ ትምህርቲ ኣብ ዞባ ማእከል ዝብል ወረቓቕቲ ቀሪቡን ባህናፂ ርእቶታት ሃብቲሙን። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ መዛዘሚ ቓል ንኣቕረብትን ተሳተፍትን ድሕሪ ምስጋን እቲ ዕማም ንሚኒስትሪ ትምህርቲ ጥራይ ከይተሓድገ ናይ ኩለን መሻርክቲ ኣካላት ተሳትፎ ክዓዘዝ ተላብያም። ዜግነታዊ ትምህርቲ ካብ 2013 ኣትሒዙ ኣብ ስሩዕ ትምህርቲ ኣትዩ ካብ 4ይ ክሳብ 10ይ ክፍሊ ዝውሃብ ዘሎ ኮይኑ ኣብዚ እዋን ናይ 11 ክፍሊ መምሃሪ መጻሕፍቲ ኣብ ናይ መወዳእታ ንድፊ፣ ናይ 12 ክፍሊ ድማ ኣብ መስርሕ ምድላው ከም ዝርከብ ካብ ክፍሊ ሓፈሻዊ ትምህርቲ ዝተረኽበ ሓበሬታ የነፅር።
0: ናብ ካል ዜና ስንሰግር ጨንፈር ሃማመተ ዞባ ደቡብ ኣብ ሃገራዊ ምርመራ 12 ክፍሊ ዓመተ ትምህርቲ 2025 2026 3 ልዕሊ ነጥቢ ንዘምፁ ተምሃሮ ብ8 መስከረም ኣብ ደቀ ምሓረ ሽልማት ደንደን ዓዲሎም። ኣብዚ ንሓምሻይ ግዜ ዝተኻየደ ስነ ስርዓት ምዕዳል ሽልማት ደንደን 34 ደቂ ኣንስትዮ ዝርከቦም 77 ተምሃሮ ተሸሊሞም። ብደረጃ ዞባ ቤት ትምህርቲ ካልኣይ ደረጃ ድባርዋ 45 ተምሃሮ ብምሕላፍ ጎብለል ክትከውን ከላ ደረጃ ቤት ትምህርቲ ኦሬታ ካልኣይ ደረጃ ቤት ትምህርቲ ባና ሓርነት 44 ካልኣይ ደረጃ ቤት ትምህርቲ ደቀ ምሓረ ድማ ብ36 ተምሃሮ ሳልሳይ ደረጃ ብምሓዝ ከም ዝሓዛ ፀብጻብ ጨንፈር ትምህርቲ የነፅሩ። ብደረጃ ንኡ ዞባ ድማ ንኡ ዞባ ደቀ ምሓረ ቀዳሚት ብምዃን ናይ ኣፍልጦ ወረቐት ምስክር ተዋሂብዋ። ካብዞም ሎም ዓመት ልዕሊ 3 ነጥቢ ብምምፃእ ንሽልማት ዝበቕዑ ተምሃሮ እቶም 84 ሚታዊት ኣብ 8ይ ክፍሊ ዝዕደል ሽልማት ዒንተማሶ ተዓዊቶም ዝነበሩ ምዃኖም ሓላፊ ሃማመት ኣብ ንኡ ዞባ ደቀ ምሓረ ኣቶ ፊልሞን መስፍን ገሊጾ። ኣብ መሓዳር ንኡ ዞባ ደቀ ምሓረ ኣቶ የማነ ኣበራ ብወገኑ ተምሃሮ ረኺቦሞ ዘሎ ሽልማት ዝያዳ ሓላፍነት ከም ዘሰክሞም ተገንዚቦም ኣብ ዝመፅእ ናይ ኮሌጅ ትምህርቶም ዓፀፋ ክፅዕሩ ዘኻኺሮም ካብ ኣብያተ ትምህርቲ ንዞባ ደቂ ኣምሓሮ ዝኾኑ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት 154 ናይ ዲግሪ 94 ድማ ናይ ዲፕሎማ ውፅኢት ከም ዘምፅኡ ዝፍለጥ እዩ። ዘኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ኣብ ዓባይ ብሪጣንያ፣ ሽወደን፣ ፈረንሳን ኦስትሪያን ብድንቀት ተፀንቢሎም ከካቦቱ ዝበፅሐና ሓበሬታ ኣርስዮም ኣስመሮ ብመልክዕ ፀብጻብ ኣዋሂዳቶላ ፎርቱና ዓንዶም
2: ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዓባይ ብሪጣንያ፣ ሽወደን፣ ፈረንሳን ኦስትሪያን ብድምቀት ተፀምቢሉ ኤርትራውያን ነበርቲ ከተማታት ለንደንን ማንቸስተርን ብ6 መስከረም ኣብ ዘካየድዎ ፅምብል ኣቦ መንበር ህግደፍ ለንደንን ከባቢያን ኣቶ ሓድጉዕ ባልደት ንታሪካዊ ድሕረ ባይታ ባሕቲ መስከረም ኣመልኪቱ መግለፂ ድሕሪ ምቕራብ ብክቡር ዋጋ ዝተረጋገፀት ናፅነትን ዝተዋሕሰ ልኡላውነትን ብስኔትን ሓድነትን ምዕቃቡ ሓላፍነት ወለዶታት ከም ዝኾነ ገሊፁ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ብግዲኡ ኣብ ባሕቲ መስከረም ዝተባርዐት ንጣር ቁልዒ ነቲ ንመሰሉን ሓርነቱን ብሰላማዊ ፖለቲካዊ ቃልሲ ዝቃለ ዝነበረ ህዝቢ ኤርትራ ብስራት ምንባራም ብኡ መሰረት ድማ መንእስያት ናብ ሰውራዊ ሒዞምን መሪርን ሓያልን ብረታዊ ተጋድሎ ብምክያድ ናፅነት ከም ዘረጋገፁ ብምጥቃስ ኣብ ታሪክ ኤርትራ ድሙቕ ኣሰር ዘለዋ ዕለት ከም ዝኾነ ኣነፂሩ። ሓድነትና ምስጢር ዓወትና እዩ ዝበለ ሓላፊ ቆንስላዊ ጉዳያት ኣቶ ስሌማን ሓሰን ድማ ሕጂ እውን ከም ዜጋታት ኣብ ትሕቲ ሓንቲ ሰንደቅ ተጠሚርና ንዝገጥመና ኩሉ ተፃብኦታት ብንቕሓት ክንምክት መድረኽ ዘሰክመና ሓላፍነት ከም ዝኾነ ሓቢሩ። ብተመሳሳሊ ብ5 መስከረም ኣብ ስቶኮሎም ኣብ ዝተካየደ ፅምብል ኣቦ መንበር ህግደፍ ኣብታ ከተማ ኣቶ ዘርኦም ኪዳነ ባሕቲ መስከረም ዕለተ ብስራት ንታሪካዊ ሕርያን ምስግጋር ናብ ዕጥቃዊ ተጋድሎን በቲ ሓደ መሰርእሰ ውሳነ ህዝቢ ኤርትራ ብጎበጣ ተረጊፁ ክጭፍላቅ ከም ዘይከኣል ድማ በቲ ካልእ ዘመስከረት ዕዝዝቲ ዕለት ምዃና ገሊፁ። ሓላፍ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ብወገኑ ብተፃብኦታት ዝተኸልፈ ዕድላት ንምክሓስ ሙሉእ ኣቕምና ኣብ ልምዓትን ህንፀትን ሃገር ብምውፋር ሕድሪ ዝቕበልን ታሪክ ዝሰርሕን ወለዶ ኣብ ንምምልማል ብሓላፍነት ምውሳእ ከም ዘድሊ ኣገንዚቡ። ኤርትራውያን ነበርቲ ከተማታት ዩቶቦሪ፣ ኡብሰላ፣ ያብለን፣ ቬስተሮስ፣ ቦርለኝ፣ ኡስቶርሽንድ፣ ሩብሩን ካልኦትን ድማ ተመሳሳሊ ፅምብላት ከም ዘካየዱ እቲ ዝበፅሓና ሓበሬታ ኣፍሊጡ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ፓሪስን ከባቢያን ፈረንሳ ብምክንያት ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልስን መበል 50 ዓመት ምምስራት ቤት ትምህርቲ ሰውራን ኣብ ዝወደብዎ ድርብ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ህዝቢ ኤርትራ ናፅነቱን ክብሩን ንምጉንፃ ብሓደ መስከረም ዝጀመሮ ዕጥቃዊ ቃልሲ ድሕሪ ናይ 30 ዓመታት መሪርን ፅንኩርን ጉዕዞ ገድሊ ንገዛእቲ ስርዓት ኢትዮጵያን ዘረያቶምን ስዒሩ ናፅነቱ ከም ዘረጋገፀ ኣርድዩ። ኣብቲ ኣጋጣሚ ኣብ ቤት ትምህርቲ ሰውራ ዝተማሃረ መንእሰይ ብስእልታት ዝተሰነየ መግለፂ ኣቕሪቦም። ብዘይካዚ ኤርትራውያን ነበርቲ ኦስትሪያ ኣብ ዘካየድዎ ፅምብል ኣቦ መንበር ማሕበረኮም ኣቶ ዕቕባይ ኣባዲ እቲ ፅምብል ኪንዮ ዝኽሪ ሓድነትናን ጥምረት

0: ናንኣትሪርና ንዝያዳ ዕቤትን ብልፅግናን ሃገርና ክንሰርሕ መብፅዓና እንሕድሰሉ ከም ዝኾነ ኣረጋጊፁ።
1: ኣብኑ ዞባ ፋዕበት ብ56 መስከረም ዓመታዊ ገምጋም ተግባረ መረባት ትምህርትን ዘተ ኣብ ናይ መጻኢ ውጥን ስራሕን ተኻይዱ። ሓላፊ ምምሕዳሩን ፋይናንስን ኣቶ ኢድሪስ ማሕሙድ ኣብ ዘስምዖ ቃል ምልላይ ዘሎ ሃጓፋትን ሕፅረታትን ምፍዋሱ ኣብ ዝውሰድ ስጉምቲ ስለ ዝሕግዝ ዕቱብነት ተሳተፍቲ ኣገዳሲ ከም ዝኾነ ገሊጹ። ኣብቲ ኣጋጣሚ ኣብ ጀማምራ ትምህርቲ ዝነበረ ጸገማትን መፍትሑን ጠንቅታት ምቁራፅ ተምሃሮ መጠን ምሕላፍን ምትራፍን ተምሃሮ ብቕዓት መምህራን ክብ ንምባል ዝተወደበ ስልጠናታትን ውፅኢቱን ከምኡ ውን ኣብ ተሳትፎ ኮም ኣብ መስርሕ ምምሃር ምስትምሃርን ዘተኮረ ጸብጻባት ቀሪቡን ብዕምቀት ተዘትሎን። ኣብኑ ዞባ ዓበት ካብ መውዕሊ ህፃናት ክሳብ ካልኣይ ደረጃ ዘምህራ ብጠቕላላ 199 ትካላት ትምህርቲ ኣለዋ። እዚ ከምዚ ኢሉ እንከሎ ንርእሰ መምህራን ብዛዕባ ኣቀራርባ ጸብጻባት ኣታሕዛ ንብረት ከምኡ ውን ምድላው ናውቲ ትምህርቲ ዝምልከት ስልጠና ተዋሂቦም። ዝኸበርኩም ተዓዘብቲ ስዒቦ ዘቕርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክቅፅሉ ደጊመ ብቕብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣለዎ። ዝኸበርኩም ተዓዘብቲ ስለ ምክታልኩም ኣዝየ መስግን። ዜና ወፃኢ መራሕቲ ሃገራት ሩስያን ኣሜሪካን ትማሊ 9 መስከረም ኣብ ምምዕባል ዝምድናታት ዘተኮረ ናይ ቴሌፎን ዝረባ ኣካይዶም ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን እቲ ናስታት ሓደ ሰዓት ዝቐጽለ ሃናጺ ምንባሩ ዝገለጽዎ ዝርብ ኣብ ምጽባብ ፍልያት ሃገራቶም እወታ ውፅኢት ከም ዝህልዎ ብምእማት ብስሩዕ ከም ዝቕጽል ሓቢሮም። ኣብ ትርክብ ኣብ ጉዳይ ኩናት ዩክሬን ኣዕሚቖም ከም እተመያየጡ እውን ኣፍሊጦም። ኣሜሪካን ሩስያን ኣብዝ ሓልፈ ቀረባ መዓልታት ኣብቲ ጉዳይ ከም ተዘራረባ ዝፍለጥ ኮይኑ እቲ ርክብ ነቲ ኩናት ብሰላም ምዕራፍ ባይታ ክፈጥር ከም ዝኽእል ምሕባርን ይዝከርብ። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብዚ ዓመት እዚ ብውሕዱ 5 ግዜ ናይ ቴሌፎን ዝርብ ኣካይዶም ኣለዉ። ፈረንሳን ደቡብ ኮርያን ኣብ ምምዕባል ቁጠባ ዘተኮረ ብርክት ዝበለ ስምዓት ከም ተፈራርማ ኣፍሊጠን። እቲ ስምዓት ፕሬዚደንታት ክልትኤን ሃገራት ትማሊ 9 መስከረም ኣብ ከተማ ፓሪስ ፈረንሳ ኣብ ዘካይዶ ዝርብ ተኸቲሙ። ክልትኤን ሃገራት ኣብ ምምዕባል ወፍሪ ፀዓት ምክልኻልን ቴክኖሎጂን ብሓባር ክሰርሓ ምዃነን ኣብቲ ርክብ ኣፍሊጠን። ከም ኣካልቲ ስምዓት ክሳብ 2030 ኣብ ዘሎ ግዜ መጠን ዓመታዊ ክልታዊ ንግዳዊ ምልዋጥ ናብ ልዕሊ 20 ቢልዮን ዩሮ ክብ ከብልኦ መደብ ኣለዎን። ፈረንሳን ደቡብ ኮርያን ኣብታ ኣጋጣሚ መበል 140 ምምስራት ዲፕሎማስያዊ ዝምድነአን ጸንቢለን። ፕረዚደንት ፈረንሳ ኢማኑኤል ማክሮን ኣብ ዝሓለፈ ወርሒ ሚያዝያ ኣብ ደቡብ ኮርያ ኣብ ዘካየዱ ዑደት ሓያሎ ስምዓት ከም ተፈራርማ ጸብጻባት ይረዱ። ህንዲ እትገብሮ መጠን መፍረ ወታደራዊ ንዋት ልዕሊ ዝኾኑ ካልእ እዋን ከም ዝዓበየ ጸብጻባት ሃገር ሓቢሮም። ኣብ ዓመት 2025-2026 ናስታት 19 ቢልዮን ዶላር ዝግምት ኣፅዋር ከም ዘፍሬት ከም ውፅኢቱ ድማ መጠን ዝገብረቶ ሰደድ ካብቲ ቅድሚ ዝነበረ ዓመት ብልዕሊ 60 ሚኢታዊት ከም ዝዓበየ እቶም ጸብጻባት ኣነፂሮም። ዝፈረየ ወታደራዊ ንዋት ካብ ናእሽቱ ተተኮስቲ ክሳብ ልዕሊ ፍጥነት ድምፂ ዝውንጨፍ ዝተራቐቐ ሚሳይላት ከም ዘጠቓልል ተገሊጹሎ። ህንዲ መጠን መፍረ ጥራይ ዘይኮነ መጠን ካብ ካልኦት ሃገራት እትሽምቶ ወታደራዊ ንዋት እውን ዓመታዊ እናዓበይ ምፅእ ከም ዘሎ እዩ ዝሕበር። ኣብ 2025 ዝበዝሐ ናይ ሩስያ ዝርከቦ ልዕሊ 12 ቢልዮን ዶላር ዝግመት ወታደራዊ ንዋት ከም ዝዓደገት እዮም ጸብጻባት ዝጠቕሱ። ህንዲ ጽላት ምክልኻላ ንምድፋዕ ኣብ 2026 87 ቢልዮን ዶላር ወታደራዊ ባጀት ከም ዝሰልዐት እዩ ዝግለጽ። ናይ መወዳእታ ዜና፣ ኣብ ሶርያ ትማሊ 9 መስከረም ኣብ መኽዘን ኣጽዋር ብዘጋጥመ ሓደጋ ኖትጊ ሰብኣዊ ንዋታዊ ክሳራታት ወሪዶ። በቲ ኣብ ኣውራጃ ኤድሊብ ዝተኸስ ተዛጊብ ጠንቁ ዘይተነጸረ ሓደጋ ብውሕዱ 14 ሰባት ከም ዝመቱን 10ታት ከም ዝቆሰሉን ሰመዚ ጸጥታ ሶርያ ሓቢሮም። ብዜካ እዚ ብሰንክቲ ሓደጋ ኣብቲ ከባቢ ኣብ ልዕሊ ዝነበረ ትካላትን መንበሪ ህንፃታትን ከቢድ ዕንወት ከም ዝወረደ እውን ተገሊጹሎም። ጥንቅቲ ሓደጋ ንምንጻር መርምራ ይካየድ ከም ዘሎ እውን ተፈሊጡ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ሚኒስትሪ ትምህርቲ መስርሕ ትግባርን ውፅኢትን ዜግነታዊ ትምህርቲ ገምጊሞ። ሃማመተ ዞባዶ

0: ደቡብ ኣብ ሃገራዊ ምርምራ ብሉፅ ነጥቢ ንዘምፁ ተማሃሮ ሽልማት ደምደም
1: ዓዲሉ
0: ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዝተፈላለየ ሃገራት ተፀሚሉ ኣብ ዜናታት ወፃኢ መራሕቲ ሩስያን ኣሜሪካን ኣብ ምምዕባል ዝንድናታት ዘተኮረ ናይ ቴሌፎን ዝርባ ካይሎም ፈረንሳን ደቡብ ኮርያን ብርክት ዝበለ ቁጠባዊ ስምዓት ከም ተፈራርማ ገሊፀ ህንዲ እትገብሮ መጠን መፍረ ወተሃደራዊ ንዋት ልዕሊ ዝኾነ እዋን ከም ዝዓበየ ተሓቢሩ ዝኸብርኩም ተዓዘብቲ ንሎሚ ቀትሪ ዝተዳለዉ ዜናዊ ምስናዶ ኣብዚ ፍፀም ስለምክታል ማዚ መስከን ዕለታዊ ዜና ስፖርት ስዒቡ ከቕርብ ይቦ ገነግም

ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለዉ ንምክታልኩም ብክሪ ዝዕድም ሙሴ ገብረ ዝጋብሄረ ሰናይ ምክታል። ብ27 ናሓሰ ጀሚሩ ን10 መዓልትታት ኣብ ሓውሲ ከተማ ሃይኮታ ክካየድ ዝቐነየ ሻምፒዮን ኩዕሶ መርበብ ዘዋጋሽ ባርካ ብ5 መስከረም ተዛዚሞም ብመሰረት ተኻይደ ውድራት ድማ ኣብ ደቂ ተባዕትዮ ንእሶባ ፎርቶ ሳዋ ስዕረት ከየመዝገበት ሻምፒዮን 226 ክትከውን ከላ ንኡሳን ዞባታት ባሮንቱን ተሰነይን ብቐደም ተኸተል ካልይትን ሳልሰይትን ኮይነን ዛዚመን ኣብ ደቂ ኣንስትዮ ድማ ንኡሳን ዞባታት ሎጓዓን ሰባ ባሮንቱን ጎልጅን ካብ ቀዳማይ ክሳብ ሳልሳይ ብምሓዝ ተመሳሳለ ክናይ ደቂ ተባዕትዮ ገንዘባውን ዓይነታውን ሽልማት ካብ ተፈላለዩ ሓልፍቲ ተቐቢለን ብዘይካዚ ኣብ ክልጢኡ ፆታ ብሉፃት ኣረምቲ ኣጣዓምቲ ተኸላኸልትን ሰረብትን ተባሂሎም ብሉፃት ተፃወቲ ክሽሎሙን ከለዉ ኣብ ሰልጥንቲ ድማ ብናይ ደቂ ተባዕትዮ ንኡዞባ ፎርቶ ሰባ ዝዓለሙ ንደቂ ኣንስትዮ ድማ ንኡዞባ ኣልጓዓን ሰባ ዝመርሑ ኣሰልጠንቲ ብሉፃት ኮይኖም ነብሲ ወከፎም ገንዘባዊ ሽልማት ተቐቢሎም ኣብ ዞማእከል ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ዝሰላሰል ዘሎ ዝተፈላለዩ ዓይነታት ውድድር ትማሊ ረቡዕ እውን ቀፂሎም ኣብ ስታዲማ ስመራ ኣብ ተኻየደ ፆታት ኩዕሶ እግሪ ኣብ ናይ ደቂ ኣንስትዮ ገተብ ማለት ገጀረት ንዓርብ ማለት ጎዳይ ፍክል ተባሂሉ ክስዕራን ከላ ሽሻን መብራህቱ ካብ ጋንታ ግትህብ ብልፅ ትጣት ኮይና ተሸሊማ ሓወለት ማለት ደንደን ድማ ንፃብራ ማለት ዕላጋ ሓሙስ ብገፊሕ 8 ተባሂሉ ኣሰኒፋታ ኣባላ ኢልሄም ዓብደር ቃድር ብልፅ ተፃወተ ተባሂላ ተሸሊማ ኣብ ናይ ደቂ ተባዕትዮ ንሰንበል ወኪላ ዘላ ጋንታ ሳትረብ ንኮርቤሽን ዘራእትን ጥሪትን ዝወከለት ዜሮ ኣብ ምድብ ግዜ ባዶ ባዶ ድሕሪ ምፍላይን ሳትረብ ብፍፁም ቅላዕ 5 ባዶ ተዓዊታ ናብ ዝቕፅል ፀወታ ሓሊፋ ሓላውላታ እሰይ ተስፋስጊ ናይቲ ግጥም ብሉፅ ተፃወታይ ኮይኑ ተፀዊዖም ፀወታ ቅርቢ እወት ማለት ኣድሊስ ኣንጻርታ ሓወል ተባሂላ ዘላ ደንደን ኣብ ምድብ ግዜ ሓደ ብሓደ ድምሕብ ንዛሙ ቀብረ እወት ብፍፁም ቅላዕ 4-3 ዓዊታ ሓላ ውልዳታ ኤቨን ኤዘራ ፎርቂ ናይቲ ግጥም ብሉፅ ተፃዋታይ ተባሂሉ ተፀዊዖም እዚ ከምዚ ኢሉ እንከሎ ኣብ ሜዳ ፖቸፊላ እውን ኣብ ሰዓታት ቅድሚ ቀትሪ ፀወታት ኩዕሶ ሰኪዐ ተኻይዱ ነይሮም ኣብ ደቂ ተባዕትዮ ቀብሪ እወት ኒዊና 72-55 ሓወል ልዕሊ 0-56-49 ክስዕረን እንከሎ ኣብ ናይ ደቂ ኣንስትዮ ጀልሃንቲ ንዓርብ 37 ብ26 ኣሰኒፋታ ሓድሽ ወቅቲ 2026-27 ግጥማት ሻምፒዮንስ ሊግ ኤሮጳ ሰሉስ ምሸ ድሕሪ ምፍላሙ ትማል ረቡዕ እውን 6 ግጥማት ኣሰላሲሉ ዝሓለፈ ወቅቲ ድሕሪ 20 ዓመታት ኣብ መዛዘን በፂሓ ብፍፁም ቅላዕ ብፒኤጅ ዝተሰዕረት ኣርሰናል ናብ ኢጣልያ ጌሻ ንናፖሊ ተፋሊማታ ኣብቲ ብሉፃት ፈተነታት ኣርሰናል ሓላ ውልዳት ናፖሊ ዘምኮነሉን ቡካያሳካ ኣጋዕረፍቲ ኣብ ውሽጢ ልዳት ንዝረኸባ ብልፅ ዕድል ልዕልዳት ብምስዳት ኣርሰናል ክትመርሓሉ ዝኽእል ዕድል ዘምኮነሉን ግጥም ቀዳማይ እብረ ሾቶ ከይትራይ ተዛዚሙ ንወሳኒ ተፃወታያ ስኮት ማክቲሚናይ ስሪ ዘካይዶ ናይ ልቢ መጥባሕቲ ከሲራቶ ዘላ ናፖሊ እውን ብኬቨን ደይብሮይን ናተመርሐት ወርቃውያን ዕድላት ሃንዲሳያ ኣይተጠቀመትሉን ግና ፀወታ 15 ዳቂ ምስተረፎ ግና ተፃወቲ ኣርሰናል ኣብ ልዳት ናፖሊ ብተደጋጋሚ ተቃበሉላ ኩዕሶ ሓልቆ ማርቲን ኦዴጋር ብበርቃዊ ቅላዕ ዓንዲ ልዳት ህሪሙ ናብ ሾቶ ቀይርዋ ዝሓለፈ ሰሙን ኣብ ፕሪምየር ሊግ ኣብ ልዕሊ ቸልሲ መዕወት ሾቶ ዘመዝገበ ኦዴጋር ትማሊ ምሸት እውን መድሐን ጋንቱ ኮይኑ ኣርሰናል ኣገዳሲ ናይ ሓደ ባዶ ዓወት ክተመዝግብ መሪሒ ታራ ተፃዊቶም ኣርሰናል ዓሚ ኣብ ዘውድር ን8ንቲዩ ናይ ምድብ ቅጥማት ከይተሰዓረት ከም ዝወድኦቶ ዝከር ኮይኑ ሎም ዓመት እውን ተመሳሳሊ መንገዲ ንምጅማር ሓደ ስጉምቲ ነጢራ ኣላ።

0: ዝሓለፉ 2 ዓመታት ዓወቲ ሻምፒየንስ ሊግ ዝኾነት ፒኤጂ ኣብ ቀዳማይ ፀወታ ኣብ ልዕሊ ዓዲማ ዝተፃወተታ ስሎቬካዊት ክለብ ስሎቪያን ፕራስሎቪያ ገፊሕ ዓወት ኣመዝጊባ። ኣብ ቀዳሞት 25 ደቓይቕ ካብ ዑስማን ደንበለ 2 ሸቶ ዝረኸበት ፒኤጂ ካብ ሓድሽተ ፀወታያን መዓወቲ ሸቶ ዋንጫ ዓለም 2026 ዘመዝገበ ስጳኛዊ ፌራን ቶረስ ሰሊሳ ንቐዳማይ እብረ ብቐሊል 3 ባዶ መሪሓቶን ኣመሓዲራቶን ወፅያ። ድሕሪ ዕረፍቲ እውን ቶረስ 2 ሸቶታት ብምቁፃር ሃትሪክ ክሰርሕ እንከሎ ወዲ ሃገሩ ፋብያን ሩይስ ሓንቲ ሸቶ ወሲኹ ፒኤጂ ነታ መበል 59 ደቂቕ ሓንቲ ሸቶ ዝረኸበት ስሎቫኪያዊት ክለብ ብገፊሕ 6 ባኖ ዕንያታ። እዚ ሓድሽ ወቕቲ ካብ ዝፍልም ኣብ ሊግ ሓደ ፈረንሳ ካብ 3 ግጥማት 2 ማዕረ ሓንሳ ድማ ስዕረት ብምቕማስ ዛጊት መቕረት ዓወት ከየስ ተማቐት ክትጓዓዝ ፅንሐት ፒኤጂ ትማሊ ተሃና ውፅያ ብገፊሕ ተዓዊታላ። ድሕሪ 2014-15 ተዓዋቲት ፅዋ ሻምፒየንስ ሊግ ናይ ምዃን ሕልማ ንምርዋይ ትቃለስ ዘላ ባርሴሎና ኣብ ሜዳ ንሆላንዳዊት ክለብ ፈይኖር ዓዲማ ተፃዊታ። ኣብዚ ክረምቲ ብርክ ዝበሉ ብሉፃት ተፃወቲ ወሲኻን ጎልቢታን ቀሪባ ዘላ ባርሳ ነቲ ብዝውሓደ ፀዓት ክትዕወተሉ ተገመተ ፀወታ ብ2 ሸቶታት ራፊኒያን ኣድያሚን ንቐዳማይ እብረ 2 ባዶ መሪሓ ተወፅያም። ብሉፅ ቁመና ሒዝ ተበጊሱ ዘሎን ኣብ ሳሰይቲ ደቂቕ ልዳት ፌይኖርድ ደፈረን ራፊኒያ ኣብ መበል 57 ደቂቕ ሸቶ ወሲኹ ባርሴሎና 3 ባዶ መሪሖም። ራፊኒያ ተቐይሩ ድሕሪ ምውፅኡ መዝነት ሓለቓ ጋንታት ተቕበለ ወደ 19 ዓመት ላሚን ያማንዌል ኣብ መበል 77 ደቂቕ ብመንገዲ ናፀቐላዕ ውፅኢት ናብ 4 ባዶ ዕሪግዎም። በዛ ክረምቲ ካብ ኣርሰናል ናብዛ ጋንታት ተፀንበረ ጋብርኤል ጆስ ድማ ነታ ተፃወታይ ፌይኖርድ ኣብ መበል 82 ደቂቕ ዘመዝገባ ሸቶ ስዒቡ ኣብ መበል 85 ደቂቕ 5 ሸቶ ባርሴሎና ወሲኹ እታ ስጳኛዊት ጋንታ 5 ባህለት ዓዊታ። ናይቲ ምሸት ዝለዓለ ቆላሕታ ተዋህቦን ኣብ ሜዳ ኣንፊል ተሰላሰለን ርክብ ዓበይቲ ክለባት ሊቨርፑልን ኣትለቲኮ ማድሪድን ነይሮም። ናብ እንግሊዝ በሪራ ተፃወተት ናይ ዲየጎ ሲሞኔ ኣትለቲኮ ማድሪድ ኣብ መበል 17 ደቂ ካብዛ ጋንታ ክወፅእ ብዙሕ ፅዒሩ ዘይኮነሉን ድሕሮ ክፀንሕ ዝወሰን ጁልያን ኣልቫረዝ ዝሃንደሳ በለስቲ ዕድል ማርኮስ ሎሬንተ ናብ ሸቶ ቀይርዋ ኣትለቲኮ ኣብቲ ተዓዊትካ ተውፃሉ ከቢድ ዝኾነ ስታድዮም ኣንፊል ብኣጉ ሻምላ መሪሕነት ሒዛ 5 ሸቶያ ንስጳኛዊ ሎሬንቶ ኣብ ልዕሊ ሊቨርፑል። 40 ደቂቕ ምስተላዕሎ ግና ዶሚኒክ ሱቦዝላይ ብተደጋጋሚ ንዝኳሕ ኩሕዎ ልዳት ኣትለቲኮ ማድሪድ ደፊሩ ንሊቨርፑል እቶም መዓሪ ሸቶ ቆፂሮም ንዕረፍቲ ሓደ ብሓደ ወፂን። ንኻልኣይ እብሮ እውን ዓዳሚት ጋንታ ሊቨርፑል ያከሲባትሉ ኣብ መብል 50 ደቂቕ ቅድሚ ገለ መዓልትታት እዛ ጋንታ ሓድሽ ውዕል ስለ ዘይቀረበትለይ ጉሄየለኹ ዝበለ ኣሌክስ ማካሊስተር ካብ ግዳም በታ ድኽምቲ ፀጋመይቲ እግሩ ብልፅቲ ሸቶ መዝጊቡ መዐወቲት ንሊቨርፑል እውን ኮይናታ 2-1 ስዒራ። ብዘይካዚ ጀርመናዊት ክለብ ሽቱትጋር ንፈለማ ግዜያ ኣብዚ ውድር ንትሳተፍ ዘላ ንሮጃዊት ክለብ ቫይኪን ዓዲማ 3-1 ተዓዊታ። ተፃወታያ ኤርመርዲ ዲሞቨሪች ን3ኦን ሸቶታት ምዝጋብ ናይዚ ወቕቲ ቀዳሜይቲ ሃትሪክ ሻምፒየንስ ሊግ ዝሰሪሖም። ድሕሪ ገለ ሰዓታት ካ ፌራን ቶረስ ናይ ፒኤጂ ኣሰሩ ስዒቡሎም። ፖርቱጋላዊት ክለብ ስፖርቲን ሊዝበን እውን ብ4 ሸቶታት ተፃወታ ንጋላት ተሳራይ 3-1 ስዒራታ። ቀዳሜይቲ ሸቶ ኣብ 6 ደቂቕ ተፃወታያ ገንካሎ ኢናችዮ ናብ ልዳቱ ብዘመዝገባ ሸቶ ዝተመርሐት ስፖርቲን ሊዝበን ድሕራ ግና ካታሞ ሉዊስ ስዋረዝን ሮድሪጎ ዛላዛርን ብዘመዝግቦን ሸቶታት ካብ ድሒት ተበጊሳ 3-1 ተዓዊታ። ቀዳማይ ናይ ምድብ ፀወታ ሻምፒየንስ ሊግ ሎሚ ሓሙስ ምሸት እውን ፊነርባች ኣንጻር ሮማ፣ ፒኤስቪ ኣንጻር ሻክታር ዶኔስክ፣ ባየር ሙኒክ ኣንጻር ቦዶ፣ ስላቪያን ብራጋ ኣንጻር ለንስ፣ ኮሞ ኣንጻር አርቢ ሌብዚድ ከምኡን ማንቸስተር ዩናይትድ ኣንጻር ሰባሕ ብዘካየዶ ፀወታት ክቕፅል እዩ። እንግሊዛዊት ክለብ ማንቸስተር ዩናይትድ ድሕሪ 2 ወቕትያ ናብዚ ላዕለዋይ ውድር ኤሮጳ ተመሊሳ ዘላ።
1: ባርከስ ዝኾርኩም ተዓዘብትና ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ገርፈኩም ሰሰና እዩ።

0: ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ። እዚ ወትሩ በዚ ሰዓት እዚ ዝቐርበልኩም ታሪኻዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ቡያ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ከምኡውን ሚኒስትሪ ዜና ወትሩ እናተዳልዎ ዝቐርበልኩም ታሪክ ጠቀስ ሕቶታት ንዝተፈላለዩ ክፋላት ሕብረተሰብ ተምሃሮ ሰራሕተኛታት እናቕረበ ፍልጠቶም ዝፍትሽ ንተመልከቲ ከዓ ፍልጠት ደስንቕ መድረኽ እዩ። ከም ወትሩ ከም ኣካልን መቐፀልታን ናይቲ እነካይዶ ውድድራት ኣብ ዝተፈላለዩ ቦታታት ንዝተፈላለዩ ቀጸላታት ናይ ሕብረተሰብ ንሎም እውን መቐፀልታ ናይ ሒዝና መፂና ዘለና ናይ ሎም መቐፀልታና ቅድሚ ሕጂ እውን ብተኸታታሊ ትከታተልዎ ከም ዘለኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ኣብያተ ትምህርቲ ዞባ ማእከል ተፃሪዮም ብዝመፁ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ እዮም። ዛጊት ክልተ ናይ ቀዳማይ መድረኽ ክልተ ክፋላት ተኸታቲልና ኣለና። ንሎሚ መበል ሳልሳይ ዙርያ ናይ ቀዳማይ መድረኽ ኢና ሒዝናልኩም መፂና ዘለና። ከም ወትሩ ክሳዕ መወዳእታ ትሕዞና ምሳና ክትፅንሑ ብኣኽብሮት ይዕድም። ብሩኽ ምክትታል ንተወዳደርቲ ንመድረኽ ብክብሪ ይዕድማ ኣለኹ። ሆሴ ኢሳያስ ካብ ቤት ትምህርቲ ፈለግ፣ ብሩኽ ሙሴ ካብ ቤት ትምህርቲ ዓዲ ንፋስ፣ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ። ሕራይ ተወዳደርትና እንቋዕ ደሓን መፃኹም። ንመበል ቀዳማይ መድረኽ ሳልሳይ ዙር ተወዳደርቲ ኢኹም። ከም ወትሩ ፅቡቕ ዕድል የምነየልኩም። ናይ ቅድሚ ሕጂ ሆሴ ምድላው ከመይ ነይሩ? ናብዚ ውድድር ንምብፃሕ እንታይ ዓይነት መድረኻት ኢኻ ሓሊፍካ? እንታይ መፃረ ኢኹም ገይርኩም ኣብ ቤት ትምህርትኩም?
1: ፅቡቕ እዩ ነይሩ ብዝገበርኮ ምድልዋት ድማ ኣዝ ውፅሐን።
0: ንኣብነት መፃረ ከመይ ነይሩ? ኣብ ምንታይ ኢኹም ተወዳዲርኩም?
1: ኣብ ንእዞባ ዳህላ ኪና ተወዳዲርና በቲ ዝነበርና ሰለስተ ተማሃሮ ድማ ካብቶም ክልተ ተማሃሮ ሓሊፍና ያ።
0: ፅቡቕ ዕድል ሆሴ። ናብ ቀዳመይቲ ሕቶ ክንኣቱ ኢና። ካብ ገዛእቲ ኤርትራ ብከፋፊልካ ግዛእ ዝብል መግዛእታዊ ፖሊሲኡ ፍሉጥ ዝነበረ መን እዩ? ምርጫ ኣለካ፣ ሀ ቱርኪ፣ ለ ኢጣልያ፣ ሐ እንግሊዝ፣ መ ኢትዮጵያ።
1: ሐ እንግሊዝ።
0: ምሉእ መልሲ። ካብ ገዛእቲ ኤርትራ ብኸፋፊልካ ግዛእ ዝብል መግዛእታዊ ፖሊሲኡ ፍሉጥ ዝነበረ መን እዩ ንእትብል ሕቶ መልሲ እንግሊዝ እያ። እንግሊዝ ንኤርትራ እውን ጥራሕ ዘይኮነ ንሙሉእ ኣብቲ ዝገዝኦ ክፋላት ዓለም በዚ ፖሊሲ እዚ እዩ ዝፍለጥ። ኣብ ታሪክ ሃገራት ናይ ዓለም እውን እንኮ ተገዚኡ ዘይፈለጥ ሃገር እንግሊዝ እዩ። እሞ ንእሽተይ ሃገር ክነሳ ማለት እዩ ክገብርዋ ዝኽእሉ ሜላ ከዓ ንሳ ጥራሕ እያ። ስለዚ እዚኣ ፍልጥቲ ሜልኦም እያ። ፅቡቕ። ናብ ካልኣይ ተሓታቲ ናብ ብሩኽ ሙሴ ክንሰግር ካብ ቤት ትምህርቲ ዓዲ ንፋስ። ታሪክ ትፈቱ ዶ ብሩኽ? ከመይ ትኸይድ ኣብ ናይ ትምህርቲ ውፅኢት?
1: ፅቡቕ እጉደሰሉ ኢኻ እጉደሰሉ እ
0: ክንደይ ኣምፂኢኻ ሓጂ ንኣብነት ሎሚ ዝሓለፈ ቀዳሃይ ስሚስተር
1: ናይ ፖለቲካ ማለት ድዩ?
0: እዎ።
1: ኣብ ናይ ኣርባዓ ናይ ቀዳማይ ሴሚስተር 39 ኣምፂአ ነይረ። ኣብ ናይ ሶሳ ግን 57 ኣምፂአ ነይረ።
0: ምስኡ ኣርባዕተ ኢኻ ተጋጊኻ 96 ኣምፂኻ ማለት እዩ። ኣዝኻ ንፉዕ ተምሃራ ኢኻ። እዚ ከዓ ልክዕ ከምቲ ኣብ መፃሪ ብከምኡ ጌርካ ዝመፀኻ ከምቲ ብትምህርቲ እውን ንፉዕ ዝኾንካ ክትምልሶ ኢኻ ኢለ ተስፋ ገብር። ናብ ሕቶና ክንከይድ፣ ኣብ ኤርትራ እታ ቀዳመይቲ ዘበናዊ ኤርትራዊ ማሕበር ንመሰልን ረብሓን ኤርትራውያን ንምጥባቅ ዝቆመት መን ትበሃል? ሀ ኤርትራ ንኤርትራውያን፣ ለ ማሕበር ፍቅሪ ሃገር፣ ሐ ኣልራቢጣ አልእስላምያ፣ መ ማሕበር ሕብረት።
1: ለ ማሕበር ፍቅሪ ሃገር።
0: ምሉእ መልሲ።

0: ኣይተኸኣልኩምን ኣለኹም ናብ ሳልሳይ ተሓታቲ ክንሰግር ተሓታቲት ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ ዳዕሮ ጳውሎስ ምስ ንሴናይ ንኡዞባ እዩ ምስ ሰንበሊ ሓቀ
1: ጋላ ነፍሒ
0: ምስ ጋላ ነፍሒ እዩ ከመይ ነይሩ እቲ ምፅራይ
1: ፅቡቕ
0: ከመይ ምኸይድ ክውፅኢት
1: ፅቡቕ ነይሩ ምስ ክልተ ሰብ ተደሪምና ሃወቲና
0: ፅቡቕ ፅቡቕ ሕራይ ዕረፍቲ ናብታ ቀዳመይቲ ሕተኹ ክንሰግር ምርጫ እያ እዚኣ ጋዜጣ ናይ ቀፅሪ ናፅነት ኤርትራ ምስ ተቐየረት ስማ መን ትበሃል ነይራ ሀ ዳሃይ ኤርትራ ለ ናፅነት ኤርትራ ሐ ብርሃን ኤርትራ
1: ምስ ተቐየረ ደ
0: ሀ
1: ዳሃይ ኤርትራ
0: ምሉእ መልሲ ተወዳደርቲ ኣይተኸኣሉኩምን ናብ ሆሴ ካብ ትምህርቲ ወፃኢ እንታይ እቲ ግዜ ካብ ትርፊ ግዜ ካብ ምንታይ ክትሕልፎ ትመርፅ ሆሴ
2: ናይ ትምሃሮ ትምህርቲ ሕቶታት ምስራሕን ኩዕሶ ፃ
0: ኩዕሶ ፃወቲ ኢኻ ናይ ቤት ትምህርቲ ወላ ናይ ገዛውቲ ኹም
2: ኣብ ገዛውቲ ኣብ ገዛውቲ
0: እሞ ከመይ ኢኻ ንፉዕ ዲኻ ዋላ እንታይ
2: ንፉዕ
0: ሕራይ ድሓን ደ ገዛውትኻ ክንሓቶም ኢና ኣበይ ሞ ገዛውትኹም
2: ጀጋራንዳ
0: ኣቤት
2: ጀጋራንዳ
0: ኦኬ ፅቡቕ ፅቡቕ እዚኣ ሕስብ ኣቢልካ ህደ ኢልካ መልሳ ምርጫ ኣይኮነትን ወሃዮታት ሓረካ ኣብ ውሽጢ ሃገር ብክንደይ ሰባት ዝተወደበት ነይራ
2: ሸውዓተ
0: ሙሉእ መልሲ ወሃዮታት ሓረካ ኣብ ውሽጢ ሃገር ብክንደይ ሰባት ዝተወደበት ነይራ መልሲ ብሸውዓተ ሰባት ምክንያቱ ሓረካ ምስጢራዊ ስለ ዝነበረ ብጉሁድ ኣይነበረን ኣብ 58 ኣብ ሱዳን ተመስሪቱ ከምኡ እንዳበሉ ናብ ከተማታት ኤርትራ ብምሉኡ ናብ ክሳብ ኢትዮጵያ ገጹ ክዝርጋሕ ከሎ ትናቱ መረበብ ትወዳድባ ብምስጢራዊ ናይ ነበብ ሸውዓተ ማሕበር ሸውዓተ ትበሃላይ ሓንሳብ ምንቅስቃስ ሓርነት ኤርትራ ሓረካ ዝተፈላለየ ስማት እውን እቲ ምንጩ ካብኡ እዩ ናብ ብሩኽ ሙሴ ካብ ቤት ትምህርቲ ዓዲ ንፋስ ካብ ዓውድታት ትምህርቲ ካብ ዓይነታት ትምህርቲ ናይ እንቲ ኢኻ ዝያዳ ትፈቱ ብሩኽ
3: ማትስ ስፖርት ከዓ ፊዚካል ኤዱኬሽን
0: እሞ ተፃወት ናይ ስፖርተኛ ናይ ምዃን ባህግ ኣለካ ድዩ
3: ወ
0: ከመይ ክትከውን ደሊ ሞ ስፖርተኛ ስ ተፃወታይ ዲኻ ሰልጣኒ ዲኻ እንታይ ዓይነት ዓውደ ስፖርት ክትፈቱ ዝያዳ
3: ተፃወታይ እንደ ይኸውን ደሊ ግን ኣብቲ ፀወታ ሃሳይ ስለ ዝኾንኩ ብዙሕ ኣይምረፅኒ
0: ሕራይ ንኸይድ ናብ ካልይቲ ሕቶይና ብሩኽ ኣባላት ባይቶ ኤርትራ ክንደይ ነይሮም ባይቶ ኤርትራ ክብል ከለኹ ኣብ 1900 ኣብ ግዜ ፌደሬሽን ዝቆመ ባይቶ ኤርትራ ማለት እዩ
3: 68
0: ሙሉእ መልሲ ናብ ዕረፍቲ ሚካኤል ክንሰግር ካብ ቤት ትምህርቲ ዳዕሮ ጳውሎስ ሎማ ዓመት ኣብ ቀዳማይ ስሚስተር ከመይ ከድኩ ውፅኢት ዕረፍቲ
1: ፅቡቕ
0: ክንደይ ወፅኺ
1: ቀዳመይቲ
0: ቀዳመይቲ እሞ ጀነራል ከመይ ዳለው ኣለኹ ንዓመታ እንዲ ዝኾውን ዘሎ ካብ ሕጂ ዳለው ኣለኺ ከመይ ከምፅእ ኢል ክትግምት
1: ተስፋ ይገብር ፅቡቕ ከምፅእ
0: ድሓር ተሸላሚት ናይ ሽልማት ናይ ፊተውራርን ናይ ካልእን ክትኮን ይኸ ፅቡቕ ዕድል ሕራይ ዕረፍቲ ናብ ካልእይቲ ሕቶና ንሰግር ኣለና ኣብ 1950ታት ዝበዝሑ ኤርትራውያን ተምሃሮ ንግብፂ ዝስደድሉ ዝነበሩ ምክንያት እንታይ እዩ ግዜ ኸ ህድእ ኢልክ ተጠቐምሉ
1: ኣምሓርኛ ንትግርኛን ዓረብን ምስ ተክአ እቲ መምሃሪ ቋንቋ ኣምሓርኛ ምስ ኮነ እቶም ብብዝሒ ዓረብ ዝምሃሩ ነበሩ ተምሃሮ ናብ ግብፂ ይኸዱ ነይሮም
0: ሙሉእ መልሲ ናብ ሆሴ ኢሳያስ ክንምለስ ሳልሰይቲ ሕቶ ያ ሆሴ ፌደራላዊ ውሳነ 390 ኤቢ ብተቃውሞ ክንደይ ቁፅሪ ሓሊፉ ምርጫ ክበከ ሀ 16 ለ 48 ሐ 15 መ 10
2: መ 10
0: ሙሉእ መልሲ ሕራይ ንኺድ ናብ ብሩኽ ምርጫ እያ እዚኣ ኣስተውዕል ሕብረት ሶቪየት ዘቕረበቶ ናፅነት ኤርትራ ዝድግፍ ርኢቶ ብኣየኖት ሃገራት ተቐባልነት ኣይረኸበን ሀ

0: አሜሪካን ኢትዮጵያን፣ ለ ኢጣሊያን ብሪጣንያን፣ ሐ ኢትዮጵያን ኢጣሊያን፣ መ አሜሪካን ብሪጣንያን።
1: መ አሜሪካን ብሪጣንያን።
0: ሙሉ መልሲ። ናብ ዕረፍቲ ክንሰግር ሳልሰይቲ ሕቶ ዕረፍቲ ማሕበር ሕብረት ብቋንቋ ትግርኛ ዘሕትማ ዝነበረት ወግዓዊት ልሳን ወይ ጋዜጣ መፀዊዓ እንታይ ነይሩ? ሀ ማሕበር ሕብረት፣ ለ ልሳን ማሕበር ሕብረት፣ ሐ ኤርትራ፣ መ ኢትዮጵያ።
1: መ ኢትዮጵያ።
0: ሙሉእ መልሲ። ኢትዮጵያ እያ ትበሃል ነይራ ወግዓዊት ልሳን ናይ ማሕበር ሕብረት። ኣሰናዳኣ ከዓ ደጃዝማት ገብረ ሚካኤል በራቂት ዝበሃሉ ንፉዕ ኣብ ቋንቋ ትግርኛ ዓብ ኣበርክቶ ዝገበሩ ኣቦና እዮም። ዋና ሰናዳ እዩ ነይሮም። ናብ ሆሲ ኢሳያስ መበል ራብዓይ ሕቶ ክንሰግር ኤርትራ ዝብል ስምን ዶባታ ዝተነፀረሉን ኣብ እዋን መግዛእቲ መን እዩ?
2: መግዛእቲ ኢጣልያ።
0: ሙሉእ መልሲ። ኣብ ግዜ መግዛእቲ ኢጣልያ ብ1890 ብወግዒ ኤርትራ ግዝኣት ናይ ኢጣልያ ኮይና። ብሩኽ ሙሴ ራብዒት ሕቶ እያ ብሩኻ ዝተውዕል ህዲ ኢልካ መልሳ ግዜኻ ተጠቒምካ። ሰራዊት እንግሊዝ ንከረን መዓስ ተቆፃፂሮማ ወርሕን ዓመተ ምህረትን ጥቀስ?

ኣጆ ኸብሮ ሰራዊት እንግሊዝ ንከተማ ከረን መዓስ ተቆፃፂሮማ ወርሕን ዓመተ ምህረትን ጥቀስ

0: ግዜ ኣኺላ ብሩኽ ሰራዊት እንግሊዝ ንከተማ ከረን ማዓስ ተቆፃፂሮማ ወርሕን ዓመተ ምህረትን ጥቀስ ትብል ወርሒ መጋቢት እዩ 1941 ምክንያቱ ብሱዳን ኣቢሎም ስለ ዝመፁ ወርሒ መያዝያ ከዓ ኣስመራእት እዩ ዕረፍቲ ሚካኤል ናብ ሕቶና ክንከይድ ዕረፍቲ ኣብ ለካቲ 1947 ኣብ ዓዲ ቀይሕ ዝተመስረተት ማሕበር መን ትበሃል
1: ኤትራን ኤትራውያን
0: ملوء ملسي

ሰላም ሰላም ኣብ ኩሉ ኩርናዓት ዓለም እትርከቡ ክቡራትን ክቡራንን ተኸታተልቲ መደብ ውድድር ታሪካዊት ፍልጠት ቡያ ከመይ ትቕንዩ ኣብ ዘለኹሞ ሰላም ክትህልው እንዳተመነና ንሎሚ ድማ ኣብ መንጎ ተምሃሮ ማእከላይ ደረጃ ዞባ ማእከል ዝተኻየደ ውድድር መቐፀልታ ናይ ዝሓለፈ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ቀሪብና ኣለና።

0: ሳብ ፍጻሜ መደብና ምሳና ክትፀንሑ ብክብሪ ንዕድመኩም። ሰናይ ምክትታል ተማሃሮ ተወዳደርቲ ናብ መድረክ ክዕድመይ ብሞራል ኣሰኒለይ ተማሃሪት ቤተልሄም ተስፋፄን ካብ ቤት ትምህርቲ ዊና፣ ተማሃሪት ስኒት ንኣምን ካብ ቤት ትምህርቲ ማይ ተስፋ፣ ተማሃሪት ሩፍታ ፀጋይ ካብ ቤት ትምህርቲ ቁሸተ ፃዕዳ እምባ። ሕራይ ቤተልሄም ካብ ዓብድሓን መፃሂ ምድላዋት ንውድድር ከመይ ቀኒ?
1: ፅቡቅ
0: ቀሊል ድ ነይሩ ዋላ ከመይ?
1: ዳኒ
0: ናብ ሕቶይ ካኣቶይ ፅቡቅ ዕድል። ብገብረ መድህንን ብፆቱን ፈተነ ቅትለት ዝተኻየደሉ መን ይበሃል? ምርጫ ኣለዋ። ሀ ቀሺ ዲሜጥሮስ፣ ለ ኣንዳርጋቸው፣ ሐ ተድላ ባይሩ፣ መ ሃይለ ስላሴ።
1: ሀ ዲሜጥሮስ።
0: ሙሉእ መልሲ ሙሉእ መልሲ መሊሳት ኣላ። ብገብረ መድህንን ብፆቱን ቀተለ ፍትነት ዝተኻየደሉ ቀሺ ዲሜጥሮስ ገብረ ማርያም ብዝግባእ ተመሊሳ ኣላ። እንኳ ዓብድሓን መፅሓ ስኒት ከመይ ፀኒሑ ውድድር ምድላዋት? ፅቡቅ ፃፊፍ ክመፅ ንዕወዲና ኣጆኸ ሓራይ ብቐጥታ ናብ ቀዳመይ ትሕቶይ ክሰግረ። ኣብ ግዜ ሪፈረንደም ናብ ኤርትራ ዝተላእከ ኮሚሽነር ሕቡራት ሃገራት መን ይበሃል? ሀ ሳሚር ሳምባር፣ ለ ስፎርዛ፣ ሀ ኤንሶ ማቴንሶ፣ መ ጂሚ ካርተር።
2: ለስፎርዛ።
0: ኣይተመለሰትን ምርጫ ስለ ዝኾነት ሓንቲ እያ ዕድላ። ኣብ ግዜ ሪፈረንደም ናብ ኤርትራ ዝተላእከ ኮሚሽነር ሕቡራት ሃገራት ሳሚር ሳምባር እዩ ትበሃል። ሩፍታ እዞም መማሃርትኽን ክትሪዮም ፀኒሕኽን ከመይ?
1: ደሓን እዮም
0: ገፃ ይራየቶምን ከማ ደሓን እዮም ክንስዕርና ሞ ኣጆ ክበሊ ሓራይ ናብ ቀዳመይ ትሕቶይ ክሰግረ። ብ15 መስከረም 1948 ሓይልታት ኪዳን ንጉዳይ ግዛኣት ኢጣልያ ነበር ኣብ መዕለብ ንምብፃሕ ኣኼባ ኣበይ ኣካይደን? ሀ ፓሪስ፣ ለ ዋሽንግተን፣ ሐ ሞስኮ፣ መ ሌክ ሳክሰስ።
1: ሀ ፓሪስ።
0: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ። ብ15 መስከረም 1948 ሓይልታት ኪዳን ንጉዳይ ግዛኣት ኢጣልያ ነበር ኣብ መዕለብ ንምብፃሕ ኣኼበአን ኣብ ፓሪስን ኣካይደ ምስግባእ ተመሊሳ ኣላ። መዋዳድርቲ ከመይን ቤተልሄም? ፅቡቅ ከመይ ክንስዕር ዲና ተስፋ ኣለና ዲ ዋላ
1: ኣለና
0: ኣይብድሃና ነ ትፈትያ ሳብጀክት እንታይ ኣብ ክላስ
1: ሶሻል
0: ስታዲ ማሕበራዊ ትምህርቲ ስለምንታይ?
1: ምክንያቱ ሳ ምስ ትናና ኢንቫይሮንመንት ዝተኣሳሰር ስለዝኾነት ኣብ ትናና ላይፍ ብዙሓት መረርና
0: ብዙሓት ጠቕመና። ስለ ሶሻል ስታዲ ክትፈትዩ እንዲ ክትወፅእ ትምህርቲ ቀዳመይቲ ፕራይዝ ዊነርስ እዮም ዘለዎና ኣብዚ ባይ ዘ ወይ ብጣዕሚ ፅቡቅ። ከመይ ዓይነት ቅዲ ፀናንዓይ ክትጥቀሚ?
1: ኣነ ነቲ ኣብቲ መፅሓፍ ዘሎ ሳማራይዝ ገይረ ኣብ ወረቀት ብምፅሓፍ ሽዑ ዝኾነ ኤግዛም ክህልወና ከሎ ካብቲ ወረቀት ኣንቢበ ነቲ ናይቲ መፅሓፍ ድማ ቁርብ ግንፅል ግንፅል ኣብሎ እሱ ድማ ንጀነራል ወላ ክጠቕመና ስለዝኽእል
0: ብጣዕሚ ክጠቕመኪ እዩ። ሕጂ ኖት ምውፃእን ዘይምውፃእን እንታይ ፍልል እዩ ካብ ተመክሮ ኺ? ማለት ኣፅኒዕኸ ኣለኺ ርኢኸ ኣለኺ ሸምዲደየ ሒዘ ኢልክ ክትቀስን ትኽእል ኢኺ። ሳማራይዝ ጌይር ክብኖት መሓዙ እንታይ ፍልል ትርኢሉ ንስኽ ንባዕለ ኺ?
1: ሕጂ ነቲ መፅሓፍ ከተንብቦ ብምሉእ ናይ ሳብጀክትታት ከተንብቦ ብዙሕ ግዜ ክእድለካ እዩ። ነተን ሳማራይዝ ዝገበርካ ነተን ፖይንት ዝበልካዮን ግን ንዓይ እንተፅኒዕኸየን እቲ ሕቶታት ካብኡ ስለ ዝዋፀእ ትንቀስ
0: ፅቡቅ ይቀለልና ድሓር ሪቫይዝ ክንገብሮ ወይ ክንደግሞ ነቲ ትምህርቲ ብፅሟቅ ትምህርቲ። ኣብ መጀመርታ ግን ብጥዑይ ጌርካ ብምልኣት ከተፅንዖ ኣለካ ድሓር ካብኡ ኖት ከተውፅእ ይቀለልካ ማለት እዩ። ብጣዕሚ ፅቡቅ ተጠቀሙላ ኢኹም ተምሃሮ። ናብ ካልኦት ሕቶ ይክሰግረይ ፅቡቅ ዕድል። ካብ ቀንዲ ድኻማት ሓረካ ሓደ ነጥቢ ጥቐሲ።
1: ሓረካ ብ7 ሰባት ጥራያት ሳይትኾን ነራ እቶም ሰባት ነንሕደዶም ክፋለጡ ስለ ዘይክእሉ ነበሩ ንዝኾነ ማሕበር ንምስርትስ ኣይስማመን እዮም ነሩ እቲ ርክባት ኣብ ሓረካ ዝነበረ ሲ ፀቢብ እዩ ነይሩ።
0: ኣጆ ክዚ ክትጠቀምሉ ሓሳባት ክግለፅ ግዜ ክስገብዛግ
1: እቶም ኣብቲ ሓረካ ዝነበሩ ሰባት ሲ 7 ስለ ዝኾኑ ምስ ካልኦት ማሕበራት ኣይራኸቡን እዮም ነይሮም። ሕጂ እቲ ማሕበር ምስ እቲኣ ካልእ 7 ማሕበር ወይ ምስ ካልእ ሰባት ስለ ዘይፋለጡ ነበሩ ነንሕድሕዶም ተሰማሚዖም በጀካ ምስቶም 7 ሰባት ምስ ካልእ ሓሳባት ክወሃቡ ስለ ዘይክእሉ ነበሩ ዝኾነ ስምምዕ ኣይነበሮምን።
0: ድሩት ወይ ፀቢብ እዩ ነይሩ ርክባቶም። ሓራይ ሓደ ነጥቢ ረኺብ ክለኽ ቤተልሄም። ካብ ቀንዲ ድኻማት ሓረካ ኣብ መንጎ መሪሕነትን ኣብ ውሽጢ ሃገር ዝነበሩን ኣባላት

0: ፅቡቅ ርክብ ኣይነበረን ከም ዝበልክዮ ብሸውዓተ ኣባላት ትምራሕ ሓንቲ ዋህዮ እያ ነራ ካልእ ዋህዮ ከዓ ካልእ ሸውዓተ ኣባል ነይርዋ ግን ነንሕድሕዶም ደ ምፍላጦም ጥራይ ደይኮነ ተቐንዲ ፀገም ኣብ መንጎ እቲ መሪሕነቶም ተቐንዲ ዝመርሖም ዝነበረን እቶም ሰዓብቲ ኣባላትን ጥራይ ደይኮነ ድማ ኣብ መንጎ እቲ መሪሕነት ኣብ መንጎ እቲ ኣብ ውሽጢ ዝነበሩ ኣባላትን ካ ጥቡቅ ርክብ ኣይነበረን ብዓብዩ ኣብ ውሽጢ ሃገር ስለ ዘይነበሩ እዩ ማለት እዩ ብርሕቐት ኮይኖም ክመርሑ ይፍትኑ ስለ ዝነበሩ ብዙሕ ዓይነት ጋብ ፍጠር ነይሩ መንጎ ስለዚ ብሰንኪ ብዙሕ ነገራት ከምዚ ድኻማት ናይ ሓራካ ክንጠቀስ ንኽእል ብከምዚኣ ምክንያት ሓንቲ ነጥብ ተዋሂብ ክለኺ እቶም ኣብ መሪሕነት ዝነበሩ ኣባላት ድማ ኣብ ሱዳንን ኣብ ዝተፈላለየ ካልኦት ሃገራትን ስለ ዝነበሩ ምስቶም ኣብ ውሽጢ ሃገር ዝነበሩ ኣባላት ቃልሲ ወይ ሰውረኻ ኩሉ ግዜ ቀጥታዊ ዝኾነ ምብሃሃልን ይሄን ምሂንን ስለ ዘድልዮ እዚኦም ከምዚኦም ዝዓመሰሉ ኣካይዳታት ነቲ ሓራካ ወይ ድማ ነቲ ኣካይዳ ድኹም ከም ድኸውን ገይርዎ ትረድያት ክምስታ ዝመለስከያ ፍልልያ ፅቡቅ ስለዚ ካብ ቀንዲ ድኻማት ሓረካ ኣብ መንጎ መሪሕነትን ኣብ ውሽጢ ሃገር ዝነበሩን ኣባላት ጥቡቅ ርክብ ኣይነበረን ስኒት ከመይ ኣለ ውድድር እስኻ ከመይ ዓይነት ኣገባባት ፀናንዓይ ክትቀም እንታይ ሞ ትፈትው ያ ዓይነት ትምህርቲ መጀመርታ
1: ፖለቲካ
0: ፖለቲካል ሳይንስ ፖለቲካዊ ትፍልጠት ብጣዕሚ ፅቡቅ እንታይ ክትኮኑ ዛዕባኺ
1: ብኣርት መሪፀ ሂስትሪ ክውድእ
0: ሂስትሪ ክትውድ ብጣዕሚ ፅቡቅ ስለምንታይ ሂስትሪ ትፈትው እያ
1: ታሪክ ህዝቢ ኤርትራ ስክፈቶ ማዓት እየ ትፅንዓ ተሓቦ ናይ ህዝቢ ኤርትራ ዝነበረ
0: ፍቶ እየ ሓቂ ዝፍቶ ነገር ታሪክ ምስ ተምሃርኪ መምህር ናይ ታሪክ ክትኮኒ
1: ሂስትሪ
0: ስለዚ ነዚ ፖለቲካዊ ስነ ፍልጠት ብዝግባእ እየ ክትምሃር እዮ ብጣዕሚ ፅቡቅ ሶ ናብ ካልኦይቲ ሕቶ ክኸይደ ፅቡቅ ዕድል ኤርትራ ናብ ክልተ ዝመቅል ውዲት ብምንታይ ይፍለጥ ኣጆካዲኢ ክስተውዒል ክመልሲ

0: Federation.
1: ውዲቲ ሽም ናይቲ ውዲቲ ክኽትነግርኒ እቲ ውዲቲ እቲ ንኤርትራ ናብ ክልተ ዝመቅል ሓሳብ ወይ ውዲቲ እዩ።

0: ሽም ኣለዎ ኣጆ ዘክሪ። ይቕሬታ ግዜ ኸ ኣኺላ ኣላ ኣይተመለሰትን። ንኤርትራ ናብ ክልተ ዝመቀል ውዲት ብውዲት ባቪንስ ፎርዛ እዩ ዝፍለጥ። ርፍታ ከመይ ያለ ውድድር
1: ፅቡቅ።
0: ከመይ ዓይነት ሜላጣ ፀናንዓይ ክጥቀም ንስኸ?
1: መጀመርታ የንብቦ ብድሕሪኡ ከዓ ይሕዞ ወይ ከዓ ይረዳእኒ ብድሕሪኡ ንኣሕዋተይ ይኹን ንካልኦት ሰባት ሕቶቱን ወይ ከዓ ብዛዕባኡ እስከ ገለ ንገብሩ እንዳበሉ ከዓ ይሕዞ ማለት እዩ።
0: ነን ይረዳእ ክብ ገዛ
1: ሓወይ ኣሎ።
0: ከመይ ጠቕመኪ ንሱ ከረዳእኪ ከሎን ደይ ከረዳእኪ ከሎን እንታይ ዓይነት ፍልል ይትረኽብሉ?
1: ሕጂ ንሱ ከረዳእኒ ከሎ ብብዙሕ መንገድታት ስለዘረዳእኒ ብዙሕ ይዘ ንስተዝያ ረዲእኒ ግን በታ ስለዝሓዝካ ጥራሕ ስለዝኸይድ ብዙሕ ክሳ ይገብርኒ።
0: ስለዚ ዓብ ተራ ስለ ዘለዎ ወለዲ ወይ ኣባላት ስድራ ቤት ንተምሃሮ በታ ዓቐሞም ክሕግዝዎ ማዝዩ ዓብ ውፅኢት እዩ ዘለዎ እያ ማለት እዩ መልእኽትና። ትፈትያ ሳብጀክት ያልክኒ
1: ሲዘን
0: ዜግነታዊ ትምህርቲ ስለምንታይ?
1: ምክንያቱ ኣብ ዜግነታዊ ትምህርቲ ብዙሕ ብዛዕባ ሃገርካ ዝምህር ስለ ዘሎ ኣብኡ ከዓ ዛንታታት ብንምሃር ኢና ብብዝሒ እቶም መምሃራና ነቲ ክምህሩና ከለዉ ከዓ ወሲኾም ናይ ካልኦት ዛንታታት ስለ ዝምህሩና ታሪክ ክሰምዕን ክነግርን ስለ ዝደሊ።
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ምስ ዓብ ክንታይ ክትኮኒ?
1: ሳይንቲስት።
0: ሳይንቲስት ዋው መራገል ዓይነት ኣጆኺ ክትኮኒ ኢኺ ቀፅልዮም መንፋዕትኺ ናብ ካልይ ዝሕቶ ክኸይደ ፅቡቕ ዕድል። ላዕለዋይ ባይቶ ተጋድሎ ሓርነት ኤርትራ ተሓኤ ቀንዲ መደበሩ ኣበይ ነይሩ?
1: ኣብ ካይሮ
0: ግብፂ። ሙሉእ መልሲ ሙሉእ መልሲ ሙሉእ መልሲ መሊሳላ። ላዕለዋይ ባይቶ ተጋድሎ ሓርነት ኤርትራ ተሓኤ ቀንዲ መደበሩ ኣብ ካይሮ ግብፂ እዩ ነይሩ ብዝግባእ ተመሊሳላ። ቤተልሄም ካብ ናይ ትምህርታዊ ንጥፈታት ወፃኢ ኣብ ቤት ትምህርቲ ዝተፈላለየ ናይ ስፖርት ናይ ስነ ጥበብ ኣክቲቪቲታት ኣሎ ወይ ክለባት ኣሎ? ናይ ሬዲንግ ክለብ ይሁን ናይ ቡክ ክለብ ውድድራት እውን ኣሎ። ዝተፈላለየ ብሃማማተ ዝውዳሉ ዝተፈላለየ ዓይነት ክለባት እውን ኣሎ። ኣብ ከምኡ ኣብ ምንታይ ዓይነት ክለብ ኢኹ ትሳተፊ?
2: ኣብ
0: ምንታይ ዓይነት ስፖርት ኢኹ ትሳተፊ?
2: ኩዕሶ እግሪ።
0: ኩዕሶ እግሪ ኣብ ምንታይ ኣጥቃዒት ዋላ ተኸላኸሊት?
2: ኣነ ተኸላኸሊት።
0: ተኸላኸሊት ኢኺ? ከመይ እሞ ትዘናግዕሉ ዶ? እንታይ ጥቕሙ ስፖርት ምዝውታርን ደይ ምዝውታርን?
2: ስፖርት ሕጂ ንኣብነት ሓንጎልካ ፍሬሽ እዩ ትገብረካ።

0: ዝኾነ ፀናሕኸዩ ኣብ መፅናዕቲ ጥራይ ተፀቅተኸንካ ብዙሕ ምፅናዕ እውን ከምዚ የጨነቀካ እዩ። ስለዚ ኣብ ስፖርቲ ፍሬሽ ተኸምዞ ሽዑ ንክትፅንዕ ከለካ ይሕግዘካ።
1: ኣካልካ ክነቃቃሕ ከሎ ኣእምሮካ ውን ምስኡ ይነቃቃሕ። ስለዚ ካብ ትምህርቲ ወፃኢ ጥዕና ድህቡ ናይ ስፖርት ይኹን ናይ ስነ ጥበብ ንጥፈታት ምዝውታር ንትምህርትካ እውን ሓጋዝ እዩ ክንብል ንኽእል።

0: ምምሕዳር እንግሊዝ ብዘካየዶ ተፍትሽ ክንደይ ዝኣኽሉ ብሚእታዊ ደረጃ ማለት እዩ ካብ ህዝቢ ኤርትራ ደገፍቲ ናፅነት ነይሮም ርጫ ለኪ ሀ 7 ሚእታዊት ለ 98 ሚእታዊት ሐ 88 ሚእታዊት መ 75 ሚእታዊት
1: መ 75 ሚእታዊት
0: ሙሉእ መልሲ ምሉእ መልሲ ብዝግባ ተመሊሳላ ምምሕዳር እንግሊዝ ብዘካየዶ ተፍትሽ ክሳብ 75 ሚእታዊት ዝበፅሑ ካብ ህዝቢ ኤርትራ እዮም ደገፍቲ ናፅነት ነይሮም ካብቲ ግዜ ትትሒዞም ማለት እዩ ዝግባእ ተመሊሳላ ጥፍኦ ስኒት ከ ኣብ ምንታይ ዓይነት ንጥፈታት ናይ ቤት ትምህርቲ ትሳተፈ ካብ ትምህርታዊ ሪዲንግ ክለብ ኣለኩም ኣብ ቤት ትምህርቲ ብብዙሕ መፅሓፍቲ ኣንብቡ
2: እንታይ
0: ዓይነት መፅሓፍቲ እዮ ክትፈጥ
2: መፅሓፍቲ ንውሃብ ምሽዑ ነንብብ ፕሬዘንቴሽን ንገብሮ
0: ኦኬ እንታይ ይጠቕመኪ
2: መሓዝ ናይ እንግሊሽ ቋንቋ ከ ይጠቕመካ እዩ እንግሊሽ ከመይ ጌርካ ምተፅንዕ እቲ ናይ ከተፅንዕ ከለካ ወላ ኣብቲ ካልእ ትምህርቲ ኣፅኒዕካስ ከመይ ጌርካ ንቐፃል ትሕዞካ ይሕግዘካ እዩ
0: ሓደ ናይ ቋንቋ ምልከት ይዕብዮም ካልእ ከ እንታይ ዓይነት መፅሓፍቲ እዮ ሞ ትፈትዊ
2: ፊክሽን
0: ናይ ፊክሽን እንታይ ዓይነት ጥቕሚ ኣለዎ ናይ ፊክሽን መፅሓፍቲ ምንባብ
2: ጠቃሚ እዩ
0: ኣብቲ ፈጠራ ከመይ ይሕግዘኩም ዶ ብጣዕሚ ፅቡቅ ሞ ንስ ክትፈትዩ ዓይነት ኣክቲቪቲ እንታይ እዩ ብሪዲን እዩ ይሕግዘክ መፅናዕትኺ ኸ ኣብኡ ከተፅናዕ ፀኒሕካ ኣብኡ ምንባብ ኣይስልችወክኒ
2: ትዘናግዕልካእ
0: እንታይ ዓይነት ካልእ
2: ስእሊ ምስኣል
0: እዛ ስእሊ ዝበልክ ያ ኸወ እንታይ ዓይነት ስእሊ ክመ ስእሊ
2: ኣብ ሪያሊቲ ዝተመርኮሰ እዩ
0: ሪያሊቲ ዝተመርኮሰ ብጣዕሚ ፅቡቅ እንታይ ምንታይ እንታይ ስእልታት ኣሎ ድሰኣልክዮ ሶፋር
2: ኣብ ከምዚ ሕጂ ንኣብነት ኮፍ ኢሎም ከለዉ ትስእሎም ካብታ ሓቂ እየ ዝምርኮስ ኣነ
0: ከም ዘለውዎ ስእሊ እኒኢ ክሞ ንዓይ ሓራይ ናብ ሳልሰይቲ ሕቶይ ክሰግረይ ፅቡቅ ዕድል ንናፅነት ኤርትራ ዘይትድግፍ ማሕበር ዝኾነት ኣይነስ ኣፈለየ ክውፅኢ ምርጫ ኣለኪ ሀ ኣልራቢጣ ኣልእስላምያ ለ ማሕበር ሕብረት ሐ ማሕበር ኤርትራ ንኤርትራውያን መ ኩሉ መልሲ እዩ
2: ለማሕበር ሕብረት
0: ሙሉእ መልሲ ሙሉእ መልሲ መሊሳላ ብዝግባእ ንናፅነት ኤርትራ ዘይትድግፍ ማሕበር ማሕበር ሕብረት ተባሂለ እያ ትፍለጥ ብዝግባእ ተመሊሳላ ሩፍታ ኸ ከም በዓል ቤተልሄ ማለክ ድዩ ኣክቲቪቲ ትገብረ ቤት ትምህርቲ
3: ግን ኣብ ስፖርት እያ ነብዙሕ ትፈቱ
0: ቀንዳ ድህቦክ ስፖርት እዩ እንታይ ዓይነት ስፖርት እዩ ክትጥቀም ትዘውትሪ
3: ባስኬትቦል ፉትቦል ክልቲእየ ንፈቱ
0: ቀንዳ እየ ንፈትዊ
3: ባስኬትቦል
0: ጥቕሙ ናይ ስፖርት እንታይ እዩ ትብል ኣብ ተማሃራይ ጎኒ ጎኒ ትምህርቲ
3: ነቲ ጥዕናኻ ኣዝዩ ሓጋዚ እዩ ሕጂ ድሕሪ ሕማማ ኣለካ ወይ ገለ ድኾነ ብዙሕ ክስታይ እዩ ዘሎ
0: ኣካላትካ ብቕዓት ክፀንሕ ይጠቅመካ ስለዚ መንእሰይካ ከለኹም ከምዚ ናትኩም ዕድመ ኣብ ስፖርት ክትሳተፍ ፅቡቅ እዩ ኣብ ትምህርታዊ ሂወትካ እንታይ ይጠቕመካ ንስኹም ሕጂ ንፉዓት ተማሃሮ እንዲኹም እንታይ ይጠቅመኪ
3: ኣብ ትምህርታዊ ሂወትካ
0: ኣብቲ ናይ ትምህርቲ ኣብ መፅናዕቲ እንታይ ዓይነት ፀልዋ ኣለዎ
3: ኣብ ትምህርቲ ረኣሞ ከምዚ ክታይ ንነፍስኻ ሓጋዚ እዩ ወላ ኣብ ድኾነ ጭንቀት ገለ ጥንሕካ ተተፃዊትካ ምስ መሓዝትካ ገለስ ብዙሕ ክስታይ ይገብረካ
0: ነፍሰልካ እዩ
3: ነፍስኻ
0: ስለዚ ጥዕናኻ ንሕትሉ ትምህርቲ ጥዕና ኣገዳሲ እዩ ብጣዕሚ ፅቡቅ በል ናብ ሳልሰይቲ ሕቶይ ክሰግረ ፅቡቅ ዕድል ወግዓዊ ልሳን ናይ ሻራ ኢጣልያ ዝነበረት ኣውፅኢ ሀ ሰውት ኣልራቢጣ ለ ኢትዮጵያ ሐ ብርሃን ኤርትራ መ ሓንቲ ኤርትራ
3: ሐ ብርሃን ኤርትራ
0: ሙሉእ መልሲ ሙሉእ መልሲ ተመሊስሉ ዝግባእ መሊሳት ወላ ወግዓዊ ልሳን ናይ ሻራ ኢጣልያ ዝነበረት ብርሃን ኤርትራ እያ ኣይተኸእላን ቤተልሄም ወዳድርታ ናብ ራብዒት ናይ መወዳእታ ሕቶ የ ክኸይድ ፅቡቅ ዕድል ገለ ካብቶም ኣብ መጀመርያ 1960ታት ዝተኻየዱ ውሩያት ስርሒታት ክልተ ጥቐሲ
1: ስርሒታ ውርደት ውግእ ተኸርባ ውግእ ጀንገሪ እንታ ውግዕ ኣንሰባ
0: ሙሉእ መልሲ ሙሉእ መልሲ መሊሳላ ብዝግባእ መሊሳት ወላ ገለ ካብቶም ኣብ መጀመርያ 1960ታት ዝተኻየዱ ውሩያት ስርሒታት ንበዓል ስርሒታ ውርደት ውግዕ ኣንሰባ ስርሒት ሃይኮታ ወዘተ ክንጠቅስ ንኽእል ኢና ብጣዕሚ ፅቡቅ ስኒት ሕቶታት ውዳእ ኣለዋ መዋዳድቲ ከዓ ትርእየና ኣለኺ ተስፋ ኣለና ዲኹን ዕወት ኣጆኺ ፅቡቅ ዕድል ምዘራብዒት ሕቶ ቅተና ሕቶ ካቶ እዩ ፌደሬሽን ኤርትራ ምስ ኢትዮጵያ ከም ዝፈረሰ ንኣባላት ባይቶ ኤርትራ ብወግዒ ዘፍለጠ ናይቲ እዋን በዓል ስልጣን መን ይበሃል

0: ሸክ ኢብራሂም ሱልጣን
1: ፌደሬሽን ኤርትራ ምስ ኢትዮጵያ ከም ዝፈረሰ ንኣባላት ባይቶ ኤርትራ ብወግዕ ዘፍለጠ ናይ ትእዋን በዓል ስልጣን ኣጃይ
0: ተላ ባይሮ
1: ግዜ ኣኺላ ግዜ ክስጋብ ዝኣክል ግዜ ክጥቀመሉ ምሉዕ ድል ይበክ ፀኒሐ ኣጋጣሚ መለስክያን ፌደሬሽን ኤርትራ ምስ ኢትዮጵያ ከም ዝፈረሰ ንኣባላት ባይቶ ኤርትራ ብወግዕ ዘፍለጠ ናይ ትእዋን በዓል ስልጣን ኣስፋሃ ወልደ ሚካኤል ዝበሃል ሩፍታ ትውዳላ እዛ ውድድር
2: ትውዳላ
1: ሓራይ ኣስተውዒል ክመልሲ ኣብ ሞንጎ ቤን ዓሚርን ሃደን ደዋን ሱዳን ዘጋጠመ ግጭት ንክንደይ ዓመታት ቀፂሉ
2: ንሰለስተ ዓመት
1: ሙሉእ መልሲ ሙሉእ መልሲ ዝግባእ መሊሳቶላ ገፅ ከማናይ ርአየታን ኣብ ሞንጎ ቤን ዓሚርን ሃደን ደዋን ሱዳን ዘጋጠመ ግጭት ንኣስታት ሰለስተ ዓመታት እዩ ቀፂሉ ሓራይ እምበር ክቡራትን ክቡራንን ተዓዘብትና ከምዚ ክትሪእዎ ፀናሕኩም ብዳህ ዝኾነ ውድድር ኣብ ሞንጎ ተምሃሮ ማእከላይ ደረጃ ናይ ዞባ ማእከል ክካየድ ፀኒሑ ኣብ ዝመፅእ ናይ መዛዘሚ ውድድር መፈላለዩ ሕቶታት ጌርካ ናይ መዛዘሚ ውድድር ክሳብ ንረኸብ ሰሰና እዩ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ትቕኒ ክቡራትን ክቡራንን፣ ናይ ሎሚ ትሕዝቶና ኣብ መፅሓፍ ዘተኮረ ክኸውን እዩ። መሪፅናዮ ዘለና መፅሓፍ ድማ ፅዋ ጎልጎል ዘርእስታ ልበወለዳዊት ዛንታ እያ። ደራሲኣ መምህር ቴድሮስ ሃብተ እዩ። መምህር ቴድሮስ ሃብተ ኣብ ዝሓለፈ ግዜ ነዊሕ ዓመታት ኣብ ዝተፈላለዩ ፅሑፋት ብፍላይ ድማ ኣኽሊል ዘርእስታ መፅሓፍ ሕቲሙ ዝነበረ እዩ። ሎሚ ነተኩረላ ዕላልና ግን ኣብ እዛ ፅዋ ጉልጉል ዘርእስታ ኣብ ሓቀኛ ፍፃሜታት ነቲ ኣብ 97ታትን 80ታትን ዝነበረ ኣብ ውሽጢ ከተማ ኣደራዕ መግዛእትን ንዕኡ ዝቃወም ወይ ድማ ዝምክት ዝነበረ ሂወት እተንፀባርቕ ዛንታ እያ። እዛ ዛንታ እዚኣ 266 ገጻት ዝሓዘት እያ። ኣብ 20 ምዕራፋት ድማ ተኸፋፊላ ኣላ። ብዘይካዚ ድማ መቕድም እተዊ ብኡ ድማ ምንጪ መወከሲ እውን ኣጠቃሊላ ኣላ። ምክታልኩም ብምዕዳም ብናብ መደብና ክንሰግር መምህር፣ ብርእስቲ እስከ ክንጅምር ፅዋግ ጎልጎል እዚ ሕጂ ምስተሰብኦ ንብሎ ወይ ድማ ንሓደ ነገር መልክዕን ስምን ንህበሉ ኣገባቢ እሞ ፅዋ ጎልጎል እንታይ ምውካል ኢካ ቅሪብከ?
1: ሕራይ ኣቐዲመ ተገብረለይ ዕድመ የመስግን። እዛ መፅሓፍ ኣርእስታ ከም መጀመርያ ፅዋ ጎልጎል እውን ኣይነበረትን። ምናልባሽ ምስታ ቀንዲ ገፀ ባህሪ ምስ ሰብለል ተተኣሳሰር ያገርያ ነይረ መጀመርያ። ዳሕራይ ግን እታ ሽም ሂበያ ነበርኩ ስቕታ ሰብለል እያ ትብል ነራ። ዳሕራይ ግን ከምኡ መፅሓፍቲ መፅኡ ናይ ተስፋይ ገብረኣብ የውርቃ ዝምታ ምስ ረኣኹ ሓንቲ ፊልም እውን ትረአ ነራ ብሲኒማ ኢምፔሮ ስቕታ ናይ ሰማያት ገለ ሕጂ ቁሩብ ክትፍለየለ ኢለ ብዙሕ ግዜ ወሲዱለይ ታሽም ክገብራ ዳሕራይ ግን እቲ ግዜ

0: እዚ እንታይ መሰል እቲ ሰብዓታት ሰማንያታት ንፈልጦ ኢና ኣዝዩ ዝኸፍአ ግዜ እዩ ዝሓልፍ ነይሩ መቐተልቲ ማእሰርቲ ኩናት ዝነበሩ ግዜ ስለ ዝኾነ ሕጂ ምስኡ ተሓሒዝካ ክትሪኦ ከለካ ኣስመራ ከም ዋና ከተማ ዝሓሸ ሰላም ዘለዎ ጥዑም ምቹእ ዝመስሎ ሰብ ክነብር ይኽእል እዩ ብቲ ግዜ እቲ ግን እቲ ምቹእ ዝበሃል ርእሰ ከተማ ሲ ዘይምቹእን ኣዝዩ ሓርፋፍን እዩ ነይሩ ማለት እዩ ስለዚ እቲ ጎልጎል እቲ ጎልጎል ኢልካ ተሓስቦስ ፀዋግ ኮይኑ ይፅወግ ማለት እዩ እቲ ጎልጎል እንድሕር ተፀዊጉ እቶም እምባታት ከ ከመይ ይብሉ ነይሮም ኣብቲ ግዜ እቲ ኢልካ እውነት ነገር ከተረጋግፆ ትኽእል ኢኻ ስለዚ ካብ ከም ዝተበጊሰ ኣብ ሓንቲ ዘረባ ምሰምዕ ኳ ልክዕ ማች ገራትለይ ምስታ ካብ ሓደ ሰብ ምሰምዕ ኳ ፀዋግ ጎልጎል እንተበልኳ ኢለ ዳሕራይ ብኣ ወዲአ እያ ማለት እዩ
1: ራይ እንታይ ትርጉም ኮ ፀዋ ጎልጎል ምስ መፅሕቕፎ ናይቲ ዛንታ
0: ኣብ ሕቕፎ ናይቲ ዛንታ ሕጂ ከምዚ ክገልፆ ፀናሕኹ እቲ ግዜ ኣዝዩ ከቢድ እዩ ነይሩ ኣብ ሰብዓታት ብፍላይ ምምፃእ ናይ ደርግ ዋላ ኣብቲ መጨረሻ ዓመታት ናይ ንጉስ ሃይለ ስላሴ ዝነበረ እቲ ህዝቢ ዝሕልፎ ዝነበረ ናይ ኣደራዕ ናይ መግዛእቲ ምናልባት ኣብ ሳሕል ወይ ኣብ ገጠራት ጥራሕ ኣይኮነን ኣስመራ ውን ከም ኣስመራ ሲ መዓት ሽግር ዝኸፍአ ሽግራት ተርኣይሉ ሰባት ኣብ ፅርግያ ተረሸምሉ ማእሰርቲ ዝበዝሓሉ ብዙሕ ግፍዕታት ዝግበረሉ እዩ ነይሩ ማለት እዩ እዚ ብቲ ታሪክ ኩሉ ሰብ ዝፈልጦ እዩ እቲ ኣስመራ ዝበሃል ሕጂ ከም ርእሳ ከተማ ሲ ብዙሕ ሽግር እውን ኣብኡ ከምዝነበረ ብዙሕ ቃልሲ ኣብቲ ውሽጢ ይካየድ ከምዝነበረ ሰባት ይግፍዑ ከምዝነበሩ ብመግዛእቲ ሕጂ ትጎልጎል ፀዋ ከምዝነበረ ንምርኣይ እያታ ሓሳበይ
1: ኣብ ገበር ናይታ መፅሓፍ እንተዳ ርእናዮ በዓል በጃ ክዳን ኣሎ ብረት ዝሓዙ ኣለዉ ኢሉ ጠሚሩ ንድሕሪ ዝኸይድ ኣሎ እንታይ እያ ክትውክል ምስቲ ናይ ከተማ ዛንታ
0: እዚኣ እታ መልእኽታ እዚ ተኢዱ ተኣሽሩ ዝኸይድ ዘሎ እቲ ገፀ ባህሪ ኣብቲ ውሽጢ ዘሎ ማሕሪ እዩ መካኒክ እዩ ወዲ ስው እዩ ኣቦኡ ምስ ተሰውኡ ከዓ ስድራ ናይ ምእላይ ሓላፍነት ወይ ፀወ ተሰኪሙ ይኸይድ ነይሩ ግን ንዕኡ ክገብር እውን ዕድል ኣይረኽበን እቲ ግዜ ዕድል ኣይሃቦን ንባዕሉ ኣብ ማእሰርትን ኣብ ግፍዕን ይኸይዱ ተኣሲሩ እዩ ዝኸይድ ዘለዎ ወተሃደራት እዮም ኣኸቢቦሞ ዘለዉ ንድሕሪኢኸዮም እቲ ብቕድሚኡ ዘሎ ከዓኒ ምድረ በዳ እዩ ኣዝዩ ናብ ዝኸፍአ ፀገማት ትኸይድኩም ዘሎ እሞ ከዓ ኢኖሰንት ከሎ እሱ ማለት እዩ ንፁህ ከሎ ማለት እዩ ሕጂ ከማይ ኣተርእዝያ
1: ስለምንታይ ነዚ መፅሓፍ ኣሰናዲእካዮ ከም መዓስ ጀሚርካዮ
0: ከምቲ ኣብ መእተው ተጠቂሱ ዘሎ እዛ መፅሓፍ እዚኣ ብዘገርም ኣብ 92 እየ ጀሚር እያ 92 ትፕሎት መፅለ ሽዑቲ ዝነበረና ስምዒትና ፅምነት ኮይኑ ይሽዑ ሓጎስና ክስትያ ኣይነበሮን ወዳእታ ኣይነበሮን ሰብ ዝብሎ ይፈልጥን እዩ ነይሩ ንኣብነት ንዓያ ቦዮ ወላድየይሲ ክልተ ቕንብ ፅርግያታት ይዘውር ነይሩ ምስ ህዝቢ ንስዕስዕ ዝጭፍር ማለት እዩ ኣነብቲ ግዜ እቲ ኣብ ዞባ ደቡብ ሽዑ ሰራይ ኣውራጃ ሰራይ ዝነበረ ኣብ ዓረዛ ካብ ዓረዛ ሓሙሽተ ሰዓት ብእግርካ ትኸዶ ዝባን ደብሪ ዝበሃል ዓዲ ዳይረክተር ናይ ሓንቲ ንእሽቶ ቤት ትምህርቲ ነይረዉ ኣነ ከፊተያታ ቤት ትምህርቲ ድሕሪ ናፅነት ድሕሪ 30 ገለን ዓመታት ምስ ተዓፀወትሲ ኣነ ከፊተያ ከም ዳይረክተር ዳሕራይ መምሃራ እንዳተወሰኹ ኣብኡ ኸድና ሕጂ እቲ ስምዒታት ስለ ዝነበረ ኣብቲ ቦታ ኮይነ እየ ብተስዓን ክልተን ጀሚረ እያ ህልም ዝበለ ገጠር እዩ ኣብኡ ኮይነ ጀሚረ እያ ይጅምራ የቕምጣ የልዕላ ሰለስተ ዓመት ድርብያ የልዕላ እቲ ቁም ነገር ዘይምጥፋ እዩ ማለት እዩ ስለዚ ሽዑ የ ጀሚረ እያ እቲ ዕላማ ከዓኒ እቲ ዝነበረ ናይ መግዛእቲ ስርዓት እንታይ እዩ ዝገብር ነይሩ እቲ ህዝቢ ከነዝቢ ከመይ ብድሆ ነይሩ እቲ ቃልሲ ናይ ኤርትራ ብሓፈሽኡ ማለት እዩ ብፍላይ ከዓ እቲ ኣብቲ ከተማ ብዓይንና ንሪኦ ነበርና ኣብቲ ጦብላሕታ ደራሲ ዝብል ጠቂሶዮ ዘለኸውን ኣሎ ኣብቲ ጦብላሕታታት ኣብ ውሽጢ ኣስመራ ውግእ ርኢና ኢና ኣብ ገዛውትና ውግእ ርኢና ኢና ኩናት ተጋደልቲ ምስ ጦር ሰራዊት ኣብ ኣስመራ ማለት እዩ ኣብኡ ክንደይ ነገራት ሓሊፉ ክንደይ ሰብ ሞይቱ ማለት እዩ ዝተፈላለየ ብዙሕ ነገራት ኣሎ ስለዚ ነቲ መግዛእታዊ ስርዓት ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ነበረ ግፍዕን እቲ ህዝቢ ከዓ ከመይ ምክቶ ነይሩን ንምንፅበራቅ ኢለ የገርያ እዛ መፅሓፍ
1: ፅቡቅ ኣብቲ ኣርእስቲ ክንምለስ ፀዋግ ጎልጎል ይብል እሞ ክውንነታዊ ልብወለድ ከዓ ይድብል ዕምቆት ናይ ክውንነት ምናልባት ከም ክልሲ ሓሳብ ገፊሕ ነዊሕን እዩ ኣዝዩ ረቂቕ እውን እዩ ክውንነትን ልብወለድን ክልተ